0: እንድሕር ዳ ኮይኑ ክሓልፍ ይኽእል እዩ። ካልእ ግን ብፍላይ ብፍላይ ግን እዚ ደይናትካ መሳርሒ ተጠቀም ብራሽ ክኾን ይኽእል እዩ ናይ ከምዚ ምውቃጥ እዚኣቶም ገለ ከተሓላልፍ ክእሉ እዮም። ናትካ ቆርበትካ በሲዑ ናብ ካልእ ዳኣትወሲ ክሕልፈልካ ከምትኽእል ዋላ ምስ ደጭሕምን በሎ ኩሎም እዚኣቶም ስለ ዝኾነ ናትካ ክትጥቀም ኣለካ ብሕልፊ ኣብ ሄፓታይት ቢ ትፈርሕ ኮይንካ እዚኦም ክትብል ኣለካ ማለት እዩ። እታ ካልኣይቲ ካብ ኣደናብ ዕሸል እንዲ እዚኣ ብጣዕሚ ቀንዲ ኣሸጋሪ ትገብራ ማለት እዩ። ካብ ኣደናብ ዕሸል ኣብታ ግዜ ሕርሲ 90 ሚእታዊት እዩ ትሓልፍ ኢልዎ ማለት እዩ። እጂ 90 ሚእታዊት ክንብል ከና ዳርጋ ኩሉ ማለት እዩ 10 ሚእታዊት ጥራሕ ተርፈካ ዘለ እጂ ሳ ከዓ እዛ ግዜ እዚኣ ከዓ ካብታ ውሉድ እታ ማንታ ርእሲ ፈሲሳ ስጋብቲ ቆልዓ ድወስድ እያ ዳርጋ ናይ 4 ሰዓት እያ። ኣብዚ 4 ሰዓት እዚኣ እቲ ቆልዓ ክሓልፎ ትኽእል ኣዝዩ ብዙሕ እዩ። እጂ ነዚኣ እንታይ ጌርና ኣላ ማለት እዩ ኣብዚ እቶም ቅድም 202 ክታበት ድወሰዱ ኣብ 45 ስለ ዝኾነ ነዚኣ ኣይትትንክፋን የደላ ማለት እዩ። እጂ ዳሕራይ ግን ኣብቲ ናይ ምክልኻሉ ክንሪኣ ኢና። ስለዚ እንታይ ጌርና ማለት እዩ መከላኸሊ ማለት እዩ ዕሸል ውሉድ ምስ በለ ክታበት ክወሰዳሉ ማለት እዩ። ሕጂ ኣብ 225 ኣብ ኩለን ዞባታት ማለት ኣብ ኤሬትራ ሙሉእ እዚኣ ጌርና ኣለና ማለት እዩ። ኦገስት ዝነበረ ኩሉ ቆልዓ እዚ ምስ ረኣናይ ማለት እዩ እቲ 300 ካብ ኮነ ብዙሕ ስለ ዝኾነ እቶም ቆልዑ ካብ ኣዲኦም ማእታን ከይሓልፎም ሓደ ታደ ኣቐዲማ መርመራ ትገብር። እንታይ ጌርና ኣለና ኩለን ነፍሰ ፅራት እዚ መርመራ እዚ ክገብራ ኩለን ይገብራ ማለት እዩ። ኣብ ኤርትራ ዘሎ ነብሰ ፆር ኣብ ሕክምና ተኸይዳ ተን ክትገብረን ማለት እዩ። ናይ ኤች ኣይቪ ትገብር፣ ናይ ሄፓታይት ትገብር፣ ናይ ሲፍልስ ከዓ ፈንጠጣ ትገብር። እዚአን ሰለስተ ናብ ሓንቲ ኮይና ትገብር እያ። እዚ ማዓሳት ኣታቲና ካብ 225 ማለት እዩ። ካብ 225 26 ግን ኩለን ነብሰ ፅራት ናይ ዝመርመራ ገብራ እየን። ምስ ገበራ መድሓኒት ከዓ ወስታስ ንዐ እንደይኮነ ነቲ ቆልዓ ማእታን ክሓልፍ ተባሂሉ ማለት እዩ። ካልእ ከዓ እዛ ክታበት ኣተኣቲና ዘለና ከዓ ኣብ 25 ኢና ተኣታቲና ውሉድ ምስ በለት እቲ ቆልዓ ክታበት ይወስድ ማለት እዩ።
1: ስለዚ እቶም ቅድሚኡ ተወልዱ
0: ካብ ስድራ ቤቶም ንተሓልፎም ክንከላኸለሎም ኣይከኣልና
1: ምክንያቱ 25 ስለዝጀመረ ማለት እዩ። ፅቡቅ ብከመይ ኢና ክንከላኸሎ
0: ትብል እዚኣ

0: ትወስ የብልካን ማለት እዩ ካልእ ናይ መርመራ ምግባር እዩ ነብስኻ ኩነታት ከም ፍላጥ እዩ እዚ ግን ከም ናይ ኤች ኣይቪ ክንገብሮ ኣይከኣልናን ሕጂ ኤች ኣይቪ ተኮይኑ ኩሉ ሰብ መርመራ ኣብ ሰለስተ ወርሒ ብ ክልተ ወርሒ ግ ይርገብር ማለት እዩ ናይ ሄፓታይት ግን እቲ ግዜ ነዊሕ ስለ ዝኾነ ከምዚ ኣይገበርናን ማለት እዩ ክታበርቲ ምውሳድ እዋት እጂ ተጀሚሩ ኣሎ ከምቲ ሓንቲ ወይ ድብልና እቶም ቆልዑ ውሉድ ምስ በሉ እንደገና ብ45 ካልእ ከዓ ኣብ ሕክምና ዝሰርሑ ከዓ እዚ ከዓ ጀሚርና ኣለና ኣብ ዞባ ማእከል ዳርጋ ወዲና ኢና ካልኦት ዘባታት ከዓ ዝመፅ ደሎ ኣዋርሒ ክኸይድ እዩ ሕጂ ገዚና ኣለና ኣብ ኤሬትራ ኣትዩሎ እቲ መድኒት ንኩሉ ኣብ ሆስፒታል ሕክምና ዝሰርሐ ኣባል ሕክምና ዝኾነ ክታበት ክወስድ ተባሂሉ ስለምንታይ ሳቶም ምስቲ ምወለዳን ክኾኑ ይኽእሉ ኦፐሬሽን ክገብሩ ይኽእሉ ኣይሲዩ ገለ ዝበሃል ኣሎ እዚኣቶም ኣብ ሕክምና ንካልእ ስለ ትገብር እዚኣቶም ተባሂሉ ንኩሎም ክኽተቡ ምድልዋት ተገይደሎ ማለት እዩ እንድሕር ሓሚምካ ናብ ሕክምና ክትከይድ ኣለ መድኒት ስለ ዘሎ እጂ ናብ ካልእ ቅድም እንታይ ይብሉ ሰብ ሓኪም ስለ ዘይፈልጣ ኢሎም ናይ ሓበሻ ክዱ የጋድድ ወ ስለምንታይ እንታይ ካ ትወስድ ዘለካ ቆፅለ መፅለዲ ዝኾነ መቸት ኮታ ዝሃቡካ ወይ ከዓ እንድሕር ድኣ ጨንዲሖም ካድዮም ገርኒቦም ካድዮም ግን ትዝገደደ እዩ ድኹን ማለት እዩ ስለዚ ኣብ ኩለን ሆስፒታላት ስለ ዘሎ እሞ ከዓ ዋላ ሓንቲ ነገር ብነፃ ስለ ዝኾነ እቲ መንግስቲ ኤርትራ ብነፃ ስለ ዝገበሮ ከይዱ ክሕከም ይኽእል ማለት እዩ እቲ ዝበለፀ ግን ምክልኻል እዩ እ ናብ ምክልኻል ተዳሃብ ናይ ሓሽካ ብሓኪም ሓሚምካ ገለገለ ንብል ግን ነዚኣ ንብል ኣለና ኩለን ኣብ ትካላት ጥዕና ደሎ ከዓ ብዛዕባ እዚ ትምህርቲ መጀመርያ ቅድሚቲ ምኽፋቱ ናይ ሓሙሽተ ደቕ ናይ ዓሰርተ ደቕ ትምህርቲ ይባ ማለት እዩ ካልእ እቲ ደርጋ እንዳበልናይ ስለ ዘቕናት መድኒት ምውሳድ እዩ ኩሉ ሰብ ግን ኣይኮነ ንደወስቶ
1: ምክቡእ ኮንዶ ምጥቃሚ ኢልካ
0: ኣለዋ
1: እዚንኾኑ በላሕቲ መሰራሒታት ዘይምጥቃምጥቃሚ
0: ኢልና ማለት ስለ ዝትከብናዮ ንዕ እዩ
1: ፅቡቅ
0: ክታበትካ ትመወሳድ ኢልና እዩ ማለት እዩ
1: ሓራይ ኣብ ኣገባብ ምክልኻል ኢና ዘለና ክሳብ ሕጂ ንሂብካ ና ዘለካ መብሪ ሕቶታት ንዝህሉ ንተዓዘብትና ናይ ቴሌፎን ንዕድል ክንህብ ሞ ሕቶ ተልዩ ኣብዘን ተሪፋናና ዘለዋ ደቃይቕ ሕቶ ንኸቕርቡ ዕድል ክንህብ ኢና ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ከምዚ ትከታተልዎ ዘለኹም ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ንነድሪ ፀላም ክብዲ ዝምልከት እዩ ኣዱም ጋሻና ኣቶ ብርሃነ ገብረ የሱስ እዩ ሕቶታት ምስ ዘለዎኩም ብቁፅርታት ቴሌፎን 12244 ከምኡውን 12247 ብምድዋል ቀጥታ ሕቶታትኩም ክተቕርቡ ትኽእሉ ኢኹም መስመር ኣለና ሃራይ ኣብቲ ኣገባብ ምክልኻል ፀኒሕና ዘይመሓላለፈሎም መንገዲ ዝብል ነጥቡ እናቐሚጥካ ኣለካ ምንታይ ማለት እዩ
0: ሕጂ ካልእ ከምዚ ብሓንሳብ ምኽኣል ሰላም ምባል ኮፍ ኢልዎ ዝነበረ ኮፍ ኢሉ ኣብ መርዓ ከይደ እንደ ገለ ዝታ ፈፂሙ ኣይተሓላልፍ
1: ምትሑቕምትሕቕለሲሕጂ
0: ቶም ርኢናዮም ዝነበራ ቀዳማይ ደረጃ ተይልና ክሓልፈካ እተኮይኑ ናይ ደም ወይ ከዓ ደም ሕዋስ ዘለዎ ነገራት ናባኻ ክኣትሎ ሕጂ ሰላም ኢልኒ ኢልካ ከምዚ በዓል ኮቪድ ኣይኮነን ክንምደሊ ኢና ኢና ማለት እዩ እ ማሕበራዊ ናብረኻስ ክትከይድ ትኽእል ኢኻ ወላ መድኒት እንዳወሰዱ እውን መድኒት ወስድምንታይ ቫይረስ እን እቲ መድኒት ነቲ ቫይረስ እዩ ጠጠው ደብሎ ኣብቲ ሰውነትካ ሕጂ ሓደ ሚልዮን ተነይሮም ሰለስተ ወርሒ ተወሲድካስ ዳርጋ ኣብደ ይርአ ደረጃ ክትበፅሓለ ሕጂ እዚ ሰብ እዚ ወ ሄፓታይት ነይርዎ መሳኻ ክበልዕ ይኽእል እዩ ኮፍ ክብል ይኽእል እዩ ካልእ ኮታ ኩሉ ናብ ርእሱ ክገብር ይኽእል እዩ እ ኣለዎ ሞ ካብ ስራሕ ይወገድ ምስ ይሰርሕ ነየ ገለገለ ሰብሲ ክብል ይብሉን ክሓልፎ ስለ ዘይክእል
1: ፅቡቅ ራይ ክሳብ ሕጂ ብካነን ዘለካ መብርሂ ኣዝዩ ፅቡቅ እዩ ንፁር እዩ ብሩህ እዩ ግን ገለገለ ምስ ብፍላይ ወይቦ እዩ ሓሚሙ ፃዕዳ ወይቦ እያ ወይታ ብጫ ምልክት ተርእያ ተባሂሉ ዝውሰድ ዝባህላዊ ፈወሳ ንበሎ ወይ ናይ ሓበሻ ትልምዳዊ ፈወሳ ዝግበር ኣሎ ሞ ኣብቲ ሳዕቢ ናተ ቆርብተን ንዛረብ ፅቡቅ
0: ሕጂ እተን ምልክታት ሓንቲ ጥራሕ ኣይኮነትን ኢልና ሓንቲ ወይ ዳርጋ ትሸዓተ ምልክታት ኣለዋ ኢልና ሓሲብናየን ማለት ትሸዓተ ሲ ሰለስተ ኣርባዕተ ገለስ ክኾነ ኣለዎ ነተን ምልክታት ተርእናይ ንኮ እምበር ሓንቲ ሕጂ እታ ብጫ ክኸውን ትኽእል እቲ ተንዝዖ ነገራት እንድዩ ከምኡ እዩ ከይኮነትካ ክትኮን ትኽእል ዶ ዎ ትኽእል ንብል ማለት እዩ ብጫ ከይኮነ ሲ ካልኦት እቲ ዕግርግር ገለገለስ ክሕመካ ይኽእል እዩ ግድነት ብጫ ክመፅእ ኣለዎ ኣይኮነን እተን እቲ

0: ሸዓተ ዝነበራ ካብኣተን ክመፅእ ክኽእል ኣሎ። ሓንቲ ጥራሕ ኢልካ ጠልቃ ኢልካስ ሄፓታይት ነድሪ ናይ ፀላም ከብዲ ክትብል ኣይትኽእልና ማለት
1: እዩ። ከቢድ እዩ ሕጂ ኣብቲ ደረጃታት ሕማም ናይቲ ፀላም ከብዲ እቲ ምልክታት ከይፈላለዩ ዶ ከምዝጠቀስክያ ዘለካ ንኣብነት
0: ቅድሚያ ዘላ
1: ቅድሚያ ዘላ ክንሪአ ሓራይ ፅቡቅ ቴሌፎን ሂቦምና ኣለው ስቱድዮ ሞ ቴሌፎን ክንቅበል ሞ ድሕራይ ክንምለሳ ኢና ንዚኣ መርሓባ ዶክተራት ኣብ ስቱድዮ ሰላም
2: ሰላም ዶክተር ሃሎ ሃሎ
1: መርሓባ ንሰምዓካ ኣለና መን ክብል
2: ሰላምቲ
1: እዋ ዶክተራት ኣብ ስቱድዮ ደው ኢልካ ኣለካ ሰላም እዩ ተዋሪፃ ተላ ምስሊ ንመስመር ኣራ መስመር ተዋሪፃ ኣላ ኣታ ልዕልና ዝነበርና
0: እዚ ካብዚአን ሓደ ሰብ እግርግር ኣለኒ ኢሉ ጥራሕ ሲ ሄፓታይት ቢ ኣለኒ ክብል ኣይክእልኒ እጅስ ዳርጋ ሰለስተ ካብዚአን ክህሉ ኣሎ ማለት እዩ። እጅታ ብጫ ግድነት ክኾነሉ ኖኖ ከይከውኑ ንክእል ነቲ ብጫ ክፅበየስ የብለይን ማለት
1: እዩ። ኣብተን ደረጃታት ሕጂ ኣብቲ ዝኸፍአ ቦትኡ ይመስል በቲ ስእሊ ተርእየና ዘለካ ሲ ከም ዝበልካዮ እቲ ኣብ ትግርኛ ይረኸብካላ እንታ
0: ሲሮስስ
1: ትብል ዘላስ ዳርጋ ተመሳሳልነቱ ምስቲ መንሽሮ ናይ ፀላም ከብዲ ግን ኣብቲ ስእሊ ከምንሪኦ ዘለና ዳርጋ ሓደ
0: ኢድመስል ሕማም እንዳ ሕማም ይኮ ጥራሕ ኣብቲ ከምዚቲ ናቱ ቅርፂ ከሪኡካ ከልዎ እምበር ክልቲአን እኳ ኣይስርሓን እየን ማለት እዩ። እጂ ከምዚ ክኾነ ከልዋሲ እቲ 500 ንጥፈታት ትበልናዮ ኣንቲ ወይ ንብሎ ነበርናስ ካብኡ ክጎድል እዩ ምናላት ወይ ቀሲላ ገለ እምበር ኣብ ክልቲአን ተበፅሕካ ኣሸጋር ኣለካ ማለት እዩ። ዋላ ከማ ነቲ ዕድሜኻ ከማ ናብዚ ተበፅሕካ ሲ ዋላ እቲ መርፊ ድብሎ ፔንሽን ታይ ትበሃል ኣሎ ደገ ልውሰድን ዋላ ስኹን ከድሕኑ ኣይቅልኒ እጂ ናብዚ ከይበፅሕ እዚአን እንተን ሕማም ደለዋ ናብዚ ከይበፅሕ እዩ ድብል እምበር ከምዚ ሓሚምካ ሲሮስስ ሓሚምካን እቲ ናይ መንሽሮ ደለዋ ብትልካን ኣብ ንዓኻ እታ ስራሕ ተጠው ኣቢላ ኣላ ማለት እዩ። እዚ ከምዚ ክኾኑ ይብሉ
1: እዋ ሕጂ ንኣብነት ኣብ ዘረብካ እንተወይ ጠቂስካያ ነርካ ንወስዶ መድሃኒት ብፍላይ ፓና ዘለበሉ ዋላ ፓራሲታሞል ንፀላም ክብዲሲ ሃስያ ኣለዎ ከምዚ ከም ቆሎስ ኢልካ ክውሰድ የብሉን ብትእዛዝ ናይ ሓኪም ክውሰድ ዘለዎ ትብል ነርካ ኣብ ዝኾነ እዋን ግን ርእሰይ ትሕመናላ እንዳበልካ ከኒና ፀሊ ምዝውታር ብብዝሒ ይረአዩ ስለዚ ሓሳይ ምዃኑ ኢኻ ጠቂስካያ ነርካ። ፅቡቅ ቴሌፎን ኣለና። ሄሎ መርሓባ ዶክተራት ኣብ ስቱድዮ መርሓባ መርሓባ ፅቡቅ ከመይ ትበል
2: ክልታይ ክብለካ ደለየ ስሊማ እዚኣ ከምዚ ናይ ኤችይቪ ገለ ምሕላፍ ክ ተዛርብካ ይሓልፍ ዘይሓልፎም ሰባት ኣለው ይበሃል ሓክመት ኣለዎ
1: ነዚ ነድሪ ናይ ፀላም ከብዲ ማለት ካ ነቲ ሄፓታይትስ ቫይረስ
2: ናይ ቫይረስ ናይ በዓል ኤችይቪ ኮሚነት ሓሳባት ቫይረስ ዘይሓልፍ
1: ናይ ሎሚ ዛዕባና ናይ ነድሪ ፀላም ከብዲ እንድያ ብዛዕባ ኤች ኣይቪ ኮና ንዛረብ ዘለና ግን ከነፃፅር ከሎ እዩ እቲ ሕማም መተሓላለፊ መንገዱስ ልካም ናይ ኤች ኣይቪ በላሕቲ ነገራት ብደም ብፍኖ ፆታዊ ርክብ ብመሓላለፍ ምዃኑ እዮ ክገልፅ ፀኒሑ ዝኾነ ድሓን ሕቶካ ሰሚዕዋ ስለ ዘሎ ኣገዳሲቲ ኮይና ወይ ካብ ዛዕባና ተውፃእ ካልኣይ ቴሌፎን ኣሎ ሞ ቁሩብ ካልኣይ ቴሌፎን ክንቅበል ኢና። ዶክተራት ኣብ ስቱድዮ
3: ሄሎ
1: ሰላም
3: ሄሎ
1: ንሰማዓ ክለና ቀፅሊ
3: ሰላቃን ምስጋና ኣበሃል
1: ኣራይ
3: ሕጂ እንታይ ክብል ዘለ ዓይሲ ቅድሚ ኣብቲ መወዳእታ ናይ 224 ብካልእ ጉዳይ ናይ ሕክምና ነፍሶ ፀር እየ ነረ ክረአ ኢሎ ምስኮድኩ ኣብቲ ናይ ነፍሶ ፀር ኣይ ቁርብ ኣብቲ ወዲአን ነረንቲ ናይ ክሳ ይመስለኒ ሓሊፈና ኒአን ኣይገበርኩን ንርእሰ ኢሎ ምስኮድኩ ግን ሓደ ዶክተር ዘይ ሄፓታይትስ ቢስ ኣለክ ይብኒ ማለት እዩ ካብ ሽዑ ፈሊጠ ሽዑ ሓርስ ቀሪበ ነረ ማለት እዩ። ሕጂ ምክልታል ጀሚረ እንደ ግን እንታይ ኮይኑ መሲልካ ኣብቲ ዓቐኑ ሲ ዓቐን ኣለዎ መስለኒ ቁርብ ኣብኡ ከ ከብርሃልና ከመይ ትብዝሒ ገለመለ ማለት እዩ 16 ኣዩ ፐር ኤምኤል ያ ትብል ነራታ ዓቐን ማለት እዩ። ሕጂ ከምኡ ኢሉ ኣብ 6 ወርሒ መፅእ ተኸታተሊ ኢሎምኒ ድሕሪ ሕርሲ ወላ ስጋዕ ሕጂ ክኸይድ ማለት እዩ። ሕጂ እንታይ ግን ይብን ዝኾነ መድሃኒት ኣይጀመርኩን ዝኾነ ዓይነት መድሃኒት ኣይጀመርኩን ዘለኹ ስጋዕ ሕጂ ይኸይድ ናትክ ድሓን ትሑት ዓቐን እዩ ዘሎ ካልአይቲ ከዓ መሊሳ ኣብ 6 ወርሒ ገይረ ከዓ 75 መፅ ማለት እዩ ዩኤል ፐር ኤምኤል እያ ትብልታ እንታይ ናይ ሕክምና ሰም እየ ምስፈልጥዎ 75 ማለት እዩ። ብድሕሪ ኢ ከዓ ኣብ 6 ወርሒ ከይደ ከዓኒ እዚ እውን ታሕቲ እዩ ዘሎ እጅ ግን እቲ ክሳይ ውሒድና ስለ ዘሎ እቲ መመርመር ኣይመፀናን ናት ግን ታሕቲ እዩ ዘሎ ዝኾነ ዓይነት መግቢ ክትበልዕ ትኽእል ኢኺ ዝኾነ ዓይነት ግን ከይትሰት እዩ ላ ሓፊስ ስዋ ይኹን ገሌልከ ከይትሰት እዩ ገሌሎም ንማለት እጂ ኣነፍቲ ሂወተይ ብጣዕሚ ድኻም ኣለኒ ሓይለ ይደኽመኒ ብጣዕሚ ሓይለይ ፍሉይ ማለት እዩ ከምና ክገለገለ ዝበልካ የብለይ ሓይለ ግን ብጣዕሚ እዩ ዝደኽመኒ እታ ጓለይ እውን ካ ህፃን ተወሊዳ ዘላ እታ ንኣነፈፀር ከለኹ እውን ዝኾነ ዓይነት ኣብቲ ሕርሲ ነጊረየኒ ወ ሓንቲ ሽዑ ክሳበ ኣይወሰደትን ኣብቲ ናይ 45 ገለ ወሲዳ ትኸውን ማለት እዩ እዚ እታ ቆልዓ ከመይ ሕጂ ክታይ ተገበርክዋ ይሓይሽ ንህልዋ ዶ ኸውን ከም ዝበልካዮ ኣብ 25 ጀሚር ኢልካዮ ኣነ ኸ እንታይ ክገብር ኣለኒ ማለሲ ኣብ ትበና ዘለካ ተስፋ ብዙሕ ገይረ ፀኒሐ ኣብቲ ናይ ሕጂ ግን ኣብቲ ፕራክቲካል ትኸድካ ግን መድሃኒቲ ወልሓንቲ ኣይጀመርኩም ዘለኹ ብጣዕሚ ከዓ ትክፍት ኣለኒ ሞ ከመይ ተገበርኩ ሓይሽ መብርህ ትለኒ ማለት እዩ
1: ሃራይ ምብረክበኪ
0: በቲ ናይ እቲ ሓውና ክንጅምር እንታይ ኢላ ንሲ ኩሎም ቫይረስ እንዲኦም መተሓላለፊ ዳርጋ ሓደ የ ንበር ካብ ምስ ኤች ኣይቪ ርክብ የብሎምን ቫይረስ ቫይረስ ምዃኖም ግን ኢላይና ክርድኦ ዘሎ እጂ እንድሕርዳ ከምዚ ነቲ ሰብ ከተረድኦስ ከመይ ጌርካ ተረዳእ ከይሓይሽ እጂ ኤች ኣይቪ ተልና ብሰለስትኦም መንገዲ ተሓላለፍ ሄፓታይት ከዓ ሓደ እዩ መተሓላለፊ እዮም እምበር ኤች ኣይቪን ሄፓታይት ቢንሲ ሓደ ጌይር ክወስተ ይብሉን ከምኡ ርድኢ ተልዩ ከዓ ኣይኮነትን
1: ካብቲኣዘሒዞም ሰባት ኣለዎ እዮም ድያ ራ ታሕቲ ር ካብ ዛዕባና ስለተውፃናያ ነው ደይ ፀቃጥኩሉ
0: ኤች ኣይቪ ድሒዞ ሰብ የለን ግን ማት ሓንቲ መዓልቲ ደቂሰ ከምዚ ሓደ ሰራዊት ሲ ኣብ ሰራዊት ኣብ ውግእ ሲ ደይመውት ሰራዊት ኣለዶ ክትብለ ትኽእል እያ መጀመርያ ወይ ኣብ ቀዳማይ ውግእ ገለ ነገር ክርኦም ገለ ኩሎም ኣብ ድመቱ መታ ኣይኮነን ከምዚ ብሰራዊት ተረዳእናዮም ዳሓይሽ ንህዝቢ ኢልካካት ማ ኩሉ ኣብ ውግእ ተኸደሲ መወት ማለት ኣይኮነን ኩሉ ፍኑ ፀታ ክበርካ ኤች ኣይቪ ትሕዞ ማለት ኣይኮነን ገሊያ ክትመወት ኢኻ ገሊኻ ክዘካ እዩ ማለት እዩ ስለዚ ኤች ኣይቪ ድሒዞም ሰባት የለውን ስጋብ ሕጂ ኣብ ዓለም የለውን ግን ሰብኣይን ሰበይትን ኮይኖም ግን ነንበይን ውፅኢቱ ኣለዎም ፀኒሑ ግን ሒዞም እዩ ማለት እዩ ከምዝታት ከም ዘሎ ግን ክፈልጥ ኣለዎ
1: ናይ ዝሓፍትና
0: እንታይ ኢላት
1: ብዙሕ መብርሂ ድድልየ እያ ትሕቶ ኣኳ ማለት ክትሓርስ ኢላ ምስ ከደት መርመራ ምስ ገበረት እቲ ቫይረስ ኣለክ ኢሎማ ተዓቐኑ ምስ ተረኣየ ግን ብሓኒ ዘሎ መድሃኒት ኣይበፅሐትን ኣላ ማለት እዩ እጂ ትስክፍትኣ ኣብቲ ቆልዓ እዩ ሳኻ ር ድኻም ይስማዓ ኣሎ ኣዝዩ ድኻም ይስማዓኒ ኣሎ ክትብል ፀኒሓ ተኽታበት ኣብ ኮሎ ድማ 25 እዩ ተጀሚሩ ስለዚ ናይ ተቆልዓ እዩ ተሰክተኒ ክብል ፀኒ
0: ሓደ ሕጂ እቲ ሽዑ ምናልባት ቅድም ስለ ዝበለ ትኾን እምበር እቲ ዝኾነ ታደ ነብሰ ፀርቲ ኮይና ሄፓታይትስ ቢ ተልይዋ መድሃኒት ወስደ ምናልባት እዚኣ ተደይ ወሲዳ ቁርብተይ ከሸክራ እዩ ማለት እዩ
1: ትሑት እዩ ዘሎ ተዓቐን ኢሎም ንትብል
0: ኣሎእቲ ቫይረስ ወሳኒ ኣለዎ ግን ሕጂ ግን ከምኡ ኣይንብልኒ ኢና እንታይ እያ ትብል ማለት እዩ እንድሕር ርኪብካያ ትሑት ይኹን ኣይኹን ንዓ ኣይኮነን እኩ ነቲ ቆልዓ ማእታን ከይሓልፎ ዋላ ትሑት ይኹን ኣይኹን ታደ ትወስደ ድሕሪኡ ምስ ወለደት ጠጠው ድብል ትመድሃ
1: ቆልዓ ብምንታይ ክሓልፎ
0: ሳ ሄፓታይት ቢ ኣለዋ ሄፓታይት ቢ ስለዘሎ ኣብ ደመሎ እቲ መዐቀኒ ትሑት ኣለዎ ትሑት ኣለ ካብቶም ትሑታት ክሓልፎ ከልዶ ሓልፎ ስለምንታይ ቴስዓ ሚእታዊት ኣብቲ ሓርሲ ግዜ ስለትብል ሕጂ ነዚ ቆልዓ እዚ ሓሊፎ ማለት ግን ኣይኮነን ከይሓልፎዎ ንኽእል እዩ ካብቶም 10 እውን ክኸውን ንኽእል እዩ ግን እንታይ ድብል ዘለኹ ኣብቲ ንሕና ሕጂ ኣብቲ ናና ስትራቴጂ ክእቲና ዘለና ግን ኣብ 8 ወርሒ ምስ ወፀት ኣደ 8 መድሃኒት ክትወስደ ኣሎ ንዓ ደይኮነ ማእታ ነቲ ቆልዓ ክሓልፎ
1: 8 ወርሒ ናይ ጥንዚ
0: ጥንስዎ
1: ሓፍትና ሓሪሰ
0: ኖ ሕጂ እንታይ ድብሎ ኣለኹ ከይ ሓረሰት ከላ ወሲዳት እትኾንሲ ዳርጋ ኣሒዞን ይምበልነ ሕጂ ግን መርመራ ትግበረሉ ነቲ ቆልዓ እንተደይብሉ የብሉን ክብሉ እዮም ብልቢ ካብ 6 ወርሒ ነገር እተኮይኑ ማለት እዩ
1: 75 በፂሑ መድሃኒት ኣይድልዮን እዩ ዝበሃል የለን ሕጂ
0: ነተን ነብሰ ፅራት
1: ነተን ነብሰ ፅራት
0: ነቶም ካልኦት ግን እዎ ሓንሳብ ፅናሕ ብልዎም እዩ ቫይረስ ትሕቱ ስለዝኾነ ባዕላት ትከላኸሉ ኣብቲ ኣንተ ወይ ሕልፍ ኢልናዮ እምበር እታ ፀላም ከብዲ ሲ ፀረ ነብሳት ስለ ትሰርሕ ነቶም ቫይረስ ስጋብ ዘይተጓድእዋ ሒዛቶም ኣብኡ ክብሉ ክእል እዮም ሓንቲ ነገር ከይገበሩ ጥራሕ እዩ ዝቅጡ ዕድል ይፅበይ ማለት እዩ ሽዑ ስኻ ብገለ ዴኻ ክትደክም ዳዕበኻ ዴኻ ክትከይድ ግን እቲ ቫይረስ ግን እንዳረብሐ ይኸይድ ማለት እዩ ስለዚ ንኩሎም ይዎ ነቶም ካልኦት ይኩሎም ይውሃቡ ማለት ኣይኮነን ንነብሰ ፀራት ግን ዋላ ትሑት ይኹን ኣይኹን ግን ከኒና ወስዳይን ሕጂ ደሎ እቲ ናና ፕሮግራም ማለት እዩ
1: ስለዚ ምስጋና ተመሊሳ ኣብ

0: ሕክምና
1: ነቲ ቆልዓ
0: ነቲ ቆልዓ ምርመራ ትግበረሉ ንነፍሳ ሕጂ በዝደላቶ
1: ነታ ግን ኣብ 6 ወርሒ እንዳኸደት ናብ ሓኪም ክትከይደ ሽዑቶም ቫይረስ ኣዝዮም እንድሕር በዚሖም መድኒት ክትወስድ እያ እንድሕርቶም ቫይረስ ኣብ ደርኣዩ ደረጃ በፂሖም ግን መድኒት ምድላይ ኣድልየኒ
0: ማዕፀቦ ክትገብረልና ግዜና ኣኺል ስለ ዘሎ
1: ሕጂ እንታይ ትብል ሰብ ሓደ ክፈልጥ ክኽእል ኣሎ እቶም መከላኸሊ ከዓ ክከላኸል ኣሎ ሰብ ካብ ሓሚምካ ዎ መድሃኒት ኣምፅኡ መንግስትና ኣብ ኩሉሎ ገለ እዚ ክኸውን ይኽእል እዩ ነቶም ዝሓመሙ ነቶም ዘይሓመሙ ግን ክከላኸሉ ጥራሕ ድብል ማለት እዩ ኣደ እንታይ ንብል ማለት እዩ ኩሉ ሰብ ኣለዎ ኢልካ ሰብ ሽዑቲ ጥንቀቕ እዚኣ ሓንቲ ካብተን ክስተ እያ ስለዚ ነዚአን ጥራሕ ክብል ደሊ ሰብ ሰማዕ እዩ ከምቲ ናይ ኤች ኣይቪ ትሕቲ 1-0 ደብፃሕናዮ ነዚ ሄፓታይትስ ከዓ ብርግፅ ክታበተ ተጀሚሩ እቶም ቆልዑ ተቢሎም ሲ ክጠፍእ ይኽእል እዩ ከይጠፈፁ ግን ከየጥፋኣና ግን ንሕና ንጠንቀቕ ጥራሕ ይክብሎም ደለና ህዝቢ
0: ስለዚ ክሳብ 2030 ተሓነፅናሓና ተወፅኢ ክሳዕ ሽዑቲ በቲ ውጥናትኩም ዘሎ ማለት እዩ ኣራይ ማቶ ብርሃን ገብረየሱስ ኣብ ክፍሊ ተመሓላለፍቲ ሕማማት ሚኒስትር ጥዕና ስለተዝሃብካና ዝተምሮ ምስም ኩሎም ተኸታተልቲ ዝመደብ መስግነካ ይቐኒአልና ስራሕኩም ዓወት ነሳልጦም
1: ንምኒኤሉኒኤለና
0: ዝኸበርኩም ተኸታተልቲ መደብና ንሎም ዘዳለናዮ ትሕዝቶ ኣብዛዚምና ኣለና ዝመፅ ዘለሰ እውን ብካልእ ዛዕባ ኢና ክንረኸብ ክሳብ ሽዑ ሰሰናይ ንኽልና ድሓንቀኒ እዩ

ከባቢ 6ታትን 7ታትን ሃገራዊት ጋንታ ብራዚል ኣዝያ ሓያልን ንኩዕስ እግሪ ዓለምና ዓብሊላትሉ ዝነበረት እዋን እዩ። ሓደ ካብቶም ብሉፃት ተፃወትቲ ዝነበሩ ቁፅሪ 7 ማልያ ወዲዩ ዝፃወት ዝነበረ ጋርንቻ እዩ። እዚ ተፃዋታይ ቅልዑ ካብ መጠን ንላዕሊ ተሪር ብምንባሩ ንሓለው ትልዳት ኣዝዮ ሸግር ነበረ። ተኽለስ ግንበኣር ብተመሳሳሊ ካብ ንእስነቱ ትሒዙ ተሪር ቅላዕ የቐልዕ ብምንባሩ ነዚ ዘስተውዓሉ ኣፍቀርቲ ኩዕሶ እግሪ ሃገርና ምስ ብራዚላዊ ተፃዋታይ ጋርንቻ ብምምስሳል ጋርንቻ ዝብል ሳጓ ኣጥበቕሉ። በዚ ድማ ክሳብ ለይቲ ሎሚ ጋርንቻ ትብል ቅፅል ስሙ ንስሙ ተኪኣ ትፅዋዓላ። ስሙ ተኽለዝጊ ተስፋዝጊ ይበሃል። ዝያዳ በታ ጋርንቻ እትብል ቅፅል ስሙ እዩ ዘለለ። ተኽለዝጊ ካብ ኣቦኡ ኣቶ ተስፋዝጊ ኪዳንን ካብ ኣዲኡ ወይዘሮ ፅጋወይኒ ጉርጃን ኣብ 1942 ዓመተ ምህረት ኣብ ዝግብ ተወሊዱ። ተኽለዝጊ ዋልኣብካ መቦቆል ዓዱ 4 ስመራ ይኹን ዳኣ እምበር መግዛእት እንግሊዝ ኣብ 1942 ናብ ኤርትራ ኣብ ዝኣትወሉ ዝነበረ እዋን ምስ ኢጣልያ ከቢድ ውግእ የካይድ ብምንባሩ ስድራ ቤቱ ንድሕነቶም ካብ ዓዶም 4 ስመራ ናብ ዓዲ ወላዲቱ ዝግብ ስለ ዝሃደሙ ተኽለዝጊ ኣብ ዝግብ ተወሊዱ። ተኽለዝጊ ዕድሚኡ ንትምህርቲ ምስ ኣኸለ ፈለማ ናይ መባእታን ማእከላይን ደረጃ ኣብ ቤት ትምህርቲ ሕብረት ናይ ካልኣይ ደረጃ ትምህርቱ ድማ ኣብ ቤት ትምህርቲ ኣስመራ ሓፈሻዊ ብምክትታል ትምህርቱ ዛዚሙ። ጋርንቻ ድልዱል ተኽለ ሰውነቱ ርኢኻ ንኩዕስ እግሪ እምበር ንኻልእ ዝተፈጥረ ኮይኑ ኣይስምዓካን። ጌና ብህፃንነቱ እንከሎ ኩቱር ናይ ኩዕሶ እግሪ ፍቕሪ ስለ ዝሓደሮ ኣብ ከባቢ ገዛውቱ ምስ መሳትኡ ሓቢሩ ሙሉእ መዓልቲ ብጨርቂ ኩዕሶ እናተፃወተ እዩ ዓብዩ። ብድሕሪ እዚ እውን ናብ ከባቢ ኪዳነ ምህረት ብምኻድ ኣብቲ ከባቢ ምስ ዝርከቡ መዛንኡ ህፃናት ምሕዝነታዊ ግጥማት የካይድ ነበረ። በቲ ከባቢ ንእግረ መንገዶም እናሓለፉ ክፃወት ዘዝተባህልሉ ኣብ ኩዕሶ እግሪ ኣፋፍኖት ዝነበሮም በቲ ዘርእዮ ዝነበረ ውሕሉል ኣፀዋውታ ኣብ መጻኢ ብሉፅ ተፃዋታይ ብምዃን ስሙን ስም ሃገሩን ከፀውዕ ዝኽእል ተፃዋታይ ብምባል

0: ምቕባል ተስፋ ኣንበሩሉን ሞራላዊ ድጋፍ ገበሩሉን ተኽለዝጊ ብዝተመጠወሉ ሞራል ተተባቢዑ ንዝውንኖ ዝነበረ ዕቑር ዓቕሚ ዝያዳ ንኽዕቢ ናብ ብሉፅ ኣሰልጣንን ኣቦ ኩዕሶ እግሪ ኤርትራን እናተባህለ ክሳብ ለይቲ ሎሚ ዝዝከር ዘሎ ነፍሲሄር ኣቶ የማነ ምሕፁን ገዲል ተጸንበረ ኮይኑ እውን ኣብተ ናይ ገዲል ማለት ዲኢኤፍ ተባሂለን ኣብ ሰለስተ ክሊ ዕድመ ተኸፋፊለን ፀወትአን ዘሰላሰላ ዝነበረ ኣጋንታታት ተሓቒፉ ፀወትኡ ከካየድ ጀመረ ጋርንቻ በተሓሕዛ ኩዕሱኡ ምልከቱ ውሕሉል ናይ ምክፍፋል ጥበቡን ተረርቲ ቕላዓቱን ኣብ ዓይኒ ዓበይቲ ጋንታታት ክኣቱ ግዜ ወሰደሉን ነዊሕ ከይፀንሐ ድማ ምስ ታሪካዊትን ዓርሞሽሽ ርእሰ ኩለን ጋንታታትን ዝኾነት ክለብ ሓማሴን ክትፃወት ክታሙ በረ
1: ኣብ ጋንታ ሓማሴን እንታይ ኣሎ መስለካ እተን ተፃወታይ ፐርሰናል ነታ ናይ ጋንቱ እታ ቦትኡ ከውሕስ ይቃለስ ሕጂ ተኽሊ እዚ ሓደ ካብቶም ውሑስ ቦታ ዝነበሩ እዩ ንሕና ከዓ ተቃሊስና ሕጂ ኣነ ከም ክስታይ መፃወቲ ተኽሊ ዝጊ እየ ነይረ ኣብ ማእኸል ክልተየላ ሽዱሽተ ኣነ ትሽዓተ ተኽሊ ዝጊ ኢና ንፃወት ነርና ሕጂ ምስ ተኽሊ ዝጊ ስጡም ዝኾነ ሕሰቦ ኣፃወታና 4-2-4 እዩ ነይሩ 4-2-4 ክንብል ከለና እዚ ሲስተም እዚ ብጣዕሚ ሓያል ሲስተም እዩ 4 ተኸላኸልቲ ኣለዉ 4 መጥቃዕቲ ኣለዉ ነዚኦም ክልቲኦም ኮኦርዲኔት ዝገብር ወይ ከዓ ዳኣስር ኣነ እንተኸሊ ዝግን ኢና ነርና ማለት እዩ ስለዚ ከቢድ እዩ ነይሩ ሓላፍነት ኣነ ማእኸል ፀወታ እዚ ክተኸሊ ዝጊ ሓያል ስለዚ ዝነበረ ንዓይ ብዙሕ ረድዩኒ
0: ጋርንቻ ናብ ክለብ ሓማሴን ምስ ተፀንበረ እታ ጋንታ ዓወታት ክትጓናፀፍ ዓብዪ ኣበርክቶ ካብ ዝገበሩ ተፃወቲ ሓደ ነበረ ብፍላይ ድማ ኣብ ቦታ ምክፍፋልን እናከፋፈልካ ምጥቃዕን ብዘርእዮ ዝነበረ ፍሉይ ብቕዓት ካብ ተዓዘብትን መፃወትቱን ልዑል ናእዳ ከትርፍ ክኢሉ እዩ ክለብ ሓማሴን ሸቶም ምምዝጋብ ክትፅገምን ከላ ጋርንቻ ካብ ማእከል ናብ ቅድሚት እናተወርወረ ንኣጥቃዕቲ ጋንትኡ ካብ ምሕጋዝ ሓሊፉ ብነዊሕ ቀሊዑ ንሓለው ትልዳት ኣዳሃሊሉ ብርክት ዝበላ ብሉፃት ሸቶታት ብምምዝጋብ ንጋንትኡ ድርዒ ብምዃን ንደገፍቱ ብሓጎስ ዘሰራሰረሎም እዋናት ውሑዳት ኣይነበሩን በዚ ድማ ገለገለ ደገፍቲ ክለብ ሓማሴን ነዚ እፁብ ድንቂ ዝኾነ ተፃዋታይ ማይ ካብዝጊ ሸቶ ካብ ተኽለዝጊ ኢሎም ዘየምሉ
1: ተኽለዝጊ ሲ ኣብ ኩሎ እንተንፃወተን እንተ ቀላዕ ማቕፃእቲ ኣኺብና ወይ ከመዝግባ እዩ ወይ ከዓ መቸም ሓደገኛ ምዃና እቲ ሰዓቢና ፈልጣ እዩ ስለዚ ብእዩ ተኽሊዝጊ ሲ ከም ዘእቱ ዳርጋ ተኣማሚኖም ዝመፁ ማለት እዩ ጎል ካብ ተኽሊዝጊ ማይ ከዓ ካብ ዝጊ ትብሎ ዝነብሩ
0: ሕሪቲ ጋንታ ክፍለ ሃገር ኤርትራ ኣብ ሕቑፋ ካብ ዝነበሩ ኣዝዮም ብሉፃት ተፃወቲ ሓደ ተኽለዝጊ ጋርንቻ እዩ በቲ ዘንፀባርቆ ዝነበረ ብሉፅ ብቕዓት ድማ ፀውዒቲ ሃገራዊት ጋንታ ኢትዮጵያ ክረክብ ከኣለ ጋርንቻ ምስ ሓማሴን ኮይኑ ኣብ ዓመት 1962-63 ፍሉይ ታሪክ ዝሰነደላ ዓመተ ውድድር እያ ነይራ ኣብቲ ዓመተ ውድድር ብሉፅ ኣመዝጋቢ ሸቶ ናይቲ ውድድር ተባሂሉ ድሕሪ ምሽላሙ ኣብቲ እዋን ጋዜጠኛ ዝነበረ ተስፋይ ኣብ መፅሒት ዓወት ኣብ ዓምዲ ስፖርት ብሉፅ ተፃዋታይ ናይዚ ዓመት ብምባል ንጋርንቻ ኣስፈሮም ንእለቱ ድማ ስሙ ኣብ መላእ ኤርትራን ኢትዮጵያን ሰማይ ዓረገ
1: እዚኣ ፀወታ እዚኣ ናይ ብሓቂ ዓባይ መቀይሮ ነጥቢ መቀይሮ እያ ነራ ናይ ጋንታና ምክንያቱስ ሻምፒዮን ክንኮነላ ዝኽእልና እንታይ ሽሙ ስለ ዝነበረት ዓባይ ክስታ እያ ነራ ሕጂ ተኽሊ ዝጋ ከዓ ብስርዓት እንታይ ሽሙ ኮይኑ እዩ ዝኣቱ ኮንፊደንት ኮይኑ እዩ ዝፀዋት ነይሩ ብኡ መሰረት ከዓ እታ ጋንታ ካብ ኩሎም ብዙሓት ኣለዉ መዓት ክንብል ጎል ክንብል ከለና ብሓደ ሰብ ኣይኮንካ ትግምቶ ናይ ኩላህና ተራ እዩ ብጀካ ቁፅሪ ሓደ ካልእ ኩሉ ከእቱ ይኽእል እዩ ግን ተኽሊ ዝጊ ኣብቲ ናይ ቀላዓት ንረኽቦ ዝነበርና ናይ ፋውል ዝገበሮ ኣንፃርካ እትረኽቦ እንታይ ሽሙ ፕሉስዮኔ ወይ ከዓ ፍጹም ቅላዕ

0: ናብኡ ከም ተድምዕ ሜት ካብ ሜት ርግፀኛታት ስለ ዝኾና ተኽሊ ዝጊ ከም ቀላዕ ናይ ፍፁም ቅላዕ እዩ ነይሩ። ስለዚ ኣብዚ ከዓ ዓብ ታሪክ ሰሪሑ።
1: ሓማስን ከም ምስልን መንነትን ኤርትራ ትፍለጥ ስለ ዝነበረት ምስ ካልኦት ጋንታታት ናይ ኢትዮጵያ ኣብ ትፃወተሉ እዋን ካብ ደያኑ ርኡይ ዓመፅን ተፃብኦን የጋጥማ ነበረ። ደገፍቲ እዛ ክለብ ሃብታሞም ድኸኦም ገንዘብ ብምውፃእ ነታ ጋንታን ንተፃወትን ብፍሉይ ተባብዑ ምንባሮም እዩ ዝንገር። ብፍላይ ድማ ኣገዳስን ወሳኒ ግጥም ዝህሉ ናብ ቦታ ልምምድ ብምኻድ ቀጻሊ ከተባብዕዎም ዝተዓዘበ ጋርንቻ ንደገፍትና መስኦም ንምምላስ ኣበርትዕና ንፅዕር ነርና ብምባል ሓደ እዋን ምስ ሓንቲ ናይ ውልቂ ጋዜጣ ኣብ ዝገበሩ ቃለ ምሕትት ተዛሪቡ ነይሩ።
0: ብመሰረቱ ካብ ሰልዲ ምውፃእ ጀሚርካ ክሳብ መበራትዕን መዋዕውዕን ነታ ጋንታ ዝኸውን ብምሉኡ ጋንታ ኣባላት ናይ ጋንታ ኮይኖም ወርሓዊ ካብ ደሞዞም ዝቁረፅ እንዳግበሩ ነታ ጋንታ ብጣዕሚ ኣማዕቢሎማ ጋንታ ሓማስን ካብ ትጅምር ሒዛ ካብ ሳላሳታት ሒዛ ክሳብቲ ሕጂ ስጋዕ እታ ጠጠው ትብለላ ናይ 74 ማለት እዩ። ጋንታ ሓማስን ደገፍታ ብዘይ ምስልቻው ወይ ከዓ ብዘይ ምድካም ነታ ጋንታ ኣብ ዝኾነ ይኹን ዝገበረቶ ደገፍን ንዋታዊ ይኹን ገንዘባዊ ይኹን ሞራላዊ ይኹን ደገፍ እንዳገበሩ ኣብዚ ደረጃ ዘብፅሕዋ ደገፍቲ ሓማስን እዮ፣ ደገፍቲ ጋንታ እዮም። ስለዚ ሓደ ካብቲ ዓብዪ ዓወት ናይ ተፃወትና ናይ ኩላህና ከዓ እቶም ደገፍቲ እዮም። ሳለኦም እዩ እዚ ኩሉ ጋንታ ንሕና ኣብ ዓብዪ ደረጃ ክንበፅሕ ዝኽኣልና ናሽናል ቲም ተፃዊትና ኣብ ዝኾነ ይኹን ዓለም ክንከይድ ዝኽኣልና ሲ ሳላቶም ጋንታ ደገፍቲ እዩ። ዋላ ሓንቲ ነታ ጋንታ ዝበቅዎ ነገር ኣይነበሮምን ብቁጠባ ይኹን ደድሕሪ ኣብ ምኻድ ይኹን ብምድጋፋ ይኹን ኣብ ዝኾነ ይኹን ሰዓት እውን እቲ ዘድልየ ሓገዝ ክገብሩ ጥራይ ብሓገዝ ዘይኮነ እውን ሓሳባት ከካፍሉ ከምዚ እንትኾነ ሓይሽ ክብሉ ነይሩ እዩ። ፅሑፍ ክቐርብዎ ዝኽእሉ ታሽሙ ናታቶም ስምዒት። ስለዚ ኩሉ ዓይነት ሓቢሩ ምስቲ ተዋሂዱ ምስቶም ተፃወትን ምስቶም ኣካየድቲ ዝነብሩን ዝኸይድ ዝነበረ ድጋፊ እዩ ነይሩና።
1: ተኽለዝጊ ጋርንቻ ምስ ጋንታ ሓማስን ኮይኑ ብርክት ዝበለ ዋና ጩቃዓትር በቂዕ እዩ። ክለብ ሓማስን ቅላዕ መፃዕቲ ምስ ትረክብ ኩሎም ደገፍቲ ብሓባር ጋርንቻ እናበሉ እስቴድዮም ክሳብ ዘነቕነቕ ሆ እናበሉ ጭድሩ ምንባሮም እዩ ዝዕለል።
0: ሓያል ቅላዕ ስለ ዝነበሮ የድምዕ ነይሩ ማለት እዩ። ስለዚ ጋንታና ፅቡቕ ዓወታት ከተመዝግብ ዝኽኣለት ሓደ ብናይ ተኽሊዝጊ ሓያል ዝኾነ ክእለት ከም ምንባሩ ክገልፅ ፈቱ።
1: ሱዳናዊት ጋንታ ኣልማሪክ ናብ ኢትዮጵያ ብምጋሽ ንኩለን ኣብቲ እዋን ዝነበራ ጋንታታት ናይ ኢትዮጵያ ብምስዓር ፍሉይ ታሪክ ሰርሐት። ነዚ ታሪክ ንምድጋም ድማ ናብ ኣስመራ ብምምፃእ ምስ ክለብ ሓማስን ክትገጥም ውድድር ሰርዐት። ክለብ ሓማስን ሓያል ግጥም ከም ዝፅበያ ፈሊጣ ኣቐዲማ ፍሉይ ምድላዋት ገይራ ፀናሓታ። ስቴድዮም ኣስመራ ካብ ፀዓት ንፀዓት ክፈርስ ክሳብ ዝደሊ ብተዓዘብቲ ተጎብአ። ፀወታ ፈለመ ጋርንቻ ካብ ፈለማ ናይቲ ግጥም ኣትሒዙ ብሉፅ ምንቅስቃስ ኣርኣየ። ኣብዚ ዶው ከይበለ እውን ካብ ከባቢ 25 ሜትር ኮይኑ ኣትሪሩ ዝቐልዓ ኩዕሶ ንሓላው ልዳት ኣልመሪክ ኣዕንዚዛ ኣብ ሰክዕ ተራእየት። ውፅኢት ሓማስን ሓደ ኣልመሪክ ባዶ ኮነ። ደገፍቲ ክለብ ሓማስን ሓጎሶም ብፍሉይ ክፅምብሉ ተራእዩ። ኣብቲ ግጥም ፀብ ለሌላ ዝቕረበት ክለብ ሓማስን ሕጂ እውን ብመንገዲ ጋርንቻ ኣቢላ ካልእቲ ሾ ተወሰኸት። እንተኾነ ማእከላይ ዳኛ ናይቲ ግጥም ነበር ኣቶ ስዮም ታረቀ ሾቶ ኣይኮነትን ብምባል

0: ሰረዛም ድሕርዚ ዝተራእሸቶ ብዘይ ምንባሩ ድማ ፀወታ ብዓወት ክለብ ሓማሴን ሓደ ብባዶ ተዛዘመ ብርክት ዝበሉ ደገፍቲ ክለብ ሓማሴን ሓጎሶም ምቁፅፃር ስኢኖም ብተሓጓስ ናብ ዕዳጋ ሓሙስ መንበሪ ቤት ስድራ ተክለዝ ግጋርንቻ ብምኻድ በታ ናይቲ ሽዑ እዋን ኣብ ሙሉእ ኣስመራ ሃቢባ ዝነበረት ደርፊ ሓማይ ፈዳይ ትሕኒ እናበሉ ሓጎሶም ፅምበሉ ብድሕር እዚ ንጋንታ ኣልመሬ ካብ ዝተገብረ ናይ መፋነዊ ግብጃ ሓላሉዳት ጋንታ መሪኽ ንጋርንቻን ንማእከላይ ዳኛ ኣተስዩም ታረቀን ብምፅዋዕ እታ ካልኢቲ ተመዝጊባ ዝነበረት ሸቶ ኣይኮነትን ተባሂላ ዝተሰረዘት ሕንፃፅ ሓሊፋ እያ ካብ ድሕሪ ሕንፃፅ የመሊሰ እያ ከም ግቡእ ክልተ ብባዶ ኢና ተሳዒርና ብምባል ምስክርኖ ተሃበ
1: ተቐላዕትያ ስጋ ዕጃ ዝከለኒ ተክልዝጊ ከመይ ብስርዓት ናብ መሪክ ትበሃል ጋንታ ናይ ሱዳንያ እቲ ፖርቴረ ከዓ ኣብ ናሽናል ቲሙ ንረክቦ ኢና ኩሉ ሻዕ ዓብደልዓዚዝ ዝበሃል እዩ ከመይ ዝመሰለ ብርቱዕ ሓላዊ ማዕፆ እዩ ነይሩ ትፈልጥ ሽዑብቲ ሓመድ ግዜ እዩ ነይሩ ሓመድ እዩ ነይሩ ፀወታ ተክልዝጊ ዝቐልዓ ከባድ ቅላዕ ክሕዛ እውን ኣይከኣለን ሓሊፋቶ ኣብ ሰኪዐት ተረእያ በዚኣ ከዓ ከመይ ዛ ዕዉት መዓልቲ ውዒልና ማለት እዩ ጋንቲ ሓማሴን ሓደ ባዶ ስዒራ
0: ተክለዝጊ ጋርንቻ ጎኒጎኒ ፀወታ ኩዕሶ እግሪ ልዑል ሃገራዊ ወኒ ስለ ዝነበሮ ኣባል ማሕበር 7 ኮይኑ ተወዲቡ ብንጥፈት ይሰርሕ ነበረ ኣብ ገፁ ዓዲስ ሄልማይ ተመናይ ኣብ ከባቢኦም ዕሙር ጣሻ ብምንባሩ ፈዳይ ዝንቀሳቀስሉን ዝዕርፍሉን ስፍራ ነበረ በዚ ንወዲ ከምዝን ድማ ኣብ ዓይነ ጥርጣረ ስለ ዝኣተወ ኣብ 1978 ብከረና ቢሉ ንሜዳ ኸደ ስድሪ እውን ደድሕሪኡ ናብ ሱዳን ሰዓብዎም ብድሕሪ ዝጋርንቻ ካብ ሜዳ ናብ ስዑድያ ከምዝኸይድ ተገብረ ኣብ ርያድ ኣብ ሓደ ሕክምና ከም ፀሓፋይ ኮይኑ ሰርሐ ብተወሳኺ እውን ምስ ኣቶ ተስፋ ጊዮርጊስ ብኢደ ማርያም ማለት ቆቋሕ ሓቢሩ ኣብ ምውዳብን ምምልማልን ኤርትራውያን ተፃወቲ ኣብ ስደት ብተወፋይነት ነጠፈ
1: ናተ ናይ ተክልዝግን ስርዒት ነንበይኑ እዩ ኣብቲ ግዜ እቲ ኣይትፋለጥን ኢኻ ንማንም ሰብ እውን ኣይትነግርን ኢኻ ትሰርሐ ኣለካ ዲ ይሰርሕን ምክንያቱ ምስ መን ትሰርሕ ንስኻ ጥራይ ኢኻ ትፈልጣ እቲ ናትካ ዓንኬል ጥራይ እዩ ከዓ ምሳኻ ዝራኸብ ስለዚ ብኡ መሰረት ምስ ተክልዝጊ ኣብቲ ናይ ውሽጣዊ ስርዒት ንሕና ወፂና ኢና ነርና ሽዑ ወረዲ ወፂና ነርና ወፂና ስለ ዝነበርና ድሕረይ እቲ ኩነታት ተፈፂሙ ተክልዝጊ ይነጥፍ ነይሩ ኣብ ውሽጣዊ ምንቅስቃስ ኣብ ሶራ ኤርትራ ስለዚ ምስ ተጠርጠረ ከዓ ምስ ስድርኡ ብሜዳ ገይሩ ሓሊፉ ጀመርያ ሱዳን ኣትዩ ሓደጋ እውን ረኪቡ ነይሩ ብኡ ሓደጋ ኣጋጢሞ ሽዑኡ ትኺሉ ኣብ መጨረሻ ዕድል ረኪቡ ኣብ ጅዳ ምስ በፅሐ ምሳይ ተረኪቡ ማለት እዩ ሕጂ ኣብቲ ክስታይቲ ንመጀመርያ ጋንታ ዝመስረትኩ ኣነየ ኣብኣብታ ጅዳ ኣብ ጅዳ ሰሪዕና ጋንታታት እንታሽሙ ነፃወት ነርና ማለት እዩ ተፃወቲ ኤርትራውያን ኩሎም እቶም ኩዕሶ ስምዒት ዝነበሮም ተኣኻኺብና ኣብኡ ክንፃወት ጀሚርና ማለት እዩ
0: ብድሕሪ እዚ ስድራ ቤቱ ናብ ሃገረ ጀርመን ስለ ዝጋዓዙ ጋርንቻ እውን ንስድርኡ ስዒቡ ናብ ጀርመን ብምምራሕ ኣብኡ ተቐመጠ ኣብ ጀርመን ሕጂ እውን ምስ ቆቋሕ ዳግማይ ተራኸቡ ኣብቲ እዋን ህዝባዊ ግንባር ንመወደቢ ፀወታ ኩዕሶ እግሪ ዝኸውን ባጀ ስለ ዝሰላዓሎም ንኩሎም ኤርትራውያን ኣብ ጀርመን ዝቕመጡ ተፃወቲ ኩዕሶ እግሪ ኣብ ዝቕመጥሉ ከተማታት ወዲቦምን ጋንታታት ኣቂሞምን ውድድር ኩዕሶ እግሪ ከም ዝካየድ ገበሩ እቲ ውዳበ ኣዝዩ ኣድማዒ ብምንባሩ ድማ ሓንቲ ማሕበረኩም ጋንታ ከም እትቐውም ገበሩ ከም ውፅኢቱ ድማ ኣብቲ ዓመታዊ ዝካየድ ዝነበረ ፌስቲቫል ቦሎኛ ጋንታ ማሕበረኮም ጀርመን ንካልኦት ማሕበረኮማት ረቲዓ ዋንጫ ልዓለት
1: እቲ ኣጣራንፍኡ መጀመርያ ብስፍንው እዩ ነይሩ ጋንታታት ኢና ንገብሮ ነርና ዳሕራይ ኣብ መጨረሻ ግን ሓንቲ ናይ ብድሆ ትብል እንታይ ሽሙ ገይርና ማሕበር ኣቂምና ብስርዓት ተመራሪፅና ሽዑ ምክትል ፀሓፊ ኣቦ ወንበር

0: ተኽሊዝ ግን ተመሪፁ ነይሩ ተኽሊ ተመሪፁ ነይሩ ኣነ እውን ተመሪፀ ነይረ ኣብቲ ምርጫ ብዙሓት ክስታይ ጌርና ሽዑኡ ቶርናሜንት ጀሚርና ውድድር ጀሚርና ማለት እዩ ምስ ጀመርና ውድድር እቲ ፀወታ ኣብ ሙሉእ ናይ ሙሉእ ጀርመን እዩ ነይሩ ብጣዕሚ ከቢድ ዝኾነ ኦርጋን ውዳበ እዩ ነይሩ ተጠርኒፍና እዚ ከዓ ክብለካ ከለኹ ሓገዝ ናይ ትውድብ ኣይተፈለየናን የባራትዓና ነይሩ ዳሕራይ ዓብዪ ውድድር ኣቂምና ናይ ኩሉ ሙሉእ ጀርመን ውድድር ጌርና ብሓንሳእ ኣፃዊትና ማለት እዩ ኣብ 88 ከዓ ዓብዪ ቶርናሜንት ናይ ብድሆ ትብል ውድድር ጌርና ኣብኣ ዓብዪ ዓወት ጌርና ፅቡቕ ፀወታ ውድድር ነይሩ መጨረሻ ሰለክሽን ከዓ ሒዘ ከይደ ማለት እዩ ካብዞም ኩሎም ተፃዋቲ ኣብ መንሹሙ ከድና ኣብ ቦሎኛ ከድና ከዓ ዋንጫ ሒዝና ተዓዊድና ካብተን ኩለን ሃገራት ዝመፁ ስዊድን ጣልያን ስዑድያ ኣሜሪካ ካብ ኩሉ ዝመፁ ነዚኦም ኮይንና ቶርናሜንት ኣካይድና ጀርመን ካብ ዋንጫ ወሲዳ ተመሊሳ ማለት እዩ
1: ጋርንቻ ኣብ 1990 ካብ ስደትና ሜዳ ከተተም ኣብቲ ግዜቲ ወደባዊት ከተማ ባፅዕ ካብ ፀላኢ ሓራ ኮይና ኣብ ትሕቲ ህዝባዊ ግንባር ትመሓደር ስለ ዝነበረት ኣብ ባፅዕ ኣብ ማዘጋጃ ቤት ተመዲቡ ክሰርሕ ድሕሪ ምፅናሕ ኣብ 1991 ናፅነት ምስ ኮነ ምስ ብፆቱ ናብ ኣስመራ ተመልሰም ኣቶ ተኽለዝጊ ኪዳነ ኣብ ማሕበራዊ ናብራ ኣዝዮም ሕውስ ኣብ ልዕሊ ደቆምን ሓዳሮምን ኣዝዮም ፈቃርን ኣቦ ሸውዓተ ውሉዳትን እዮም ኣቶ ተኽለዝጊ ጋርንቻ ኣብዚ እዋን ናይ ዕድመ በዓል ፀጋ ኮይኖም ኣብቲ ኣብ ኣስመራ ዝርከብ መንበሪ ቤቶም ኣብ መንጎ ደቆምን ደቂ ደቆምን ብፍቕሪ ማሚቖም ይቕመጡ ኣለዉ
0: ተኽሊዝጊ ሓደ እንታይ መክብለካ ዓላ ዝኾነ ፈቃር ዝኾነ ሕማቅ ቃል ዘይወፆ ሰብ ብፃየ እየ ዝብሎ ኣነ እተን ዝሕለፍናዮም ብሓንሳእ ሲ ሓንቲ መዓልቲ ሕማቅ ቃል ከይተዋፅአና ንትሽዓተ ዓመት ብሓባር ተቓሊስና እተን ክንገብረን ንኽእል ከዓ ጌርናየን ማለት እዩ ኣነ ንሱን እንተዘይንሰማዕ ከምዝመሰል ዓወት ክመፅ ኣይክእልኒ ስለዚ ቀኒየለ ዝብሎ ተኽሊዝጊ

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ኤሬቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተዓዘብትና ኣብ ዘለኹምዎ ሰላምን ጥዕናን እናተመነና መደባት ሞዛይክ እንሆ ዝተፈላለዩ ትሕሶታት ኢና ሒዝናልኩም ቀሪብና ዘለና ሓደ ብሓደ ሰሪዕና ድማ ናባኹም ከነቕርቦ ኢና። መደብና ጀሚራ ክሳብ ትዛዝም ሳናክትሓብሩ ብክብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመ

ንመኽፈቲ መደብና ዘዳለናያ ደርፊኹም ክትከታተሉ ፀኒሕኩም ክቡራት ተዓዘብትና ኣስዕብና ድማ መደብ ቆላሕታ ኢና ሒዝናልኩም ቀሪምና ዘለና መደብ ቆላሕታ ዝተፈላለየ ቆላሕታ ንዘድልዮም ኣብ ማሕበራዊ ነገራት ይኹን ካልእን ዘተኮሩ ትሕዝቶታት ይሕዝሃልና ትቐርብ ናይ ሎሚ ትሕዝቶ ኸ እንታይ ክኸውን ብሓባሪ ኢና ክንከታተሎ ናብ መደብ ቆላሕታ ከስግረኩም።

መርዓ ብናይ ኩሎም ኣካላት ሕብረተሰብ ምውሳእ ዝዕመም ኣገዳስን ክቡርን ውራዩ እቲ ኩሉ ንውራይ መርዓ ንምክያድ ዝግበር ንጥፈታት ኣብቲ ዓዲ ማሕበረሰባዊ ስጥመት ሓልዮት ፍቕሪ ምትሕግጋዝ ንኽፍጠር ዝገብር ጥራይ ዘይኮነ ዓቕሚ ኣዳም ዝበጽሐ ጎበዝ ተመርዒዩ ተካኢ መጻኢ ወለዶ ክፈር

ኣብ ዝበዝሕ ሕብረተሰብ ትግራይ መርዓ ኣብ ድሌት ናይ ክልተ ተጻመድቲ ዝምርከስ እዩ። ምናልባት ግን እቲ ወዲ ሓፋርን ድሌቱ ንምግላጽ ዝጽገም ንምዝኸውን ስድራ ቤቱ ጓል እከለዶ ከነምጻልካ ብምባል ምርጫ ክህብዎ ይኽእሉ። ድሕርዚ ከም ድሌቱ ይኸውን። በዓሉ ዝጠመታ ጓል እንተሃልያቶ ግን ጓል እከል ሕቶተለይ ክብል ይኽእል። ዝበዝሕ ግዜ ስድራ ቤቱ ተቃውሞ ኣይህልዎምን እዩ። የግዳስ ሓደሓደ ነገራት ከይረጋገጹ እውን ሃንዲረኣኢሎም ኣይኣትውን እዮም። ብዝኾነ መንገዲ ስድራ ወዲ ቤተሰቡን ምቕርቡን ተረኺቦም ይዘራረቡ። ጸገም እንተዘይረኺቦምሎም ድማ ነታ ጓል ብግቡእ ጸውዖም ይሓትዋ። ኩነታት ናይቶም ዝሓቱላ ዘለዉ እውን ይግለጸላ። ጓል ነቲ ሕቶ ምሉእ ናይ ምቕባልን ምንጻግን መሰላለዋ። ሕራይ ምስ ተባህለ ንሕፀ ምድለዋት ይግበር። ድሕሪ ሕፀ ድማ መዓልቲ ቈጺሮም ንመርዓ ይዳለዉ። ድሕሪ መርዓ ሕፁኖት ምስ ተወድአ መርዓዊ ናብ ስድሩኡ ይኸይድ። መርዓት ድማ ኣብ ጎና ኣዲኣ ኮይና ንሓደ ዓመት ብዛዕባ ሓዳርን ኣደነትን ትምሃርን ተመክሮ ትቐስምን።

0: እዚ ኩሉ መስርሕ ጠቒስና ንሕጂ ኣሰራርሓ ገዛ መርዓት፣ ስልማት ገዛ መርዓት፣ ስልማት መርዓት፣ ትሕዝቶ ገዛ መርዓት፣ ብሓፈሻ ኣገባብ መርዓ ክንርኢ ኢና።
1: ፋጥማ እስማዒል ኣድም ይበሃል። እዚ ድላላት ይበሃል። ድላላት ኣብ ብሄረ ትግረ ገዛ መርዓት ማለት እዩ። ቤት መርዓት ኣብ ብሄረ ትግረ ካብ ዓንዲ ጀሚርካ ምንጻፉ፣ ስልማቱ፣ ናይ ናሕሲ ሽፋኑ ብሓፈሻ ኩሉ ውፅኢት ዓርከ ኮባይ ኮይኑ ባዕልና እንሰርሑ ውፅኢት ተንከበት እዩ። መርዓት ክሳብ ክልተ ቆልዑ እትወልድ ሸንኬባይ ዝበሃል ፍሉይ መለለይ ገዛ መርዓት ኣይእለን እዩ ከምኡ ኢሉ ይጸንሕ። ድሕሪ ክልተ ቆልዑት ምውላዳ ግን የለ። ንሳ ድማ ከም ኣዴታታ ምኩርቲ በዓልቲ ሓዳር ትቁፀር።
2: ሸገ ኩሉ ምንከዓለየት ሕማል መንገቢ ተካይ መንገቢ ኩሉ ምንከዓለይ ንሸጊ ንሸገሊ

እዚ ኩሉ ኣብ ውሽጢ ዘሎ መፀባበቂ ገዛ መርዓት ንናቱ ኣስማት ኣለዎ። ኩሉ እቲ መርዓት ክጥቀመሉ ዘለዋ ነገራት ይዳሎ። ብዝኾነ ነገር ክሽገር ስለ ዘይብላ ኩሉ ባዕሎም ዝሰርሕዎ ስለ ዝኾነ ዝብቅቐላ ነገር የለን። ንመቐመጢ ኣቑሑ ትጥቀመሉ ነገራት ናይ ፀባ እኽሊ፣ ንጥሽ፣ ናይ ማይ መስገዲ፣ መንፀፍ ናይ መንደቕ ኮታ ኩሉ ንመዓልታዊ መነባብሮ ዘድልያ ነገራት ይቐረበላ።

0: ኣለማዓ እንተዳቀቕ ድበሃል የጠ
1: እዚ ናይ ኣዴታትና ባህላዊ መጥሓን እዩ። ጓል ኣንስተይቲ ሰብኣይ ዘምፅኣላ ትሕዝቶ ካብ ገዛ ከይወፀት እኽላ ባዕላ ጥሒና ደቃ ትዕቢ መርዓት ሓዳራ ክትፈሊ ኸላ ድማ ብኣድያ ከም ህያብ ትብርከተላ። እቲ ላዕለዋይ ክፋል ናይቲ መጥሓን ምደት ተባሂሉ ክፅዋዕ ከሎ እቲ ሰጣሕነ እኽሊ ንእከበሉ መትሓዚ ድማ እማነት ይበሃል።
0: እዚ
1: ገዛ ናይ መርዓትን መርዓውን እዩ። እዚ ንመስርሕ እዚ ገዛ ንጥቀመሉ ዕንፀይቲ ድማ ፍሉይ ኮይኑ ካብ ኣርቃይ ዝበሃል ዓይነት ገረብ ዝተወስደ እዩ። ድሕሪ እዚ መጋረጃ ድማ መደቀሲ መርዓውን መርዓትን ኣሎ። ሓደ ካብቲ ፍሉይ ስርዓት ኣገባብ መርዓ ኣብ ብሄረ ትግረ መርዓዊ ድሕሪ ሕፅኖት ንመርዓት ምስ ስድራ ገዲፉ ንሓደ ዓመት መመላእታ ናብ ስድርኡ ይኸይድ፣ መርዓት ድማ ምስ ስድራ ቤታ ትተርፍ። ኣብዚ እዋን እዚ ኣደ መርዓት ሓላፍነት ተሰኪማ ንጓላ ኩሉቲ ብቕዕቲ በዓልቲ ሓዳር ክትገብሮ ዘለዋ ነገራት ትምህራ ማለት እዩ። መርዓት ድማ ፀቕጢ ብዘይፈጥረላ መንገዲ ናብራ ሓዳራ ካብ ኣድያ ትምሃሮ። ኣብዚ ግዜ እዚ መርዓዊ ናብ ገዛ መርዓቱ ኣይቀልቀልን እዩ። ድሕሪ ዓመት እዩ ናብ ገዝኡ ተመሊሱ ናብራ ሓዳር ዝጅምር።
0: ተደል ቤት እያተ ዓመት ምሉእ ይርአተ ምስሊ እማተ ለመርዓ ዓዳት ምስሊ ስድራ ዓመት ምሉእ ምስሊ ዓዳ ልመቕዓለት ትበሃል መቕዓለትና
1: እዚኣ መቕዓለት ትበሃል። ኣብ መደቀስ መርዓ ድማ ከም መጋየፂ ኣብ መንደቕ ይስቀል። እዚ ድማ ዳህባ ይበሃል። ዳህባ ስልማት መርዓ ዝቕመጠሉ መትሓዚ እዩ። ዳህባ ብዘይ ፍቓድ መርዓት ሰብኣያ ክኸፍቶ ኣይፍቀደሉን እዩ። እዚኣ ድማ ማሕኮለት ትበሃል። መርዓት ኩሕላ እተቕምጠላ ድማ እያ። እዚኣ መቕዓለ ትበሃል። ኣብ ግዜ መርዓ ካብ መሓዙ ትውሃብ ህያብ ኮይና ከም መዘከርታ ኣብ መንደቕ ትስቀል። እዚኣ ድማ መዕፈይ ትበሃል። መስትያት ማለት እዩ። እዚኣ ጢሾ ትበሃል። ንመቐረቢ መግቢ ተገልግል። ባዕልና ካብ ዕንፀይቲ ንሰርሓ ኩሉ ነገራቱ ንጥቀመላ ኢና። እዚ ድማ መቐመጢ ልኸይ ናይ መርዓት ኮይኑ ካብ ዕንፀይቲ ይስራሕ።
0: ሕሳብ ተተሓሳሰብ መርዓት

0: እዚ መገረጃ መርዓት እዩ። ካብ ሓሪር ዝበሃል ዘንፀባርቕ ዓይነት ጨርቂ ድማ ይስራሕ። ከም መመላኽዒ ገዛ ንጥቀመሉ።
1: ማንፋዓት ናይ ግርማት ቤት ኣይዋ ግርማት ናይ ቤት

0: ድሕሪ ሓዳር ምውፅአን ካብ እንዳ ኣዲኣ ናብ እንዳ ሓማ ትግዕዝ ኣብ እንዳ ሓማ ኩሉ ነገራት ይዳለውላ ነቲ ሓዳር ንምክያዝ ዘድሊ ነገራት ክሳብ ጥሪት ይወሃባን ሓዳራት መርሕን
1: ትዓዝ ቀድር ኣብ ሓማ ጋዓዘት መንገቢ

ብዓተር ጌርና ኬክ ንሰርሕ ኢና። ንዑ ዘለየና ሓደ ኩባያ ብርስን፣ ሓደ ኩባያ ዓተር፣ ሓደ ማንካ ጣውላ ብሮ፣ ሓደ ፍርቂ ኩባያ ሽኮር፣ ፀባ ከዓ ከም ኣድላይነቱ ሰለስተ ንቃቁሑ ከዓ ጌርና ኣለና። ብሓደ ሕጂ በበይንዋን ክትወቕዖ ትኽእል እንዲኻ ሕጂ ብሓንሳ ጌርና ኣለና። ሕጂ እንዳተቀየረ ኸይዱ ንሕና ከዓ ልክዕ ከምኡ እዚ ኣብ መንጎ ሜልሜላታ ክንገብረሉ ኢና። ሽኮር ትድኸመ ተጣሕኒ ሽኮር። ሕጂ ደሮን ደሮን ከይብለና ቁልብ ከምዚ ጌርና ነተሓሕዞ እምበር ማሽን ጌርና እንዲኻርሞ ቁልብ ከምዚ ጌርና ተሓሕዝ ንብሎ። ለሚን ፅማቅ ሕካ ኸውን ክትገብር ትኽእል፣ ፔኪን ፓውደርን ቫኒልያን። ልክዕ ከም ኩሉ ዓይነት ኬክ ብርስን ሮዛ እንዲ ዝኸውንቲ ዓይነት ኬክ ክፅ እንደገና ዓተር ቫኒላን ፈኪን ፓውደርን ቫኒላን ፈኪን ፓውደርን። ሕጂ ናይ ብጣዕሚ ኣብቲ ምንቃፅ እንዲሁ ሕጂ ሜልሜላት ኣብ መንጎ ክገብረሉ እየ ቁሩብ ካብቲ ካልእ ንቕፅ ይድብል ፅማቅ ናይ ለየ ሕጂ ኩሉ ጌርና ሉ መሰንከይትና ካ ቀባት ጌርና ወረቐትና ንፅፍናሉ ኣለና። ሮዛ ዓይነት ወይ ናይ ብጭው ዝበለ እንዲ ዝኸይድ ብፅቡቕ እዩ ዝኸውን ሕብሪ ፅቡቕ። ሕጂ ብዙሕ እዩ ዝውድእ ፀባ ናይ ዓተር ናይ ብርስን ኬክ ብሓፂሩ ሕጂ ሓደ ኣባል መፀዊዑ ናይ ጥረታት ኬክ ክትብሎ ዝቐልል መውሒ ፅቡቅ ጨው ሕጂ ዝደለየ ክገድፎ ክእል ግን ክንገብረሉ ንክእል ውሑድ ኣብ ኬክ ሽኮር ስለ ዘለዎ ብዙሕ ጨው ኣይደለን። ሕጂ ኣብ ዕጥ ነብሎ

ሕራይ ቁሩብ ስንቕፂ ድብል ክንርብርበሉ ኢና ማይ ለሚን ወይ ኣብኡ ከሎ ማይ ወይ ፀባ ትርብርበሉ ምስ ወፀ ማለት እየ ቁሩብ ንቕፂ ይብል ናይ ተዓተር ዋላ ኣብቲ ዕር ከዓ ቁሩብ ናይ ዓተር ጣዕሚ ኣለዎ ግን ጥዕሚ እዩ ብርስን ከዓ ስለዝጣዕመ ብርስን ናይ ዓለም መግቢ እዩ ብጣዕሚ እዩ ከዓ ሕራይ እምበር ኩራ ተዓዘትና ወሊዕያ እንደ ፀኒሐ ትረስንልና ን12 ደቂቕ ብታሕቲ 3 ደቂቕካ ብላዕሊ ክውላዓ እየ

ሕረን ባርኩራት ዓዘብትና እታ ናይ ዓተር ኬክ ዶ ትኸዋ ኣኺ ጨናእሲ ኣኺ ላታ እንዳ ትብለና ኣላ ክንሪያ በታ ደቃይቅ ኢኻ ናይ ኬክ ናይ ካሊእ እምበር ብደቂቕ ስለ ዝኾነ 15 ደቂቃ ትገብር ሕብራ ድፅር ቆል ሕጂ ቆርቁር ብፀባ ስስስስስስ ንብለሉ ካልኣይት ክድርበላ ስለዝኾንኩ ካልኣይት ክድርበላ ስለዝኾንኩ ሕጂ

ሜልሜላታ ናይ ስትሮቨር ክትገብር ትኽእል፣ ናይ ኮሚደር ክትገብር ትኽእል፣ ክሬም ክትገብር ትኽእል። ከምዛ እንጀራ ብፀብሒ ትብላዕ፣ እዚኣ ከዓ ብከምኣ ትብላዕ። ግድን ሜልሜላታ ሜልሜላታ ርፍትት ርፍትት ነብሎ ሕራይ በቲ ዋዒ ድሓን ክትበፅሖ እዩ ንኩሉ ሕጂ ካልኣይቲ ክንድርበላ ስለ ዝኮና ኮፍ ኮፍ ኣብ ልዕሊኣ መልክዕ ስለ ዘለዎ

ፅባቐ ክትኮነልና ሕጂ ድርብ ኢና ክንገብራ እዚኣ ድርብ እዚኣ ከዓ ደብሰልና እያ ድርብ ሕጂ ፅባቐት ዓይነት ኮይና እንታይ ኢና ክንገብራ ነዚኣ ሕጂ ቸኮሌት ቸኮሌት ክንስንሰላ እየ ቸኮሌት ድሪም ኢና ንገብር ቸኮሌት ድሪም ክፅብቐልና ቸኮሌት ድሪም እዚ ዓይነት እዚኣ ቸኮሌት ሕጂ ፀባ

ክለክ ክጅምሪ ካብዚ ድደማቕ ክንገብሮ ንኽእል ኢና ቸኮሌት ወሲኽና ግን እዚ ህስስ ዝበለ ፅቡቅ ኮይኑልና ኣሎ

ሕብሩ ገለ ኩሉ ደስ ክብለካ። ሕጂ ምሻይ ክንቅርቦ ንኽእል፣ ምስ ቡን ምስ ደለናዮ ክንቅርቦ ንኽእል። ሕረይ ባሪ ኩራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናያ ናይ ብርስንን ናይ ዓተርን ሕውስዋስ ኬክ እንደገና ቸኮሌት ድሪም ሃሪምና መልሜላታ ኣብ መንጎ ጌርና ኣመቓቐት ወይ ኣፀባበቕ ኣቢልና ዝሰራሕናያ ከምዚያ ጌርና ቆሪስና ኢኸ ኣለና። ዝፀበቐ ስለ ዝኾነ ክንፍትኖ ወይ ማለት ብዙሕ ክንድቲ ዝጋነን ዋጋ ይኮነን ዘለዎ ዋላት ፊኖሲ ማዓስ ሕሱር ኮይኑ ክንፍትኖ ግን ፅቡቕ ንጥዕናናት ዝበለፀ ስለ ዝኾነ ርብርብ ኣቢልና ማይ ኣለስልስ ነብሎ ብጣዕሚ ከ ኮነልና። ባረይ ኩራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናያ ናይ ዓተርን ናይ ብርስንን ኬክ ነዚ ትመስል። ንዝመፅእ ዘሎ ሰሞን ብካልእ መደጉሳ ንረኸብ ትሓንቀኒ እዩ።

ኩብራት ተኸታተልትና ትስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍፃመታት ናይ ዓለም ከምኡውን ኣብ መዝገብ ክብሪ ወሰን ናይ ዝሰፈሩ ትሕዝቶታትን ሒዝሃልና ቀሪባላ ገለ ካብ ትሕዝቱ መቸም ገሊሉ ኣዝዩ ኣስደማሚ እዩ። ኣብ እስጳኛ ዝካየድ ዓመታዊ ፌስቲቫል ናይ ኮሚደረ እዩ። እዚ ድማ ብኮሚደረ እናተደራበካ እናተገጫጭብካ ዝግበር ፌስቲቫል እዩ። ኣብ ህንዲ ድማ ፍሉይ ዝሕብሩ ቀስተ ደመና ማለት ሬንቦ ተራእዩ ዝብልን ካልእን ትሕዝቶታት ዜና ሞዛይክ እዮም ክኾኑ ክትከታተሉ ብክብሪ ንዕድመኩም።

ንዓይነ ስውራን ብዛዕባ ከባቢኦም ሓበሬታ እትህብ ኣፕ ማዕቢላ። ወዲ 20 ዓመት ግብፃዊ ማርክ ሴድኪ ብሰንኪ ሳሕቲ ዝረአ ሕማም መት ንዓይኒ ናይ ምርኣይ ጸገም ከጋጥሞ ዝጀመረ ኣብ 2018 እዩ። ኣብ ግብፅን ወፃኢ ሃገራትን ዝርከቡ ሓካይም ድሕሪ ቁሩብ ክርኢ ከም ዘይክእል ካብ ምንጋር ሓሊፎም ናይቲ ሕማም ፈውሲ ክረኽቡ ኣይከኣሉን። ስለዚ ድማ ኣብ 2021 ሕማቕ ኣጋጣሚ ኮይኑ ማርክ ምስ ሓፍቱ ጓል 16 ዓመት ኬረን ሙሉእ ብምሉእ ናይ ምርኣይ ክእለቶም ስኢኖም። ስክራይብ ሚ ዝተባህለ ብሰብ ሰርሖ ብልሒ ዝሰርሕ ኣፕ ክምዕብል ዝኽኣለ ድማ እዚ ድሕሪ ምግጣሙ እዩ። ዓይነ ስውር ግብፃዊ ማርክ ዝሰርሐ ኣፕ እምበኣር ኣብ መላእ ዓለም ንዝርከቡ ናይ ምርኣይ ጸገም ዘለዎም ተጠቀምቲ ኣብ መዓልታዊ ህይወቶም ዝሓልፍዎ ጎደና ሓበሬታ እናሃበት ንመነባብሮኦም ተቃልል እያ። እታ ኣፕ ኣርቲፊሻል ኢንተሊጀንስ ተጠቒማ ብሞባይል ወይ ብዝረቐቐ መስርሕ ዝሓለፎ መነፅር ዓይኒ ነቲ ኣብ ከባቢኻ ዘሎ ነገራት ብምቕራጽ ብድምፂ ኩሉ ሓበሬታ ናብቲ ተጠቃማይ ትሕልፍ። ሓፍቲ ማርክ ኬረን ናብ ኬንያ ተንቀሳቒሳትሉ ኣብ ዝነበረት ግዜ እታ ሓዋስ ስራሕ ኣፕ ክትፍትናን ውፅኢታዊት ምዃና ክትርኢ ክኢላ እያ። እታ ምስ ኤኣይ ዝተኣሳሰረት መነፅር ብዛዕባቶም ኣብ ከባቢኣ ዝነበሩ እንስሳታት ክንደይ ርሒቖም ከም ዘለውን እንታይ ይገብሩ ከም ዘለውን ብልክዕ ሓበሬታ ትህባ ነይራ። ማርክ ፊዚክስን ኬሚስትሪን ከጽና ኣብ ዝፈተነሉ እዋን ስእላዊ መግለጺ ክርኢ ስለ ዘይከኣለ ትምህርቲ ክኸብዶ ጀሚሩ። ኣብ ማሕበራዊ መራኸቢታት ዝርግሑ ክሕግዝዎ ዝኽእሉ መግለጺታት እናሰምዐ ድማ ነቲ ኣብ ከማዕብላ ክኢሉ ስክራይብ ሚ 20 ቋንቋታት ዘለዋ ዝሓተትካያ ትምልስ ኣፕ እያ። ዛጊት ኣስታት 140 ሃገራት ይጥቀማላ ከም ዘለዋ ጸብጻባት የረድእ።

ኩዕሶ ነቐብቀበ ማልያታት ክቕይር ዝኽኣለ ስፖርታዊ ጥቕማጢ ኮሶቮ ዝኾነ ወዲ 56 ዓመት ኣጊም ኣጉሺ በዓል ሓዳር ኣቦ ክልተ ቆልዑን መምህር ሕሳብ ኣብ ቤት ትምህርቲ ካልኣይ ደረጃ እዩ። ኣጊም ኩዕሶ ብርእሱ እናቐብቀበ 17 ማልያታት ክቀያየር ብምኽኣሉ ነቲ ቅድሚ ሕጂ በዕሉ ዝሓዞ ናይ 14 መዝገብ ሰይርዎ። ኣጊም ነቲ ንጥፈት ኣብ ዝሓለፈ ብ17 ለካቲት ኣብ መዓልቲ ናጽነት ሃገር እዩ ኣካይድዎ። ኣጊም ብኻልኦት ንጥፈታት እውን ስሙ

ኣብ መዝገብ ክብረ ወሰን ጊነስ ንረኽቦ ኢና።

ኣብ እስጳኛ ፌስቲቫል ኮሚደረ ተኻይዱ። እዚ ዓመታዊ ዝካየድ ብኮሚደረ ናይ ምትህርራን ፌስቲቫል ኣብ 1945 ዝጀመረ ምዃኑ ይንገር። እቲ ጽምብል ተፈታውና ኾነን ጽልኡ ንዓበየ ይመጽእ ብምህላው ካብ እስጳኛውያን ሓሊፉ ካብ መላእ ዓለም ናብታ ንእሽተይ ከተማ ቡኖል ይውሕዙ። ሓምሳ ሽሕ ኪሎግራም ዝበሰለ ቀይሕ ኮሚደረ ጽዒኖም ዝመጹ ኣካየቲ ናይቲ ጽምብል እናተንቀሳቐሱ ናብ መሬት ይድርብይዎ። እቶም ተሳተፍቲ ድማ ነንሕድሕዶም ይተሃራረምሉ። ኣብ 1980ታት ኣቓልቦ ማዕከናት ዜና ብምስሓብ ብቴሌቭዥን ክመሓላለፍ ተራእዩ። ኣብ መወዳእታ ድማ ዓለም ለኻዊ መስሕብ በጻሕቲ ክኸውን ክኢሉ። ኣብዚ ዓመት ልዕሊ 20,000 ሰባት ክሳተፉ ከለዉ ኣብ ዝሓለፈ 3 ዓመታት ኣስታት 400 ካብ ተሳተፍቲ ወጻእተኛታት ከም ዝኾኑ ክፍለጥ ተኻኢሉ።

ሰማያት ህንዲ ብፍሉይ ዝሕብሩ ቀስተ ደበና ወቂቡ። ኣብዚ ቀረባ መዓልታት ኣብ ሰማያት ላዳክ ህንዲ ሮዛ ቀጠልያን ሰማያውን ዝሕብሩ ቀስተ ደበና ተራእዩ። እቲ ሳሕቲ ዝረአ ተፈጥሮዊ ትርኢት መምህር ዮጋ ፕረና ዳላል ኣብቲ ዞባ እናተጓዓዘት ከላ ምስ ተዓዘበት እያ። ብምቕራጽ ኣብ ማሕበራዊ መራኸቢታት ነቲ ስእልታት ዘርጊሓቶ ንብዙሓት ሰባት ድማ ኣደኒቑ። ዝበዝሑ ሰባት ብኤኣይ ዝተሰርሐ እዩ ክብሉ ተሰሚዖም ነይሮም። ድሒሩ ግን እቲ ዝተፈጥረ ምስሊ ሓቀኛ ምዃኑ ተረጋጊጹ። እቲ ትርኢት ብርሃን ጸሓይ ምስ ደቀቕቲ ነጠብጣብ ማይ ወይ ኣብ ደበናታት ዝርከቡ ክሪስታላት በረድ ምስ ተራኸበ በብዓይነቱ ሕብርታት ብምሃብ ዝፍጠር እዩ።

0: እወይ ዝበላይ ሓወይ ወይ እወይ ዝበላይ ሓወይ ወይ እሱ ሃብ ንክብል ኣነ ተለቃሕ ክብል እሱ ሃብ ንክብል ኣነ ተለቃሕ እዮ ክብል ብጀካ ልቓሕ ካል ደ ይፈልጣኒ እዞም ኩሎም ቆልዑ ሒዙ ሓጊዜ እኳ ደ ይፈልጥ ወይ ዝበለይ ሓወይ ወይ እወይ ብጀካ ምዕቋር ኣነስ ካል ደ ይፈልጥ
1: ይ ብየነ ሕሙም ኢኻ ብለካ ኣለኹ ሕሙም ኢኻ ብለካ ኣለኹ ጥዕየ ብለካ ኣለኹ ጥዕየ ብለካ ኣለኹ ኣነ ኸዓ ክመልክ ኹም ተወላኻ ንስኻ ዶክተር ካብ ዓድኮ ብእግረ የ መፅ
2: መን እሞ ተሓጒስልካ ብእግርኻ መምፃኻ
1: ክትሕጎሰለይ ዘይኮንኩ ደይ ክሽቀጥ ኢለ የ መፅ
2: ኣንቱም ሰባት ዓሰርተ ግዜ ጀነራል ቸካፕ ጀነራል ቸካፕ ጀነራል ቸካፕ ክንብልሲ ከምዝን ወዲ ከምዝን ከይመፅእ ኢልና ኢና ንዓኻ ድማ ጀነራል ቸካፕ ምስ ገበርናልካ ራሱ መዓና ጥንኩሉይትን ረኺብናልካ
1: መን እሞ ተሓጒስልኩ
2: ኣነ ክትሕጎሰለይ ኢኹንኩ ትሰርሕ ንሞያይ ንድሕነት ህዝበይ ኢለየ ትሰርሕ ስለዚ ካብ ቃላትካ ንላዕሊ ድሕነትካ እዩ ዝገድሰኒ ክኸይደ ትብል ተኾንኩ ኸ ኪድ ኪድ ሕራይ ኪድ ባ 10 ሜትሮ ከይበፅሕኻ ፍሕኛኻ ቶጉ ኢላ ክትኮስ እያ ኦኬ ኪድ
3: እ ከምኡ ሳይ ትበል
2: ደቂ ስበል ሕራይ
3: ኣታታዩ ዝኣጋውንኦም ናይዞም ሕሙማት ከደስተ ይብለካ እንታ ምንታይ እያ ኣትየ እንታ እንታይ እዮም ደስተ ይብለኻ
4: እይ ዝወደይ እንታይ እዩ ክሳብ ክንዲ ዝፀገምካ
3: ሽግር ኣለኒ ዘይሓሰብኩ ኣብዚ ሆስፒታል ደቂሰ ዘለኹ ካብ ርሑቕ ዓዲ ከዓ ብእግረይ ተጓዒዘ መፅየ ሰብ ዝበሃል ከዓ የብለይን ሰብ የብለይን ዝፈልጦ ሰብ የብለይን ኮይነ
4: ኣቦኻን ኣዲኻንከ
3: እዚ ዓለም እዚኣ ኣቦይን ኣደይን እሞ ጌና ወዲ ክልተ ወርሑ ከለኹ ምስ ተፈለዩኒ እዮም ንህለካ ሕጂ ድማ ነቲ ብዓይነይ ዝርዮ ዝነበርኩ ነቲ ብዓይነይ ሉክ ዝገብሮ ዝነበርኩ ሃንደበት ሁክ ክኸውን ሁክ ማለት ከምዚ ጥውይ ዝበለ ነገር ማለት እዩ ሕጂ ድማ ሓሊፉሉሎ እናተባህለስ ሆስፒታል ኣሎ ኮይኑ ነገሩ
4: ስድራኻ ናበዮም ከይዶ
3: ኣታ ሰብኣይ ፖሊስ ዳ እንታይ ክሓትት እዩ
4: ፅቡቅ ኣለካ ድሓን ድንሕና ድበላዕናያኻ ትበልዕ ዝወደይ ኣብዚ ለካ ኸ ብላዕ
3: ከምኡ በል ከምኡ ገይርኩም ተሓባበሩና
4: ድሓን ፀገም የብልካ
3: ዚኣዳ ናትካ
4: እዎ ዝወደይ
3: ይቕሬታ ድሰተኹም መኸ ክሰት ዶ ግርም
0: ኣንቲ ዝመራ ጓለይ
5: ኣቤት
0: እዚ ቆልዓሲ ጥሜት እዩ ዘለዎ እምበር ሕማምስ የብሉን
5: ቅኽን ኣለኸ
3: ንስኽን ከዓ ሕሜት ይደለክን እምበር ሕማም የብልክንን
0: ኣይ ኣነ ድኣ ኣብዚ ገዛ ካብ ወርሒ የ ደቂሰ
3: ክትሓምያ ማለት ድዩ
0: ሓሚመባ ተቐንዝየ
3: ዝተቐንዘ ወደ ድኣ ክንዲ ዝሓሚዩ
0: እዋ
3: ሒዕ በላ
0: ሒዕ ባበል
3: እዋ ኣትን ሰበይቲ ክደፍኣክን እየ
0: ግደፋይ ተሳራጥየኒ ከክንዳኻ ድኾኑ 4 ጉባዝ ኣለው ንደቀይ ምልዕስ ከየብሉኻ
3: ኣነ ኸዓ ሲንግል እየ ሰብ የብለይ ገለ ይብለይ ዝዓበኽዎ መናባቡሮ ኣኽለኒ እዛ ትሪኣ ዘለኹም በትሪ ክንደይ ኣጉባዝ እያ ሸምቢባቶም ንስኽን ከዓ በዛ ሓሚም ክንኦ ደለኽን ሕማም ደይኮነስ በዛ በትሪ ክትጠፍኣ ይኽን ሕሙም እኮ ደፊርኒ ይፈልጥ ሕሙም ጨናዊ
0: እዎ
3: እዎ ይኮነን
0: ኣት ዝመራ እንታይ ደኣኒ መፀጊዖምለይ
3: ንዓይ እምበር እንታይ ኣፀጊዖምለይ እሾኽ በለስ
4: እዋ ኣንታ እንታይ ይኹን ኮንኩም ሎሚ ፅባሕ እናበልና ሲ ክንዲዚ እዚ በዚ ነበረ ሰብኣይ ዕዝሪ እዩ እዚ በዚ ነበረ ወዲ ደድሕሪ ስዒቡ እዚ ኣብዚ ነበረት ከዓ ማሒላ እንታይ እዩ ነገሩ እዙ
0: እዎ ሓቁኹም ንሳሲ ኣንቲ ዝመራ ጓለይ
5: ኣቤት
0: እዛ ኣብዛ ጠቓና ዝሓደረት ክትቁንዞ ሰበይቲ ድኣኒ እንተ ኮይና ኢሉም ፀሃጢሙ
5: እንድዒ ወጋህታ ግን ኮ ይብከ ነይሩ
0: ኣይ እሞ ተቆሊባ
3: ዋ እንታይ ዝዘረባ እዚ ተቆሊቦም ሞይቶም ተቆሊቦም ሞይቶም መን ያኸ
0: ምሳኻ ይኮንኩን
3: መን ያ ዝሓፍተይ እሞት የጋጥም ድብ ዝቦታ
5: የጋጥም እወ
3: የጋጥም
5: ዋ እዚ ኮ ሆስፒታል እዩ
3: መን ከንዳፎርነ ይልኪ ኣብዚ ክፍሊ ከጋጢሙ ዶሞ
5: እወ ጋጥም ካብ 6 ሰባት 3 ተሪፍና
0: ኦንሊ 3 3 ተሪፍና
3: ብሄንብሄን ዝነበሩ እዮም ከቶም ዝሞቱ
5: እቲ ሓደ እኳ በቲያ እዩ ነይሩ እቶም ክልተ ከቢድ ሓደጋ መኪና ኣጋጢሞም ዝመፁ ግን ኣብዛ ስኻ ዘለኻያ እንደ ነይሮም ተኸታታለኻ ሞይቶም

0: ኣዝመራ ደም ድብሉኺ ኣስመራ ከመይ ገይርኪ?
1: ንዝዓለም ነገር ስቒትካ ይበጀኻ ኢለካ
0: እምባእ
1: ናዲስ ፅጋብ እዩ
0: ዶ
1: እወ ትትርኢ ብዙሓት ኣፍቀርቲ እዮም ነይሮምኒ
0: ንዓኺ
1: እዎ ንዓይ
0: እንኳዕ ንኻልእ ኣይኮኑ።
1: ነቲ ሓደ ብገንዘቡ፣ ነቲ ሓደ ብንብረቱ፣ ነቲ ሓደ ብመልክዑ በላሊዐዮም የበላሊዐዮም።
0: ዝብእብላዕኪ ቀፅሊ
1: ገዛይ ካብ ጫፍ ናብ ጫፍ ጠቕላላ የቀያይረዮ እንታይ ሞ ነይ ዝዓለም እዚኣ ሙሉእ ዘይብሉ ኣብ መንጎ ብለካ ምስ ሓደ ስንጡቕ ፍቕሪ ሒዝኒ
0: ፅቡቕ
1: ነዛ ዝገብረለ ይጠፍኦ
0: ንዓኺ
1: እወ
0: ሓራይ ስ
1: ድኻ ዝበሃል ኣይፈቱን እየ
0: እዋ እዝጌሄር ሂብዎ ስኽዳ እንቋዕ ኣይፈተኽዮ ቀፅሊ
1: ኣብ መንጎ ንዓከይ ነገረኒ ጥንጥን ኣቢልኒ ተመርዐ
0: ግርም ኣሰይ ኣንበሳ ስንጡቕ ኣታጅግና ስንጡቕ ቀፅሊ
1: በቃ ናይዚ ኩሉ ንፀርፅሮት ክትፃወሩ ስለ ዘይከኣልኩ ስምሰት እየ ስምሰት እየ
0: ስምሰት ኢኺ
2: ኣይወ ዝዓለም እዚኣ ከምኡ በየነ ወደይ ገሊኡ ህይወቱ የዕኑ ገሊኡ ከዓ ህይወቱ ሕሉ
0: ስምዑ እንዶ ግን ኣዝመራ ሞት እኮ ዝደፍረ እያ ትፈቱ ከምኡ ክበሃል ሰሚዕ ክትፈልጥ ዶ
1: እወበሃል
0: መንዑ እንዳ ኣብ ዛዕራ ደቂሲ
1: ኣታኺደ ካብ ሞት ሃዲመ ተወልክስ በዚ ከዓ ሞት ኣምፀለ ስካ ክደፈና
0: ኣልግሲ ሞት ያ ኸባ ኸሃዲማ መርስኸስ ካብ ሞት ያሃደምክን እንታይ ርኦ ምልክኦም ከድኣ ዞም ኩሎም ኣጓዝና ባ ክዘኽዞ ክድብሉንቲ
1: እንታይ ከሰኣንኒ
0: እንታይ ከርከበኪ
1: እንታይ ከሰኣንኒ
0: እንታይ ከርከበኪ ዘርዚርካ ይውደአን
1: ጥዑድ ዝወዲ
0: ጥዑዶ ሆስፒታል ኣትው እዩ
1: ባዕልካ ትፈልጥ
0: መንዳእ ክፈልጠለይ
1: ዋ
0: ሻት ኣብ ሻትዳውንቲ ክሄር
1: ዋ
0: ተገረፊ
1: እዋ ኣናኣና ኣዝመራ ገለ መፂኒ
0: እዋ ኣናኣነ በየነ እምበር ገለ መፂኒ
1: ወይ
0: ዋ
1: ኣታ በዚ ብኬር ጌር ክትጨደግ ከአ ትንፋስ ካብ ዛኢድ ዓሚኻ ክሓድሪ ቀሲንካ ይትሕደር ሓኒመት ረእኻ ንስዋዛ መሲልካ
0: ዋ ኣናኣነ በየነ ገለ
1: መፂኒበል
0: ዋ ኣናኣነ ኣቶም ሕሙማት ዝቕዲኹም ትብሉታ ኦሪጂናል ሞት እናፈርሓና ያሲ ብወሰን ሞት ክትመፃና ከም ኣንበሳ ዱላ ሒዝካ ኣቲኻስ ከም ከልቢ ጭራኻ ጠዊኻ ምውፃእ ከሎ ዲታ ኦ ኣምላኽ ካብ ተስፋ ድቆረፁ ድሕነና
3: ኣዝመራ ጓለይ ሰላም ኣስፊን ክላዛ ገዛ በልዮ ዳ ጨርዲ ድዮ ዋይ ኩላሃና እኳ ይወዲእና ፀኒሑ
0: ሓንድሓን ኣዝመራ ንዓያነ ንዓኽን ንራባረብ ኮይና ድወፅእ የለን ይለክን እንዲ ካብዚኣ
1: ትድቅስ ዲኸይ ትድቅስን ቀንዛ ንኸለና ደቅስ
0: ድቀስ ዝኣኽ እንዴናይ ድሓር ከኣቲ ቐንዛ ደይ ባዕሊ ክደምፀኽዮ
1: ዋእታ ደቅስ
0: ጎቦ ኸውን
1: መንከ ጎልጎልኩን ኢልካ
0: ዋ መልሓሴና መልሓሴና እየ መልሓሴና ኣንቱም ሰብኣይ ስቑኢልኩም ዲኹም ትሰምዑ ሃየ ብዓለም ዓለም በሎ ከም ቀደምኩም ኣንቱም ዶክተር የይ ኣንቱም ኣስቂጦም ሰብኣይ ወይ ኣታ እንዳዕለልካ ዶ ምወቲታ ኣታ እንዳዕለልካ ዶ ጥፋኢታ ወይ

0: ታንኩማታ ተኽሊ መጥባሕቲ እኳ ዝኸይ ዘሎ
1: ምሽ ዶክተር ሓሪፍ ዝጥባሐን ዝቕበር ዶ ጠፊእና
2: ኣታቆልዓ ፋሓይ ተብሎ ፀሎት
1: ዘይ ሕጂ ሞት ምስ ረኣኸን ይኸ ንስኽን እውን ትብሎ ዘለኸን
2: ዶበይደልክብርኤል መልኣኽ
1: ኣድሕነነላድነን መድሓኒና ምምፃእክ ፈጠራከ ድሕነክ ፈቃደክ ፈቃደክ
2: ኣለዶክካትን
1: ጥዑይ ፀሎት ዘይ ንገብራትን
2: ካብዚ ዝዓብደሎ እዩ
1: ኣምላኽ ሞቶ ኮይና በብመስርዕ ዓራት በብመስርዕ ዓራትን በብዕድሜና ንግበሮ
2: ከም ኣሳይ ትበል ድኣ ኣይ ትበል ድኣ ንሕና ሳይ ደልዒልና ኣላ ኢና
1: ዋ ንበላዕ ክንኦ ብልዓና ኣምላኽ ኣነ ሓንቲ እየ ዝልምነካ ንሳ ድማ ብርእስዛ ዘላተ ንሰብዓ 8 ዓመት ጥራሕ ካልእ ኣይደልን
2: ወይለከ ካብኡን ላዕል ዳኣ እናበይ ደሊ ከዓ
1: ያ ኣኽለኒ ልዕል እዩ
2: ኣንታ በየነ ወደይ ንፋቕር ድኣ ካብዚ ንላዕሊ ሳ ክመፀና እዩ
1: እሞንታይ ዓብስ ሞት መምስ መፀት ፍቕሪ እንታይ ክዓብስ እዩ እዞም ሰብኣይ

0: ጥዑይ ዘይሓደሩን።
1: ኣብ ወጋሕታ ግን ኮ እግረይ ደንዚ ዛብሉ ነይሮም።
0: እዋ
2: እዋይ ናይ ምድንዛዝ ዘልክ እያ
1: እንዴ?
0: ናይ ድቃስ ከይከውን በጃ ክንዕሚቑና ይንደቅስ።
2: እወይ ንደቅስ
1: ኣተወሸለ ድቃስ መፂና ዝኸ
0: ኣትስኽስ የለኽን የለኽን ስኽስ ለምለም ሓፍተይ ኣደይ መዓርሀይ
2: እወይ
0: ስፖርት ዘይንገብር ካብ ድቃስ ዝመፅእ ቪታሚን የለ
2: ሓቂ ኸበየነወይ
0: ንዕ
1: ንኣይ ከይ ተተስኡ ንሕረይ
0: ንዓኸስ ዋላ ዓርብ ከብላኪ ንግድሰና
2: ወ
0: ብኻናባኽ ኮይኑ
2: ናይ ዘስስታ
0: ሓንቲ ናብዚ ሓለይቲ ናብዚ መዋፅ ኣፍጠረልና ኣብዚ ኸዓ ጋድ ሄልፕ ሚ ስድራ ካ ይፈለጡና ብዚ ከም ዘለና ኮ ኣቤቤቤቤኣታንተራ ትገብሩ ኣለኹ ስፖርት
2: ስፖርቲ ሰኣን ስፖርት ኒና ዝበፂሕና ዘለና
3: ራይ ወይዘሮ ለምለም ሕጂ ኣብ ፅቡቅ ኩነታት ይኽን ዘለኸን መድሃኒት ኣይዘልክን ኣለኹ ኣብ ገዛ ኸንኩም ክትወስዱ ኢኹም ሕጂ ክትኸዳ ትኽእል ኢኹም
2: ኣይ ከምኣ ኢልካ እምበኣር ተማሒረ ሳላ ፀሎተይ ሳላ ፀሎተይ ዝወድይ
0: ዋ
3: ኣዝመራ እውን ሕጂ ኣብ ፅቡቅ ኺ ዘለኺ በዚ ዝገበርክዮ ከዓ ጌጋ ምዃኑ ተረዲእኪ ሕጂ መድሃኒት ኣይዘልክ ኣለኹ ኣብ ገዛን ክትወስዶ ኢኻ እስኺ
1: ወፅ ትኽእል
0: ኣነ ኸ
3: ንስኻ መድሃኒት ካ ይወዳእኸን ኣለኻ
0: እዋ ዶክተር ከመይ ከመይ ዝዋፃፃ ዝተፈላለዩኻ ኮይኑ እሞ ከዓ ጥዑያት ገዲብካ ስሕሙማት ፅቡቕ
2: ድሓን ከድና ዳኣ ምሕረት
1: ወርደልካዋፀፍጠረልካ
2: ዝወደይ
0: ድሓንድሓን ኣታዊ ወፃኢ ሕማምክን ኣታዊ ወፃኢ ሕማምክን ንፀረኽን ከይመስረክን ክትምለሳ ይኽን ምስ ሞት እምበኣር ኣፋጢጥኩምና ኣብዚኣ

0: ከመይ ኮንካ ኣለካ እንታይ ዶ ኮይነ ነረ ወይለክ
1: ሕሽካ ዶ ሕጂኸ
0: ዋ እንታይ ሕሽካ ባዓት እዩ ዋ ሕሽኒ ፅቡቅ ገይሩ ሕሽኒ ኣሎ
1: ረሞ በየነ ንዓኻ እዚ ተረኣየካ ንዓና ዝተረኣየና ውሽጣዊ ሕማም ስለ ዝነበረና ይደቂስናካ
0: ዶ ፅባቅ ኣለኹም ወስስ
1: ሕጂ ብዝኾነ ሓዊኻ ስለ ዘለኻ ገዛኻ ክትኸይ ትኽእል ኢኻ
0: ግርም ሕራይ
1: ቴንክ ዩ
0: ዓፎን
1: ዋ
0: ሽርኮን ሽርኮን
2: ኣተዓቁኑኒ ዓቁኑኒ ኣተዓቁኑኒ ንጉነይ
0: መፂኽን ወልካም ኢለክን እንደ ካብዚኣ ዝወፅእ የለን ኢለ እንደ እንታይ ዳ ክትገብራ መፂኽን
2: ክዕቀን
0: ዋይ ሽፎን ዶ ዝርያ ክትዕቀና ዳ
2: እታ ሽኮር ባ እታ ደመይ ወይ እንታ በየነ ወደይ እምበኣር ኮም ኢልካኒ ሕጂ ዝተረዲእኒ እዩ ናብ ልበይ ተመሊሰ እወይ ንሽጉር ንሓግፅ ንፅጉም ንሓግፅ እንታይ ድኸውን ገንዘብ ኢታ
0: ኣደይ ለምለም መምስተፀገምካ ንፅጉም ምሕጋዝ እሞ እንታይ ጥቕሚ ኣለዎ እዩ
2: እወ እንታይ ደኣ ሕጂ እንዲ በርህለይ በርህለይ ንመድሃኒ ኣለምካ ቅርብሎ የቅርበሉለይ ኩሎም እብሎም እወይ እንታይ ድኸውን ገንዘብ እዩ እታንታይ ድኸውን ገንዘብ እዩ

0: ኣርያም ጓለይ ድሓንተ ቀኒኹም ከመይ ቀኒኹም ከመይ ቀኒኺ ሓንተ ቀኒኽ እዛ ጓለይ ድሓንተ ቀኒኹም
1: ድሓኒ ናባሓጎይ ብአ እንዳ ፀኒሕካ
0: ዋ ሕጂ እንዲ ከም ዓዲ ዝቐቲ ዘለኹ እንተ ኣርያም ጓለይ ድዕለይ ቅልጥብ ቅልጥብ እንዳበልኩ ግዲ መፅአ ኮይነሲ ደኺመካ
1: ዋይ ኣንተ ኣባሓጎይ ንስኻኸ ክድኣ ከም መዓስ ቋንቋ ትግርኛ ትጋገ ንዓና ቋንቋ ትግርኛ እናመሃርካናስ
0: ኣነ ደኺመ እንዳበልኩስ መልሽክኻ ሕጂ ብዛዕባ ቋንቋ ክትዛረበኒ
1: ንዓዲ ኣባሓጎይ ከረሳዕ ኮ ክነግረካ ኢለኳይ ቅልጥፍ ቅልጥፍ እንዳበልኩ መፅአ እንዲኻ ኢልካ ቅልጥፍ ቅልጥፍ እናበልኩ መፅአ እዩ ዝበሃል ካልእ እውን ኣሎ የዕንቲ ዘይኮነ ኣዕንቲ እዩ ዝበሃል ደዲ መፅእ ዘይኮነ እንተይ ዝመፅእ እዩ ዝበሃል ብዙሕ እቲ ዝእረብ
0: ዓብየት ብልሒ
2: ሃይ ኣርያም ኣም ዌይቲንግ ፎር ዩ ዩ ኣር ቱ ሌት
1: ኤክስኪዩዝ ሚ ናቱ ኣም ካሚን ጀስት ጊቭ ሚ ኣሚኒት ግራንድፓ ሰይ ሃይ ቱ ሂም ሂዝ ማይ ፍሬንድ ናቱ
0: ሕጂ ከዓ እንግሊዝ ገርኩም ከተዕንዝዝኒ ካበይ ካበይኹም ከተዓራርይዎ ዘለኹም ዝቃላት
1: ኣባሓጎይ ትግርኒኦ እንግሊዙ ካብዛ መፅሓፍ ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን እየ ረኺበዮ
0: ኣንቱም ሰባት ደቅኹምን ደቂ ደቅኹምን ከምዚኦም ክነፍዕልኩም እንድሕር ደሊኹም ኣሰይ ጥምህርቲ መፅሓፍ ዓድግሎም
1: ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን
3: ትሕሶታት መደባት ሞዛይክ ከም ትከታተሉ ዘለኹም ክብራት ተዓዘብትና ብነቕርበልኩም ዘለና ትሕሶታት ድማ ተዓግቡን ትዛነይን ክትሉ ተስፋ ንገብር ኣስዒምና እምበር ኣብዛ ስዒባ ትቐርብ ትሕዝቶ መደብና ኣብ ካልኣይ ኩናት ዓለም ካብ ኢራን ተገዚኡ ናብ ፖላንድ ዝኸደ ድቢ እዩ እዚ ድቢ እዚ ቮልቴክ ዝበሃል ኮይኑ ኣብ ካልኣይ ኩናት ዓለም ምስ ፖላንዳውያን ተሰሊፉ ከም ዝነበረ እየ ዝንገረሉ ብዛዕባ እዚ ድቢ ዝድህስስ ትሕዝቶ እምበር ኣብዛ ስዒባ ትቐርብ ትሕዝቶ መደብና ክቐርበልና እዩ ክትከታተሉ ብኸብሪ ንዕድመኩም

ርክብ ወዲ ሰብን እንስሳን ኣብዚ ዓለም ብብዙሕ መገዲ ተገሊጹ እዩ። እንስሳታት ምስ ወዲ ሰብ ቀሪቦም ምስ ዝነብሩ ባህርያት ናይ ደቂ ሰባት ክላበሱ ዝሸግሮም ኣይኮነን። ዝተፈላለዩ ንጥፈታት ከካይዱ ምስ ወዲ ሰብ ክፋቐሩን ክሳነዩን እውን ድሕራ ይብሉን። ዝዛረብ ልሳን ዳኣዩ ዝጐድል እምበር ባህርያት ከንጸባርቑ ይኽእሉ እዮም። ካብዚ ኣርእስቲ ከይወፃና ብዛዕባ ቮቴክ ዝተባህለ ድቢ ኢና ክነላለየኩም። ኣብ ሃገረ ሶርያ ካብ ሰሜናዊ ክሳብ ደቡባዊ ሸነኽ እቲ ሃገር ብድቢ ሶርያ ዝፍለጥ ቡናዊ ሕብሪ ዘለዎ ፍሉይ ዓይነት ድቢ ይርከብ። እዚ ኣብ ሃገረ ሶርያ ጥራይ ዝርከብ ድቢ ምስ ደቂ ሰባት ዘሳንዮ ፍሉይ ባህርያት ይውንን፣ ከምኡ ውን እሙንን ተጻዋታይን ተጓዳእ ባህርያት ዘይብሉ ድቢ ምዃኑ ካብቶም ካልኦት ዓይነት ድቢ ዘፍልዮ ባህርያት እዩ። ብፍላይ ድማ ምስ ሰባት ቀሪቡ ምስ ዝነብር ናይ እንስሳ ባህርያ ተወጊዱ ናይ ሰብ ጠባይ ኣማዕቢሉ ተፈታዊ ኮይኑ ክነብር ይኽእል። እዚ ዓይነት ድቢ ካብቶም ኣብ ምጽናት ዝርከቡ ዓሌት ድቢ እዩ። ምክንያቱ ኣብ ዝኸድዎ ዝኽተሎም ዘይሕጋዊ ሃድንን ዓሌት ክጸንት ዝረአ ደሎ። ነበርቲ ናይቲ ከባቢ ነቶም ኮራኩር ሃዲኖም ኣብ ዝተፈላለዩ ናይ ሰርከስ ምርኢታት ከዳልዎም ብምድላዩ ኣብ ሃድን ዝዋፈሩ። እቲ ኣቐዲምና ጠቒስናዮ ዝጸናሕና ቮቴክ ካብቶም ኣብ ሃገረ ሱርያ ዝርከቡ ዓሌት ድቢ ኮይኑ ኣብ ታሪክ ህይወቱ ጅግንነት ዝፈጸመ ኣብ ደረጃ ማዕርግ ዝበጽሐ ሓርበኛ ድቢ እናተባህለ ዝጽዋዕ እዩ። ኣብ ምጅማር ካልኣይ ኩናት ዓለም ፖላንዳውያን ዓስጊሮምሉ ዝነበሩ መደበር ካብ ወላዲቱ ብሞት ዝተፈለየ ኩርኩር ድቢ ንመሸጣ መጾም። እቶም ወተሃደራት ድማ ብዘይወዓል ሕደር ነቲ ድቢ ዓደግዎ፣ ምስቶም ወተሃደራት ድማ ናብርኡ ቐጸለ። ኣብ ኩናት ዝነበሩ ሰራዊት ፖላን ነቲ ኩርኩር ድቢ ዝበልዕዎ እናብልዑ፣ ዝሰተይዎ እናስተዩ፣ ምስ ጎበዘ ናብቲ ዝተረኸበሉ ጫካ ክመልስዎ እዩ ነይሩ መደቦም። እንተኾነ ግን ካብ ትፅቢቶም ወጻኢ ኩነት ዘጋጠሞም። እቲ ድቢ ዝኾነ ናይ እንስሳ ዘገዳም ባህርያት ዝውንን ኣይነበረን። እኳ ደኣ ምስቶም ዝከናኸንዎ ዝነበሩ ሰራዊት ኩትር ፍቕሪ ሓደሮ፣ ናብቲ ዝዓበየሉ ጫካ እውን ክሃድም እፍትን ኣይነበረን። እቶም ወተሃደራት ምስ ጎበዘ ከየጥቅዖም ብዙሕ ስጋኣት እኳ እንተነበሮም፣ እቲ ድቢ ግን ካብቶም ዘይጓድኡ ዓሌት ከም ዝኾነ ድሒሮም ካብ ባህርያቱ ዘረጋገጽዎ እዩ። ድሕሪ ዝተወሰነ ኣዋርሕ እቲ ንእሽቶ ድቢ ክንድብኡ ምስ ኣኸለ ምስ ፍቕሪ ናይቶም ወተሃደራት ዓብዩ ኣብ ዝተፈላለዩ ንጥፈታት ናይቶም ወተሃደራት ክሳተፍ ጀመረ። ከምኡ ውን ኣብ እዋን ለይቲ ቁሪ ኣብ ዝብርትዓሉ እዋን ካብቶም ወተሃደራት ቆሪሩ ኮይኑ ዝተሰምዖ ተጎዝጊዙ የማምቆ ይፍትን። ብተወሳኺ ድማ ሓያል ዋርድያ ኮይኑ ከገልግሎም ጀመረ። ድቢ ብተፈጥሮ ናይ ምስማዕን ምሽታትን ልዑል ተኽእሎ ዘለዎ እንስሳ እዩ። እዚ ድማ ካብ ርሑቕ ከባቢታት ዘሎ ድምፂ ብምስማዕ ነቶም ሰራዊት ጥንቃቐ ክገብሩ ይሕብሮም። ሓደ እዋን ኣብቲ እቶም ወተሃደራት ዓስኪሮምሉ ዝነበሩ ቦታ ጸላኢ ናብቲ መዓስከር መእተዊ ክደሊ ምንቅስቓሳቱ ብኣግኡ ዝሰምዐ ድቢ ሓበሬታ ኣመሓላለፈ። እዚ ቮቴክ ዝተባህለ ድቢ ኣብ ሓጺር እዋን ናይ ደቂ ሰባት ባህርያት ተላበሰ። ልክዕ ከም ሰብ ብዳሕረዋይ መሓውሩ ደው ኢሉ ክኸይድ ጀመረ። ምስቶም ወተሃደራት ድማ ቡንን ሽጋራን ቢራን ተሰሪዑ ክሰቲ ስርሐ ኢሉ ተተሓሓዞ።

ቮቴክ ምስ ሰራዊት ፖላንድ እናነበረ እንከሎ እታ ንሱ ዝነበረላ ኣሓዱ ምስ ሰራዊት ብሪጣንያ ተፀንቢራ ኣብ ኢጣልያ ክትዋጋእ

ተወሰነ። እቲ ኣሓዱ ናብ ብሪጣንያ ክትገይሽ መርከብ ክትሳፈር ምስ መፀት እቲ ድቢ ሕጋዊ ወታደር ብዘይምዃኑ ክተርፍ ተወሰነ። እንተኾነ ግን እቶም ኣሓዱ ቮቴ ካብ እግሮም ክፍለ ኣይፈቐዱን። ስለዚ ወለንታዊ ወታደር ተባሂሉ ብቮቴክ ዝብል ስም መንነት ወረቐ

ቮቴክ ዝነበራ ኣሃዶ ናይ ከቢድ ብረትን ስለያንያ ዝነበረት ሓደ እዋን ኣብ ኢጣልያ ውግእ ኣብ ዝካየደሉ ዝነበረ እዋን እቶም ኣሃዶ ጠያይቶም ክውዳእ ምስ ቀረበ ቮቴክ ናብተና ኣፅዋር ዝፀዓና መካይን ከይዱ ኣፅዋር ክጓርተሎም ጀመረ። ኣርባዕተ ኣጓብስ ክስከምዎ ዘይክእሉ ሰናዱቕ ኣፅዋር ተሰኪሙ ብዘገርም ፍጥነት ክረድኦም ጀመረ። ካብቲ ዘደንቕ ነቲ ኣፅዋር ዝሓዘ ሰናዱቕ በቲ ዝቐሰሞ ወታደራዊ ስልጠና ብግቡእ የጓዓዞ ምንባር እዩ። እቲ ኣብ መሬት ኢጣልያ ዝተኻየደ ቮቴክ ዓብ ተራ ዝተፃወቶ ውግእ ምስ ተዛዘመ ቮቴክ ናይ ሰርጌንተ ማዕርግ ተዋህበ። ድሕሪ እዚ ካብን ናብን ኣፅዋር ምጓዓዝ ቀዳማይ ስርሑ ኾነ። ነቲ ካብ መካይን ኣውሪዱ ናብ መኻዚኖ ዝወስዶ ዝነበረ ኣፅዋር ብዘገርም ኣገባብ ሰሪዑ ይቐምጦ ነበረ። እታ ቮቴክ ዝነበራ ቦጠለኒ ምእንቲ ክብሩን ክብሪቲ ዝሰርሖ ዕውት ስርሑን ኣርማኣ ናብ ከቢድ ብረት ዝተሰከመ ድቢ ቀየረቶ። እዚ ኣርማ እዚ ድማ ኣብ ኣሃዱታት ከቢድ ብረት ፖላንድን ገለ ኣሃዱታት ኤሮጳን ክሳብ ሕጂ ይዝውተር ኣሎ።

ካልኣይ ኩናት ዓለም ምስ ተዛዘመ ሰራዊት ተፋነዉ። ፎቴክ ድማ ሰራዊት ብሪጣንያ ከም ኩሎም ኣባላት ሰራዊት ናይ መፋነዊ ሓርበኛን ምስክር ወረቐት ኣሰንዮም ናብ መካነ እንስሳ ሰደድዎ። እንተኾነ ግን ቮቴክ ነቶም ከም ስድራ ቤቱ ዝፈልጦም ዝነበረ ሰራዊት ምስኣነ ሕዙን ምንባሩ እቶም በጻሕቲ ዝምስክርዎ እዩ።

ኣብቲ ተዓቂብሉ ዝነበረ መካነ እንስሳ ምስ ክብሩ ዝዳረግ ፍሉይ ክንክን ይግበረሉ እኳ እንተነበረ ሓንሳብ ጨና ናይ ሰብ ዝለመደ ቮቴክ ናብራ መካነ እንስሳ ትፅዮኖ ብፆቱ ወተሃደራት ክበፅሕዎ ኣብ ዝመፁ ኣጋጣሚ ድማ እቲ ዝፈትዎ ዓይነት ሽጋራን መስተን ይወስድሉ። ቮቴክ ድማ ሓጎሱ ይገልፀሎም። እቲ ቮቴክ ዝተባሃለ ሓርበኛ ድንቢ ብ1963 ብሞት ተፈለየ። ኣሃዱ ቮቴክ ነዚ ዘሕዝን ዜና ምስ ሰምዑ ከካቦቶኦም ናብቲ መካነ እንስሳ መፁ። ልክዕ ከም ሰብ ዓበይቲ ሓለፍትን ሰራዊትን ህዝብን ዝተረኸብዎ ብልዑል ዝበለ መዓርግ ስነ ስርዓት ቀብሪ ተገብረሉ። ንክብሩ ድማ ኣብ ፖላንድ ከቢድ ብረት ዝተሰከመ ድቢ ሓወልቲ ተሰርሓሉ። ከምኡ እውን እቲ ተዓቂብሉ ዝነበረ መካነ እንስሳ ንክብሩ ሓወልቲ ተሰርሓሉ። ብፆቱ ድማ መግለፂ ፍቕሮም ናብቲ ሓወልትን መቓብሩን ብምኻድ ሕቋፍ ዕምባባ የንብሩሉ ከም ዝነበሩ እዩ ዝዝንቶ።

ካብተን ኣዘናይቲ ዝኾና ትሕሶታት መደባት ሞዛይክ መደብ ወይ ክስዕባ ክትቀርበልናያ ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት ይሕዛልና ቀሪባ ዘላ ናይ ሎሚ ሰሙን ዘዳለወልና ድማ ኤዲተር ያፌት ተኽለይ ክኸውን ምክትታልኩም ብኸብሪ ንዕድም።

Wow.

Dum dum dum.

0: ዘሐጉስ ብስራት እንደለይ ትጥዕና ህይወቶምን ደቆምን ስድራ ቤቶምን ዝግደሱ ከመይ ጌርና ወነንቲ ሙሉእ ጥዕና ንኸውን ትብል መፅሓፍ ኣብ ኩለን ኣብያተ መፅሓፍቲ ተዘርጊሓትልኩም ኣላ። እዛ ኣገዳሲት መፅሓፍ ዓይነታት ሕማም ካብ ዝታሕተ ክሳብ ዝለዓለ ከመይ ኢሎም ይመፁና ብኸመይ ክንከላኸሎም እንታይ ሓሚምና ኸ እንታይ ክንገብር ኣለና ትምህረና። ህይወት ልዕሊ ኩለያ እሞ ህይወትኩምን ህይወት ስድራ ቤትኩምን ንምዕቃብ ነዛ ኣገዳሲት መፅሓፍ ገዜኩም ኣንብብዋ። ፀሓፊትን በዓልቲ ሞያን ሪመይ ተስፎም ኣብ ቀረባ ግዜ እውን መሃንነት እንታይ እዩ ብኸመይ ክሕከም ይከኣል ብዝብል መፅሓፍ ክትመፀና እያ ተኸታተሉና።
1: ናብታ ዛዛሚት ናይ ትሕዝቶ መደብና ዝኾነ ተኸታታሊት ፊልም ገፅታ ኢና በፂሕና ዘለና። ክቡራት ተዓዘብትና መበል 11 ክፋላ ስዕቡ ክቅርበልና እዩ ብሓባር ንከታተል።

0: ከይከብደንዳ
1: ሙዚታ ይከብደክን ይጀኺ ንሕና ውን ከብ ጎኒ ኢና ዘለና ድሓር ከዓ እዚ ምስ ገበር ክትረኽብ እያ ዓስቢ ዓብዪ
2: ድሓን ኩሉ ምኑ ክደፍዑ እጂ ናይ መወዳእታ ውሳነ ክጥራይ ንገርኒ ኣነ ንኩሉ ክሰምዕ ንኩሉ ክቕበል ወሲነ የመፅ ውሳነ ክንገርኒ ኣነ ካ ዘዋፅእ ንክገብር
3: ጋሊል ወደይ ንሕና ከዓ ፍሪኹም ክብ እ ሓሰብናዮ ነገር ኢና ኩሉ ንሓስቦ ንፅቡቕኩም ዳኣ እምበር ንሕማቕ ነገር ኣይኩ
4: ክንደይ ዘድልየካ ጥራይ ንገረኒ
5: መመላእታ እንዲ ድልየ ሓደ ሚሊዮን ገለ
6: ኣንተ ዳኒ ብቻ ዝኾንከ ንገረኒ ሕክምና ደወላ ክንከይድ እ

0: بس بجان ايش حق زين النفس هذا
1: Thank you.

0: እሞ ሳይብን ሓፍተይ እተን መድሃኒት እዚአን እንደን ንመዓልቲ ክልተ ግዜ እንድውሰዳ ኦኬ ሰዓት ሸዓተ ናይ ንጉሆን ሰዓት ሸዓተ ናይ ምሸት ማለት እዩ ግን ቁሩብ ክብድ በላ ስለዝኾነ ቅድሚ ምውሳዳ ፅቡቅ መጉ ትበልዓ ኣለ ድሕሪ ምውሳዳ ከዓ ብዙሕ ሓብቲ ገዛ ገና ትንቀሳቀሲ ይብላ መለስ በዕሊ ክትኸታተል ኢኸ ኣሁን ክቲ ሰብ ናይ እንታይ ተንኪ በልዮ ዝና ንዓይስ ኣደይ እንዲ
1: ክንደይ ኸወገን
0: እሂ ናይ ጓኖት ክንገብሮ
1: ተፈቓር ከም ኣሕዋት ተሓሳሰብ ከም ጓኖ ከማን ዝበሃል ዳሓርካ ዘየን ፍልጠኒ ክብር ኢለኒ
0: ንኸዋላ ተኸበር ኣንኸባ ክገንዘብ ክቕበል ሰኪያ ከምቲ ዝበልኩኺ ናይ ኣሕዋት ምሻለኪ ንዓይካ ማማየ እንዲ ታይ ፀገም ኣለዉ
1: ኣታዩ ናሃወይ እንዲ ከም ዘምስገነካ ጠፊኒ
0: ኹምኪ ምስገና ገለ የድልዮን እዩ ከም ዝበልኩኹ ኣብዚ ዕድመ ዝበፂሕ ቃንዛን ገለስ ከቢድ እዩ
1: ኣታርስዕ ኢኻ ኣባ ብቐዳማይ ኮበተውስ ኮይነ እንዳሓለፍካ ርእካ
0: ኣበይ ማለት እዩ
1: ኣብቲ ናይ ሲቲ ፓርክ

0: ሲቲ ፓርክ
1: ከባቢ ሰዓት 11 ገለ ነይርኹም ምስ ሓንቲ ጓል ቆልዓ ዝሓዘት ነይርካ።
0: ኣሃ ወይ ሓቂ ኸይወ ሓፍተይ እንዳ
1: ንሽ
0: ሓቂ እንታይ ዳ ክስክ ዳሞ እንዳ ራኸ ንስ ረጊፅ ክንክድክ ማለት
1: ኣብቶብስ ነይረ እናበልኩ
0: ሶሪ ሓንሳሓንሳ ጥቓላት ከይስማዓኒ
1: ወይ ዮና ወይ ክምለሰ
0: ኖ ሳብ ሓን ክሳይ ግበሪ ኣብ መንጎ ስራሕ ኒኻ ኮላ ልፈት ገለኸ የሎ ኣነ እውን ኣብ መኻደ
1: ሕጂ
0: እወ ክላስ ካ ኣላትኒ
1: ይ ክላስ ካ ብልካ ዳ ሓረዳ ሓንከይድ እምበር ኣነስ ክትዕልለኒ ምደለኹ
0: ብ ሓቂ ምርሓን ዋላ ናይ ምሸት ዩንገስ ብርኹ ማዓልቲ ኢትስ ኦኬ ይወልካ

0: ንማለ
1: ዋይ ድሓን ኣብዛ ቀረባይ
0: ኣ ፀገም የለ እናበይ ዲኺ ናብ እውን ንቅድሚት የኳነ ነገደ መገዲ ማለይ ሰላም ዲኻ
1: ሰላም
2: መቸም ኣዋልድ ናደለን ከምዘይደለኹን ቀላዕለ ክትፈቶ ኣባት
1: ከመይ
2: ማለሲ
0: ኣብ ምግቢ ዕድመ ዋላ እውን ኣብ ሕቶ ፍቕሪ
2: እናደለኽን ከምዘይደለኽን ትኾነ
1: ከምኡ ደጋጢመናኻ ኮይነ
0: መለየ
1: በተን ውሕዳት ንኽላትና ምግቢ ኣምታገን ጌጋ እዩ
0: ኣቤት መልሓስ መቸም ሃዋልድ መልሲ ተፋእክን ናበይ ኸጅ
1: ኣነ ስጁድያ ኤትሮ ጀርመን ቆፀር ኣላትኒ
2: ኦኬ
1: ግን እግረ መንገዲ ካዲ ማለት እዩ ስንዓይ ገሊልካ ከይትኸድናዎ
0: ኤርትራ ጀርመን እግረ መንገዲ እዩ ግን ከዓ ንዓክቲ ምስሊ ፅቡቕ ትጓሉ ተብፃሕኩም ንታይ ሓጢያት ክይድልዎ እዩ
1: እንታይ ዳ በዚ ከትዛወር ዲኻ
0: ዋ ይመፅ ንምሰሊ ንሓደ ሓደ እዋን መፅ ድሕቲ ሓደ መዓልቲ ረእኹ ይረእኹ ድሕሪ
1: ዎ ኣይተረኽና ይሄ ደሊኸ ኒርካ
0: ማለሲ ፅቡቕት እንዲኸ ብስራሕ ስደልየክ ነይረ
1: ፀገሚ
0: ለ ኣክእሉ ጥራሕ ይኹ ዋ ታንክቲ ድሓርካ ኮ ፅቡቕ ትበለ ዝኽእሉ የለ
1: ሰራባለኻ እሞ በለድኻ እዚኣ ሶሙን ኤግዛም ኣላትን እንድያ ወዳዲ ገለ ድኽሉ ይብለልካ
0: ፅቡቕ ግን ኮ ተለይሆን ኣይትፈጥየነ
1: ዘይቲ ምስክባ እንታይ ይጥቀም ኣሎ
0: ባዕለይ ክመዝግበ ዶ ኣሎ
1: ድውለልከ እዋይ ዓለም ክኸል ተጫፋ ነዚ ክትርኢ ፀኒሕካስ ንብዓላ ንርሶም ኣድ
0: ንኸድምሽ
1: ኣ

0: ሰሊና እዚ ሕብእብእ ዘድልዮ ጉዳይ ኣይኮነ።
1: እንታይ ዶሞ ሓበየ? ኣነ ኮ ዝዝክሮ የብልኒ ዝብል ዘለኹ እንታይ ኮይኑ ኢለ እሞ ክሓብእ
2: ኩሉ እቲ ዘጋጠመን ዝዝክሮ እዮን ሓቢርክኺ
1: ኣነ ኩሉ ነገይረ ዮመ ሓንቲ ዝዝክራ ተላ እቲ ዝዓመፀኒ ሰብ ኣብ ክሳዱ ናይ ዝተመሳቐለ ሴፍ ውቃጦ ከም ዘለዎ ጥራይ ንስኻ ሓቢር እዮም እየ
2: ኣነ ብወገነይ ሚልዮን ይኸውን ዝኽእል እየ ዝብል ውናት እቲ ቆልዓ ጠባ የብሉ
1: ከመ ኢልካኹም እትብላ ታማይክ ንሚልዮን ድኹም ዓይነት ውቃጦ ኣለዎ እዩ ክሳዱ ዳሓር ከዓ ኣብ ስራሕ ገዲፍ መፅእ ዘይብልካና
0: እው ሓቃላ ብዘይረጋግፅናዮ ንሰባት ዓይነ ወንጀል
2: ዝብሎ ስለ ዝጠፋእ ንዳልያት ፌቡ
1: ቅርፂ ሰሚኖት ዶ ጠፊእኒ ምስ ሚልዮን ዋላ ሓንቲ እዩ ዘራኸብ ዘይብሎም ኣምሲ ሓጢኣት ካየትእቶ
2: ቁርብ ከመን ትጥርጥሪ
1: ከምዚ ፌበን ዝበለቶ ኣብዘይ ተረጋገፀ ሰብ ክንውንጀል ፅቡቅ ኣይኮነን እምበር ሓደ ሰብ ኣሎ
2: ሞ ስለምንታይ ሕጂ ትነግርና
1: ግዜ ይኮነ
0: ማይክ ድሓን ክደፋ ትዕርፍ ድሓርካ ኮ ኩሉ ምስ ግዜ ምፍላጥ ይተረፍኒ
1: እዚ ሞ ይተረፍኒ እዩ
3: ድሓን ቋዕሞቶን ሕክምና
2: ካብ ዝኾነ ነገር ነፃ ይክበሉ ዩ
1: ሓደ ረኹም ግን ክብለኩም ክሳብ ዝኾነ ዝኾኑ ብጃኹም እዚ ዘረባ ወላ ሓደ ሰብ ከይፈለጥ እዚ ንዓይ ጠርፊ እዩ ውርደት እዩ

0: አማ ተስተባልክ ግዴ ትገብሪ
1: እንታይ ነው ተባይለ
0: ዛባ ሰላ አንተ ደልክ
1: አንተ ንስኻ ስቃ ባክ ደፍር ንስኻ ፈቆዶ ምስካሎት ክትዕን ድርሲ ኣነ መጻንሒ ካልጓልካ ሓተልካ በልሕርር ክትብልካ ሓደ መዓልቲ ከይድያ ሰዋል ሓደ መዓልቲ መጻትና ተመሊሱ ኸና ይሃማም ብለኒ ቋሕማ ከይ ፅሞዋ ተደሊካ ከድካ ዘይትዕላ
0: እንታይ ደሞ ታርቂ ፀወታ ቁም ነገር ባፈላለዩ
1: ቀይራ ጥራየርስቲ ፈጂ ህርመት ኣሎ ርእና
0: ኣክኺ ንስኹ እንታይ ዓጅበኪ ሰብ ብማይ ሃለቕ ስክእደርፍ ተርአኪ
1: እስከ ምፀይ ብጃኻ መጠጠጥ ሃቦ
0: እንታይ ዳሓርቂ መቸም ተትሳዕብ ትኽእል እያ ኒ በኸይ በኸይቶ በኸይ ኣታትያ ታትያ ሰብይ ኣደቅሲ ይክንዶ እንታይ ፅማይልክ
1: ኣይምልከተካነ ምሽ ዘድልየካ ንዘየድልካ ክትዛርብ ፀኒኻ
0: ስእክዶ ሕማቀ ዛርብ መፃወት ይቕጠኒ
1: ክኢለት እዩ ሓፅቦ
0: ይ ሓጫ
1: ማንታ ሰበር
0: ይ ቆሚ ኣብ ኢተወዲእካ
1: ኣነ ንዓኻ ክብል ኮለል ክብል
0: ማዕልልና
1: ምልከተካኒ ኮይለካ ሓዳሽ መዓዛ እያ
2: ካብ መዓስ ግን ዝኽሉ
3: ካብቲ ባል ምሸት ከምዚኣ ኮይኑ
2: ሃንደበት
3: እንታይ ማ ክብለይታ ይንሓወይ ሓደ ሓደ ክርዳእ ንዘይክእል ምልክታ ዳ ክርኢ ኮቕኒ
4: በይኑ ትክዝ እንዳተዛረብከያ ከምዘይሰማዕካ ክውን ዶ
3: ከምኣ ኸውን እቲ ዝገደለ ግን ሕጂ በቃ ዘደምፁ ነገራት ክገብር ጀሚሩ
2: ከማልከ ዝተዕልካ ንቀኒ ማለት ድ
4: ክሳብ ከምዚ ክውን ኢለይ ሓሰብክዎን እምበርዎ
2: እንታይ ሽጉር ባህር ወደ እዚ ብሓኒ ሚኮ ሓፍቲ ከመይ ክካ ስ ይጨነቀ
3: እንታይ ገዜ ይጨነቀለ እንታይ ናሓወይ እቲ ዝመረረ ሓሊፉ እናበልኩስ ሕጂ ከምዚኣ ክንከው
5: ሚኮ ተስፋ ምቁራፅ ኮይዱኒ ሕርካ ዳኒ እንታይ ዶ ኮይኑ
6: እንታይ ዶ ኮይዱ
2: ዳኒ ሓወይ ወላ ሓንቲ ኮንካ ኣጆካ ድሓን ሕክምና ከይድና መቐልቲፍካ ትሓወይካ ኦኬ
4: ሚኩ ናትካ ሓገዝ ብጣዕሚ ከጎድስሉ
2: እወ ካብ ሕጂ እንዳሃር ሚኩ ሓፍተ ብዛዕባ ጥዕና ክትረአ ዘይኮነ ብዛዕባ ጥዕና ትዕሸሉ ክትሓስብለኪ
3: ወይ ኣንተ ኣነስ እንታይ ዓይነት መርገም እዩ ነሩና ዳ ይፈለጥኩን ኣንተ ካብ ኩሉ ናይቶም ገዛና ከፊእ ንበጃኻ
4: ኣቲ ሚኩ እዚ ሞ ንዓኸ መዓስ ሓድሽ ነገር ኮይኑ ዳኒ ክዕለና ከሎኮ ሚኩ ኣብ ጎነይ ተዘይትህሉ ነራ ቀደም ቀደም ቁልፈይ ምፈታሕ ኩ እዩ ዝብለና ነይሩ ንዓኸ ኮንኪ ንካልኦት ትብዮም ንበርክ ተስፋን ፅናዕት እናበየ ኸይዱ ላላላላ ከም ናይ ቀደም ክትኮነለኪ
3: እማ ኣቕለይን ተወዳእኩኸ መሰናኽላት ምውዳእ እንታይ ኣብየኒ ክተኸማል
2: ኖሚ ካል ሓፍተ ዘይውዳእ መሰናኽል የለን ተስፋ ተቆሪት ክጥራይ እዩ መሰናኽል ዘይውዳእ ኣጮኸይ
4: እዋ ሓዊኸ ሰሚዒ ዶ
6: ትሎ ኮይኒ
3: ዋይ ኣንተ ዳ ንበጃኻ ባ ዘረባ ቀይር እንታይ ከምዚ ኮንካ እንደ ንዓ ንገረና በጃኻ
4: ኖኖ ሚኮ ከምኡ ጌርና ባይነ ጮ መቆ ፅቡቅ ኣይኮነን ሚክኤል ሓዊኸ ሰሚዒ ዶ
3: ክሳብ ሕጂ ሳይ ነገር ክዎን
2: እ
3: እንዳ ቀትም ንዓኹም ክነግረኩም ኢለ ድሓር ከዓ
4: እንታይ ማለት እዩ ድሓር ከዓ
2: ይሄ ሚኮ ሓፍቲ
3: ከምቲ ዝበልኩም ሓደ ሓደ ክርዳእ ንዘይክእል ምልክታት ኳ ክርኢ እንተቐነኹ ክሳብ ሚክኤል ዝድብለሉ ግን ዳሓኒ ነይሩ ብጣዕሚ ፅቡቕ ነይሩ
4: ከመይ ማለት
3: ፅቡቕ ነይሩ ዶ ብጣዕሚ ፅቡቕ ነይሩ ምሳና ዘናግዕ ስሕቕ ነይሩ ድሕር ተ ናይ ሚክኤል ድወል ግን በቃ ከምዚኣ ኮይኑ
2: ስለዚ
3: እንዳዕታይ ናሓወይ ገለ ነገር ከይህሉ ፈሪሒ ብኸመይ ክሳብ ሕጂ ዘይነገርክዎ ኣብ መንጎኦም ዝኾነ ዘይፈለጥክዎ ዝተሓብአ ነገር ከይህሉ
4: ኖኖኖ ዋ ሚክኤልስ ክሰማዕ ኣሎ ድሓር ከዓ ከምናቶም ፍቕሪ እኳ ዘይነበረ ነገር እንታይ ዘሰክፋለክ
2: እዋ ማለሲ ዋላ ብጠቂ ምፍላጥ ኣብቲ እንዳና ኣሊ መለ ምባል ድሓር እውንቲ ትካል ተዓፂኡ ዘሎ ስኽ መቢና ትካ ትገብር የልክ ኸ ተሓገዘ ክሲ ተ ነገር ይሓይሽ
4: ምስዋ
3: ድሓን ተልኩም ዳ ነግሮ
5: ወወኹም ሓይሽ ወይ ዳኒ ሓወይ
4: ዳኒ ዋይ ተለኹ ይኹን
3: ኣንታ ዳኒ ወበቻ

0: እንታይ ዳ ኣይደቀስካ ኒሃ
1: ቁሩብ ክትፀንሕ ደለየ።
0: እዘን ስእሊ ናይ ገዛናን ዝኣረጊ ስእልን እንታይ ምስጢኢር ዘለዎን ኩሉ ግዜ ትርእየን ዘለካ?
1: ሕልፎ ይኒ እናዘከረን ትሰሊ
0: እሞ እዛ እንተ እንኮ ነጌርካ ናይ ትፈለጥን ኢኻ
1: ድሓ ሓደ መዓልቲ ክነግረክ እየ።
0: መዓስኮ እንትኸውን እዛ ሓደ መዓልቲ ዋ እንታይ ዳኣ እዞም ቆልዑ ዳኣ ፌብን የላ እንድያ ደኣ ኣብ ሳሎን ደቂሶም
1: ኣያ ተወትን ኣላ ድሓን በዕሊ ከደቅሶኒ ቲቪ እናርኣዮም ከይተፈለጦም ደቂሶም
0: ኣንኮን ንኮይኖስ
1: መፅባሕ ዳ ስራሕ ጀምር እምር ሰብካ እንታይ ኮይና ከይብል
0: ሓሲብ ኣለኹ። ድሓር ከዓ ንስኻብ ስራሕ ብዝሃለክልካይ ትበል በዓልና ኣለና እዩ
1: ስራሕ ዳ ነፊዕኩም ኒኹም ዘለኹም ኣሓጉስኩም ንለኹም
0: ኩሉና
1: ወኩልኹም ብፍላይ ሚልዮን ኣዝዩ ንኽ እዩ ጠባይ ቁሩብ ዘሰክፈካ ምር
0: ኣስተውዒልካ ኣለኹም ከኢኻ
1: ኮምዲ
0: ከምኡ ዝኾን
1: እንታይ ዳ ሄኖክ የለ እንዲ ኣይረኣኹ ወንቀኒ
0: ሄኖክ ኣጋጣሚ እዩ እምበር ኣሎ እምበር
1: ሰሊ ዓለም ምርጫ እያ ምርጫታትካ ከተለል ከዓ ብልሕ የድልየካ ኣብ ጥቓና ዘለዉ ቀለልቲ ብልጫታት ኣይነስተውዕለሎም ኢና ሄኖክ ከዓ ንዓ ክልክዕ ኸም እዩ ኣስተውዕለሉ
0: ተረዲእካ ኣለኹ ፀባ ክወስድ ኢለ የመፅ ነይረ ፀባ ኣለዎ ድ
1: ኣብቲ ፍርጅ ኣለኪ

ምርጫይ ጌግ ኣሎ ማለት ድዩ ሄኖክ ዝብል መቐለ ድድሕረ ይጓዓዝ ኣሎ እንታይ ተገበርኩ ዳኣሉ ዝሕሸኒ እዚ ኩሉ መስጣናቱ ማለት ድዩ

0: ከምዚ ክብለካ ዝፀናሐኩ ኳ ናይ ሽቁል ገለ እየ መሲሊ ንበር እከታተሎ ኳ እየ ነ
1: ፈገርመካ ኣነሲ ዘየስተዋዕልኩሉ
0: ካብ ምንታይ ግን ከምዚ ኮይኑ ኢልካ ተሓስብ
1: ሕሰብ ኣ ከማት እቲ ወለዲ ከምዚ ከመኸይዕሩኽ መቕረብ ገለ መለ ብዛዕባ ሓልዩት ድዛረቡ ንበርኮ ግድን ኳ ዓብ ፀቕጥ ክፈጥረሉ
0: ይ ሽጉር ዳእሞ ተፈትሕ ንዲ በዓልቲ ቤትካ ድቂ ሒዛላ ምስ ዝተባሃለ ኳ ከመይ ገይሩ ግን ክቕየር ኽእል
1: ኣይተቃሎ ከማል ሓወይ እንታይ መሲልካ እቲ ነገራት ተዋህሊሉ ገለ መለሲ ንግድን ሕጂ ክሰርሓሉ
0: ኖ ኣይመስለኒ
1: ከመይ ኣይመስለካ
0: ወ ኣነስ ከምዚ ገለ ነገር ዝተሓበእ ዘሎ ኮይኑ ጥራይ ዝስማዓኒ ዘሎ
1: ከመይ
0: ፅቡቅ ሕዝ ሓደ ሚካል ንዓና ክትነግረና ዘይደለየት ነገር ዝረአየቶ ነገር ኣለዋ ኣብቲ ዘረባ ኣይትሰማዓኒ ነርካ ዲኻ ሓደ ዘይርዳእኒ ነገር ገሊኣ ትብል ነራ እምበር እቲ ነገር እንታይ ምዃኑ ኮይ ነገረትና ካልኣይ ከዓ ሃንደ በታሓዊ ስለ ዝደኽለሉስ ከምዚ ገይሩ ክቕየር ኢልካ ተሓስብ
1: ከማል ሓዊ እዛ ጉዳይ ኣይነጋፍሓያ ሕጂ ከመይ ገይሩ ሕክምና ርክብ ጠይን ሕሰብ
0: እወ ግን እቲ ጠንቅኻ ክፍለጥ ኣሎ ጠንቂ ፈሊጥካ ቆይኻ ንሕክምና ትጓዕ ሕጂ ድሓን እቲ መወዳእታ ደውሉ ዘሎ ዝበሃል ዘሎ ሓዊ ስለ ዝኾነ ካብኡ ብዙሕ ነገር ክንረክብ ንኽእል ኢና
1: ድሓን ነቲ ሓዊዳ ንውኮሶ ግን ንስ እውን እኮ ዝፈልጦ ነገር የብለን ክብል ኸእዩ
0: ኖ ካሓበ ተዘይደልዩ ብዙሕ ነገር ዝፈልጦ ነገር ኣለዎ ኖ ኣነ ኣይነግርን እየ እምቢ ዝብል ተመሲሉካ ኣጋባባት ንቕይር
1: ድሓን እሞ ንሰኒ ዓርከይ ሞ ንወከሶ እሱ ምስቲ ሞዩ ገለ መለሲ ዝሓሸ ፍሉጦ ክህልዎ ግን ብትሕማቅ
0: በላ እዚኻ ፅቡቕቲ ገለ ዓይነት ንኽኢል ሞ ንዲያ
1: ናባን ጀምር ክሳ ገብርሽ
0: ሕዚ እንታይ ክንብሎ ኢና መሲልካ ንሰናይ
1: ረኽናሞ
0: ንሰናይ መጀመርያ ረኺብና እንታይ ኢና ክንብሎ መሲልካ ኩሉ ተሓቂ ግልፅ ኢና ክንነግሮ ኢና

0: ኒኮ ይብድለ ከም ዘለኹ ርዳእኒ ክንተ ክከብር ብኣኽን በትብ ክብሪ ክደሎ ዕሸል ሰስዐ
1: ዝሓሸ ነገር ንክመፅእ ኢለ ኸይፈትኹ ዝብድለ ክደለኹ

0: እታ መኪያ ታይ ክኸውን ከሎ ዳነይ ንግዜ ገለ ኮይኑ ዘሎ በር ኣእምርኡ ከይስሓተን
1: ኣይተሓዘለይ ሚኩ ነዚ ዘለዎ ብከመይ ከም ዝገልፆ ስለ ዝሸገርኒ ከም ዝብዘለ
2: ር ኮይኑ ያ ኣነ ክብል ሓንቲ ይፈቁ
1: እንታይ ልከዳ ንሓወ
0: ደቂ ኣኺሉ ነዛ ዘርባ እዚኣ ደጋግም እዩ ዝበሃል እዚ ኩሉ ሓሊፍ ኣለና መልካሳት ማይ ክሓወይ እንታይ ረኺቡ ኣበሃል
1: ከመይ ማለት
0: ናብ ዶክተር ኮይደ ነይረ ነብሶ ፀር ከም ዝኾንኩ ነገርኒ ንዳነይ ነገር እዩ ኣዝዩ ተሓጊሱ ሓጎስ ምቁፅፃር ስኢንዎ
1: ታን ሚካ እስኸውም ትኮን ኣብ ቅድሚ ከም ዝትኮነ ፅቡቅ ኣይኮነና

0: ንስኻ ብኮንኩ ኣነ ፍቕዱ ክለል እዳበልኩ ኣብ ፍቕዱ ብፅሕፈታት እንዳኣትኹ ደሳል ጠልካ ዝነበርኩስ ኣቃሊልካ እንተናኣሶ ኣለካ
1: ድሕር ሕጂ ስሽጣራኻ ተገጢሙ ይብለካ ኣለኹ ሰላም ሚካል ጓል ሓወይ ኩሉ ነገር ፈሊጠ እየ
0: ሚካል ያና ዝገዘል ዝበካ ዘለ
1: ካብቲ ዝፀደፍክዎ ገደል እምበር ምዝሕ ኣቢላ ምፅያ ንግፍ ንግፍ ንግፍ ንግፍ ኣቢላ ጋሚ ልቦናይ ቀንጢጣትለይ
0: እነ ምንታይ ጋሚ
1: ኣነ እውን ነዞም ከምዚ ከማይ ዓያሹ ርኢኻ ጉዳይኩም በዕልኩም ኣስልጥዎ ዚኢልካ ከቢድ ብማዕድዎ ከቢድ እዩ ዝመስለካ እምበር ድሕርኣትኻ በዕልካ ክተሳልጦ ወ ሓንቲ ግዜ ኣይወስደልካን እዩ ኢለ ከጉርዖመ
0: ኣንታ ዝቀሊል ትብ ዘለካ እኳ ኣነ ስለዘፋኸስኩልካ እኳ ኢኻ
1: ሞ ማልያ ዘይብሉ ሓሙሽተ ሽሕ ካ ክፍለካ ነይረ ሕጂ ግና ንዝመዛኻ በርቲዕኒ ጉዳይካ ናትካሲ ፀሊዩ ዕቅ ኢሉ ንብለካ ኣሎ
0: በልተዋፂካት ክንርኢና ፅባሕ ንጉሆ ግን ኣታ መሳፍንቲ እዛ ከምዚኣ ከመይ ከመያ ትግበር ኢልካ ይትሓተኒ
1: ትደልዮ ሞ እዝንግዓካ
0: እታ ንዓይስኻ ከምኡ ትብለኒኻ
1: ኢለካ ሰሚዕኻ ንኸማ
0: ንሓንቲ ንረአ ንዲ
1: ንረአኢና ኣይ ንረአ ንዲና ዘለና ጎቦ ወይ ገዛ ኸው ኢልና ኣሎ ስክረአኒ ኣይንረአና ኣለና
0: ፅና ሕብል እዛ ናትካ እናቕባ ደርሆ ዝኾነ ስሓቅ ናብ ብክያት ሓርገፅ ተዘይቀርያ ክትርእኒ እዮ ክሪእካ መስን ኣይኮንኩን
2: ያ ጀማዕትር ከይረርኩ ዝመዓ እዩ መሳፈንቲ ሎም ቀን እንታይ ኮይኑ ጠፊኡ
3: ውይ ሰብ ዝበጃ ከይትዘክረልና ብጌይሩ ከማ ንጥፋ ኣልና
4: ኣንታ ስምዑ ባ መስፍን ስተልክዕ ስርሑ ስንታይ እያ ደላላይ ድዩ ኣሰላጣ
5: ዋላ ንሱ ንባዕሉ እንታይ ከም ዝሰርሕ ኣይፈልጥ
3: ሜጀሩ ደላላይ ማይኖሩ ከ ኣሰላጣይ
6: ዋ ኣሰላጣይን ደላላይን ከ ፍልልዩ ኣለዎም ድዩ
2: ኣይዋ ክልቲኦም ዓበይቲ ስራሕ እዮም
6: ግና ተመሳሳልነት ኣለዎም ዳሓቂ
3: ንክልቲኦም ሓደ ሰብ እንዳሓዞም እዮም ተመሳሰልቲ ዝመስሉና እምበር ዝተፈላለዩ ይመስለኒ
7: መስፍን ማልቲ ሲስተም ኮይኑ ከም በዓል ሓወ ቦይን መሰልቶም እንተረኪቡ ከዓ ብክልቲኡ ንበልዕ
8: ኣታ ናይ ምብላዕ ሲም ተፀለአ ይፍጠረሉ ግና ንዓምና ሲ ብፍላይ ንዓምና እየ ዝብለኩም ጊይፁ ሃይፁ ሲ ሱማ ሱማ እኳ ይትሪፎ በቃ
7: ኣበየለኹም ሕጂ ዳ ምስ መስፍን ተፋቲሖም እንድዮም
5: ከመይ ማለት ኬሚኩም
7: ንሓወ ቦይ ሓሳብ ታ መንገዲ ምሰርኣኽዎ በቃ ንጉዳዮ ባዕሉ ክሳልጥ ከምዝኽእል ስለ ዝፈለጠ ድሮኮ መስፍን ዝበሃል ሰብ ኣይተርእዩ ንክብል ጀሚሩሎ
4: ክልስተቕበሊ መስፍን ስብዘይክእላ ይፈውስዎ ሕጂ ሕጂ ዝተባይስዎ ዩ ድሕሪ ሕጂ ኣብዛ ጥቕ እኳ ይቀርብ ትብል እሞ ሽዑ ሃንደበት ከምዛ ቀቃዊት ደርሆ ምስኡ ኮይኑ ክብል ትርኢ
2: ሃላ ሚክሰ ናይ ኣምና ሓንጣል ኳ ይርዳእካን እዩ ንዕኡ ሓሊኻ ብሰንኩ ትበኣስ ሞ ተመሊሶ ይረክሰካ
7: ክገርመኩም ከ ቅንሳልስቲ እዩ መስፍን በሎ ክገብረለይ ክድውለሉ እንተበለንስ ዋ ንሳ ከንተ ክሰርሕ ንሱ ዝገብረልካ ዳ እንተበልክዎሲ ኣብ ኣብያተ ፅሕፈታት ዳኣሞ ንዓይ ከመ ኢሎም ሕራይ ክብሉን ይብለኒ
9: ሓቁ ንዓይ እውን ከምኡ እዩ ዝመስለኒ ስምዑዶ ዝኾነ ሰብ በዕሉ ኸይዱ ጉዳዩ ከሳልጥ ክእልቲ
3: መን ከሳልጠልክ ዳ እቶም በሳለጥ ዝሳልጡ ኮ ንሳቶም ከቢድ ስራሕ እንተሃልይዎም ወይ ድማ ትስርሖም ደው ዘይብልቲ ኮይኑ እዮም ኣሳለጥ ዝወፁ
7: እዋ ስራሕካ ካልእ ሰብ ክሽፍነልካ ዘይክእልቲ ኮይኑ እኳ ኢኻ ንኣሳለጢ ገንዘብ ከፊልካ ኣሳልጡለይ ትብል በዓል ሓወበይ ግና ነዚ ቤት ቁርሲ በዓልና እናሳለጥና ኣሎ ንሰብ ወል ሓንቲ ስራሕ ዘይብሉ ኣሳላጡ ቆፂሩስ ጉዳዩ ይሳልጥ እዚ ስታይ ይበሃል
6: እሞ ድማ ጥዑይ ሰብ ከይከውን ዚ ንመስፍን
4: እሞ ሓንጣል ከባባና ፍሻ ኮፍ በልኩ ዶ ዋላ ቢራ ሰትኩዶ ክብል ካብ ዝውዕልሲ ንጉዳዩ ባዕሉ ዘየሳልጥ
2: ፅቡቅ ኣለኺ እቲ ዘገርም ከዮ ጀማዕት ርከር መስፍን ብገንዘብ የሳልጠሉ ናይ ኣምና ተመሊሱ ዓምና ከዓኒ ገንዘቡ ከሽከሽ ፈይ እንዳበለስ የብልዖ ዮስትዮ
8: ተውለ መክሰብ ዝብልኹም ከምዚ እዩ መስፍን ስዑ ምግሪ በቲ ናይ ዘሳለጥካ ተባሂሉ ይኽፈል ድሓር ከዓ ኣሳሊጥካ መፂኻ ኢልካ ከዓኒ ይጋበዝ
7: እንዳሓን እዚ ሞ ነበረ ነበረ እንዲኸውን ሄሎ እወ ቤት ቁርስ ኣለኹም ሕጂ መፅእ ኣረ ኦፊስ ኣለኹ

0: ኧረ ጥቡቅ ጥቡቅ በቃ ስራ ምሰፈር ደስ ካበል እንደዋወል። ኧረ ኧረ ኧረ ኧረ ቻው።
1: ኣብቲ ዝኸድካዮ ሰሊጥ ከሩ
2: ሰሊጥ እንሲ እቲ ሰላጣ መስምናዊ ምስራኤኒ እንኳዕ ንድሕሪ ትገፅኡ ወደቐ
1: ንሰላጣ ቀሊል መግቢ ጌርካዮሲ በዚ ማሾ ምስምና ወኪልካዮ
2: ሓቂ እዚ ኦሌ ብርሻቶ ከመይ ገይሩ ድ ዕዊንኒ ነይሩ ኣቲ ዝኮ ንቐልበይ ገዚኡ ብመሓውሩን ብእምሩን ከም ዝምራሕ ኮይ ገይረኒ ነይሩ
1: ሕጂ እምበኣር ተፈሊጥካ ሓወቦይ
2: እወ ግና ዋላ ዶንግዩ ይረዳእኒ ክንደይ ገንዘብ ድ ኣድሒኖ ዘለኹ ኣቲ ቅድም እኳ መጥቢኢካ ብረሃካ ብሉ ንእሽተ ትሳለጥ ተልያትን ኮንስ እጅል ዝብለኒ
1: በልኩላ ሰራሕተኛ ባዕልኻ ነብስኻ ክኢልካ ትንቀሳቀስ ከም ዘለካ ምስ ነገር ኮ ብሓደ ድምፂ እንታይ ድም ኢሎምኒ
2: ኣትሳትና ዋላ ቶም በዓል ዘእተዎም ዘይፈትዎ ኣክፀርዎ ጉዳንዘለዎ ሞት ሓቂሶዶ
1: ኩላቶም ብሓደ ድምፂ ይመላኣሉ እምበር ኣይመስለናን ኢሎም ጠራጠሮ እዮም
2: ዘለዎመጣል ኣነ ብዓድሩ ሽጦር ብቀሊል ዘይላዓል እንተተላዒለ ከዓ ዘይከኣል መስምን ዓዋን እንተተበጊሰ ኣነ ዝዓግተኒ ጅግና የለ ንብለክሉ ኩላ ቀሲና ትሕደር ቀሰን በል
1: ፅቡ ፅቡ ሓወበይ ማዕረ ኣብ ኣታ ውሽጢ ሃገር ተረኪብና ዲካልካኒ
2: እወይ ኣብ ምስራኽዎ ብለክልኹ ድም ገፁ ከዓ ደም ሰሪቡ ምስራኽዎ ኩሎ ኣካላተይ ከምዚ ኣሎ ኣስኣን
1: ስሓካ
2: እንታይ መስዓክ ጥራይ ወረ በዛ ሕሳኽ ክሩቲ
1: ዓይነካ
2: እንታይ ክብለንዳ ሰባ ዝፀለፈ ወንተሰሚዎ
1: ሕጂ ፀባስቲኻ ንሓወበይ ማዕረ
2: ገናገና ርጎን ኣጅቦን ጠስምን ማዕርን መንቀሊ
1: ይክብለሓደሕጂ ግን ሓደረ ሓወበይ ንድሕሪ ከይ ትምለስ መርሓሱ ሰራም ስለዝኾነት ከም ገለ ገይሩ ከይእምነካ ካብዛ ጣኻ ርሕቆ
2: ወይ ምፀት ዘይልኒ ብለክለኹ ደርፊ ናይ ተበረተስፎ ናይ ሪሚክስ ገይሮም ኣክፍንወሉ
1: ናይ ትበርድ እንታይ ትብል ደርፊ
2: ክደለይ ክደለይ ኣይደልየካን ክደለይ ክደለይ ክደለይ ሳላሚካ ጓለይ ክደለይ ክደለይ ተመሊሱ እዩ ቀልበይ
1: ኣብዛሓባ ዘላ ፅቡቅ ትመስል ዜማ

0: ሞ ናብ ቆም ነገርና ደክንኣቱ
1: ፅቡቅ ድሓንቲ ኢኻ መሳፍንቲ
0: ኣብ ሽርካ ዕስማን ወዲ በሽር ከውፃካ ኢኻ መሽጎራጉር
2: ምንታይ መሽጎራጉር
0: ካብ ማሕለኻ ናይ ሓንጣት ፈገራት
2: መስፍን ሕጂ እውን ልሳ ኣይተርዳእንን ዘሎ ኣብርሃለይ
0: ስማዕ ስማ ሓንቲ ኣብሎ ብዘይ ዓንዲ ክትቀውም ትኽእል
2: ከመይ ኣቢላ ኩሉ ኮ ናብኣዩ ዝፃዕ
0: ስለዚ እንዳ ዝማን ብደይ ዕስማን ኣብዶ ብዘይ ዓንዲ ማለት እዩ
2: ያ መስፍን ሓደ ትካል ፅቡቅ ክንቀሳቀስ ንድሕር ኮይኑ እቲ ሰራሕተኛ ናይ ዋንነት መንፈስ ክህልዎ ኣለዎ ክመላላእ ኣለዎ ዋና ክነፋዕ ኣለዎ መናጀር ድማ ናይ ምትሕባር መንፈስ ክርኢ ኣለዎ ኮይኑ ስማዕኒ
0: እቲ ሓቂ ንሱ እኳ ትኾነ ናይ እንዳ ዝማም ጦር ግን ኣብ ርእሲ ሓደ ሰብ ይወዲቁ ዘሎ ንሱ ከ ኣብ ንግዳዕኻ እዩ እቶም ካልእ ስቂ ቀሽም ወዲ ቀሽም እዮም ብለካ ኣሎ
2: ያ መስፈ ሰራሓ ነዚ ኣሰውዕየሉ ይፈልጥ እ
0: እሞ ኣነ ከዓ ንሱ ስለዝፈለጥኩ ኮ የርኢኻ ለካ ነዚ ጋህም ናይ ልቡናካ ቅንጥጥ ከብለልካ ተበጊሰ ዘሎ
2: ጠይብ እንታይ ክግብር ኣለኒ
0: ብሳላና ዝሃብቶም በዓል ሓንጣል ንሕሉፍ ታሪኮም ካብ ረስዑ ሕጂ ብኣ ሃገር ፅቡቅ ገይረ ክዘኻኸሮ እዩ
2: ከመይ ጌይርካ
0: መቸም ዝማ ምስ በዓልቤታ ናብቶም ደገ ዘለዎ ደቆም ካብ ዝኸዱ ነዊሕ ነዊሕ ከም ዝገበሩን በቲ ኣነ ዘምፃኸዎ ወኪልካ እቲ ትካል ይመሓደር ክብዘሎን ትፈልጥ ኢኻ
2: ኣይዋ
0: ሕጂ ድማ ምስ ወኪል ተሰማሚዐ ሙሉእ ውክልና ስልጣን ስለ ዘለዎ እንተኾነ እቲ ትካል ካብኡ መንጢኢሉ ንዓኸበካ ኸው እንታይ ክበአ ድማ ንስኻ ከም ሰራሕተኛ ዘይኮንካ ምስእ ሸርክትኣቱ ወዲ
2: ያ ሰላም መስፍን ነዚ ክትገብር ትኽእል ኢኻ
0: እሞ ይፈለጥካ ሓንጣት በት ኮ ይኮነን ካባይ ዘይፍለ ኣብ ትሕቲ ኣምላኽኩ ኣነ ፈጣሪ እዩ ሕጂ ከ ንህልካ ሳላይ ቁር ገንዘብ ስለዝሓሰ ፍራዕፍራዕ ክብል ጀሚሩ
2: መስፍን እዚኣ ንሕረ ገይርካለይ ዝገብረልካ ኣለኒ
0: እስኻ ከዓ ጠጊብካ ከም ሓንጣል ስ ዓብ ርእሰይ ትስቀም ልዕሊ ሓንጣል ክገብረካ
2: ያ መስፍን እዚኣ ግበረለይ ካብ ሓንጣል መንጢልካ ናብ ስመ ይቀይርና ንዓይ ከዓ ከምዝነጅሕ ግበረኒ እዚኣ ንድሕር ጌርካላ ያ መሳፍንቲ ንስኻ ዝበልካኒ እናተኣዘዝኩ ኣብ ትሕቲኻ እናሰራሕኩ ክነብር እየ
0: እዚኣ እንተ ጌርካ ከዓ ብለካ ኣሎ ነዚ ዓለም ከብዳን ፈርሳን ክትእክላ ኢኻ ብለካ
2: ኣስኩት ፈርሲ ንስኻ ከይድፈር ኣነ ዓለየ ከላ ሓንጣል መሲልካ ከምድላይካ ዝዝውረኒ ኣነ ልሓምድልላሂ ዝብል ዔብ ዝፈልጥ ናተይ እምበር እንጀራ ናይ ሰብ ቁልሕ ዘይብል እየ ኢማን ዘለኒ እየ ሰሚዕካ ኣለኻ እንተኽኢለ ናተይ ትካል ገብር ኣይኮነ ዓለየ ከላ ናይ ሰብ ትካል ክምነ
0: ታ ግደፍ ንብለካ ዘለና ፀባኻ ኣፍካ ትኩዕልኻ
2: መስፍን ኣነ ናተይ ፀባ እምበር ናይ ሰብ ፀባ ካብ ኣፉ መንጢለ ሰተሰብ ኣይኮንኩን ፀባይ ከዓ ንስኻ ዘይኮንካ ረብልዓለሚን ሒዝለይ ኣሎ ንእሽተይ ነገር እንድሕር ወሲካ ዘረባ ከም ዓብ ኣይክርኤካኒ ኣይዋ ዘረባ ከይተወስኽ እሞ ነገር ከይተምፅእ
0: ንሓን ተዘጋጊና ከዓ ንረም
2: ከነፋለጥ ኢና ሳት እረም ሰብ ኣይኮንካን ኣይዋ
0: ኣቅኻ ይእረም እዩ ኣነ ሓነ ይፈድ

0: ሄሎ የሚካል ባለኝ
1: ሄሎ ሀቦ
0: ኩላታ ናይ ደቂ ናይ ክብሪ መዝገብ ጠሪሸ እያ
1: ኬና ሰዓ ሸንተ ፍርዓን ኮእዩ ዘሎ
0: በለኸ ዝቕብሪ ጎ እንዲኦም ጅሙር እዚኦም ሰዓ ሽዱሽተ
1: ዋው እዚኣባ ፅብቕቲ
0: ፅብቕቲ ወ እዚኣ ኣሰላጢ ኣየትድያ ኣሰላጣ የብላ ኩሉ ሰብ ንጉ ባኸሎ ጣዕቃዓቢሉ ዝሰልጦ
1: እሞ እዚኣቶም ዳ ኣብነታዮን ብፅሕፈት እንድዮም
0: ከመይዳ ብንጉ በዚ ክሓልፍ ከለኹ ሰብ ተኣኪቡ ርኢ እሞ እዋይ እዋይ በዓል መስፍን ዝበልዕዎ ብላዕስ ኣይበላዕ ዝብል ነረ ለከ ምርኣይ ምእማን
1: ወላ ኣነኸ ክብሪ መዝገብ ከውፅእ ደኒ ሞ ግን ሰብ ተኣኪቡ ምስረኣኸዎ ስተስፋ ቅርፅ ነይረ
0: በሊ ንሕና ጥራይ ዘይኮና እዚ ኩሉ ሰብ ይኸምኡ ዝመስሎ ነይሩ ወረ ብዘይ ኣሳላጢ ዝሰልጠካ ኮይኑ ዘይስምዖ ብዙሕ ግና ኸ ረበሽቶ በንፃሩ
1: ከመይ ማለትካ እዩ
0: ርኢኽሊ ከም በዓል መስፍን ናይ ብዙሕ ሰብ ስለ ዝሕዙ ነታ ጉዳይ ኣብ ከለዉ ጣዕጣ ዓቢሎም ብቐሊሉ ጠርሸማ ከለዉ እሞ ከመይ ድሓርዶ ድሓርዶ ኣቧ ዘይሰለጠን እንዳበሉ ላል ከብሎካ ከለዉ ንስኻ ግን ጉዳይ ካ ባዕልካ ውፅእ ድኢልካ ኣብ ከለካ ቀልጢፎም ከዓ ስለ ዝኸፍቱ ብንጉ ጠረግ ኣብ ከለካ ትጥርሻ
1: ፍለጥካን ኣሰለጠ ትኾን ኣብ ዝለኒ
0: ዓፂበየ እንደ ዘለኹ ግና ከምቶም ውሑዳት መዳናገርቲ ከም በዓል መስፍን ዘይኮንኩ ከምቶም ብዙሓት ቁንዓትን ሕጋውያን ኣሰለጢ ከምኦም ይኸውን ዝደሊ
1: እዋ ትኽእላ ኢኻ
0: ኩሎዎም ፈረቓት ስለዚ ከታይ ዲግሪ ተመሪቖም ኣትዮም እዮም እዚኣ ኮተልያ ርኢ ክለኸ ንጥፈትን ዲፕሎማስ
1: ቅንዕና ኸ
0: ቅንዕና ዳ ቀንዲ መሳርሒት እምበር ሚስጢር ዓወት ቅንዕና ይብል ተስፎም እንተኾነ በቃ በቃ ሕጂ እዛ ጓለ ርኢ ክለኸ ብታ ፍቾታ ሰብ ኣንሽተይ ጉዳያና ትንሳኻ ጨረፍ ክብሎ ዕጆኽ እዩ በቃ ሓስ ሕጂ
2: ኦፍ ተመስገን
3: ዋ ማማ ዳሃቢራ እንታይ ረኺብኪ
2: ወይሎክዕ ብሰላም ደቂሰ ብሰላም ተባራብረ ብሰላም ናብዛ ስርሒ ካብ ምምፃእ ዝዓቢ ረኽበት ግዲ ካልእ እንታይ ኣለዩ
3: ሓቂኺ ነዚ ዓብ ግና ብዘይወለ ሓደ ክፍሊት ንረኽቦ ፀጋ ሰባት ስለ ዘይንኸፍለሉ ቀሊል ኮይኑ ይስማዓና
4: ኣይዋ ክንደይ ድዮም በታት ደቀስዋ ከይተስኡ ብከሉ ዝዓርፉ አልሓምዱላህ ረብልዓለሚን ምባል ፅቡቕ እዩ
3: ሓቂኹም ተመስገን ዘይብል ኩሉ ሳዕዲ ከዓ እኳ ዝበሃል
2: እወ ሓደ ዓብ ሰብኣ ኣለው ኣቦይ በየነ ዝበሃሉ ኣብቲ ጎረቤትና እዝኖም ስለዝፃንዑም ዓው ኢሎም ነተን ሰበይቶ ኣብርሀ ሎማ ዓንቲ እንታይ ኣምሳሕና እብልዎን ሞ ንሰን ድማ ሽረያ ሽሮ ሽሮ ሽሮ ሽሮ ይብሎኦም ሽዕ ንሶም ተመስገን ይብሎም
5: እንታይ ንሽሮስ ተመስገን
2: ምሸት ድማ ድራድና ከንታይ እያ ይብልዎን ሞ ንሰን ድማ እንጀራ ስንክት ኣለኹ ሞ ጨው ንስንስ ዛቢልና ብልኦም
3: ነዚኣ ከንታይ ኢሎም ክምሉ ስለዮም ዳ
2: ሽዑ ድማ ዓው ኢሎም ተመስገን ይብልዋት
5: ዋይ ዘይከውን ነገር ንዓመኻይትንገር ትብል ነራ ናይ ቀደም ዓምና
3: ዓምና ሰተ ኣዋህልን ዶ ግዳ ስምዑዋ
2: ካልእ መዓልቲ ድማ ኣብርሀተይ ሎሚ ሸትከ ድራርና እንታይ እያ ይብልዎን ሞ ሓሻካ ንሰን ድማ ኣቦ ተኽልየ ሎም ስንጀራ ስለዘይሰንከትኩ ፀምና ኢና ንሓድር ብልኦም
3: ማማ ዳሃበይ ኣቦይ ብየነ ኢልክዶ ክትዕልና ፀኒሕኪ ሕጂ ካ ኣቦይ ተኽሉ ትብልና ኣለኺ
2: ወይለይ

0: ስሞም ኣበይ በየነ እዩ ግን ኣቦክሪ ወዶም ተኽሉ ስለዝኾነ ስሞም ኣዴታት ከዓ ብሽሞም ደይኮነስ በቲ ሽም ብክሪ ወድን እየ ዝፅውዖ ንሳቶም ከዓ ተኽሉ ስለዝኾነ ኣቦ ተኽሉ ኢለ ንፀዊዕና ናይ ሎም ግና ሃኒ ዶ ቢቢ ዶ ገለ ዶ እንዳበል ክንቲ ዘናጠ
1: ኣትማማራ ብቀፅልልና ዶ ሽዑ ከተማዓይቶምን ዶ
2: ኣነ ዶ እንታይ ደኹ ኮይን ክደይ ሰራሕ ክደብልዎን
0: ኣይብልዎንን እንታ ከመሃድዮም መሲሎም ኻ ንሶም ስበል ዓው ኢሎም ተመስገን ኢሎም ናብዛ መደቀሲቶም ሕልፍ ኢሎም እዮም ዝደቀሱ ንኹላ ተመስገን ጥርሐ መልሶም
2: እሞ ካብ ዓሰርተ ግዜ ተመስገን ተመስገን ተመስገን ትብሉ ሓደ ቆልዓ ውሉድ ኣቢሎም ተመስገን ሽም ዶ የውፅሉ
3: ኣነ ሓደ ሰብ ደው ኢሉ ቆፂሩ ንበር ናባኻ ይመፃኹ
4: ይፈልጥ ዝመፀካ ሰብ የለን ኣነ የ ሞባይል ቀይረ ደው ኢለል
3: ስኻኸ ደው ኢልካለ እሞ ኣነ ንስኻ እንዳ ዘይንረኸብ መገዲ ባቡር ዲና ኮይና ዘለና እንተኾንካ ደው ኢልካለ
4: ይመስለካ ይኸውን ኣነ ንስኻ ንረኸበሉ ግን ሓደ ስታስዮን ኣለና ምክንያቱ ዕርክነትና ናይ ሕጂ ዘይኮነ ናይ ቀደም ናይ ጥንቲ ናይ ጥቅምቲ
3: ኖኖኖኖ ፍትሓላ ዝዓርክ ቀደም ዝዓሽኽዎ ኣኽለኒ
4: ስማዓታ ስቴርቶ ኣነ ብኣኻ ስለ ዘይጭክን ንዓኻ ዝጠቅም ሓደ ዓብ ነገር ሒዘ መፅ ዘ መጀመርያ ስማዓይ ሞን ብድሕሪኡ ዘላካ ትውስል ኣነ መስብን ኣነ ድማ ክሳብ ክንደይ ከም ዝሓለልካ ክሰወጠካ እዩ
3: ክሰምዓካ የ ከም ናይ ቀደምካ ግና ሪኢኻልካ ክድለለልካ ዶ ክሳልጠልካ እተይልካኒ ረበዚያ ገረገዲፈካ ክኢል
4: ሃራይ በል ስማዕ እዛ ትካልካ እቲ ገዛ ናይ መንግስቲ ምዃኑ ትፈልጥ ኢኻ
3: ፈልጥ ወይ ይሞተኾንካ
4: ዝማ ምስ በዓል ቤታ ናብቶም ደገ ዘለዉ ደቆም ከምዝኸዱ ከምዝኸዱ ጥራይ ዘይኮነ ናይ ምምፃእ መደብ ከምዘይብሎም ከዓ ተረጋጊ
3: ትብል ዚኣደ ጉዳይ ኣ ከመየደ ዘይፈልጣ ኣ ኣብኣት ሓብኣትነነ
4: ሃባይ እንተሪሒካ ዳ ብከመይ ክስም ኣነ ኮይ ዓይንኻን እዝንኻን እንታይ ማነይቲ ዓይንኻ ማለት እ እቶም ኮነ ኢሎም ካባይ ዝፈልዩካ ዘለዉ ሰባት ከዓኒ ነዛ ጉዳይ እዚኣ ስለሶም እዮም እዛ ትካል እዚኣ ካባኻ መንጢሎም ናብ ስሞም ቀይሮም ንኸሳልጠሎም እዮም ዝልሙን ዘለዉ በል ክፈልጥ
3: በዓል መን እዮም ንሳቶም
4: ንዓል መን እዮም ንዓል መን እዮም ዑስማን እናለመለሞ ካቢሉ ዘሎ ሚካል ከዓ ንባዕላ ነቲ ወኪል ሰብ እንዳሰደደት ቆፅራ ሓዘለይ ናበለት ጠቕ ኣቢላቶ
3: ሰሰሰሰል ኣልዕላ ቢልካ እዚ ሞ ከዓ ዑስማን ኮነ ዋላ ሚካል ኣሽንኳ ኢዱ ክሓስቦስ ኣይሓልምዎን ከማ ወ
4: ሓመልክዕ ደቆ ሕማም በል ዝስማዕ እዮ ዝስማዕ እዮ
5: ካብ ሓንቃን መንጢልካ ናብ ሽመ ይቕይርና ንዓይ ከዓ ከምዝነጅሕ ግበረኒ እዚኣ ንድሕርጌርካላ ያ መሳፍንቲ ንስኻ ዝበልካኒ እናተኣዘዝኩ ኣብ ትሕቲኻ እናሰራሕኩ ክነብር
3: እዩ ይ በስም ኣም እየ እንታይ ዝእመን ሰብ ባይለ እንታይ ንመን ይኻምን
4: ንዓስክና ሞ ጉና ሞ ክብር
6: ኣዴዳ ሰዓንተ ዘይከውን ትዛረብ ሰብይና መዓሻን ድራር የለን ኢሉ ክዮስ ከስቅጥ ሓሲብኪ
7: እሂ ከይ ሃበስ ድራር ክፅበ
8: ኣቱም ሰባት ኣቦታትና ከማኸትኩም መሲልኩም ኣቦታትና እኳ ለባማትን መስተውዓልትን እዮም
0: መስተውዓልቲ ወሓቂ ኸለማለመይ ፅልሒ እንዳግዳት ትዕላል ክቕፅለልኩም ኣነኣተን ሰበይቶም ሎሚ ስንጀራ ኣይሰንከትኩን ምስ በላ ዝኸብደይ ከም ገለ ገይሩኒ ነዛ ጣይታ ዕፅፋ ኣቢልኸዶም እሞ ኣንቲ ማያበየነ እንታይ ድኣልኩም ንኹሉ ነገርሲ ተመስገን ጥራይ ትብልዎ እብሎ ሽዑንእስኦም ዳሃቤ ናይ ኣምላኽ ተመስገን ትሕምቆ መጉሩምራም ከዓኒ ተሕርቆ ስነዚ ተመስገን ዘይብል ኣይሕለፈሉ ወያ ነራ መውፅኢት ኣፈ
9: ራእይ በሉ ልቦና ነሰማዕ ኣምላኽ ድማ ንፅባሒቱ ዘይሓሰበ ወይሰደሎ
1: እዋይ ልቦና ኣታዞም ገለገለ ዕሽር ሰባት ሲ ኣብ ክንድነትናቶም ኣምላኽ ይባርኸለይ ምባል ብሕስድና ተጎቢኦም ናይ ሰብ ምትብናይ ንዓይ ጣይት ዓምን ምባል ከመን ዝወረስዎ እዩ
9: ከመን ክወርሶ ድ ናታቶም ናይ ገዛእ ርሶ
7: እዚ ክበሃል ከሉ ግና እቶም ዝበዝሑ ከምኡ ዝገብሩ ኣብ ውሽጦም ስለ ዝነበረ ዘይኮነሲ መደናግርቲ ሰዝረኽብዎም እዮም ስለዚ ኩላትና ካብ በዓል መስፍን ለኽባት ንጠንቀብ
3: ኣቶም ሰባት እዚ መስፍን ዝበሃል ሰብሲ ንምዃኑ ካብ ኣብራኻ ኣቦን ካብ ማህፀናድን ዝወፀ ድዩ
6: ክላለኒኻ ከማና ሰብ ደይኮነን
3: ኣይኮነን እዚ ከም ኩሉ ሰብ ተወሊዱ ዘይኮነ ገለገ

0: ሃገራት ነዚ ቅዱስ ህዝቢ ንምብልሻው ኣብራባሮተር ጫጭሐን ወይ ከም ረቦት ሰሪሐን ሰደዶ ኮይከውን የጠራጥረካ እዩ
1: ሓካጋይኻ መስፍን ስቅድሚ ምምሃዝ ኤኣይ ተፈጢሩ ኮይዱ እምበር ናይ ሕጂ ነይሩ ተሰውን ኤኣይ ንበልናዮ
0: ዋላ ኤኣይ ቅድሚ ናብዚ ምምፅኡ ይምፃእ እተን ዝማዕበላ ሃገራት እኮ ብቴክኖሎጂ ተጠቂመን ምስ ፀገባሉ እየን ካብኡ ዝምዕብል ቴክኖሎጂ ምስሰርሐ የን ናባና ድሰሎ
2: ስለዚስ መስፍን ናይ መጀመርታ ምህዞ ናይ ኤኣይሱ ክኸውን ይኽእል ይበሃል ሓምሽ
0: ሳሕከላ
3: ሕጂ ኸ እንታ ክትብል ኢኻ
4: እንታይ ሞ ክብሊ ንስኻ ድኣ ብሓቂ ቃል ክዳንካ ዘይትኽሕድ እሙን ሰብ ኮኻ እዛ ብጫ ሙፁ ጓልሓ ወይ ግን ንስኻ ከተባእሰ ንደልያ ኣቀዲሞ መሪእ ካለኻ ይቕሬታ ኣብለካ ብጃ ብጃ እዛ ትካል ናብ ስመይ ከም ትመሓላለፍ ግበራ ብጃ
3: ንመን መኽበከ ንስኻ ግን ክእልካ ከምዚ ሮሜር ሰዓትን ከም ስቴርሶን ብተበለፅን ብቆልዑን ኣይትጠዋውን
4: ኣይጠዋውን ረጅ እንታይ ክደግም ጥራይ ንስኻ እዚኣ ወዲኣለ ይብለካ ኣለኹ ከምዛ ዝሌባ ዑስማን ዝበለካ ኣነ ብኣኻ ተማእዚዘን ተመሪሐን ክነብር እዩ
3: በልቲ ወኪል ድማ ናብ ነብሱ ክገብራ ላዕለን ታሕትን ይብል ስለ ዘሎ ተቃዳዲምካ ዶማንዳ ፅሒብካ ጥርዓን ፅሒብካ ናብ ክራይ ኣባይት ምእታው ከድልየካ እዩ
4: ከይወዓልኩ ይሓደርኩ ሕጂ እንታይ እንታይ የድሊ
3: ሕጂ ናይዛ ዘማኸርኩኻ 5,000 ኣለዋኻ
4: እንታይ 5,000 ንዓኻስ 5,000 ንስኻ መዓስ ተርዚን ጥራይ ኮንካ ንስኻ እኳ ኣጥቃዓይ ስለ ዝኾንካ 15,000 ዋላ እዩ ዘለ 15,000
3: ንቀኒየለይ በካ ካ ገዛ ምስ ጨበጥካያ ድማኒ
4: 150 ሸ ሚልዮናት እኳ ንብንሽታ ኢልካ ትኸፍል
3: ሕጂ ግርም ተራዳዲና መጀመርታ እተን 15,000 ናይ ኣበኒ
4: ሃራ
3: ብድሕሪኡ ዶማንዳ ፅሒብካ ጥርዓን ናብ ክራይ ኣባይት ትእቱ ሽዑ መፅዋዕታ ምስ ሃቡኻ ነቲ ወኪል ትቦ ድሓር ኩሉ በዕላቶም ክድወ ኣነ ካ ብጎኑካ ኣለኹ ምሳኽ ኣለኹ
4: እንዲያሞ እንዲያ ሞ ብለካ ኣለኹ ዋይ ብርክቲ መዓልቲ ዋይ ብርክቲ መዓልቲ እታ ናይ ኩሉ ግዜ ሕልመይስ ተፈፂማ ካብቲ ቀራያ ይስና ዋና
3: ሓንቲ ኣገዳሲት ክትገብራ ዘላትካ ጉዳይ ግን ኣላ ዑስማን ሚካልን ነዛ ትካል ናብ ነብሶም ኮንንዋ ይሓስቡ ስለ ዘለዉ ከምዛ ዘይፈለጥካ ተመሲልካ ተኸታተሎም ኢኻ ሓንቲ ቃል ካብዚ ኣፍካ ብጮ ከይት
4: ኣይብልን ይብለካ ኣለኹ ኣይብል ነዞም እሻኩሲ ይብለካ ኣለኹ ቦሮጠ ገይረ ክዚያ ገይረ
3: ንስኻ ወረጦ ኣነ ከዓ ካብኣቶም ዝበላሕኩ እሾክ ምዃነ ክፈልጡ ክእሉ
4: ኣንበሳ ኣንቲ ዓዲዕ ይፈልጥ ንሳቶም ከዓ ክፈልጡ እዮም ንታ ክርዒዳ ኣባይድካ ኣባይድካ ብለካ ኣለኹ ንዓና ሕጂ ኣነ ክበካዕ ተን ትብለን ዘለካ ክበካዕ ብድሕሪኡ ከዓ ኣምስሐ ከጭርመካዕ ካልኦት በበድሪ ወለውጫ
0: እዋይ እዋይ እዋይ ወይ ጉድ እዋይ ጉድ ርአ መፂ ሃገሩ መኩም
2: እንታይ ጉድ ይኸሪኻ
0: ኣመናን መስፍን እንደ ክርክር ኢሎም ክሰሕቁ ርአዮም በዛ ዓይነት
2: ዋሪኻ
0: ናይ ባሓቂ እዚ ኩሉ ሚካል ዕርክነት ሓወቦይን መስፍንን መሕዝነት ቶምን ጀርን ኮይና ከምዘይበለትና ሃንደበት ዕርክነት ወሃርያን ዝብእ ኮይና
5: ያሰተ ትሕሱ ከይትህሉ ምስተሒል ከምዚ ከጋጥም ሰይቅን እዩ ብዓይነኻ ርኢኻዮ
0: በዛ ፀላም ዓይነይ በዛ ብሌን ዓይነ ይርእዮም ከመይ ድ ዓምና ከም ወሃርያ ኢሉ ድውክኽ ነይሩ
1: እሞ እዚኦም እዳተባይሶም ዘይኮኑ ኣብ ልዕሊ ናዮም ድራማ ዝሰርሑ ነሩ
2: ክኸውን ኣለዎ እምበር ዕርክናቶም ናብ ደምነት ተቐይሩ እንዳተባሃለስ ኣይ ወርሒ ክልተ ወርሒ ዝተኣርኦም ባህሊ
6: እንታ ሞ ዕርቂ በፅላእ ኮይኑ ግናቲ ዕርቂ ሲ ናይ በለፅን ተንኮልን ዘይኮነስ ናይ ምትሕላይ ምትሕጋዝን ዕርቂ ይግበረሎም እዩ ዝበሃል
5: ያ ለማለም ካብ ብዕራይ ዶ ፀባት ፅበይኻ መስፍን ስጠባዩ ቕይር መስፍን ሲ ክቐንዕ ዝፅበዮ ነዚ ፈሪጦም እዮም ሰብ መሰል በዓል ኣመል ኣመሉ ወደ ብርኣ ካኑ ይሓድግ እዩ ዝብሉ
1: እንታይ ማለት ካ ዑስማን
0: ይ እዚኣ ዳጠትያትኪ መስፍንን ጎቦን ሲ እንታኻ ክትብል ደሊኻ ሓሚዩ ዲኹም ፀኒሕኩም ኣቶም ሓመይቲ ከዳይስ ከዲስ ንስኻ ድማ መላእያ ኣንታ ማንጢስ መስፍን ካብ መትከሉ ጎቦ ድማ ካብ ቦትኡ ንኣይብሉን እዮም ዲኻ ክትብል ሓሲብካ ሓቅኻ
5: ሓቅኻ እታ ምስላ ብከምኡ ትቀርብ ትኽእል እያ ምክንያቱ መስፍን ካብቲ ግናይ ባህርያቱን ተንከሉን ነቃ ይብልን
0: ኣትረክ ግናይ ባህርያቱ መስፍን ምሩር ሓቆም ባዮም ካብ ፈታውየ ይሓልወኒ እምበር ካብ ፀላእየ ስበዓለይ ኣለኹዎ ኦኽብሉ
1: ኣብሞ ሕጅስ መስፍን ዲ ምሩር ዝኾን ዘሎ

0: ነፋሪት ላ ንጌራ ላ ሕጂ ኦኬ መፃ ኣረ መፃ ቻው
1: ኣጋሽ መፅኦም ጋቶ ስለ
0: ስለ ዝረኸብኩ ኮ ምድዋል ኣቋሪፅ እዩ እቶም ኣጋይሽ ከዓ ናተይ ጥራሕ ዘይኮኑ ኮ ናይናትካ እዮም
1: በዓል ማንድ
0: ዝማ ምስ በዓል ቤታ ናብ ዓዶም መፅኦም ኣለዉ
1: ብቻኻ ዝናሓዊ እዚኣ ንዝማም ከይ ዝነገረ ብቻኻ
0: ኣብ ደረጃኻ ዝወርድ ሰብ ኣይኮንኩን ደጊ መክላለየካ ረዘነ ብሃል ረዚን ከምስመ
1: ተመስገን ኣምላከይ ፀድፊ ፈጢርካ መዳያይዎ ዝገበርካሉ ተመስገን ኣትዓምና ከምዚኣቶም ዝኣመሰሉ ረዘንቲ ሰባት ከለዉ ሲ ምዝ ክንቲት መስፍን ትተዓራርኽ እንታይ ማገብር ኣዝገር ንዲፀሊእለይ ናይ ተሓጓዝ እዩ ንዝተረባረዝና ዝተባዓልካሉ እንዲኻ ንዝማም ኣይነግረልካን እየ ኮይ

ወፍሪ ስግረደባው ስርሒታት ኣብ ኢትዮጵያ ወፍሪ ስግረደባው ስርሒታት ኣብ ኢትዮጵያ ብዝብል ኣልዒልናዮ ዘለና ርስቲ ብቐንዱ ነቲ ካብ ውግእ ሽረ ንድሓር ስርዓት ደርግ ንመቐለ ሓዲጉ ምስ ወፀ ካብ መስከረም 1989 ንድሓር ህዝባዊ ግንባር ሓርነት ኤርትራ ኣብ ጎኒ ህዝባዊ ወያነ ሓርነት ትግራይ ብሓፈሻ ድማ እህ ወደግ ተሰሊፉ ክሳብ ኣዲስ ኣበባ ዘካየዶ ስርሒታት ዝገልጽ እዩ። ቅድሚኡ ግን ከም ድሕረ ባይታ ሓፈሻዊ ኣብ መዓባላ ዝምድና ህዝባዊ ግንባርን ውድባት ኢትዮጵያን ብሓፂር ክጥቀስ ኣገዳሲ እዩ። ህዝቢ ኤርትራ ፖለቲካውን ስነ ምግባራውን ታሪኹ ከም ዘረጋግጽዎ ምስ ጎረባውቱ ብሰላም ብሓባር ክነብር ዝደሊ ሕጊ ዘኽብር ዘይናቱ ዘይደሊ ጭዋ ህዝቢ ምዃን እዩ። ይኹን እምበር መሰሉን ክብረቱን ብሓይሊ ግሂሶም መሬቱን ጸጋታቱን ክገብጡ ንዝመፁ ጸላእቱ ድማ ዘይምብርካኽ ተባዕቲ ዋጋኣይ ህዝቢ ምዃኑ ዓለምና ዝፈልጦ ሓቂ እዩ። ድሕሪ ካልኣይ ኩናት ዓለም ኣብ ኢትዮጵያ ዓብላልን ገዛእን ኮይኑ ዝወፀ ናይ ሽዋ ደርቢ መሳፍንቲ ንዅሉ ፖለቲካዊ ትካላትን መሬትን ኣብ ትሕቲ ንጉሳዊ ቤተሰብ ብምእታው ንዅሎም ብሄራት ብሓይሊ ብረት ይገዝእ ስለ ዝነበረ ካብ ዕብለላን ግዛኣትን ዘውዳዊ ስርዓትን ሓራን ምውፃእ ኣብ መጀመርያ ሰብዓታት ኣብ ኢትዮጵያ በብኸባቢኡ ተቃውሞታት ይለዓል ነበረ። ሰውራ ኤርትራ ኣውራ ድማ ህዝባዊ ሓይልታት ሓርነት ኤርትራ ንግፍዕን ጭቆናን ህዝብታት ኢትዮጵያ ኣብ ግምት ብምእታው ካብ ፈለማ መድረኽ ምስ ፍትሓዊ ቃልሲ ህዝብታት ኢትዮጵያ ብንዋትን ሞራልን ይደጋገፍ ነበረ። ንብረታዊ ቃልሲ ህዝቢ ኤርትራ ከም ሞዴል ብምውሳድ መሰል ተጋሩ እውን ብብረት ክረጋገጽ ኣለዎ ዝብል ተቓለስቲ ባእታታት ትግራይ እውን ካብ መጀመርታ 1970ታት ምስ ሰውራ ኤርትራ ርክባት የካይዱ ነበሩ። ብተወሳኺ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ኮይኖም ዝቃለሱ ዝነበሩ ገለ ተጋሩ ተጋደልቲ ምስቶም ኣብ ኣዲስ ኣበባ ማሕበር ገስገስቲ ብሔረ ትግራይ ዝብል መስሪቶም ዝንቀሳቐሱ ዝነበሩ ተምሃሮ ብምርኻብ ኣብ ለካቲ 1975 ተጋድሎ ሓርነት ህዝቢ ትግራይ ማለት ተሓሕት ዝተሰመየ ድሓር ስሙ ናብ ህዝባዊ ወያነ ሓርነት ትግራይ ዝቐየረ ውድብ ኣብ መሬት ትግራይ ኣብ ደደቢት ብረታዊ ቃልሲ ጀሚሩ። ህዝባዊ ወያነ ሓርነት ትግራይ ምስ ሰውራ ኤርትራ ኣውራ ድማ ምስ ህዝባዊ ግንባር ሓርነት ኤርትራ ካብ ፈለማ መድረኹ ዝመስረቶ ናይ ቃልሲ ምሕዝነትን ጽምዶን ቀስ ብቐስ እናዓበየ ኣብ ዝለዕለ ወታደራዊ ምትሕግጋዝ በጺሑ ነበረ። ህዝባዊ ግንባር ህዝቢ ትግራይ ብገዛእቲ ስርዓታት ኢትዮጵያ ኣዝዩ ዝተወጽዐን ዝተጨቆነን ህዝቢ ምዃኑን ምስ ጎረቤቶ ህዝቢ ኤርትራ ዘለዎ ናይ ቀረባ ታሪኻዊ ምትእስሳር ኣብ ግምት ብምእታውን ከምኡውን ምሕያል ቃልሲ ህዝቢ ትግራይ ንሓበራዊ ጸላኢ ስርዓት ደርግ ኣብ ምድኻም ክህልዎ ዝኽእል ዓብ ኣበርክቶ ብምግንዛብ ዝበቁ ሓገዝ ኣይነበረን። ኣብ መወዳእታ 1981 ስርዓት ደርግ ንሰውራ ኤርትራ ሓንሳብና ሓዋሩን ንምድምሳስ ወፍሪ ቀይሕ ኮኸብ ሻድሻይ ወራር ዝተሰሜ ገዚፍ ወራር ከበግስ ኣብ ዝቀራረበሉ ዝነበረ እዋን ገለ ኣህዱታት ወያነ ኣብ ሳሕል ኣብ ጎኒ ተጋደልቲ ህዝባዊ ግንባር ክስለፉ ኣብ መንጎ መርሕነት ህዝባዊ ግንባርን ሕወሓትን ስምምዕ ተበጽሐ። ኣብቲ ዋንቲ ስዕረት ሰውራ ኤርትራ ማለት ስዕረት ቃልሲ ህዝቢ ትግራይ እውን ብምንባሩ ነዚ ገዚፍ ወራር እዚ ናይ ምስዓር ሕቶ ንኽልቲኡ ውድባት ኣዝዩ ወሳኒ ነበረ። 18 ተራራ ክፍለ ጦር ንልምምድ ኣብ ትግራይ ዘካየደ ወፍሪ ወዲኡ ናብ ኤርትራ ምስ ኣቕንዐ ወያነ 3 ብርጌዳት ኣብ

0: ካቻንሻይ ወራር ክሳተፉ ናብ ሳሕ ላኣኹም። ኣብ መላእ ታሪክ ምትሕግጋዝ ህዝባዊ ግንባርን ወያነን ኣብ ዓውደ ኩናት ኤርትራ እቲ ዛዕበየ ተባሂሉ ክግለጽ ዝከኣል ተሳትፎ ተጋደልቲ ሕወሓት ኣብ ሻድሻይ ወራሪ ነይሩ። ህዝብን ተጋዳላይን ኤርትራ ንተሳትፎ ተጋደልቲ ሕወሓት ኣብ ምምካት ሻድሻይ ወራርን ዝኸፈልዎ መስዋዕትን ብኽብሪ እዩ ዝጥምቶም። ብድሕሪ እዚ ህዝባዊ ወያነ ሓርነት ትግራይ ኣብ ጉንበት 1983 ጉባኤኡ ምስ ኣካየደ ኣብ ገለ ጉዳያት ምስ ህዝባዊ ግንባር ናይ ኣረኣያ ፍልልይ ስለ ዝገበረ ንኣስታት 4 ዓመታት ካብ 1984 ክሳብ 1988 እቲ ዝምድና ዛሕትሉ ነበረ። እዚ ከምዚ ኢሉ እንከሎ ህዝባዊ ግንባር ኣብ መጋቢ 1988 ነቲ ኣብ ግንባር ናቕፋ ዓሪዱ ዝነበረ ዓብ ክፋል ሰራዊት መግዛእት ኢትዮጵያ ናደው እዝ ኣብ ፍጹም ከበባ ኣእትዩ ብምድምሳስ ካብ መድረኽ ጃላነት ናብ እስትራቴጂያዊ መጥቃዕቲ ነጥበ መቐይሮ ዝኾነ ወሳኒ ወተሃደረ ዓወት ኣመዝገበ። ዋና ጸሓፊ ህዝባዊ ግንባር ሓርነት ኤርትራ ተጋዳላይ ኢሳያስ ኣፈወርቂ ምስ መጺሐት ሳግም ቁጽሪ 14 መስከረም 1988 ኣብ ዘካየዶ ቃለ መጠየቕ ንወሳንነት ናይ ዝመጥቃዕቲ እዚ ብኸምዚ ስዕብ ቃላት ገሊጽዎም። ህዝባዊ ግንባር ንዓወት ግንባር ናቕፋ ኣብ ውሽጢ እቲ ዝተናውሐ ብረታዊ ተጋድሎ ህዝቢ ኤርትራ ኣውራ ድማ ኣብ ውሽጢ ወተሃደራዊ ምዕባለታት ናይ ዝዝሓለፈ 10 ዓመታት ኣእትዩ እዩ ዝመዝኖም። እቲ መጥቃዕቲ ሓያል ቁልጡፍን ዓሚቕ ስምብራ ዝገደፈን ምንባሩ ዘይከሓድ እዩ። ገዛእቲ ኢትዮጵያ ንኤርትራ ካብ ዝገብጥዋ ንድሓር ንፈለማ ግዜ ኣብ ኣእምሮኦም መግዛእቲ ኢትዮጵያ ኣብ ኤርትራ ክቕጽል ድዩ ኣይቅጽልን ዝብል ሕቶ ከም ህጹጽ መልሲ ዘድልዮ እዋናዊ ጉዳይ ከም ዝለዓል ዝገበረ ስርሒት እዩ።
1: ኣጥፍቶ መጥፋት ነው ብለዋ ይጥፉ ወይስ ንጥፋ ነው ጥያቄው።
0: እቲ ሕቶ ንወንበዴታት ነጥፋ እዮም ዶ ወይስ ንሕና ነጥፋ እዩ ኮይኑ ዘሎ ብምባል ኣብ ናደው ዝወረዶ ከቢድ ስዕረት ንመጀመርያ ግዜ ኣብ ቅድሚ ህዝቢ ኢትዮጵያን ዓለምን ተኣሚኑ። ብመሰረት ኩሉ ዓቕሚ ኢትዮጵያ ናብ ግንባር ኩናት ኤርትራ ብምቕናዕ ህጹጽ ናይ ክተጻውዒት ብምእዋጅ ኣንቀሳቒስዎም። ብኣጠቕላሊ ድሕሪ ምድምሳስ ናደው እዝ ብጠቕላላ 9647 ሰራዊት ናብ ኤርትራ ብምእታው ከረንን ምጽዋዕን ንምድሓን ናብ ግንባራት ከረንን ምጽዋዕን ኣእትዎም።
2: ኤርትራ ተሳሒበን መጽአን ኣብ ግንባራት ናይ መስሓሊት ኣትዮን ተንገሊኦም ከዓ ንባፅዕ ሰይዱ ኣብ ባፅዕ ዝነበረ ከዓ ኣቁምጥዎም እጂ ወያነ ብዙሕ ሓይሊ ናብ ኤርትራ መጺ ኣሎ። በቲ ሽዑ ዝነበሮም ሓይሊ ተበጊሶም ካእሶም መጥቃዕቶም ጀሚሮም ካብ ራማ ጀሚርካ ኣኽሱም ዓድዋ ኩሉ ናፃ ኮይኑ መወዳእታ ኣብ ጥሪ መጀመርታ ኣብ ሰለክለካ በፂዑ ትውግእ።
3: ህዝባዊ ሰራዊት ኣብ ስርሒት ምድምሳስ ናደው እዝ ቅድሚኡ ካብ ጸላኢ ብዝመንዝዖ ኣፅወራት ደልዲሉ እኳ እንተኣተወ ኣብ ስርሒት ምድምሳስ ናደው እዝ ግን ብዝያዳ ዓቕምን ጉልበትን ተኽሲ ዘበረኹ 30 ኪሎ ሜትር ንውሓት ክውንጨፍ ዝኽእል እስትራቴጂካውያን ኣፅወራት ከም 130 ሚሜ መድፍዕን ቢኤም 21 ወንጫፍ ሮኬትን ዝርከብዎም ቅድሚኡ ዓጢቦም ዘይፈልጥ ብዙሓት ኣፅወራት ተተኮስትን ማለቱ።
1: አብዮቱ ሲጀመር ሻቢያ የሻምበል አቋም ነበራት። ሻለቃ ስትል ብርጌድ ስትል ዛሬ በክብለ ጦርና ብሎም በሜካናይዝ ማን ነው ይህን ሁሉ ያስታጠቀው? በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠ ነው።
0: ህዝባዊ ወያነ ሓርነት ትግራይ ዓወት ህዝባዊ ግንባር ኣብ ልዕሊ ናደው እዝ ምስ ተበሰረ ሓጎሱ ብሬድዮ ኣብ ርእሲ ምቅላሕ ህዝባዊ ሰራዊት ሓርነት ኤርትራ ዝተጓናፀፎ ዓብን ወሳንን ወተሃደረ ዓወት ብምንኣድ ውድቀት ስርዓት ደርግ ዝያዳ ንምቅልጣፍ ዝምድና ክልቲኡ ውድባት ናብ ንቡር ተመሊሱ ወተሃደራዊ ስርሒታት ክወሃሃድ ናይ መሪሕነት ርክብ ክካየድ ጻውዒት ኣቕረበ። ጻውዒት ሕወሓት ብሬድዮ ወያነ ድሕሪ ምቅልሑ ህዝባዊ ግንባር ብ29 መጋቢት 1988 መልእኽቲ ህዝባዊ ግንባር ንህዝቢ ትግራይ መሪሕነትን መሰረታትን ሕወሓት ኣብ ትሕቲ ዝብል ኣርስቲ ብድምፂ ሓፋሽ ዝተቓልሐ መግለፂ ውፀም። ድሕሪ እዚ መልእኽቲ እዚ ኣብ ሚያዝያ 1988 ኣብ ካርቱም ኣብ መንጎ መሪሕነት ክልቲአን ውድባት ርክብ ተኻየደ። ኣብዚ ዝስዕብ ነጥብታት ከ ስምምዕ ተበጽሐ። ኣብ ክንዲ ናይ ዝሓለፈ ፍልልያት ምጥማት ክልቲኦም ወገናት ኣብ ህልዊ ኩነታትን መጻኢ ዕድል ህዝብታት ኤርትራን ኢትዮጵያን ኣተኪሮም ብሓባር ክሰርሑ ኣብ መንጎ ክልቲኦም ወገናት ሰፊሕ ወተሃደራዊ ምትሕግጋዝን ናይ ሓበሬታ ምልውዋጥን ክህሉ መሪሕነት ወያነ ወተሃደራዊ ስርሒታቱ ከባ

0: ኣደራድርን ክዕብን ህዝባዊ ግንባርካ ዘድሊ ናይ ዒጥቂ ሓገዛት ክገብር ናይ ታንክታትን መዳፍዕን ደገፍ ከምኡውን ኣብ ምፅጋን ኣፅዋራትን ተሽከርከርትን ምስ ወያነ ክተሓጋገዝን ስልጠነታት ክህብን ኣብ ናይ ክልቲኡ ውድባት ፖለቲካውን ዲፕሎማስያውን ንጥፈታት ምውሃት ክህሉ ድሕሪ ዝርክብ እዚ ሓድሽ ናይ ምትሕጋዝ ሃዋህው ተፈጥረ በዛ ሓድሽ ናይ ምርዳእ መንፈስ ዝሓሸ ዝምድና ተመስረተ
1: ናዶ ኣብ ስራሕ እዩ እቲ ዝኣበየ ስራሕ ህዝባዊ ግንባር ዝገበሮ ሲ ናዶ እዩ ንሱ ሓደ ናዶ ኣብ ክረምሊን እዩ ደወልድና ስጊሩ ስለዚ ናዶ ንኩሉ ምስ ውድባት ኢትዮጵያ ዝነበረ ኣብ ዲፕሎማሲ ዝነበረ ኣብ ፖለቲካ ዝነበረ ኩሉ መንገዲ ትሒዝዎ እዩ ምስ ህዝባዊ ወያነ ርክብና ዳርጋ ዝሓትዩ እዩ ነይሩ ምስ ናዶ ምስ ህዝባዊ ወያነ ዝነበረ ዝምድና ኣብ ሓድሽ ደረጃ በፂሑ ተጀሚሩ ጥራሕ ዘይኮነስ ኣብ ሓድሽ መረዳእታ በፂሑ እዚ ፅቡቅ መረዳእታ እዩ ዝባ ጉንባር ከዓ ሓደ ነገር ከይተጋድየ ቀፃል ዝፈልጦ ዝነበረ ህዝባዊ ግንባር ሓንቲ ነገር ኣገዳሲ ክልተ ነገር ኣሎ ክልተ ገደስቲ ነገራት ኣለዋ ተሓንቲ ታሪክ እያ ተሓንቲ ከዓ ጂኦግራፊ እያ ነዚ ክልተ ዘይፈልጥቲ ኮይኑ ብዙሕ ክኸይድ ኣይክእል እዮ ስጉም ኣይክእል እዩ ብዓብኡ ከዓ እቲ ጌጋታት መመልሺ ይዳጋግም ሸለል ንድሕርካ ያዘን ክልተ እዚአን ፅቡቅ ጌርካ ዘይፍልጥካን ዓብ ነገር እዩ ዘምፅእ ናዶ ነዚ መረዳእታ እዚ ህዝባዊ ግንባርን ህዝባዊ ወያነን ክሰርሓሉ ኣኽኢልዎ ንኸውን እሱ ዝምድና ህዝባዊ ግንባር ወረ 7 በዚ ሓድሽ መንፈስ እዚ እሱ ዝምድና ክጅምሮ ፈቲኑ ፅቡቅ ምርዳእ ተገይሩ ኣብ መወዳእታ ከዓ ኣብ ምትሕጋዝ ክንሰገር ወሲና ናይ ናዶው ብዙሕ ንብረት ስለ ዝነበረ ህዝባዊ ወያነ ካብኡ ክንህቦም ንኽእል ሂብናዮም እቲ ሽዑ ዝነበረ ከዓ ናይ ከቢድ ብረት ተኸምናቶም ምፍታሕ ወርሒ 8 ኸውን ናይ 88 ሓደ ጉጅለ ናይ ከቢድ ብረት ከይዶም ክሕግዞም ሽዑ ኣበጊስና ወርሒ 8 መወዳእታስ ኣበጊስና ዘ ልዕሊ ኩሉ ግን ንህዝባዊ ወያነ ዝሓገዞም ናዶ ምስ ፈረሰ ናብ ኤርትራ ይመፅዩ ሳሳብ ክፍሎ ጦር ዳርጋ ዝበዝሓብ ትግራይ ይሰርሕ ነይሩ ሓንሳእ መፅእ ኸይድ ናይ ኣርበለት ክፍሎ ጦር ኣስራይ ክፍሎ ጦር እዚኦም ናዶ እንዳገበርና ካልናስ ዳርጋ ብ ትግራይ እዮም ነይሮም ወይ ብዓዲ ግራት ዘሎ ዝበዝሕ ከዓ ንኽሱም ሽረ ብነበረ ፅርግያ ውሑስ ንምግባር እዩ እንታይ ናዶ ምስ መፀሲ ካልእ ክመፅእ ክእል እዩ ዝብል ግምት ስለ ዝነበሮም ነዚ ኣፍ ደገ ናይ ፅርግያ ክኸፍትዎ ኣለዎም ካብ ወያነ ክፅርግዎ ነይሮም ህዝባዊ ወያነ ኣብኡ ብፍተቅ ምርብራብ እዩ ነይርዎም መወዳእታ ሽረ ይተርፍ ሽረ ኩሉ ሰራዊት ኣብኡ ተኣኪቡ ነይሩ መወዳእታ ዝማእከል ትግራይ እንዳትፅርገ ኣብ የካቲት ከዓ እቲ ዓብ ስራሕ ናይ ሽረ ተገይሩ
0: ድሕሪ 2 መዓልቲ ስርሒ ዱብቲ ብ19 ለካቲት 1989 በርጌድ 19 ናይ ክፍለ ሰራዊት 52 ምስ ኣጋር ከቢድ ብረትን ካብ መካናይዝድ ኣሃዱ ክፍለ ሰራዊት 74 ኣብ ሽረ እንዳ ስላሴ ዓስኪሩ ዝነበረ 604 ኮርኒ ብድምሳስ ምስ ወያነ ብምትሕብባር ኣብ ዝተኻየደ ወሳኒ ውግእ ብምስታፍ ሽረ ሓራ ወፅያ
2: ሽረ ከባቢ ዕለት 15 ወርሒ 2 ኣቢልና በፂሕናዮ ህዝባዊ ወያነ ሓርነት ትግራይ ፀኒሖምና ወያነ ማለት እዩ ሕጂ ምምጣእ ናህናን ተወሳኺ ደገፍ ናይ ኣፅዋር ናህናን ዝፅበ ነይሩ ትስርሒት ማለት እዩ እቲ ናህና ናይ ደገፍ ኣህዱ ከም ቢኤም ዝሓዘ ቲታንክታት ረሻሻት ድሕር ኢሉ ተበጊሱ ንሕና ግን ቀዲምና ኣቲና እቲ ጉዕዞና ከቢድ እዩ ነይሩ ናህና ምክንያቱ ልዕሊ 80 ማኪና እዩ ተፃዕነ ኢና ክልና
3: ሽረ መጀመርታ

ረኸድናሉ ኣብኡ ንሕና ኢና ተበጊስና ኣነ ብላታ ኢና ተበጊስና ብላታ ኮሚሳር ክፍለ ሰራዊትና እዩ ኣነ ከ ኣዛዝና እንዳ 73 ብርጌድ ኣነ ብላታ ንመጀመርታ ንመፅናዕቲ ኢልና ኢና ተበጊስና ሽረ እንዳ ስላሴ ቅድሚኡ ናይ ክልተ ቕነ ሰለስተ ቕነ ኮይናት ነይርዎም እዩ ህዝባዊ ወያነ ሓንተራይ ግን

0: ኣቕሙ ኣለና ቡምባ ናይ ታንክታት ዝብል ሂቦምና በተን ድሃብ ዝነበራና ታንኪ ብካልእን ካልእን ኣቴና ኣብስ ሽረ ናንዳ 52 በዓል እምቦቲቶ ዝሓዝዋ ምስ ዓፋን እዩ ነይሩ ለኒ ብሓንሳ መፅኦም ነይሮም ንሶም ብጎላጉል ተደይኮንካ በዚ ላዕሊ ጎቦ እዚ ክከዋፃና ይክእልን እዩ ምክንያቱ ዓቐብ ኣቴኻ ቅልቁል ተይብካ ከምዝኸውን ስለ ዝኽእል ብጎላጉል ምስ ታንክታትና ምእታዊ ሓይሽ ዝብል ስለ ዝወሰድና ማዕረ ማዕረ ተናኽና ታንክታት ካኣቱ ስለ ዝኽኣሉ ንሕና ከዓቲ ቢኤን ብፍላይ ንመጀመርታ ግዜ ኣብታ ናቶም መክዘንና የፅዋር ስለ ዳኣተወት ብኡን ንብኡን ክቃፀል ምስ ጀመረ ሻዕብያ ምምፃና ሽዕዮም ፈሊጦም
1: ሕጂ ኣቲ ስርሒት እቲ ናይ ክልቲኡ እህዛብ ተመራኪስካ ምኻት ኣብቲ ተራ ህዝቢ ኣዝዩ ፅቡቅ ፅልዋ ዝነበሮ እዩ ሕጂ እዚ 604 ኮር ኮይኑ ሲ 4 ፍለጦር እዩ ነይሩ ብርክት ዝበለ ዓቕሚ እዩ ነይርዎ ንኣብነት በቲ ንሕና ተሰለፍናሉ ጥራይሲ በቲ ናህና ወገን ንሞቶራይዝ ምንቅስቃሱን ዝመቸአ ስለ ዝኾነ ብጎልጎል ስለናኣቱ ነበርና 4ይ ክፍለጦር እዩ ኣብቲ ድፋዓት ፀኒሕና እቲ 4ይ ክፍለጦር 5 ብርጌድ ነይርዎ ሕጂ እዚ 2ሻለቃ ታንከኛ መድፈኛ ገለመለ እውን ሕጂ ትውግእ ምጀመርና ጠዋለ ካብ ውሽጢ ከተማ እውን ረዳት ዝመፁ ነይሮም እቲ ቀፃሊ ፀረ መጥቃዕቲ ይገበረልና ንሕና እውን ነጥቅዖ ንሱ ጥቃዓልና ከምኡ ኢልና ምስ ዋዓልና ኣብ መወዳእታ ዳርጋ 2 ታንኪ ብቢተን ምስ ኣንድድናሉ ህድማ ክገብር ጀሚሩ በቲ ማእኸላይ ብረት ጌርና ኢና ዳርጋ ዳርጋ ወዲእንያት መሬት ክበሃል ከሎ ብኤን ናህና ግን ብድሕሪት ኣዝዩ ዝሃስ ነይሩ ዳርጋ ነቲ ሰራዊቱ ሞራሉ ከም ትንከፍ ይገይርዎ ምክንያቱ ከምኡ ይተፀበዩን ከምኡ ዓይነት ቦምባ ክወጥቆም ትፅቤት ኣይነበሮምን እቲ ብኤም ናህና ውፅኢታዊ ዝኾነ ስታይ ነይርዎ ሽረ ሓራ ኮይና ድሕሪና ሽረ ከምዝናዶ ምስ ደምሰስና ሙሉእ ባርካ ናፃ ዝወፀ ትግራይ ወዲ እዩ ማለት እዩ ናብ ኢትዮጵያ ገፁ ንውሽጢ ገፁ ጠሚቱ ንሕና ከዓ ዕማምና ወዲእና ሕሪኡ ሽረ ከዓ መስተንክር ዓወት ተገይሩ ብሓቂ ክልቲኡ ህዝብታት መስዋእቲ ከፊሉ ንሕና ሕጂ ብጀካት ናይ ከቢድ ብረታ ህዱና እዚ በዓል ፀሃይ መኮንን ዝነበርዎ ክንደይ ስውኣት ሰንኩስታ ገብረልካ ይክእል ና ጣይሱ ስሳ ስውእ ነይሩ ናቶም ኣብ ግመት እቲኻ ከ ካሊእ እዩ ማለት እዩ
2: ቀፂሉ እውን ህዝባዊ ግንባር ብሓፈሻ መላእ ትግራይ ሓራ ንምውፃእ ክሳብ ደብረ ታቦር ኣብ ዝቐፀለ ውግእ ንጡፍ ተሳትፉ ኣካየደ
3: ሽረም ተተሓተ ፀላኣይ ካብ ዓዲግራት ዘሎ ኩሉ ከታት ብጀካብ ሽረ ውግእ ኣይነበረን ብሙሉእ ስጋዕ ወልድያ ዘለ ከባቢ ቶታሊ ገዲፍዎ ፀላእዩ
4: ድሓር መጥቃዕቲ ካንበይ ዝጅመር ንሕና ዘለና ማለት ካብ ከባቢ ኮሮም መጮው ኣላማጣ ቆቦ ሩቢት ንዕለውካ ዝብል ማለት እዩ ሕጂ እዚ ምስ ተገብረ ኩሉ ፀላእይ ተኣኪቡ መጥቃዕቲ ምስ ተገብረ ኣብ ቆቦ እከብ
5: ካብ መቀይ ሕጂ መጥቃዕቲ ክንገብር ተባሂሉ ገና መካናጅ ቅድሚ መካናጅ እዚ ካብ ማጮው ክሳብ ከባቢ ወልድያ ዘሎ
6: እቲ ዓብ ስጋኣ ዝፈጠረ ግን ክልተ ነገር እዩ ሓደ በዓሉ ስናይ ሽረ ምስኡ ንዓመት ምሉእ ከዓ ዝካየድ ዝነበረ ውግእ ማዕረ 70-80 ሽሕ ሰራዊት ምኩር ዝበሃል ዝነበረ ገ ኣብኡ ጠፊ እዩ ናይ ሽረ በይኑ ክትሪኦ ከለካ እዩ ንዑ ዓብ ዝገበሮ ግን ቅድሚኡ ሓደ መዓልቲ 2 መዓልቲ ናይ ዱብቲ ስራሕ እዩ እዚ ናይ ዱብቲ ስራሕ ምስቲ ናይ ሽረ ተደምሩ ተኸዳባት ክሳራታት ዓብ ስለ ዝነበረ ኣብ መወዳእታ ደርግ ኣብ ወርሒ 6 ንኩሉ ትግራይ ክጥፎ ወሲኑ መቐለ ገዲፉ ኣብ ከባቢ በዓል ጨርጨር ኣብኡታ ሽካሕዝ ጀሚሩ
4: ጨርጨር ምስኣሰና ብኣንፃር ግን ንሕና ክመፅእ ከለና ሻዕብያ ሲ ብጎልጎል ራያ መፅእ ኣሎ ታንክታት ንሕና ዘለዋና ኣግማል እየ ታንክታት የብለና ብከምዚ መልክዕ እዚ ካብ በዓል ምቑሮ መቐለ ከባቢ እዚ ዓዲ ቀይሕ ዓዲ ባል ኩሉ እዚ ገዲፎ እከባ በዓል ኣላማጣ ቆቦ ኮሮም ገልታት እከብ ማለት እዩ ተኣኪቡ

0: እዚ ድሓ ኣብ በሪኽ ምስ ወፃና ለይቲ ኩለን መካይን ክወርዛ ክሳሰር እየን ካብ ከባቢ ኮሮም ማይጨው ኣላማጣ ቆቦ ሩቢት ንላዕለውካ ዝብል ማለት እዩ ሕጂ እዚ ምስ ተገብረ ኩሉ ፀላእይ ተኣኪቡ መጥቃዕቲ ምስ ተገብረ ኣብ ቆቦ እክብ ድሕሪ ሽዑኡ እዚ በትን በትን ኢሎም ሽዑ መጥቃዕቲ ምስ ተገብረ ፀላእይ ሃዲ ማለት እዩ ፀላእይ ሃዲሙ ኣርክቦ ተባሂሉ ከርክቦ እውን ኣይከኣሉን ንበዓል ወልድያ ገፅኸ ወልድያ ምስ ከደሽ ሓቲ ኣኻኺብናን ካብ ኣለውካ ንምብራቁ ሓራ ዝበሃል ቦታ መሬት ናይ ዓፋር ነይሩ ዳርጋ ሕጂ ምስ ምብራ ተኣሳሲርዎ ምስ ናይ ወልድያ ተኣሳሲርዎ እሞዚ መጥቃዕቲ ወሰት ገልታ ተባሂሉ ምንቲ መፀ ሕጂ እዛ ብርጌድ ናይ ወዲ ሕፈሮም ዝመፅእ ምስ ኣኸ ቻይነ ዝመፅ ማለት እዩ
1: እቲ ጉዕዞ ምስ ወዲ ኤፍረም ኣነ ካብ ፋዕበት እየ ተበጊሸ ወዲ ኤፍረም ከዓ ጀነራል ስብሓት ኤፍረም ካብ ዓምር በቢ ተበግሹ ኣብ ዛራ ንራኸብ ተባሂልና ኣብ ዛራ ተራኺብና ካብ ዛራ ከዓ ተሰነይ ኣቲና ተሰነይ ደቂሽና ሓዲርና ንግሆ ንጉዕዞ ቢልና ጉዕዞ ለይቲ ሙሉእ ለይቲ ማይ ክሃርም ስለዝሓደረ ከቢድ ነይሩ እተን መኻይን ዳርጋ ልክዕ ከምዚ ክሳይ እንደ ኩዳ ነይረን ብዝኾነ ክመኣቱ ኣለና ስለ ዝበለና ግን ጉዕዞ ነብል ብኡ ኣቢልና ንሕና ድሕሪ ሳለስቲ ንተንቤን ንወፅእ ተንቤን ምስ ወፃና ጉባኤ ገይሮም ገለ ገይሮም ማለት እቲ ቅርፃዊ ክሳይ ሽዑ ይውድቡ ስለ ዝነበሩ ቁሩብ ግዜ ወስዱ ሓደ ሰሙን ክኸውን ኣብኡ ንገብር ብድኾነ ዕለት 27 ቆቦ ንኣቱ
2: እቲ ኣሃዱ ኣብ ሓልሓል እዩ ቆም ቦትኡ ካብኡ ብዙሕ ምንቅስቃስ ኣይገብር እኒሄ ምስትን ካልኦት ኣሃዱታት ዝነበረና ርክብ ከዓ ጥቡቕ ነይሩ ካብዚ ብምብጋስ ሰለስተ ግዜ እዚ ኣሃዱ ንኢትዮጵያ ወፍሪ ገይሩ ተቐዳማይ ኣብ ሽረ ካልኣይ ንወሎ ሳልሳይ ከዓ ንኣሶሳ ንሕና ካብ ረሀይ ተበጊስና ክንብገስ ከለና ሓንቲ ቦጠሎኒ ናይ ታንከኛ ነራትና ሓንቲ ቦጠሎኒ ናይ መጥፍዕ ሓንቲ ሓይሊ ከዓ ናይ ረሻሽ ፀረ ታንኪ ብረት እኳ እንተዘይነበረና ግን ንዕኡ ክሕዙ ዝኽእሉ ሰባት እውን ተማሊእና ነርና ካብቶም ሽዑኡ ምሳና ዝኸዱ ማእከልናት ቦጠሎኒ ናይ ታንከኛ ዘካርያስ ወዲ ኣበባ ናይ መጥፍዕ ሃብተ ምክኤል ወዲ 4 ናይ ረሻሽ ከዓ ሙሉጌታ ስቡእ ናይ ፀረ ታንኪ ከዓ ኮዚ ነይሩ ብርሃነ ገብረስላሰ ኮዚ ምሳና ኸይዱ ካብዚ ተበጊስና ምስ ከድና ብቐጥታ ንቆቦ ይነኣቲና ንሕና ኣብ ቆቦ ክልተ ሰሙን ዝኸውን ጠጠው ኢልና ምክንያቱ ካብዚ ዝተማልዓናዮ ፅዋራ ይነበረና ሽዑኡ እቲ መሪሕነት ናይ ወያኒ ምስ መሪሕነት ንሃና ተራድዩ ንሕና ዓቕሚ ሰብ እምበር ኣፅዋር ክንማላእ ኣይተሓበረናን ብዘይ ኣፅዋር ኢና ኸድና ብጀካቲ ንዓጥቆ እንተዘይኮይኑ እንተደኣ ናብኡ ኸድና እቲ ኣብኡ ዘሎ ኣፅዋር ጌርና ክንሰርሕ ምዃንና ይተሓቢሩና ብኡ መሰረትካ ኣብ ቆቦ ምስኣተና ሓደ ክልተ ሰሙን ዝኸውን ነዚ ንብሎ ዘለና ምድለዋት ጌርና እቲ ክንርከቦ ዝግባኣና ፅዋር ናይ ታንኪ ታንከኛ ተረኪቡ ናይ መጥፍዕ መጥፍዕ ናይ ረሻሽ ከዓ ረሻሽ ተረኪቡ ድሕሪኡ ከመይ ገይሩ ናብቲ ስራሕ ይወሃሃድ ካብ ዝብል መበገሲ እቲ ግንባር ብክልተ እዩ ነይሩ ሓደ ንወልድያ ዝኸይድ እቲ ሓደ ከዓ ንሃራ ገበያ ዝኸይድ
3: ኮሚሳር ቦጠሎኒ ምስ ተክለ ገረስ ገይር ኣችዶብ ሓደ ኢና ነርና ኣብ ታንከኛ ቦጠሎን ማለት እዩ ብ4ተ ሓይሊ ዝቆመት እያ ነራ እጅቲ ምብጋስና ካብ ግንባር ሓልሓል ስለ ዝነበርና ንዛራ ወሪድና ማካይን ተጓዒዝና ኢና ከይድና ንትግራይ ማለት እዩ ተኺልና ቆቦ ራእያ ኣላማጣ ጌርና ቆቦ ኣቦ ዝበሃል ቦታ ካብ ማዓስከር ሓደ ናይ ስደተኛት ማዓስከር ነይሩ ኣቦ ዝበሃል ቅድሚቲ ግንባር ምእታው እኳ ማለት እዩ ንወልድያ መጥቃዕቲ ከም ዘሎ ስለተሓበረ ምድላዋት ጌርና ወርሒ 9
4: እቲ መበገሲና ሓልሓል እዩ ካብ ሓልሓል ክሳብ ዛ ሃይቅ ዝበሃል ሲ 472 ኪሎ ሜትር ተጓዒዝና ጉዕዘና ብለይቲ ነይሩ ኣብ ዘይትፈልጦ መሬት ትግራይ ሕልክላክ ማዓታ ፀድፍ እዩ ነዚ ኩሉ ብሉፃት መጓዓዝያ ኣውቲሳ ስለ ዝነበረ ክሳብ ቆቦ ብፂሖምና ካብ ቆቦ እዮም ተመሪሶም ቶም መራሕቲ መካይ ናሃና ቆቦ ሮቢት ኩሉ ሓዳ ገይራቶ ፀኒሓትና እቲ ውግእ ኣብዩ ፀኒሕና ብዛ ናይ ጉብዮ ትበሃል

0: ቅድሚ ወልድያ እታ ሃይቅ ኣልውሃ ምላሽ ዝብልኣ ኣብኡ ናይ ዳርጋ 2ልተ ወርሒ ናይ ንርብራ ውግእ ክገብሩ ፀኒሖምና
1: ትኩነታት ዝምድና ናይ ወያነ ናና ምስተመሓየሸ ድሓር ኣብቲ ስርሒት ፋና ሂወደግ ዝበሃል ኣብይ ናይ ተኻፊልና እዚ ከዓ ካብ ጨርጨር ካብዚ ቆቦ ማይጨው ዝበሃል ንውሽጢ ደፊእካ ንኒው ንምኻድ ማለት እዩ ኣብኡ ሕጂ ንሕና ካብ ዛራ ገሌና ተበጊስና ገሌና ካብ ታሽሙ ተበጊስና ዕለት 15 ወርሒ 9 ቆቦኣቲና ሕጂ ኣብዚ ሰለስተ ሓይሊ ታንከኛ 2ልተ ሓይሊ መዳፍእ ሓንቲ ሓይሊ ፀረ ነፈርቲ ነረናና ኣብኡ ሕጂ ናይ ኮማንዶ በጠሎን ናይ በዓል ወደበረውን ፀኒሕናና
2: ህዝባ ወያነ ሓርነት ትግራይ ንበዓል ኣላማጣይ ግዝግዝ ስለዝነበሩ ፀላኢ ብናይ ወገን ብበዓል ሰንዓፈ መፅኦ ካልእ ስጋኣት ከይፈጠር ተባሂሉ ብዓል ትግራት ጌርና ንፋፂ ደይብና ኣብ ፋፂ ንዓሪድና የርና ሓይሊ በይና ማለት እዩ ቅድሚቲ ሙሉእ ኣህድና ኣብኡን ሓንቲ ናይ ወገን ኣህዱ ሓንቲ በጠለኒ እንዳ 16 ይመስለኒ ምሳና ኣብ ፀኒሓትና ኣብኡ ኣሲርና ንቅፅል ነርና ብድሕሪኡ ምሳይ መሳርሕተይ ሬተና ኮረኔል ሓጎስ ተኸላይ ነሩ ምሳይ ካልኣየ ማለት እዩ ኣብዚ ጉዕዞ እዚ ድፋዕና ሒዝና ምስን ናይ ወገን ኣህዶታት ና የማና ፀጋምና ነበረ ኣብቲ ክሳድ ነፋፂ እዚ 23 ዓጢቕና ከም ሜዳ ሒዝና ዝኸና ኣፅዋራት ነርና ናና ኣፅዋሪ ነይሩ ኣባሪድና ክንከባተል ድሕሪ ምፅናሕ ድሕሪ 3ለስተ ሰሙን ገለ ቢሉ ሽዑ ብኡ ዝተፈፀመ ብፍፃሜ ኣይነበረን ፀላይ ኣይወፈረን ትጉዕዞ ናይ ወያነ እውን ፅቡቅ ግስግስ ነይሩ ካብኡ ተሃድና ናብ ዓዲግራት ድመፅ ካብ ሓልሓል ማለት እዩ ናብ ዓዲግራት ወሪድና ምስ ኣሃድና ተሓዊስና ማለት እዩ
3: 27 ንቆቦ ንኣቱ ቆቦ ክንኣትዎ ከለና ቅድሚ ንዓቶም ምርካብና ንወዲ በርሀ ናይ ኮማንዶ ንረኽቦ እሞ መጥቃዕቲ ዳ ፅባሕ ኛ ክንጅምር ይብለና ኣበይ ለ ንዓና ምስ ኩሉ ንዓ ተብተባ ኣቢሎም ኣምፂኦምና ስከ ሜዳ ክጀምሩ ንኖ ጀምሩ ኢሎምና ንሕና ቢተን ፋሉእ እዚ ግራድ ዶሽካ ሒና ንብል ኣለና ፅባሕ ፅባሕ ወ ንሕና ሕጂ ሓንቲ ክንገበር ኣይንኽእል ኢና ምክንያቱ ምስኦም ኣይተራኽብናን ደሓዝናይ ኣፅዋራት ከዓ የለን እቲ ፀውራት ክንወስሎ ሓሰብና ሲ ካብኣቶም እዩ ብከምዚ እታ መጥቃዕቲ ይጅምርዋ ብዝኾነ ኣነ ምስ ወዲ በርሀ ኣብቲ ጎቦታት ወፅእ እታ ቆቦ ትበሃል ይውድእዋ ክውድዋ ከለዉ ማለት ኣብኡ ብዙሕ ክሰራ ነይሩ መወዳእታ ሓየሉውን ዑስማን ንመፁና እሞ ቦታኹም ኣብዛ ናይ እንዳ ሓይሊ ኤትሪክ ዝነበረት ኣብኣተዉ ንሕና ጉዳይና ሕጂ ክስታይ ንታንክታትን ገለን ከነውፅኢና ገለ ይብሉ ሕራ ኢልና ካብቲ ዝነበርናዮ ቦታ ናብዛ ሓይልና ሓይሊ ኤሌትሪክ ዝነበረት ማያ ኣለዋ ኤሌትሪክ ኣለዋ ኣብኣናኣቱ እታ ኤሌትሪክ ግን ተባላሽያ ስለ ዝኾነት ነቲ ዓዲ ኣይትዕድለን እያ ነራ ኣብዚ ቶም ጋራጅና በዓል ወዲ 4 በዓል ፍፁምን መፂኦም እሞ ነዛ ጀነሬተር ሲ ክንዕርያ ክንፍትና ዶ ብሉኒ ዋ ክትዕርዋ ትኸዲኹም ብሎም ኣነ ብገዛ ርእሰ ክዕርዋ ዝብለ እምነት ኣይነብረን ግን ይፈትንዋ ስ ይብሎም ኣብ ውሽጢ ሓፂር እዋን ኩሉ ጉልታ ክስታይ ገይሮም የተስእዋ እታ ዓዲ ብርሃን ንረክብ ዋላ ማይ ከማ ንረክብ ንሕና ከዓ ምስኦም ከም ድሌትና ማይ ንረክብ ከም ድሌትና ኤሌትሪክ ንክረክብ
4: ኣብዚ ሕጂ ኣብቲ ቆቦ ምስ መፃና ወያነ ኣብኡ ከቢድ ውግእ ኣካይዶም እቲ ዝነበርናዮ ወይ ዝኣተናዮ ናይ ቆቦ ቦታ ብሬሳ ይረአን እዩ ነይሩ ብመሰረት ተረዳእሉ መሪሕነት ኣፅዋርና ተረኪብና ስራሕ ክጅምር ኣለዎ ተባሂሉ ስራሕ ተጀሚሩ ብወልድያ ገለ ክፋልቲ ገለ ክፋልና ከዓ በዚ ንብሎ ዘለና መወዳእታ ስራሕ ተጀሚሩ ሽዑኡ ብቀረባ ነቲ ኩነታት ዝኣልየና ወይ ተዓባበረና ዝነበረ ናይ ኮማንዶ ኣሃዱ እዚ ዓንደ ብርሃን ወዲ በርሀ ንሱ እዩ ነይሩ ሽዑ ብቀረባ ናይ ቀረባ ርክብ ዝነበሮ ምስ ወያነ ይኹን ዋላ ምስቲ መሪሕነት ብመንገዲ እቲ ንዓና እውን ነቲ ኩነታት ክንፈልጥ ነቲ ከባቢ ክንርዳእ ዝሓገዘና ወዲ በርሀ እዩ ምስኡ ዝነበሩ ማእከል

0: ሰናት ሓይሊ ነይሮም በዓል ሳምሶም እዮ ማለ ፅዉእ ኣብርሃለ ዝብሉ ከኣሎ ሕጂ ፃዕዳ ኣብዚ ሓለዋ ቤት ፅሕፈት ፕረሲደንት ዘሎ እዚኦም እዮም ከም ማእከልነት ሓይሊ ኮይኖም ነቲ ኩነታት ዘዋሃዱና ነይሮም።
1: ናይ ኣትላንታ ስምምዕ ሽዑ ኣብ ወሎ ከለና ኢኑ ወረት ሸዓት እዚ ናይ ጂሚ ካርተር ናይ ርክብ ገለ ዝግበረሉ ነበረ ኣብኡ ከለና ኢና ንሰምዖ ነርና ምደላወትና ኣብ ሕጂ ወርሕን ገለን ጌርና ታንክታት ካብ ፀላዩ ዝማረኸን ካልእ ካልእ ኣፅዋር ታንክኛ ስለ ዘይነበሮም ወያነብቲ ግዜቲ ንሕና ሕጃ ንሰለስተ ሓይሊ ሒዘ ካብ ሓልሓል ተበጊሶ ማለት እዩ 73 ብርጌሲ ሓደ መድፍዕ በጠሎኒ በጠሎኒ ታንከኛ በጠሎኒ ከዓ ረሻሽና ከይድና ተን ታንክታት ከዓ ጋራጅና ከዓ ምሳና ከይዶም ነሮም ሓደ ጉጅለ ጋራጅ በዓል ወዲ 4 ዘለዎ ጋራጅ ነይሮም በዓል ክብሪ ኣብክማ ነሮም ካልኦት በዓል ወዲ ዛግር ብዙሓት እታ ጉጅለ ጋራጅ ሲ ምሳና እያ ከይዳ ኩሉ ግዜ መካይቲ እያ ምስ ታንከኛ ታንክታት ኣብኡ ተረኪብና ከም ሓድሽ ዕርዮም ኣብ ምፅፋፍ ከለና ሕጂ ፀላእ ፈሊጡ ኣብቲ ኣቦ ዝበልኩካ ቦታ ካብቲ ግንባር ድሕሪ ኢሉ እዩ ኣብኡ ከለና እናተዳለና ከለን ስለያታት ዋፍር ስለ ዝነበረ ደርጊ ብነፈርትን ገለመለን ክስታይ ገይሩና ከይተ መጥቃዕቲ ከይጀመርና ኣብ ሬድዮ እውን ሰምዖ ነርና ኣጋጣሚ ድምፂ ኣሜሪካ ሓደ መካናይዝ ብሪጌድ ወሎ ክፍለ ሃገር ገብተዋል ኣብ ወሎ ኣትዩሎ ናይ ሻዕብያ ዝብል እውን ብረድዮ ሰሚዒናዮ ረድዮ ናይ ድምፂ ኣሜሪካ
2: እሞ ንሕናስ ዘን ታንክታት ማረኽናያን ካብ ቆቦ ንመቐለ ክንወስደን ደሊናሲ እቶም ናህና ፈቲኖሞን ክልተ ታንክ ልዲፎሞን ስለዚ ሕጂ እዚ ናትኩም ኣሃዱሲ ነዘን ታንክታትና ዳዕራ ዕሪኹም ኣውፅእዎን ይብሉና ንሕናስ ደቢ ንዓኻትኩም ንሕጋዚና መፂና ዘለና ዝትብሎ ዘለኹም ከዓ ኣቐዲምኩም ኮና ክትሕብሩና ነርኩም ስለዚ ሕጂ ንሕና ነቶም ጋራጅ ከይድኩም ነዘን ታንክታት ዳዕራ ዕሪኹም ኣውቲስታት ከዓ እዞም ናህና መፂኦም ዘለዉ ሒዞምን ይውፅኡ እዩ ተባሂልና ክስታይ ንገብር ማለት ከም ሕቶ ከዓ እሞ ንሕናሲ እዚ ኣሃዱ ከቢድ ቤት ንብሎሲ ዋላ ሓንቲ ፍልጠት የብሉን ክትምህረልና ከም ዕላማ ከዓ እትመኸዲና ከዓኒ እቲ ወተሃደራ ውስታይ ሓገዝ ክንሕግዞም እቲ ናይ ትምህርቲ ናይ ገለ ከዓ ፍልጠትና ከነሳትፎም ምክንያቱ ንሕናስ ብሓባር ንሓደ ፀላ ኢና ንሃርን ዘለና እንተ ደኣ ምሂርናዮም ከዓ ዝያ ማዕነት ተጀሮም ስን ኩሉ ረብሓ እዩ ብከምኡ መሰረት ሙሕራይ ኣምፅዎም ተምሃሮ ንብሎም 35 ናይ ታንከኛ 40 ናይ መዳፍዕ 45 ከዓ ናይ ተረሻሽ ገብሩ ኣምፅኦም እዚኦም መሃርዎም ንብሉና
3: ቆቦ ምስኣተና ከቢድ ኩናት እዮም ኣካይዶም ኮማንዶ ኣብኡ ከም ዝነበሩ ኣብቲ ውግእ ተሳቲፎም ከም ዝነበሩ ፈሊጥና ማለት እዩ ስለዚ ኣብ ቆቦ ኣብቲ ኣዋሬ ዝበሃል ቦታ ነይሮም ኣብኡ ከም ማዓስከር ሒዝና ማለት እዩ ኣብኡ ከምቲ ክትምህሩልና ኣለኹም ኣለኩም ስለ ዝበሉ ሓይሎምን ጀበን ኣኼባ ገይሮምልና ኣብቲ ኣኼባ ሕጂ ዝኾነ ኣፅዋር ከም ዘይፈልጡ ክንምህሮም ከም ዘለና ካርታውን ከም ዘይፈልጡ ክንምህሮም ከም ዘለና ኣብኡ ይግለፅ ማለት እዩ ብዝኾነ እቲ ሜካኒዝም ናይ ኣፅዋር መድፍዕ ታንኪ ረሻሽ መምሃራን ተመዲቦም ብስሩዕ ትምህርቲ ተጀሚሩ ኣነ ከዓ እታ ናይ ካርታ መደብ ሒዘ ኣብ ኣበረ ማለት እዩ ኣብኡ ትምህርቲ ጀሚርና ንበዓልቲ 7 ሰዓት ይመሃሩ ነይሮም ካርታ ንጎ 8 ንኣቱ ፋደስ ንፍደስ ሰዓት 3 ጀሚርና ስካብ ሰዓት 6
4: ትምህርቲ መሃሩልና ኢሎምና ሞንታይ ክንምህረልኩም ታንኪ ምዝዋር ታንክን መምራሕ ታንክን መዳፍዕ ናይ ታንክን ካልእ 122 ከዓ

Cut.

ካብዚ ካብ መሰናድኦ መደብ ዋልታ ዝዓዘን ዝኸበረን ሰላምትና ኣብ ዘለኹም ይብፃሕ። ከመይ ቀኒኹም ዝኸበርኩም ተኸተልቲ መደብና እምበኣር ከስ ናይ ሎሚ ትሕሶታትና ሒዝና ንኣስታት 4 ደቓይቕ ምሳኹም ክፀንሕ ኣብ መስመር ኣሎና። ክሳብ መወዳእታ መደብና ምሳና ሓቢርኩም ክፀንሑ ብክብሪ ንዕድም። ሰናይ ምክትታል ፈለማ ተሰሪዑ ዘሎ ትሕዝቶ መደብና ኣብ እዚ ማእከል ብዛዕባ ዝሰላሰል ዘሎ ሰፊሕ ናይ ህንፃ ዕዮ ዝምልከት ዝተላለወ መደብ ይካውን። ደጊምና ምክትታልኩም ብክብሪ ንዕድም።

ኣብዚ ዘለናዮ እዋን ሓይልታት ምክልኻል ኤርትራ ኩለንትና ዋዓቕሙ ንምዕባይ ኣበየ እዋኑ ብዘሰላስሎም ዘለዎ ዝተፈላለዩ ንጥፈታት ኣብ ኩሉ መድያት ዕቤት ሃገር ድሙቕ ኣሰር ኣብ ምግዳፍ እዩ ዝርከብ። ሰራዊት ኤርትራ ድልድሉን ዕውትን ዋሕስ ሃገር እዩ። ነዛ ምድሪ ናብ ቀጠልያ ንምቕያር ኣብ ልምዓታዊ መደባት ዘለዎ እጃም ብቐሊሉ ዘይትመን እናኾነ ይኸይድ ኣሎ። ኣበየ ኩርናዓት ኤርትራ ዝዓሞም ህንፃውያን ስራሓት ብጉልሕ ይ

0: ረአዩ ኣለው። እቲ ኣብ ምሕጋዝ ስድራ ቤታትን ኮማትን ብሓፈሻ ድማ ኣብ ህዝቢ ዝገብሮ ዘሎ ካብ ድሌትን ሓልዮትን ዝነቐለ ተበግሶ ሰብኣውነቱን ሕልናዊ ሓላፍነቱን ዘንጸባረቕ እዩ። ሳላዚ ተበግሶን ዘይሕለል ጻዕርን ኣባላት ሓይልታት ምክልኻል ኣብ ሓያሎ ዓድታት ኤርትራ ዲጋታት ተሃኒጹ ነበርተን ድማ ማይ ክዕቅቡን መሬቶም ከልምዑን ክኢሎም ኣለው። ኣብ ምግራብ ብዘሳልጦ ዓብዪ ዕዮ ድማ ዕርቃኑ ዝወፀ ምድሪ ድሮ ህይወት መሊሱ ኣብ መትልሙዕ መጻኢ የመልክት ከም ዘሎ ጋህድ እናኾነ ይመጽእ ኣሎ።
1: ቅድሚ ናብዚ ቦታ እዚ ምምጻእ ናብ ዝተፈላለየ ቦታ ኢና ነርና። ቅድም በዚ ግንባር ክሳድ ዒቃ ነርና። ድሕሪ ናብዚ ቢልና ምስቲ ህሉ ኩነታት ዝነበረ ድሕሪ ናብ ህሉ ሰላም ስለ ዝኾነ ሃገርና ከዓኒ ቅድም ናብ ምክልኻል ሃገር ፀኒሕና ሕጂ ኸ ናብቲ ህንፀት ሃገር ስለ ዝተበገስና ኸዓ ኣብዚ ንኸ ግዜ ብዚ ከባቢ ሰገነይቲ ፀኒሕና ኣብ ሰገነይቲ ፀኒሕና እውን ኮፋ ይበልናን ኣብ ናይ ልምዓት ናይ ኣታክልትን ገለ ምስተናኡ ዘለዎ ዓድታት እንዳነጠፍና ብተዋህበና ቦታታት ንኣታክልቲ ቀላሚጦስ ይኹን ንካልእ ወዳ ጉዲ ክነዳሉ ፀኒሕና።
2: ቅድሚ እዚ ምፅናሕና ምምፃእና ኣብ ከባቢ ሰገነይቲ ኢና ነርና። ዋላኡ ውን እቲ ብምክንያት 20 ሰነ እቲ ማእቶት ሳይቋረፅናየን ብጀካ እቲ ማእቶት እቲ ቀፃሊ ዝካየድ ወታደራዊ ተዕሊም ኣሎ ስልጠናታት ኣሎ እዚ እውን ኣካል ናይቲ ሰራዊት ስለ ዝኾነ ንኢና ክነካይድ ፀኒሕና። ኣብዚ መፂና ከዓኒ መቐፀልታ ናይቲ ክነካይዶ ፀናሕና ተዕሊምን ስልጠናን ነዚ ሃገራዊ ዕማም ንምስላጥ ከዓኒ በቲ መንግስቲ ዝሃበና ዕማም ኢና ንኸይድ ዘለና።
3: በዚ ዓዲ ባዕኸል ዝበሃል ቦታ በዚ ከባቢ ሰገነይቲ ነርና ንዞባ ሰገነይቲ ናና ሕጂ ተዋሂብና ነበርና ዓዶ ብዕር ዝበሃል ዓዲ ንተክል ነርና ቀላሚጦሳት ኣብኡ ንሰርሕ ነርና ዳርጋ ወርሒ ሙሉእ ገለን ሰሪሕና ናብኡ ቦታ
4: ብፅዑቕ ምስቲ ህዝቢ ተሓጋጊዝና ኣብ ንኡስ ዞባታት ኣብ ንኡስ ዞባ ሰገነይቲ ምሕዳራት ከባቢ ማዕረባን ዓዲ ቀይሕን ዝበሃሉ ልዕሊ 6 ዓድታት ልዕሊ 12 ጎዳጉዲ ዝርከቦ ዛላታት ክንሰርሕ ቀኒና። ኣብዚ ስራሕ እዚ ቀዳምነት ስለ ዝተዋሃቦ ከዓ ካልኦት ኣህታት ናይ ዝኽፍለ ሰራዊትና ነቲ ተኽሊ ምትካል ወይ ፈልስታት ምትካል ይቕፅሎ ኣለዋ። ንሕና ከዓ ነቲ ጎዳጉዲ ኣሳሊጥና ናብዚ ናይ ዝስራሕ ናይ ዝማዓስከር መፂና ኣለና። ልዕሊ 6,000 ሜትሮ ዛላን 12,000 ዝኸውን ከዓ ናይ ጎዳጉዲ ናይ ፈልሲ ኣብኡ ቀሪብና ኣለና ማለት እዩ።
0: ሓደ ኣብነት ናይቲ ሓይልታት ምክልኻል ኤርትራ ዘሰላስሎ ሃገራውን ሕልናውን ኣበርክቶ እምበኣር ኣብዚ ኣካል ሓይልታት ምክልኻል ኤርትራ ዝኾነ እዚ ማእከል ክረአ ይከኣል እዩ። እዚ ሓይሊ እዚ ኣብ ሓለዋን ምኽባር ፀጥታን ኣሎ ንዕቤት ናይዚ ሃገር ኣብ ዝካየዱ ዕማማት እውን ከምኡ ካብቲ ብቕዓቱ ዝያዳ ንምድላል ዝገብሮ ምድብ ወታደራዊ ተዕሊምን ትምህርትን ኣይብኾረን። ኣብ ርእስ እዚ ኣብ ማዓስከራት ኣብ በረኻታት ይኹን ከተማታት ኮታ ኣብ ኩልቲ ተዘርጊሑ ዘሎ ኣከባቢ ጽዑቕ ዝኾነ ናይ ህንፃን ልምዓትን ስራሓት ኣብ ምፍጻም እዩ ዝርከብ። ሕጂ እውን ብዝሰፍሐ ዝርግሐ ኣብ ህንፃውን ልምዓታውን ዕማማት ተጸሚዱ ይርከብ።
2: ዓሚምናዮ ዘለና ኩሉ እቲ ትሕቲ ቅርፂ ናይዚ ዝተዋሃበና በዚ ናይ ሸቓቓት ናይ ረሳሕ ፈሳሲ ማለት እዩ በዚ ዓሚምና በዚ ከዓኒ ተወሳኺ ናይ ፅሩይ ማይ መጠራቐሚ ናይቲ ናይዚ ንሪኦ ዘለና ህንፃ ምስኡ ተዋሂብና ሕጂ እቲ ወዲእና ሕጂ ከዓ ናብዚ ኣብዚ ላዕሊ ላትና ትስራሕ ናብኡ ኢና ክንቅፅል ትስራሕ ከዓ ናይ ብሓቂ ድሌት ዘለዎ ስለ ዝኾነ ሰራዊት ናይ ብሓቂ ዝምስገኒ እቲ ስራሕ ክግለፅ ከሎ
5: እዚ ክንጅምሮ ከለና ፍላይ እዚ ናይ ካልኣይ እብረ ስራሓት ክንጅምሮ ከለና እዚ ናይ ሴፕቲክ ታንክን እዚ ናይ ወተር ሪዘርቨር ንብሎ ወይ ከዓ ናይ ፅሩይ ማይ ባስካ ክንሰርሖ ከለና ክፍለ ሰራዊት 36 ክፍለ ሰራዊት 53 እዮም መፂሙና ማለት እዩ። እዚ ክፍለ ሰራዊት እዚ ናይ 3 ወርሒ ስራሓት ኢልና ዝሃብናዮም ኣብ ውሽጢ ወርሒ እዮም ወዲኦም ሕጂ ብብቕዓቶም እንተዳ መፂኻ በቲ ትጉህነቶም እንተዳ መፂኻ ናይ ባሓክ ትደለዎም ፀዓት ክትሪኦ ከለካ ኣብ ሓፂር እዋን ነዚ ዓይነት ስራሓት ክሰርሓልካ ዝኽእል ዝኾነ ኣካል ክህሉ ይክእልኒ ማለት እዩ። እዚ ክፍለ ሰራዊት እዚ ክልቲን ክፍለ ሰራዊት ማለት እዩ ብሓፈሽበት ናይ 36 ክፍለ ሰራዊት ትናታ ወዲያ ወፂ ያላን ግዜ እዩ ማለት እዩ። ናይ 53 ክፍለ ሰራዊት ግን ትናቶም ዝነበረ መደብ ሰፊሕ ስለዝኾነ የውፅሉ ኣለዎ ማለት እዩ። ስለዚ ኣብዚ ክሳብ ሕጂ ተገይሩ ዘሎ ስራሓት ዓበይቲ ስራሓት ተዓሚሞም ኣለው ወይ ከዓ ተሰሪሖም ኣለው ንክእል ኢና ማለት እዩ።
1: ኣብዚ ሕጂ ህንፃ ኢና ሃንፅ ዘለና ማለት እዩ ኣብ ኣይትሎ ዚ ዝስራሕ ገዛውቲ ንዑ ኢና መሰረት ተዋሂብና ዘሎ መስርሕ ንመዓልቲ 7 ሰዓት እንዳሰራሕና ኣብዚ ዳርጋ ናይ ሰሙኒ ሓደ ሰሙኒ ፈረቓን ይናገርና ዘለና
4: እዚ ንሰርሖ ዘለና ማእቶት ከምቲ ኩሉ ሓይልታት ምክልኻል ኤርትራ ኣብ ልምዓትን

0: ድምፅን ተዋፊርዎ ዘሎ ኣህድና እውን ከም ኣካል ናይ እዚ ማእከል ኮይኑ ኣብዚ ከባቢ ናይ ንእዞባ ደቂ ኣምሓረ ክትዕዘብዎ ከም ዝውዓልኩ እዚ እውን ናቱ መቐፀልታ ኮይኑ ቅድም ኢልና ኣብ ፅዑቕ ናይ ልምዓት ናይ ምዝላይን ምግራብን ንጥፈታት ከነካይድ ፀኒሕና ሕጂ ከዓ ኣብዚ ማዓስከር ንኣሕዳር ቤት ትምህርቲ ዝኸውን ኣብያተ ትምህርትን መንበሪ ተምሃሮ ንሃንፅ ኣለና ማለት እዩ። ዓበይቲ ሃንገራት ድሮ ሰሪትና ኣፋሪቕና እዮም። ከምዚ ብዓይንኹም ክትሪእዎ ዝውዓልኩም ገሊኡ ከዓ ንቕፅሎ ኣለና። ስለዚ እቲ ስራሕ ከዓ ብፅቡቕ ይቕፅል ኣሎ።
1: ቅድሚ ሕጂ ኣብዚ ፍርያለ ነርና ሕጂ ከዓ ኣብዚ በዓጥ ንቐብል እዚ እሶም ዓበይቲ እማን ክስከም ከለዉ ንሕና ከዓ ዓቕምና እዚ ንእስንእስ ዝበለየ እማን እንዳቐበልና ክሳብ ሕጂ ምስም ኢዱን ጓንቱም ኮይና ንከይድ ኣለና። እቲ ግዜ ናይ ስራሕ እኮ ብዓብኡ ተገሊፁ እዩ። ኣብ መዓልቲ 8 ሰዓታት ና ስራሕኻ 6 መዓልቲ ክስራሕ ትግባእ ሰንበት ከላይ እንዳሓወስካ ወላ ሰንበት እውን ከምኡ ክሳብ ሰዓት 1 ክሳብ ሰዓት 2 ንሰርሓሉ ግዜስ ኣሎ።
2: ኣብ ዝተፈላለየ ስራሕ ንሰርሕ ማለት ኣብዚ ሕጂ ንሰርሖ ዘለና ባስካ ሽቃቃት እዚ ከዓ መፃረይ ናይ ማይ መቶረታ ድቕመጣሉ ዲናሞ ንትከሎ ናይ ዲናሞ ክንተክል ኢና ንዕኡ መፃረይ ዝስራሕ ዘሎ እታ መፃረይ ጀነተራዊ ክትክል እያ ኣብ ላዕሊ ከዓ ዲናሞ ኮፍ ክብላ እዮም ኣብ ላዕሊ

0: እዚ ኣሃዱ ኣብ ሰፊሕ ክፋል ሃገር ተዘርጊሑ ዲጋታት ኣብ ምስራሕ ምብሕጓግ ሓመድ ኣብ ምክልኻል ዓብዪ ግደ ዝገበረ ከትርን ዛላን ኣብ ምድላው ወዳው ጉዲ ኣብ ምፍጣርን ፈልሲ ኣብ ምትካልን ካልእን ንህዝብን ሃገርን ኣብ ዘርብሕ ሓያሎ መዳያት ህይወት ዓብዪ እጃም ኣበርኪትሎ ገና ድማ ናህሪ ናይ ዝሰናይ ተበግሶ መመሊሱ ወሲኹ እምበር ኣይጎደለን።
1: ሕጂ ብሓፈሻዊ ስራሕ ዘሎ እቲ ናይ ፊኒሽን ንብሎ ንጥፈታት እዩ ናይ መወዳእታ ስራሓት ኢና ንሰርሐ ዘለና። ኣብቲ ናይ ፊኒሽን ንሰርሖ ዘለና ስራሓት ከዓ ናይ ሕብሪ ጀሚርና ካብ ሕብሪ ከዓ ናብ ማቴኔላ ናይ ውሽጥን ናይ ደገን ማለት እዩ ስራሓት ክንሰርሕ ፀኒሕና ማለት እዩ። ብዓብዩ ከዓ እቲ ናይ ድራብሊኮ ስራሓት ናይ ረሳሕን ናይ ፅሩይ ማይን ስራሓት ክንሰርሕ ፀኒሕና ማለት እዩ።
2: ሕጂ ንሰርሖ ዘለና ከዓ እዚ ንትሪኦም ዘለካ መፃረይ ናይ ማይ እያ መፃራይ ናይ ማይ ፍርምር ብድሕሪ እውን ኣላትና ትቕፅላላ ሕዚ ፕላስ ዋን ፕላስ ቱ እያ ክስራሕ እዚኣ ናብኣ ክንቅፅል ኣለና ሕዚ
3: ልዕሊ ኩሉ ግን እቲ ድሌትን ተወፋይነትን ናይ ሰራዊት ብጣዕሚ ናይ ብሓቂ ዘሐጉሰካ። ስለዚ እዚ ከዓ እቲ ድሌትን ወንን ስለ ዘሎ እዩ ከዓኒ ኣብ ሓፂር ግዜ ክንዲዚ ስራሕ ክንሓምም ክኢልና ዘለና ማለት እዩ።
4: ኣብ ላዕሊ ከምዚ ዝረአኹሞ 40 ሜትሮ ብሓሙሽተ ሰንጣቂሲ ዳርጋ 96.5 ሜትሮ ተዛዚሙ ተወዲእ ሎ ብልኮት ካ ድሉ ኮይኑ ሎ ማለት እዩ። እዚ ከ ከምዚ ትሪኦ ከ 36 ሜትሮ ብሓሙሽተ ፈረቃን ከ 4 ክላስ ብ9 ተቢሎ ከ በዘይ ሓሙሸይት ላተን ኤል ነጀገፃ ተቢላ ዘላ ብከምዚ እዩ ተዳሊ ዘሎ። ነዚ ከ ዳርጋ ምዝዛሚ እዩ ሕጂ
1: ናይ ዝተፈላለዩ ናይ ሰብቲክ ታንክ ናይ ፅሩይ ማይ ባስካታት እውን ብዓብዩ ዚ ናይ ምክልኻል ማለት እዩ። እዚ ማእከል ዝስራሕ ዘሎ ስራሓት ዓበይቲ ስራሓት ሰሪሕና ኣለና ማለት እዩ።
0: ሓይልታት እዚ ማእከል ምስ ሃገራዊ ሸቶታት ምስናይ ዝሓንፀፆ ናይ ቀረባን ርሑቆን ዕማማት ክውን ንምግባር ብውሽጣዊ ዓቕሚ ዘፍረዮምን ብተሞክሮ ዝበሰሉን ሞያውያኑ ሕመረት ናይ ግስጋስኡ ኮይኖም ኣለዉ።
2: እዚኦም ሞያውያን ወታደራት እዮም። ወታደር እዩ ወታደር ኩሉ ሰራዊት ሞያዊ ናይ ህንፃ ታሽሚ ይኮነን ኩሉ ወታደር እዩ። ኣብቲ ምክልኻል ፀኒሑ ተብሎ እዩ ናብ ድላይ ዳኣቱ ኣብቲ ምክልኻል ኣብ ምውጋእ ፀኒሕዩ ተደሊኻ ብህንፃ ትእትዎ ተደሊኻ ኣብ ልምዓት ትእትዎ እዚ ሰራዊት እዚ ናብ ድመራሕካዮ ኣብ ድመራሕካዮ ኣብ ዳእ ዘስካየድ ሰራሕ ሰራዊት እዩ።
3: እዚ ሰራዊት እዚ ናይ ብሓቂ ክነግረካሲ ዳርጋ ኩሉ ሃዊ ምሕደር ኣብኡ ኣሎ እቲ ፎርሞን ኣብኡ ኣሎ እቲ ነዳቃይ ኣብኡ ኣሎ እቲ ተነኮ ካርም ዝኽእል ኣብኡ ኣሎ ኩሉ ነገር እዩ እዚ ኣብዚ

0: ሰራዊት ዘሎ ነዚ ዝመርሐት ብጀካታ ቅርፂ ጥራዮም ዝውና እምበሪ እቲ ካልእ በዓልና ኢና ነካይዶ ሓበሬታ ያ መሬት ከመይ ክትግበርከም ዘለዎ እቲ ፕላን ንሶም እቲ ፎርሞናት ኣለዉ ይህቡና ቶም ኢንጂነራት እቲ ካልእ ግን በዓልና ኢና ነካይዶ ኣለውና ናይ ውሽጥና ፎርሞን ኣለና ናይ ውሽጥና ነዳቕቶ ኣለውና ናይ ውሽጥና ከዓኒ ተነኮ ዝሃርሙ ዋላ ድራብሊኮ ዝገብሩ ኩሉ ነገር ዳር ሰራዊሲ ካብ ውሽጢ ጥራይ ይክሉ
1: እዚ ደጥረይዎ ማየ እምበር ካብ ገዛ ደምፀዎ ማየ ነበረ ካብ ገዛ ደምፀ ክእስ ንዋላ ሸዓነ ጥራይ ቀደም ዝሰርሕ ነረ ዚ ትካላት ንሰርሕ ነበርኩ ኣነ ካልእ ኩላ ሕጂ ደጥረየቶ ዩት ማያ ኣብዚ ውትድርና ደጥረየቶ ያ ክኢላታት ሞያውያን ኮይኖም ኣለዉ ሕጂ
2: እቶም ኣብ ሰራዊት ኤርትራ መመሊሶም እናደመቑ ዝኸዱ ዘለዉ ብርቂ ዝኾኑ ክብርታት ሎሚ እውን ቀንዲ ዲናሞ ናይዚ ሰራዊት ምዃኖም ኣይተረፈን ኣብ ዝኾነ ይኹን እዋንን ኩነትን ቀዳምነት ንህዝብን ሃገርን ብምብጃው ኣብ ናይ ሓባር ዕዮ ብምእማንን ብኢደይ ኢድካ ዕዮ ምፍጻምን ብትምህርትን ስልጠናን ውሽጣዊ ዓቕሚ ምህናፅ ናይ ሓለፍቲ ብኣርኣያነት ምምራሕን ምስተራ ኣባላት ጥቡቕ ምትእስሳር ምግባርን ጉልበትካን ፍልጠትካን ብዘይብቂ ንህዝብን ሃገርን ምውፋይ ንዝኾነ ይኹን ተልእኾ ድልው ምዃንን ብርእሰ እምነት ምፍጻምን እዚኣቶምን ዝኣመሰሉ ግምጃ ክብርታት ካብ ቀንዲ መለለዪ ሰራዊት ኤርትራ ኮይኖም ይቕጽሉ ኣለዉ
1: ካልእ እንተልይዎ ከዓ በዚ ስራሕ ድመፃና ሓበሬታ ኣብዚ ኢንጂነራት ኣለዉ ናይ ስራሕ ብዓብኡ ከዓ እቲ ግንባር ስለ ዘሎ ኣብ ድመፃና ስራሕ ክንሳተፍ ፀገም ባሃል ለ ነድመፃና ስራሕ ድልዋት ኣለና ማለት ንሕና
3: ስራሕ ዋላ ሓንቲ ከቢድ ኣይኮነን ምክንያቱ እቲ መንእሰይና ቀሊል ኣይኮነን እዚ ኮነን ካሊእ ፀወር እምኒ እዚ ከዓ ቀሊል ኣይኮነን ደብልዎ ኣይኮኑን መዓልቲ 7 ሰዓት ዝሰርሕ ብዙሕ ከም ከቢዳ ይረኣየን ከዓ ነዚ ኣሃዱና ካ በጀካ ቀረብን ካልእ እንተደይ ኮይኑ ንዝኾነ ነገር ይከብደኒ ወይ ዝኮይኒኒ ዝበሃል ነገር የለን ጓልናን ወድናን ኮይና ኸዓ ሓንቲ ብዝሓፀረ መዓልቲ ይበፅሑ ደሎ እዚ
4: ከቢድ ወላ እንተኾነ ግን ድሓ ክምክቶ ኢና ዋላ ሓንቲ ከም ኣዴታትናን ኣሕዋትናን ኮይና ፀገም ደለዎስ ኣይኮነን ናይ ጉልበት ስራሕ ወላ እንተኾነ ግን ፀገም የብሉ
0: ብፅቡቅ ብሓያል ወኒ ናይቲ ሰራዊት ብሓያል ተበግሶ ብሓያል ኣሳልጦ እዩ ዝኸይድ ዘሎ እዚ ነቲ ዝተወፈየሉ ዕላማ ስለ ዝኾነ ከዓኒ እቲ ሰራዊት ብዘይተጉላባነት ብዘይቀላዓለ ማለት እዩ እዚ ስራሕ ፅቡቅ እዩ ዝኸይ ዘሎ ካብ ንጅምሮ ሓፂር ግዜ እዩ ኣብ ውሽጢ ኣብ መዓልተ ዳርጋ ከባቢ 9 ሰዓት 8 ሰዓት ኢና ንሰርሕ ዘለና ስለዚ እቲ ስራሕ ከዓ ባዕሉ ምስክር እዩ እቲ ኣሳልጦ ንባዕሉ ሲ ኣብ ውሽጢ ሓፂር ግዜ ክንዲ ዝኣክል ዕማም ክትዓምም ቀሊል ነገር ኣይኮነን
2: ኣብዚ እዚ ማለት እዚ ማእከል ዝሰላሰል ዘሎ መደባት ህንፃ ልምዓት ከምኡ ድማ ትምህርትን ስልጠናን ብርክት ዝበለን ሰፊሕን እዩ ኣብ ነፍሲ ወከፍ ኣሃዱ ነፍሲ ወከፍ ማዓስከር ኣብ ዕርድታትን ሓለዋ ይኹን ገጠርን ከተማን ሰራዊት ኣብ ዕዮ ተፀሚዱ ምርኣይ ንቡር እዩ እዚ ሰራዊት እዚ በቲ ኣብ ዝተፈላለየ ዓውዲ ዝገብሮ ዘሎ ብዕላማ ዝተቓነየ ምንቅስቓስ ዝያዳ ሞያ ትምህርቲ ተመክሮ ኣካላውን ኣእምሮኣውን ብቕዓት እናደረበ ዘተኣማምን ዋሕስ ሃገር ህንፀትን ልምዓትን ምዃኑ የመስክር ኣሎ ኣብ ኩለንትናዊ ዕብየትን ክብርን ሃገርን ህዝብን ክፈጥሮ ዝኽእል እወታዊ ስምብራት ድማ ብኣግኡ ክግመት ዝከኣል እዩ
5: ንሕና እኳ ይጅምር ኣሎ ኢና ንብል እምበር መወዳእታ ዝንብሎ የለን ምክንያቱ እቲ ዝምልክቶ ኣካል እዩ ዝፈልጦ እቲ ንሕና ክንቅፅሎ ንኽእልን ክንውድኦ ንኽእልን ክንውድእ ኢልና ኢናሓስብኒ ኢና ክንቅፅል ኢና ነዚ ግን ድሮ እቲ ከቢድ ለባሴነ ዝመሰረት ሰሪሕና እቲ መሰረቱ ወዲእና ኣብ ናይ ብሊኮት ስራሕ ክንኣቱ ኢና ነብሲ ወከፍ ብሎክ ልዕሊ 14,000 ዝኾውን ብሊኮት ዝውድእ ዓብ ገዛውቲ ነዚ ኣብ ሓፂር ግዜ ወዲእና ከዓ ካልእ ንዝወሃበና ዕማ ተዳሊና ክንፀንሕ ኢና
4: እዚ ስራሕ እዚ ቀሊል ስራሕ ኣይኮነን ኣብ ውሽጢ ወርሕን 3 ሰሙንን ገለ ኣስታት 12 ባስካ ተሰሪሑ ቀሊል ስራሕ ኣይኮነን ድኻሙ ከይፀብፀበ እዚ ሰራዊት ከዓኒ ጓል ወዱ ብምሉኡ ጓል ኣንስተይቲ የብሉ ወዲ ተባዕታይ የብሉ ኩላትና ብዓቕምኑ ክሳተፍ ፀኒሑ ክሳብ ሕጂ ሕጂ ከባባ ትርእይዎ ኣለኹም ክቐፅል ድዩ ደውዲ ክብል ዋላ እንተቐፀለ እውን ንሕና እውን ክንቅፅል ኢና ምስኡ በታ ዓቕምና ዘፍቅዶስ ክንሰርሕ ኢና ፍቃደኛታት ኣለና ማለት እዩ
5: ኩሉ እቲ ሰራዊት ነዚ መደብ ጉቡእ ጠቕሙ ፈሊጡ ጎኒ ጎኒ እቲ ንገብሮ ወተሃደራዊ ድልውነትና ንምርጋፅ ንጥፈታት ፅዑቕ ኣለና ብእዝና ዝወሃበና ፅዑቕ ካልእ ንጥፈታት ኣሎ ጎኒ ጎኑ ኣካዳማያዊ ትምህርቲ ፖለቲካዊ ትምህርቲ ወታደራዊ ንጥፈታት እንዳካየድና ነዚ ናይ ልምዓት ኣካል ከዓ ምስ ህዝቢ ኮይና ይኹን እቲ ሃዱ ርእሱ ክኢሉ ዘካይዶ ንጥፈታት እዩ። እቲ ሰራዊት ከዓ ብግቡእ ነቒሑ ብድልየቱ ብተበግሱ ከምዚ ትሪእዎ ዘለኹም ብልዕል ወኒ ዘሳላስሎ ዘሎ ካብቲ ዝተወጠኖ ግዜ ንላዕሊ ከዓ ኣብ ዝሓፀረ ግዜ ይውድእ ኣሎ ማለት እዩ።
0: ሰራዊት ናይ ብሓቂ ኣብዘሲ ዋላ ካብቶም ኣዘስትና እዚ ማእኸል ኣሎ ኣዘስቲ ክፍለ ሰራዊት ኣብዚኦም ዝውዕሉ እዚ ኩሉ ተሓላፍስ ኣብዚ ስለ ዝውዕል ምትብባዕ ዘድልዮ ናይ ኮነን ሰራዊት ብሓፈሻ ግን ኣዘስትና ኣብ ዘለዉ ልዕልና ማለት እዩ እዚ ክፍለ ሰራዊት ኣብ ዘሎ እዚ ግንባር ከዓ መፅኡ መዓልታዊ እዩ ዝከባተሎ ነዚ ፕሮግራም እዚ። ስለዚ እሱ ሕጂ ሓያል ፍናን እዩ ዝፈጥረልካ ሓለፍትኻ ኣብ ኦፊስ ኮይኖም ዘይኮኑ ዝእዝሶካ ሲ መፅኡ ኣብዚ ብኣካል ስለ ዝሰርሕ ምስ ኣዘዝካካ መዓልካ ፀጋ እዩ። ስለዚ እቲ ሓያል ምትባዕ ካልእ እውን ተወሰኽቲ ናይ ሞራል ምድገፍ ይገብረልና እቲ ግንባር እዚ ግንባር ናይ ብሓቂ ምትባዕ ይገብረልና እዩ።

መደብና ገና ቐጻሊ ዘሎ ዝኸበርኩም ተዓዘብትና ካብዚ ኣስዕብ ኣቢልና እምበኣርከስ ተጋደልቲ ካምቦድያ ምስ ወረስቲ ዝገበረኦ ዝኽርን ምቅባል ሕድርን ብዝብል ትሕዝቶ ዝተዳለወ መደብ ይካውን ደጊምና ምክታልኩም ብኽብሪ ንዕድም።

ዓርሲ ሰውራ ኤርትራ ካብ ዝጅምር ብፍላይ ከዓ ኣብ ግዜ ምዝላቕ ኤርትራውያን ደቂ ኣንስትዮ ምስ ተጋደልትን እቲ ሰውራን ጥቡቕ ርክብ እዩ ነይርወን። ስለ ዝኾነ እዩ ከዓ ካብ ኩሉ ናብ ኩሉን ካብ እን ዝድለ ዕማማት ብልዑል ወኒ ዘተግብራ ነይረን።

ዝኸበርኩም ዝኸበርክንን ተረከብቲ ሕድሪ ካድራት ካምቦድያ ነዚ ሎሚ ዕለት ኣብዚ ዝኽሪ ንምዝካርን ታሪክ ንምውራስን መደብ ተሰሪዑ ኣብዚ ተረኺብኩም ዘለኹም ብሽም መቓብር ሓርበኛታት ላምዛ ሰሓርቲ እንኳዕ ደሓን መጻኹም ክብል ይፈቱ።

0: ዝነበረ ኩነታት ናይ መግዛእቲ ኣብ ኣስመራ ዝነበረ ድብዳብ ብዝኸዶ ሰብ ይሕረድ ይቁረፅ ስለ ዝነበረ ዓድና ከዓ መናሃርያ ናይ ተጋደልቲ ስለነበረት እተን ሓደሓደ ተጋደልቲ ንሪአን ዝነበርና ንሕና ካበን ተሳሒብና ኣብቲ ግዜ እቲ ዝነበረ ዋላ ሓንቲ ፍልጦ እኳ እንተዘይነበረና ግን ትስምዒት ናይ ሃገር ንሃገር ንናፅነት ዝወፁ ነተና ዋል ከዓ ስለ ዝረኣናየን ዝያዳ ክጉስጉሱናን ክኽብኩቡናን ክምህሩናን ጀሚሮም ተሳሒምና ሽዑ ኣስመራ ደብዳብ ኩሉ ብዝኸዶ ሰብ ቀውጢ ነይሩ ሽዑ ኣብቲ ግዜቲ ንሕና ከዓ ናይ ህዝባዊ ሓይልታት እዮም ዝመፁ ነይሮም ሓደሓደ ተጋለልቲ ሓደሓደ ኣዋል ከዓ ይመፃ ከመአን ክንመስል ምእንቲ ሃገርናስ ክንጋደል ክንከይድ ገለ ዝብል ስምዒት ነይሩ
1: እቲ ምንቅስቃሳት ኣዝዩ ብዙሕ ኮይኑ ብዙሕ ምስ ኮነ እቲ ህዝቢ ከዓ ማራ ክሳይ ኮይኑ ማለት ኣብቲ ፅልዋ ናይ ተጋደልትስ ኣዝዩ እንዳበርትዐ ከይዱ እንዳበርትዐ ክከይድ ከሎ ኩሉ እቲ መንእሰይ ይኹን እቲ ህዝቢ ኹን ኩሉ ተሓባቢሩ ከዓ ከምቲ ድብሎ ነቶም ተጋደልቲ ንምቕባል ብዙሕ ፃዕርታት እየካይድ ነይሩ
2: ፀላይ ቀትልዎም እንደገና ከዓ ቀላሚጦስ እዚ ቅሚጦ ቅሚጦ ፈግፊጉ ኣንዲዱ ኣውየ እቲ ኣንዲድዎም ዝተባሃለ ሽዑ ድሓደረካ ስምዒት ዋላ ንእሽተይ ከለካ ንምንታይ ኢካ ትብል ንምንታይ
3: ብዙሕ ታሪካዊ ፍፃሜ ዘለዎ ቦታ እዩ እዚ ቦታ እዚ እዘን ኣብ ዝመፅአን ዘለዋ ካምቦድያ ከዓኒ ነዞም ኣብዚ ዝነበሩ ተጋደልቲ ቅድሚ ምግዳለን ተጋደላያን ማለት እዩ እንተ ባሓፋሽ ውድባት ዝቐፀላ እንተ ሜዳ ከይደን ደቀን ቆልዑተን ከይተረፈ ገዲፈን ድኸዳ ነዚ ኣብዚ ዝነበረ ተጋዳላይ ደድሊ ዕጥቅን ስንቅን እንዳቀበላ ኣብ ኩናት ኣትየን እንጌራ ተሰኪመን ጢድ ተሰኪመን ሳንዱቅ ናይ ጠያይ ተሰኪመን ቡምባታት ተሰኪመን ኣብዚ ነፍሰ ወከፍ ዘለዋ ኣብ ዘለዋ ኩለን ክዛረባ ዝፀንሓ ካብ በዓል ጓል መንገሻ ጀሚርካ ማለት እዩ ነዚ ፍፃሜ እዚ ንፍፅማ ዝነበራየን ማለት እዩ ኣብዚ ቦታ እዚ ስለዚ እዘን ካምቦድያ ዝበሃላ መሰረተን ካብ ከባቢ ድግሳን ካብ ከባቢ ሰገነይትን ደቀ ምሓረን ከይተረፈ መፅአን ኢና ኣብዚ ድምግባ ነይረን እተን ዳሓር ካምቦድያ ተባሂለን ተፀዊዐን ኣብ ሜዳ ኤርትራ ንሜዳ ኤርትራ ምእንቲ ናፅነት ጎቦታትን ስንጭሮታት ንሜዳ ኤርትራ ዳሓንበሳሉ እዘን ኣብዚ ዝተመስረታ ኣብዚ ትሒዘን ዝተጋደላ ኣብዚ ትሒዘን ብረድ ዝፈለጣ ኣብዚ ትሒዘን ዝተዓለማ ኣብዚ ትሒዘን ካድራት ኮይነን ዝኸዳየን
0: ይመፁ እንዳ ኣንቶኒዮ ሽጋራ ክገዝኡ ከይዶም ተጋደልቲ ይብሉና ደ ድሕሪኦም ንኸያ ንሕና እንታይ ይገድሊ እንታይ ማለት እዩ ስለምንታይ ኣዋልድ ከ ኣለዋ መሳኹም ስለምንታይ ንሕና ከ ከምኦም ክንኸውን ንኽእል ደ ንብሎም ትኾና ወ ኣጆኹን ጥራሕ ገለ ይብሉና በዚ ላዕላይ ገዛ በዚ ናይ እንዳ ማርያም ከባቢ ከዓ ይኸዱ ንኸይድ ከዓ ናውሉ ድሕሪኦም ብድሕሪ እተኸና ስምዒት ክስታይ ኮይኑና እቲ ሃገራዊ ፅልዋሲ ናይቲ ነዋሉ ምስርኣና ንሶም ዝምህሩናን መግዛእቲ ስጋዕ ክንደይ ሕሱም ምዃኑ ኣብ ወድኹን ኣብ ጓል ኣፈላላይ ከምዝየሎ ኣብ ህዝባዊ ሓይልታት ዝኾነ ኣብ ሃገር ክሳተፍ ዝኽእል መሰል ጓል ንሰይቱ ብዘይንሳ ሙሉእ ዓወት ክመፅ ስለ ዘይክእል ንስኸን ከዓ ክትጋደላ ትኽእል ይክልና
1: ንቀሳቀስ ንሰርሕ ንላኣኽ ብኸምኡታት ኣብ ናይ ገድሊሲ ሙሉእ ተጋደልቲ ኮይና ይስማዓና ነይሩ ማለት እዩ
4: ኤርትራውያን ደቂ ኣንስትዮ ልዑል ናይ ምግዳል ወንን ድሌትና ፅነትን ዘንቀሎ ኣብ ህዝባዊ ባይቶታት ተመሪፀን የገልግላ ምስጢራዊ ስራሓት የካይዳ ንተጋደልቲ ዝኸውን መግብን ስንቅን የዳልዋ ኣብ ሆስፒታላትን ካልኦት ማእተታዊ ንጥፈታትን እጃምን ዘበርክታ እየን ነይረን
0: 75 76 ሕጂ ድልዱላት ዋሂታት ኮይንና ኣስመራ ኸድና ንላኣኽ ዝኾነ ከድና ነምፅእ ኣይንፈርሐን ታደለሻ ላ ሓንቲ ካብቲ ምሳናት ከይድ ነበረት ሓጂብቲ ግዜቲ ሽጋራ ነበረች እንኮ ትበሃል ኣይነበረን ኣብ ተጋደልቲ ማለት እዩ ጫማ ከዓ ሓደሓደ ዘቀስዮ ብፍላይ ሓንቲ ጓል ነራ ጫማ እዚ ኣኽላ ከድና ኣስመራ ከድና ነምፅእ በየን ንመፅእ በዚ ናይ ፀሎት መንጎ መንጎ ቤት ትምህርቲ ዘሎ ናይ ሰታንታኣቶ ከባቢ ዘሎ ብኡ ንመፅእ ብፀሎት ጌርና ንዓዲ ሓውሻ ንመፅእ ካብዚ ሽዑ ንዓላ ከዓ ንኸይድ ኣብ ዓላ ሕጂ ኮሚደረ ገሊ ሒዝና ንኸይድ ሸቃጦ ተመሲካ ትኸይድ ደቂ ምሓደ ክትህረን ይሕሰብ ነይሩ ሽዑ 77 ማለት እዩ ነዳዲ ናይ ግድን ክተምፅአ ተባሂልና ከድና ነዳዲ ስውእቲ ስመረ ሰረቐ ስውእቲ ኣስሊ ረኣያ ስውእቲ ፀጋ ርእሶም እተን ጉርብ ደለና ብሓደ ከድና ነምፅእ ካልኦት ካ ነሮም ኣወዳት ምሳና ዝኸዱ በዓል ተክለ ስረቀ ስውኣት ኣለዉ ከድና ነምፅእ ዓላ ነብፅሖ ካብ ዓላ ከዓ ንምለስ ኣብ ከምዚ ኩነታት ሕጂ ኣስመራ ቀውጢ ስለ ዝነበረ ብቐትሪ ኣቲኻ ብለይቲ ብፀሎትን ብኺዳን ምህረት ኢኻ ትምለስ ቋሚ ድፋዕ ኣይተጀመረን ተንቀሳቀስ ኣህብታት እየን ነረን ሽዑ ህዝባዊ ግንባር ቋሚ ድፋዕ ብዓዲ ሓውሻ ይነበረን እንታይ ከምዚ እንዳጥቃዕካ እንዳበልካ ነይሩ ኣብቲ ግዜ ተሽዑ ምስ መፃና ንዓላም ዝተብ ታሪማ ዓላ እዚ በደቂ ምሓረ ተሃሪሙ ነፃ ኮይኑ ኣብቲ ግዜ እንታይ ኮይኑ ሽዑ ቋሙ ድፋዕ ኣብ ግንባር ዓዲ ሓውሻ ተገይሩ ቋሙ ድፋዕ ኣብ ዓዲ ሓውሻ ምስ ተገብረ ናይ ግድን ሓፋሽ ኩሉ ነቑሒ ተወዲ ዋላ ዴታትና ዋላ መንእሰያትና ወድና ጓልናስ ኩሉ ነቑሑ ቋሙ ድፋዕ ምስ ኮነ ምግብናታት ተጀሚሩ ምግብና ምስ ተጀመረ ኣብ ዓዲ ሓውሻ ኣዴታትና ለውሳልና ንሕና ለይቲ ንስንክቶ ኣውዳትና ከዓ ብዱ ገይሮም ብነብሶም ገይሮም ከዓ ድፋዕ ኣብፅሕዎ እንጣጢዒ ከዓ ጎዲእና ነቐምጥ ኳሕ ንድሕሪ ኢላ ናይ ግድን ጀሪካና ተሸግኒትካ ድፋዕ ትኸይድ ውጋኣት ተምፅእ ዕጥቂ ተምፅእ ብረት ተምፅእ ንዝግብ ነብፅሖ ኣብ ከምዚ ሕጂ ወድና ጓልና ኩሉና ባሓደ ነርና ዕንጨይቲ ክስኣ ንከሎ እዚኦም ኣውዳት ደቂ ዓዲ ሓውሻ ሃፋሽ ድባት ዘለዉ ኣለዉ ዘለውሉ ዕንጨይቲ ነፀቕላምቲ ቆሪፆም ይፍልፁልና ፈሊፆም ብኡ ይስንከት ኣብቲ ግዜ እቲ ተጋደልቲ ኮይኑ ይስማዓና ኩሉ ነገር ነቕሕና ኢና
5: እዚ ዓዲ ከምዝትሪእዎ ዓዲ ሓውሻ ዓዲ ህዝባዊ ግንባር እዩ ነይሩ ብቐፃሊ ህዝባዊ ግንባር እዮም ዝንቀሳቀስዎ ነይሮም ብሓይልታት ተጠርኒፎም ብዓብኡ ከዓ ባደ ሽዱሽተ በዓል ስውእ ወልደን ክኤል ኣብርሃ በዓል ደበሳይ በዓል ዚ ናይ ዞባደቡብ ደሎ ማሓዳሪ ባደ ሽዱሽተ እዮም ነይሮም ኣብዛ ዓድና እንዳ ተስፋይ ነይሮም እንዳ ቤጎረሱ ዝበሃሉ ይቕመጡ ስለ ዝነበሩ ፅልዋ ዝዓዲ ሙሉእ ብምሉእ ኣብ ህዝባዊ ግንባር እዩ ነይሩ ስለዚ ካብዚ ተበጊሱ ዓብ ኹን ንእሽተይ ኩሉ በቃ ካብ ኣዴታትና ትሒዝካ ምሽደ ኣሕዋትና እተን ዓበይቲ ኣሕዋትና ከዓ ከምኡ እቶም ዝነኣስና ከዓ ከምኡ ካብቲ ብቐፃሊ ዝመፅእ ዝነበረ እዩ ትፅልኡ ቀፃሊ ከዓ እዘን ኮለኛ ተባሂለን ዝፅውዓ ናይ እንዳ መሬንግ ጥርሙዝ ዝስራሓሉ ሓመድ ከምፃ ቀፃሊ ኣብ ሰለስተ ወርሒ ብሰለስተ ወርሒ ዳርጋ በዚ ከባቢ ደቂ ኣምሓረ እዩቲ ድመፅእ ሕፃ ወይ ሓመድ ንዑ ኢለን ስለ ዝመፃ ቀፃሊ ዘየዕርፍ ኩናት እዩ ነይሩ እቲ ኩናት ከዓ በሰልኡ ሃገራውነት ከም ትሕድር እዩ ዝገብረካ እዚ ዓድና እቲ ሰቡ ጥራይ ደ ኮይነ 42 ገዛውቲ ዘቃፀሉሉ እዋን ውን ነይሩ እዩ ስለዚ ካብዚ ተበጊሱ ኩሉ ሰብ ኣንፃር ፀላኢ ወይ ከዓ ኣንፃር ጦል ከም ዝብገስ ኮይኑ ማለት እየ
2: ተጋደልቲ ቁምጣ ስረ ዳዓጥቕኡ ካላሽን ዳሓዙ ዋይ ማእሰይ ከምዚኦም ንኸውን ኢኻ ትብል ንስኻ ዲፕሊ ኣይትፈልጦን ኢኻት እቲ ሕጂ በፅሕና ያደለና ኣንፃር ፀላኢ ይኹን ናፅነት ኣምፂና እዚ እሽዑ ኣይግዜኡን እዩ ነይሩ ሓቂ ሓሽ ንኣሽቲና ነርና ገይሮኖ ኢልና ኢና ንገብር ነርና ራሕባ ናይ ድፋዕ ኢና ንሓፅብ ነርና ራሕባ ድመፀ በዓል መሪሕ ኣነ ትብለፅ ንኣሽቲና ኣዚና ራሕባ ንሓፅብ ማለት እዩ
1: ስለዚ ፈሊጥና ዘይኮነ ሓደ እቲ ስምዒት ነይሩ እዩ ተጋደልቲ ንርኢ ስለ ዝነበርና በዓል ኣበባ ባህላ ነራን ተጋደልቲ ከመአን ክንከውን ክንመስል ንብል ስለ ዝነበርና እቲ ዕድሜና ድርተና ግን ትስምዒት ነይሩ ይቦትኡ ብዝኾነ ኮይኑ ግን ምዝላቕ ኣርኪብና ማለት እዩ ወፂና ኣብ መንጎ ዓሶ ሒዛትኒ ንብሌቓት ኣይኣትኹን ብመኪና ኣትየ ማለት እዩ ብእግሪ ኣይቀፀልኩን ልክዕ ከምዚ ክገልፆ ፅንሓ ብሌቓት ምስኣተና ማያስትዩና ኢልናዮምሲ ከምዚ ዕረ በቃ እቲ ማይስ ጠቕላላ ክትንክፎ ዘይትኽእል ዋ እዚ ንቕጫ ድሕቀቕዎ እተኮይኑ እምበር ድስተማይ ክኸውን ኣይክእልኒ ኢለ ኣነ በዛ ንብሰይ ከምኡ ኢለ ማለት እዩ ምውራድ ኣሚኒ ብፅምእተይ ስቂደኒ

0: ኣብዚ መደብ እዚ እተን ኣብ 1978 ማለት ኣብ ግዜ ምዝላቕ ንሳሕል ዝወረዳ ኣስታት 2000 ዝኾና መንእስያት ደቂ ኣንስትዮ መብዛሕትአን ካብ ገጠራትን ከተማታትን ደቡብ ሰሓርቲ ከባቢ ካርኔሽምን ኣስመራን ኮይነን ብካምቦድያ ዝብል ስም ዝፍለጣ እየን።
1: ኣነ ንባዕሊ እዛ ካምቦድያ ትበሃል ኣምፂኹም ኣደለኹም ኣርእስቲ ካብ መጀመርያ ክሳብ መወዳእታ ኣነ እድግፋ እየ ብዝደለኹሞ ዓቕሚ ከዓ ክሕግዝ እያኒ ብዝደለኹሞ ዓቕሚ ለዚ ኣቐኒየለይ ኣነ መጀመርያ ካብዛ ምንጪ ናይ ድፋዕ ህዝባዊ ግንባር ምፍጣረይ ካልኣይ እዚ ኩሉ ድፋዕ ንፈልጦ ኢና ስበዓል ጓል ኣንቴኖ እዚ ካይጠቐስኮ ካይሓልፍ ማንዲብል ካድር ናይ ካድራት እዩ ኣብ ህዝባዊ ግንባር ምስኣተዎ ዘይኮነስ ኣብ ዓድና ከሎ እሲ ድምህረና ነይሩ
2: እንታይ እናደረፍና ኢልና ንተዓጠ ቁምጣ ንተዓጠ ቕስረ ድንቁርና ነጥፋ እዩ ባህሊ ዝነበረ ኢልና እንዳደረፍና ጊንዳ ዓቲና ካብ ጊንዳ ንፋሽት ጌርና ብሓፈሽኡቲ ካምቦድያ ነጥበ መቐይሮ ናይ ህዝባዊ ግንባር ደቂ ኣንስትዮ እዩ
1: ቀንጢና ብኡኢና ንዑ ነረክቦ ምርካብ ከባሻ ኢና ፍሊጥና ውልቀኻ ክምደይ ትተሓዝ ንማንዲብል ነረክቦ ማንዲብል መን ኣድልዮ ጋሽ መን ኣድልዮ ዕጥቂ ባዕሉ ዕድለና ነይሩ ዝበልዐ እዚ ስለዚ ንሕና
3: ብብዝሒ ክበሃል ከሎ ከዓኒ ኣብ ታሪክ ህዝባዊ ግንባር ንመጀመርታ ግዜ ክንዶ ዓይነት ቁፅሪ ኣሰሊፉ ደቂ ኣንስትዮ ኢና ነርና ብብዝሒ ንሕና ኣዝና ዝበዛሕና ኢና ኣብ ሓይልታት ብዙሕ ለውጥ ንፅኢና ሓንቲ ክልተ ኣብ ጋንታስ ዳርጋ ሓሓንቲ እየን ከማ ንፀኒሐናና ንሕና መስ መፃና እቲ ቁፅሪ ዓብዩ ብኡ መጠንቲ ኣበርክቶ ኩሉ ነገር ናይ ደቂ ኣንስትዮ
0: እዘን ደቂ ኣንስትዮ እዚአን ኣብ ብሌቓት ግቡእ ተዕሊም ድሕሪ ምዝዛመን ናብ ኩሉ ኣሃዱታት እቲ ውድብን ፋሒለን ቁፅርተን ኣብ ሓይሊ ወይ ጋንታ ወላ እውን ኣብ ቦጠሎኒታት ንማለቱ ዝርከባ ዝነበራ ደቂ ኣንስትዮ ብዕፅፍታት ኣራቢሐንኦ ነጥበ መቐይሮ እቲ ውድብ እንተበልካየን ዝውሕደን ዘን ተጋደልቲ ካምቦድያ ኣብ ቀብሮ ውአት ድፋዕ ሰሜናዊ ምብራቕ ሳሕል ስንቂ ተፃዒነን ዝመፃ ሚካይን ብዘገርም ፍጥነትን ናይ ስራሕ ወንን ከራግፋን ናብ መኻዚኖ ክእትዋን ዝተዓዘበ ስውእ ተገደላይ ሓድጉ ሃብተገርግሽ ኮምረድ እንታይ ኣናንታ እዚአን ካምቦድያ በለ ብምግራም እዛ ሃንደበትን ብኣድናቖት ዝተሰነደትን ቃልያን በኣር ስም ጥምቀተን ኮይና ክሳብ ዕለተ ሎሚ ተፀውዐን ዘላ

0: ኣጣልሲ ተሓሪደን ጠልጠሊ ኢለን ቆርበተን ጥራሕ ወሪዱ ንሕና ስሒብና ዓብዪ ድስቲ ኣብኡ ነእትዎን ተናጣል ብሙሉአን መረቕ ኮና ፈትፊትና ፈትፊትና ንውጋኣት ከምዚ ገርና ንህብ ኮይና ንተሓባበሮም ነሩ ክንዛ ገዛ ትኸውን ብምሉዓ ልምድ ዝበሉ ውጋኣት እዮም ጤል ነምፅእ ንዕነ ኢሎም ሒዞምና ከና ጀማሂር በዚ እንጀራ ፀንሓና ንዑ ተሰኪምና ነምፅእ ገለመለእ ወግሓና ዕንጨት ነንድድ መሁር ነብሎም በዚ ከድና ከዓኒ ካሴታ ዘይርስዓኒ ካሴታ ኮሚደረ ምፅኢና ኣብኡ ነእቶ ብምሉእ ካሴታ ድንሸእቲና ኣብኡ እቲና ኣተናጣልቲ ብምሉእ ናዋቶ መረቕቃ ቀዲሕና ፈፈትፊትና ከምዚ ንህቦም ሕጂ ሓኪም ሓኪም እዮም ድብሉና ሓኪም ኣይኮንና ንሕና ልክዕ ግን ንጅንኖም ነርና ዛዕ ድበለ ሽዑኡ ግዜ ሲ ካምቦድያስ እንታይ ነርና ተባሂሉስ ሃዲምና መኸድና ምሽቶም ውጋኣት ንረኣና ምስ ምገለብና ኣይገለብና ግን ኣነ ከም ኤልሳ መጠን ኣብዛ እንዳ ቦይ ተወልደ ክትበሃል ዝፀንሐት ኣብዚ ሕክምና ነይራ ኣብታ ሕክምና ንዕን እዚኦም ተሓባበር መግቢ ተባሂለ ጣ ገዛውትና እዩ ነሩ ኣባ ምግብ ነይረ ዘይርስዓኒ ስጋ ሕጂ መስዋእቲስ ንኣሽቲና መስዋእትስ ሞት ገለመለታት ከማ ናይቲ ሕብረተሰብና ዝተፀቢቕና ዘይርዳእና ናይ ከምኡ ዓይነት ኣይነበረን ሕጂ ቃድሮ ዩ ድበሃል ሙስሊም እቲ ቆልዓ ንሽቶ እዩ ንድፋዕ ምስ ከደ ኣይተመለሰ ወኢዱ ኢድ ትብላ ካድሮ ኣበይ ከይዱ እንድ ሓደ ውግእ ካዓ በዚ ከምዚ ነይሩ ዋ እዚ ውግእ ኣበይ ከይዱ ኣቱ በይ ከይዱ በይ ከይዱ ማሺ ድበሃል ሓኪም ነይሩ ኣባቡ ድበሃል ምስኡ ዘይርስዖም እዚኦም እቲዮም ኣብዚኣ ዝነበሩ በይ ከይዶም ኢለን ሓላ ወሪዶም ኢሎምና ተሰዊኦምስ በቲ ትሕቲ ደንቢ ሕሳራት ኣብኡ ቀቢሮም ኣብኡ ምስከድና ሓድሽ ተሓር ረኺብና ካልኣይተይ የላን ሕጂ ደገ ከይዳላ ክልተና ኣብኡ ምስከድና ኣብኡ ኮይና ብኽ ኣቢልና ኣብዚኦም ደለዉ ማለት እዩ ንዓላይ ወረዱን ኢልና ኣብኡ ኮይና በኺና ስለምንታይ ዳይሲ ይርዳእና ጀሚሩት መስዋእትን ገለመለን እምበር ኩሉ እዚ ክገልፆ ዝፀንሐ ብኡ መስርሕ ስለዝሓለፍና እዚ ከዓ ሓዚልና ኣዲኣ ምሳና ሓዚልና እያ ግን ከምዚ ኸድና ተሓዚልካ ውላድካ ክትከየድ ከለካ ስጋዕ ክንደይ
1: እምበኣር ሎሚ ወረስቲ እዛ ስም ዝኾኑ ዘርካደር 78 ኣስመራ ካምቦድያ ብዝብል ውርሲ ኣብ ዝኽርኽንን ኣብ ኣሰርክንን ኣለና ብምባል ንገለ ካብ ተዓለምቲ ካምቦድያ ተወለድቲ ዓዲ ሓወሻን ዝኾነ ሓርበኛታት ዕላል ተመክሮ ንፅልዋ ምግዳለንን ኣበርክቶአንን ቅድሚ ካምቦድያ ማለት ብሊቓት መሳርዐን ኣብ ዓዲ ሓወሻ ኣመልኪተን
2: ሕራይ እዚአን ክንሰምዐን ፅናሕና ጀጋኑ ናተን ሕድሪ ክንወርስ ኣብ ኣሰረን ክንጓዓዝ ኢና መፂና ኣዚና ኣዚና ዕድለኛያት ኢና ብሽም ካምቦድያ ምፅዋዕና እዞም ተቐበልቲ ሕድሪ ብሽም ካምቦድያ ምፅዋዕና ቀሊል ስም ኣይኮነን ዘለና ኣዴታትና ኣብ ጎንና ኣለዋ ከውርሳና እየን ንሕና ከዓ ንፉዓት ወረስቲ ክንከውን ኣለና ንፉዓት ወረስቲ ኣብዚ ሕጂ እዋን ኣብ ኣፍ ደገ ናተን ናይቲ ሬሰአን ዓሪፉሉ ዘሎ ቦታ ኢና ዘለና በብፍርቅና ኣተና ኣለና ኣብ ኣሰርክን ክንወርስ ኢና መፂና ኣለና ኣብ ኣሰርክን ክንብለን ኢና።

0: ተጋዳሊት ጓል ኣንቶንዮ ኣብዚ ዝነበራ ኣብዚ ዝጀመራ ኣብዚ ምስአን ብፆተ እንድነበራ ከም ዝበለና ከዓ ኣብዚ ዝተዓለማ ኣብዚ ትገላዊ ሂወት ዝጀመራ ደቂ ኣንስትዮ ዝዓረፋሉ ቦታ ኣብዚ ብድሕረይ ዘሎ መቃብር እዩ። እሰን ተን ዓሪፈን ዘለዋ ብሙለን ከዓ ኣብ ዝርዝር ኣስማት ኣሎ ናብ ጓል ኣንቶንዮ የቀብለኩም እየ።
1: ብመጀመርያ እንቋዕ ብሰላም ኣብዚ ታሪካዊ ዝኾነ ቦታ እንቋዕ መፃና ብምኡልና ዘናብዚ ዘለና በዚ ንእግሪ ተኺልና በዚ ከባቢ ዘለናዮ ተዓሊምና ካልእ ናይ ስፖርት ኹን ናይ ማእተት ኹን በዚ ተሃኒፅና ኢና ንሜዳ ወሪድና። ካብተን ንሜዳ ዝወረዳ ከዓኒ ናይ ብሉፃት ብሉፃት ኢለ ኣብዚኣ ብፍሉይ ኣምፅአየና ኣለኹ ዲስካስ ጌርና ኩላና ማለት እዩ። ዝርዝር ኣስማተን ኣስመረት ሰረቀ ወለሽ ገረዝግሄር ለተኺዳን ገረ ኣምላኽ እዚአን ብፍሉይ ክስመረለን ዝግበኦ እዩ ማለተይ ደቀን ገዲፈን ዝኸዳ እየን። ቆልዓ ገዲፍካ ክትከይድ ከለካ ሲ ማዕሪ ክንደይ ክብደት ነይርዎ ሕጂ ምስ ወለድና ዝያዳ ተረዲእና ንነብስኻ ንውልቅካ ክትከይድ ፀገም የብሉን። ህፃውንቲ ቆልዑት ገዲፍካ ንሜዳ ክትከይድ ብድሕሪኻ እንታይ ይኾኑ እንታይ

ይመስሉ እናበልካ ክትከይድ እሞ ዝዓበየ ንሃገር ስለ ዝኾነ ነዚ ገዲፍካ ክትከይድ ንዚአን ሰለስተአን ዝያዳ ክስምረለን ደሊ ሓፈሻዊ ኩለን እዘን ኣብዚ ብመስዋዕተ ተገሊፀን ዘለዋ ኣዝየን ብሉፃት ትኽኢለን ኣብ ድፋዕ ኣትአን ትኽኢለን ሓላፍነት ተሰኪመን ተዋጊአን ዘዋጋእ ዝነበራ እየን ንኣብነት ኣሞቱ ዘራፅአን ትብለፅ ተስፋይ ምሕረት ቀሽ ሰኪኤል ኣብርሃፅአን መሓሪስ ምረት ኣስሊ ኣርኣያ ፍሮወይኒ ተኽለ ዕቑበ ተኽለ ዕቑባ ማለት እየ ዕቑባ ተኽለ ኣልማዝ ተኽለ ሰለስተን ኣሕዋት እየን እዚኣተ ሰለስተን ኣሕዋት ካብ ሓደ ገዛ ክፍለያኻ ከለዋ ብመስዋዕቲ ክኸዳ ከሎ ኣዝዩ ከቢድ እዩ ንስድራ ከቢድ ንሃገር ከቢድ ድሃብ ምሕረትኣብ ዘውዲ ምሕረትኣብ እዚአን ከዓ ክልትአን ኣሕዋት እየን ማእዛ ተወልደ ብርሃን ማእዛ ዕቑባይ ርግበይ ዕቑባይ ዕቑባ ሃብተ ማርያም ውነሽ በየነ ፀጋ ርእሶም ኤልሳቤጥ ኢሳቅ ፍሮወይኒ ኢሳቅ እዚአን ከዓ ክልትአን ኣሕዋት እየን ሰለስተ ክልተ ካብ ሓደ ስድራ ክኸዳ ከለዋ ብጣዕሚ ከቢድ እዩ ንዝኾነ ሰብሲ ብዛዕባ እዚ ዘይርድኦ ሰብ የለን ስለዚ ኤልሳ ተስፋይ ትብለፅ ገብረ ተበርስ ስሑል ነቢያት ሰሎሙን ርሻን ገረንሰአ ኣመቴፅን ዓጅጅ ትንሰአ ሓድጉ ማእዛ ቐሽ ተኽሊክኤል ውነሽ ሸቃ ዕቑባይ ፅጎወይኒ ተኸስተ እዝጋሃርያ ተስፋ ምካኤል ለምለም ተስፋ ምካኤል ሳባ ሰሎሙን እሾኻይ ቅዱሳን በርሀ ምልእተ ዮሃንስ ርግበ ተስፉ ሸቃ ኣብርሃም ማለት እዩ ፅገ ያቆብ ጊላጋብር ገነት ተወልደ ሻሹ መሓሪ ጀኑ ኣመተ ፅን ተወልደ ካሕሳይ ለምለም ሓጎስ ለምለም ተስፋ ምካኤል ኮኮ ስለዚ እዚአን ብሓንሳብ ብሓደ ስሙር ወፂና ዝተሰዋዐ የን ምሳና ደቂ ፀሎት 12 ነረና ኣብቲ ብሓባር ማእቶ ድክየደሉ ታዕሊም ድክየደሉ ኩሉ ንጥፈታት ዝኸየደሉ ዝነበረ ከዓኒ 12 ነረና እዘን 12 እዚኣተን እዘን 12 እዚኣተን በዓል ኣጓል ፀሎት ሂወት ቃላት ትበሃል እሳያ ነራ ተማሓድረን እሳ ከዓ ተማእዝነን ነራ ኩሉ ንጥፈታት ተሳትፈን ነራ እዘን 12 እዚኣተን 7 ክስዋኣ ከለዋ ሓሙሽተ ድማ ብሰላም ኣትየን ማለት እዩ ካብተን ስዋኣት ክጠቅስ ብርክቲ ኪዳነ ምሕረት ግርማይ ለቱ ሰመረ ዛይድ ዘርኡ ሂወት መስፍን ፅገ ተስፋይ ንግስ ነፀራኣብ ስለዚ እዚአን ኩለን እዚኣተን ብኸመይ ሞ ክንገልፆ ኢና መግለፂ ይብሉን ሓደ እቲ ዕድሜና ብጣዕሚ ናውሽ ኢና ነርና እተን ዛዕባያ ከዓ እንታይ ክንገብር ኣለና ናበናይ ክንከይድ ኣለና የማእዝናና ነረን እግሪ እግረን ብምኻድ ከዓኒ ኣሰረን ሒዝና ከዓኒ ንሕና ናይ ኣምላኽ ፍቓድ ኮይኑ ኣቲና ሰንተን መምሃራናን እተን ኩሉ ድገብራ ንበረን ከዓ ቅድሜና ተሰውየ ኣሚለይ

0: ሕጂ እዚ ኩሉ ተባሂሉ እዞም ብፀትና ገልፆ ዝፀንሓ ኩላና ዝተበፃሕመን ዝኸድናየን መገድን ጉዕዘን እየን ነጊረን እቲ ሽግር ምስአን እቲ መከራ ምስአን እቲ ፅቡቅ ምስአን እንድዩ ሕጂ ግን ኣነ ከመስግን ዝደሊ ነዞም ደቅና ትካእትና ኮይኖም ምሳና ኣለና ክን ምሳኽን ኢና ክንትከኣክን ኢና ዝብላ ዘለዋ ብፅትናን ደቅናን እንዳመስጎንኪ እየ
1: ሓደ ልቢ ኤርትራውያን ምዃና ናይ ባህሊ ሓፂናዊ ዝኾነ መትከል ዘለና ኢና ሞ ነዚ ወረስትና ጥራሕ ዘይኮኑ ኣውረስቲ ይኸማል ናቕ ዘይትብል ኤርትራ ዝፈጠሩ ከዓ ዘቆር እዚኦም ናይ ባህሊ ኤርትራ ንዘለኣለም ናበረትን ናጠጥዐትን ትነብር ሃገር ከም ዝፈጠርና በዚኦም
2: እዞም ወረስቲ ካምቦድያ ዝኾኑ መንእሰያት ሓያል ናይ ትረኻ መደባት ወዲቦም ውዕለ ጀጋኑ ክጋዋሓን ክውረስን ዝዓዩ ማእተታዊ ንጥፈታት ዘካይዱ ብስእነት ደም ሓንቲ ተሓልፍቲ ህይወት ክትህሉ የብላን ዝብል ዕላማ ሃገራዊ ባንክ ደም ንምትግባር ደም ኣብ ምልጋስ እውን ዝነጥፉ እዮም ንስም

0: ታሪኽን ተረኽትን ብዓብኡ ከዓ ዕላማ ማሕበሮም ብከምዚ ዝስዕብ ይገልፁ።
1: ከም መንስያት ካልኣይ ክንህነፅ ኣለና፣ ሳልሳይ ክነፅር ኣለና ኤርትራ። ኤርትራ ማለት ዓዲ ደመ ፈፂማ ክትፀውም እንደይ ትኽእል ሃገረ ነፍሲ ወከፍ ባይታና ደም ኣለዎ። ደም እንድሕር ኣለዎ ከዓ ደም ናይ ፆም ኣይኮነ። ስለዚ ኩሉ ግዜ ሰዓርቲ ክንከውን ኣለና ማለት እዩ። ሰዓርቲ ክንከውን እንድሕር ኮይና ከዓ እንታይ እዩ ከነኽብሮ ኣለና ነቲ ዋጋ። እቲ ዋጋ ክኸብር ኣለዎ፣ በቲ ዋጋ ክንሓስብ ኣለና። ኣነ ንስኽን ከምዚኣ ኢልና ክንዕልልሲ ዓይኑ ዝኸፈለ ተጋዳለየ ኣሎ፣ ሂወቱ ዝኸፈለ ተጋዳለየ ኣሎ፣ እግሩ ዝኸፈለ ተጋዳለየ ኣሎ፣ ደቁ ሓዳሩ ግዜኡ ኤቭሪቲንግ ዝኸፈለ ተጋዳለየ ኣሎ። ስለዚ ናቶም ወረሲ ኢና ክንከውን ደለና ማለት እዩ።
2: ማለት ንሕና ንኣሽቲ ኮይናን ግን ኣብቲ ቦታ ኣይርከብናሉ ኣይከድናን ኣይተዓደልናየን ዘንሕዋትና ዕፅምተን ደመን ማህፀነን ኩሉ ወፌን ሓዳርን ኩሉ ክስሕቆ ዝግባእ ይረኣየካ እዩ። ክሕፀማ ዝግባእ ክምርዓዋ ዝግባእ ኩሉ ወፌን ኣብዚ ታሪክ ክጉለፅ ዝፀንሐ ብጣዕሚ ተንክፈካ እዩ።
3: ኣብ ታሪክ ኩሉ ግዜ ኣብ ኤርትራ እንታይ ኢና ሰለስተ ነገራት ኩሉ ግዜ ትዝክር ከም ኤርትራዊ ንኩሉ ነገራት ቃልሲ ኤርትራ ክትእወት ሰለስተ ዓንዲታት ሒዛያ ተኣዊታ ንሱካ እቲ ቀዳማይ ባህሊ እቲ ዓንዲ ኩሎም ዝሓዘ ማለት እዩ። ስለዚ ባህሊ ዝበሃል ሓንቲ ዓንዲ ንድሕርዳ ወሲድና ካልኣይ እያታ ዝበሃል ንቲ ካልይቲ ዓንዲ ንወስኸሉ ሳልሳይ ድማ እቲ ታሪክ እዩ። ስለዚ ኩላና ከም ተጋደልቲ ከም ውርሻ ሓርበኛ ይነብርን እዩ ታሪክ ዝውረስ የልና ኢና ተበጊስና መፅና
1: ኣብዚ ሕጂ እዋን ምስቶም ላዕለዎት ሓለፍቲ ምስ ዝምልከቶ ኣካልን ዘቲና ንሕና ክንጥቀመሉ ንኽእል ክንግርቦ ንኽእል ቦታ ሓቲትና ብሽም ማሕበር ካምቦድያ ምስዘን ተጋደልቲ ኮይና ናይ ቦታ ምግራብ ናይ ፓርክ ቦታ ናይ ምውፃእ ዓብ መደብ ኣለና ኣብ ትልምደ ኣሎ እዚ ብዓብኡ ግን ሓያላት ወረስቲ ታሪክ ከነፍሪ ኢና ይብል እዚ ከዓ ናይ ቀረባ መደብና ማለት እዩ።
3: ኣብ መወዳእታ ብሓፈሹ ኩሉ ግዜ ንዛረቦ ጉዳይ ጉዳይ ናይ መንስያትን ኣበርክቶን ኣብ ምዕቃብ ታሪክ ኤርትራ ንሕና ኩሉ ግዜ ፈፀምቲ ኢና እምበር ተዛረብቲ ይኮና ንብልና ባዓልና ታሪክና እምበር ንታሪክ እንትርኢ ይኮና ንብል። ስለዚ ክሳብ ማእስና ከም ንኸውን ንሕና ታሪካውያን ምኳና ንፈልጥ ነዚ ታሪክ እዚ እንታይ ፅቡቅ ገሂፅዋ ነይሩ ጉዶውን ንሕና ንሕና ኢና ጥራሕ ይኮና ክንብል ዘለና እዚ ታሪክ ክንላበሶ ኣለና።

እምበኣርከስ ዝኸበርኩም ተዓዘብትና ንሎሚ ዘዳለናዮ መደብ ኣብዚ ንዛዝም ድሕሪ 2 ሰሙን ይክኸውን ምርኻብና ድሓንቀኒዩ ሰላም።

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶ መደበርመት ዘለኹም ክቡራትን ክቡራን እንተኸታተልትና ከመይ ቀዲኹም ንፀንሑ መደባት ኤሪቲቪ ተኪእና ትሕዝቶታት መደበርመት ዝፍነውሉ ስለ ዝኣኸለ ኣብ ናይ ዕረፍቲ ግዜኹም ንዓኹም ተኸታተልቲ መደብና የዛንዩ ዝበልናዮ ኣብ ናይ ሎሚ ሰሙን ትሕዝቶ መደበርመት ሓደ ድሕሪ ሓደ ኣከታቲልና ቀሪብናዮም ዘለና ደርፊ ናብኹም ከነቕርቦ ኢና። ንምክትታልኩም ደጊመ ብክብሪ እንዳዓደምኩ ካብዚ ብምቕፃል ኣብ መኽፈቲ ትሕዝቶና ቀሪብያ ዘለኹ ደርፊ ከላለየኩም ናይ ሎሚ

ክቡራትን ክቡራንን ተኸታተልትና ከም ዝተዓዘብኩሞ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት በዛ ባህላዊ ትእስራሕ ናይ ድምፃዊ ኣማኒኤል ጎይቶኦም ኢና ኣህዲ ኢልና ፈሊምና። ካብዚ ብምቕፃል ከም ወትሩ ክልተ ደርፍታት ክህልዋና የን ነተን ደርፊ ክንላልየኩም እየ። ሓንቲ ናይ ገዲም ድምፃዊ ተስፋይ መሓሪፍ ሕራ ካብ ደርፍታቱ ታሪክ ህዝበይ እትብል ኣብ 222 ዝደረፋ ደርፉ ክትከውን እያ። ካብ ቀፂላ ቀሪብናያ ዘለና ደርፊ ናይ ድምፃዊ ሮቤል ገብረ ማርያም ኣብ 223 ዝደረፋ ደርፉ ምሳኽ ጥዑም እትብል ክትከውን እያ። ተኸታቲለን ክቐርባ እየን። ቀፂሉ ዘቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም።

ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶ መደብ ህርመት ኣለኹም። ካብዚ ብምቕፃል ክልተ ድምፃውያን ሃገርና ሓቢሮም ዝሰርሕዋ ደርፊ ባህላዊት ስራሕ ማለት እዩ። ናይ ድምፃዊት ፍሜሩ ዳንኤል ምስ ኣማኒኤል ንሃብተ ጋብር ኣብ 2023 ዝደረፍዋ ስራሕ ክትከውን እያ ንዓ ቀሪብና ኣሎና። ንሕጂ ካብኣ ተኸቲላ እትቐርብ ደርፊ እውን ናይ ድምፃዊ መሓመድ ዑመር ኣብ ምስ ጉጅለ ባህሊ ሓሬና ዝደረፋ ናይ ናራ ደርፊ ክትስዕብ እያ።

ግሪም ድምፃዊ ሳሚ ብርሃነ ናብ ህዝቢ ዘቕረቦም ደርፍታት ብዓይነቶም ብዙሖም ኣብ ፍቕራዊ ባህላዊ ስራሕ ኣዝዮም ብርከት ዝበል እዮም። ንሕጂ እውን ቀሪብና ዘለና ደርፉ ኣብ 224 ዝደረፋ ደርፉ ጋሜ ናተይ እትብል ደርፉ ክትህልወና እያ። ካብኣ ብምቕፃል ክቡራትን ክቡራንን ተኸታተልቲ ህርመት ናብ ድምፃዊ ቶማስ ኣልኣዛር ኣብ 217 ዝደረፋ ዕምባባይ እትብል ፍቕራዊ ደርፊ ተኸቲላ ክትቀርብ እያ። ሕጂ እውን ምስ ትሕዝቶ መደብ ህርመት ምክትልኩም ክትቅፅሉ ደጊመ ብክብሪ ይዕድም።

ደርፍታትና ከላለየኩም እየ ሓንቲ ናይ ድምፃዊ ሳሙኤል መብራህቶም ኣብ 2021 ዝደረፋ ባህላዊት ደርፊ ናይ ኣብ መርዓ እዋን ማለት እዩ ዝግበር ንጥፈት ብመልክዕ ደርፊ ዘቅረባ ማሾ እትብል ደርፊ ውክት ከውን ከላ ካብኣ ቀፂላ ናብ ድምፃዊት ብስራት ኣረጋይ ክንሰግር ኢና። ናይ ብስራት ንሎሚ ቀሪብናያ ዘለና ደርፊ ኩልፍ ኩልፍ እትብል ፍቅራዊ ደርፋ ክትከውን እያ።

ምስ ትሕዝቶታት መደብርመት ኣለኹም ስለምክተልኩም ትሕዝቶታት መደብርመት ኣዝየ እንዳመስገንኩ። ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ናብ ድምፃዊ ዳሽ ምስግና ተገንጢሉኒ ትብል ፍቅራዊ ደርፉ ቀሪብና ኣሉና። ካብ ቀፂላ ናብ ድምፃዊት ሰናይት ኣሚነ ክንሰግር ኢና። ሰናይት ኣሚነ ጉጅለ ባህሊ ኣሰር ካብ ዝመልመለን ሓንቲ ካብ ድምፃዊት ደቂ ኣንስትዮ ሃገርና እያ። ነፀለኻ ትብል ባህላዊት ስርሓ ቀሪብና ኣሉና።

ክቡራትን ክቡራንን ተኸታተልትና ትሕዝቶታት መደፍርመት ከመይ ትከታተልዎ ኣለኹም ናይ ሎሚ ሰሙን የዛነየኩም ክህሉ ተስፋ ይሙሉ እዩ። ካብዚ ብምቕፃል ክልተ ደርፍታት ክህልዋና የን። ሓንቲ ናይ ድምፃዊ ዓብደላ ዑመር ኣርሒባ እትብል ኣብ 35 ዓመት በዓልና ፅነት ሃገርና ዝደረፋ ኣብ ስታድዮም ኣስመራ ማለት እዩ ናይ 226 ናይ ሳሆ ደርፊ ክትህልወና እያ። ካብኣ ቀፂላ ኣብ ዘይምርኻብ እትብል ናይ ኣስመሮም እዮም ናይ 226 ስራሓ ክትከውን ተኸታቲለን ድሕር ምቕራበን ንምዝዛም ደጊመ ክምለሰኩም።

ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ክቡራትን ክቡራን እንተኸታተልትና እዚ ዝተዓዘብኩሞ ይፀኒሕ ብ ሰዓታትና ስለ ዝኣኸለ ደርፍታትና ኣብዚ ክንዛዝም ኢና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ኣብ ልክዕ ሰዓት ክኸውን ምርኸብና ሰናይ ቅነ እንዳበልና ንዝመፅእ ሰሙን ብካልእ ትሕዝቶ ኣብ ልክዕ ሰዓት ይረኸበና ሰላም።

0: ብዝቕዳዩ
1: ኣዝሙር ወጀኒቱ ረቢ ነርአየኒቱ
2: ሸማዓት ልብራሕመቱ ስራይ ግን ኣሞቱ
3: ህጅብ ዋጣዕሚቶ ትጉም ሓኳኪቶ

0: ሚድ ሰኣል ያኒ ማፍትሕ ናይ ካዝናት ኣምር ትግልተ ኣእምሮ ንይሰኣለሀየ ኢልኣምር ወይ ይደሊ ሰምዓኒ ህለየካ ላኪን ሕና ነፍዓ ኢልእምበየሎ ወበዓለቡ ከበርሳብ ትብሉ ነሲ እሊ ገፋጭ ማፋጭ ምግኒ ይዶ ብግልም ነሶ ንሓንቲ ጎ ተሻርዑ የ
1: ብ በር ተሃዘ ቤሎቤሮ ምስሊ ይጋይሳ ዔማት ከበር ቤሎቤሎ ተንከባቱ ክነ ብዳዓት ድካኘ ልሌት ቤሎቤሎ ኣና እብጅምለት ብተፈረቀ ዘብዩ
0: እዚ
1: እንተ ብዳዓቸ ተብክስቸት ሓዘ ሰበተለካ ይደግም ከክርሱ ይደግም
0: ረፍራ ድገብርና ክብል ይደግም ከገድም እንታሓቆ ይደግም ሕናግል ንድገም እናሰሮ ብቤላ ማስላካ
1: ሕደግ ሓዳር ቤላ ይትበርኒ ቤላ ይትበር ትብል ዓልካ ቴሌቭዥዮንካ ኣብ ስቲን እንቺ እተ ቤትካ ቤለው ልብል ወልዑል ሃላ እዚ ቤለው ትዕበለየ ከም ገቢ ቴሌቭዥዮንካ ኢነትሓዘካ ንዕትብዩ
0: ንትከሱዩ
1: በስእዩ ሎስሎም መለ ቴሌፎን
0: ማፅእል
1: ነፈር እሊ ነፈር ተስልቸለ ርኢካ ታጅር
0: ቤለቤለውቱክንያቱ
1: ተምራ
0: ይፋል
1: እሊ ሆባ ኢልብሉ ሸትፎገለይሸትፎገለይከበቱ ሃለው ሆባይ መተካ ከላስ በ መፀከል ይ ማሻላ ከበር ረከባ
0: ሰምዒኒ
2: ነጃት ኣዘየማ ብዕድለ ግረሰለቲ ያረብ ንወስካ ኣልጥፍ ያረብ ነስ ብለክል የ ክዮም ዘለዎማ ሕጀ እብ ኣክባራት ናሸንጠት ክተመላእክያ ማፀት ለየ ክመስል ለየ ክስምዒኒ ባጋ እለግያሊ እልኣኽባርሊ ቤላቤለው ትምሳበቱ
3: ከበርሳ እብትልእ ተኣምሪ
2: ክናይ መንቱ
3: ናይ ዛይድ
2: ዛይድ
3: ኣይዋ
2: ዛይድ ምገባ
3: የብየብየብየቡ ነጃት ሕቻ ደንጎፅኮኩም ዓለየ ሳምሒኒ እንት ምናለት ስእያሆ ተፀበራ ከምንት ትረስዕር
2: መላሃጋጊት ዘምሙንሶ ዘይድ ምግባብ ንክልየ ክድሓንምዙ
3: ድሓን ሃላሃዳ
2: አልሓምዱላ ሰናይ ዳይ ገባ ዳይ ሰነይት ማምሳሉ ማሓቻ ና ዳምሰ
3: ሃዳ ወወልዳ ቦንባ ይቻ
2: ሳልማ ንዐንዐንዐ ምንሪአይኩም ምን ወንቤለያታ
3: ከም ሰሊሑ ትሃደግ ሃላ ወቤህላ ሂየኒ ኣብዕሉ መፅእ
2: ሰልማ ልትሃደግ ክላ ሕድጋክረይ እለፍላን ቤሌ ሓቋለባ ህየኒ እቲ ሓራ ግብብለ
3: እቲ ሓራ ግብእ በስ ይትግብእ ዲባ ዛይድ በስ ወደያ ወከበር እሊ ህየኒ እናስሎምሉ መፃእ ክበረዩ እንቲ በሳእየት ይትብደይ ነጃት ሕቼ ኣዘንወስ ርኤኪ ሓቸ ዳፍ ትግባርክ ገይስለይኮ ቤት ክእተይንወስ ብርድ ብሞት ኣርባሓት ክፈግረት የለየለ ድሓና ፅሑ የግዝኮ
2: ሸዓጅብት ላኪን ሰልማ ኣባና ክትግባህ ኣላክላ ለሉሉ ይትቀመጠት ይፀነየኒ

0: ሽመቱ ማሚ ሽቁል ኩይ ሚቱ ጣያቡካ ሄናለን ኦቢዮ ሌና ለከበር ለገበይሎ ስሕቱን ዲኮኒ ያ ሽቁል ሃበንቱ ሃበንቱ ሽቁል
1: በስ እል ላተ ለከበር ገበይ ስሕቱ ወትካፎቱ ወኖ ሲበት ሜማ ሸለትል ዋቀትል ሕና ክሉ ላመን ደሌና ውላዳ ወንተ ሓዳር ኩሉ እንደህለይካ እግላ ከፈሸቀልህ ልብል እል ህፃን ይበ እው እፉ ተፀቡጡ ለሰረተ ኣነ ሽቁል ግለርእዩቱ ወለእፉክ ሚልታገግል ይደዩ
0: ሃሽም ሃሽም የኮትከ ይደልየከ ጣያቡካ እወል እንታይ ኣነ ዘ ትዛብ ወይትዳገን ሰማዕነህ ለየከ ማሚ ለከበር ለሓሰት ኖስኡ ግል ዛብጦቱ ወኣነ ሄምናይ ኣምፀዮም ቤለዮትሊ ኖሸ ደፋእ እንደበግል ሰሎት ይባ እንተበስ ሰብር ደቃብ ሰብሪ ውደጣየቡከ
1: ይበይባ እሊ በስ እሕትራም ይወጅቡ ወእሕትራም ይለእምርኒ እብል ህትወት ዝህለይኒ ኢልሳማሕኒ እዘ ኣው እንቱም ገበይ ተፀቡጡ ከምላካ ትዳጎኑ ለሰረታ ኣነ ምክም ስለ ወድዩቲ ሽቅልየት ትረውቲ ደገድግ
0: ሃሽም ሃሽም ሃሽም ያ ወለ ገሰህን ኣስብርም ላከ ኣሌና ኣላ ሃሽም ትሊ ያረ የለ ከራቴከ ለዶልከ ግለዛብ ጥቡቱ ትብል ያ በዲርማን ደዳባት ከማትንተ ከራቴከ በስ ያ ማጦር ልክሽ ናያርሃ ኣካምቡ ይመስለኒ ራስ ኮፎትሊ ክሽቡ ቀጣኒቱ ሓተለይስ በርሙኑ ይነኮ ከይደለየው

0: ኣብ ሃገራዊ መርመራታት ብሉፅ ውፅኢት ንዘመዝገቡ ሃበርም ተምሃሮ ዝግበር ምትብባዕ ናይ ተወዳርነት መንፈስ ክብምባል ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊፆም። እዚ ዝተገልፀ ኣብ ኣስመራ ዝርከባ ናይ ካልኣይ ደረጃ ኣብያተ ትምህርቲ እምባህራ ሓላይን ባርካን ካብ 27 ክሳብ 30 ሓሳ ኣብ ዝወደቦኦ ስነስርዓት ኣብ ዓመተ ትምህርቲ 2025-2026 ካብ 3 ክሳብ 4 ሙሉእ ነጥቢ ንዘምፁ 157 ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተምሃሮን ኣብ ዘተባባዓሉ ኣጋጣሚ እዮም። በዚ መሰረት ቤት ትምህርቲ እምባህራ 46 ቤት ትምህርቲ ሓላይ ድማ 32 ተምሃሮ ከተባባዓን ከለዋ ቤት ትምህርቲ ባርካ 49 ሙሉእ 4 ነጥቢ ንዘምፅኦን ልዕሊ 3.6 ነጥቢ ንዘመዝገቡን 79 ተምሃሮ ሸሊማ። ርእሰ መምህራን ናይዘን ኣብያተ ትምህርቲ ኣብ ዘስምዕዎ ቃል እቲ ዕላማ ንተሸለምቲ ብምትብባዕ ኣብ ማኣዲ ትምህርቲ ንዝርከቡ ቅዱስ ቅንኢ ምሕዳር ምዃኑ ገሊፆም። ብቕዓት ትምህርቲ ብውህደትን ፃዕርን መምህራን ተምሃሮን ወለድን ከም ዝረጋገፅ ብምሕባር እናበረኻ ዝመፅእ ዘሎ ውፅኢት ሃገራዊ መርመራታት መርኣያ ከም ዝኾነ ብምግላፅ ተሸለምቲ ንዝበለፀ ዓወት ክሰርሑ ተላብዮም። ኮሚቴ ወለዲ ብግዲኦም ከምዚ ዝበለ መደባት ልዕሊ ኣበርክቶ ስለ ዘለዎ ብሰፊሑ ክድፋኣሉ ብምዝኽኻር ንኮሌጅ ዝፅንበሩ ዘለዉ ተምሃሮ ንዝዓበየ ዕማም ይብገሱ ምህላዎም ተገንዚቦም ሙሉእ ኣተክርኦም ኣብ ዕላማኦም ክገብሩ ተማሕፂኖም። ሓለፍቲ ኣገልግሎት ትምህርቲ ኣብ ንኡዞባታት ድማ ንተሸለምቲ ከምኡውን ንመምህራንን ወለድን የውሃና ድሕል ምባል ኣብ ዝቕፅል ጉዕዞ እውን ምክትታል ወለዲ ክሕይል ተምሃሮ ድማ መደባቶም ኣነፂሮም ክቕፅሉ ተላብዮም። ሰለስተን ኣብያተ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ መልቀቂ ፈተና ማለት ማትሪክ ካብ ዘሳተፈኦም 1392 ተምሃሮ 421 ናይ ዲግሪ 294 ከዓ ናይ ዲፕሎማ ዝረኸቡ ክኸን እንከለዉ 66 ካብኣቶም ሙሉእ 4 ነጥቢ ዘመዝገቡ እዮም።
1: ናብ ዝቕፅል ዜና ምስ ንሰግር ኣብ ንዞባ መልቂ ምስ ምውሳኺ ቁፅሪ 4 ንህቢ ኣብ ምህርቲ መዓር ዕቤት ከም ተመዝገበ ኪላታት ሕርሻን 4 ገሊፆም። ኪላ ምርባሕ ንህቢ መንእሰይ ኣብርሃም ኪሮስ እቲ ንዞባ ዓመት ሙሉእ ብዝዕንብብ መበቆላዊ ኣግራብ ሃብታም ክልሙኡ ድማ ንምርባሕ ንህቢ ምቹእ ብምዃኑ ቁፅሪ ናይቶም ኣብ ምርባሕ ንህቢ ዝነጥፉ ሓረሶትን ሳግምቲ 4 እናወስኺ ይመፅእ ከም ዘሎ ብምጥቃስ እዚ ኣብ ቀረብ መዓር ኣብ ዕዳጋታት ኣበርክቶ ከም ዝገበረ ኣረድዩ። ኣብዚ ግዜ እዚ 41 ደቂ ኣንስትዮ ዝርከቦም 345 ሓርስቶት ኣብ ዘመናዊ ያታውን ጋብላውን ቆፎታት 556 ዕስለታት ንህቢ ብምርባሕ ቀረብ መዓር ንምውሓስ ኣስተዋፅኦ ይገብሩ ከም ዘለዉ ከምኡውን ልዕሊ 220 ዕስለታት ንህቢ ዝውንኑ ሳግምቲ 4 ንህቢ ተመሳሳሊ ኣበርክቶ ከም ዘለዎም ብምሕባር ሎሚ ዓመት ብጠቕላላ 86 ኩንታል መዓር ከም እተሓፍሰ ገሊፆም። ኣርባሕቲ ኣብ ዝሃቦ ርእቶ እኹል ዘመናዊ ቆፎታት ምስ ዝቕረበሎምን ሓጋዚ ሞያዊ ምኽሪ ምስ ዝረኽቡን ነጥፈታቶም ብምምዕባል ምህርቶም ንምስሳን ዘለዎም ድልውነት ኣረጋጊፆም። ኣብ መወዳእታ ሓላፊ ቤት ፅሕፈት ሕርሻ ኣብ ንኡዞባ መልቂ ኣቶ መላእከ ወልደ ሚካኤል ካብ 218 ጀሚሩ እናወስኺ ዝመፀ ቁፅሪ ሳግምቲ 4 ንህቢ ኣብ ሓረሶቲ ከባቢ እወታዊ ፅልዋ ከም ዝፈጠረ ብምጥቃስ ምርባሕ ንህቢ ኣብ ምርጋፅ ውሕስን መእዛውን መግቢ ንኹሉ ኣብ ኩሉ ተራ ስለ ዘለዎ ንምድንፍዑ ብዝለዓለ ክስራሕ ፀዊዖም። ኣብ ንኡዞባ ዱባርዋ ካብ ዓድታት ዓድ በዝሓንስ ዓድ ነኽዖን እምኒ ፀሊምን ንዝተዋፁ ሓረስቶትን ኣነባበርቲ ዓድን ብ26 ሓሰ ኣብ ረብሓን ኣገባብን መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣብ ግራት ሓረስቶት ኣስተምህሮ ተዋሂቡ። ኣብ ቤት ፅሕፈት ሕርሻ ንኡዞባ ዱባርዋ ኣዋሃዲ ናይቲ መደብ ኣቶ መድሃኒ ዕቑባይ ሓረስቶት ካብቲ ኣህላኺ ልምዳዊ ኣገባብ ወፂኦም ብምህርትን ቁጠባን ንኽረብሑን መነባብሮም ንክቕይሩን ብዛዕባ ዝሕግዝ ፍቱን ሜላ ንኡስ ርቡሕ ቃፅዖ ሕርሻ መብሪ ሂቡ። ሓረስቶት ኣብ ዘላቶም መሬት ግቡእ ምሕደራን ባህርያዊ ድኽዕን ተጠቒሞም ብመስመር ምስ ዘርኡ ብውሑድ ዘርእን ፃዕርን ርቡሕ ምህርቲ ክሓሱ ከም ዝኽእሉ ኣብነታት ኣሰኒ ኣብሪሁ። ተሳተፍቲ ቦጎኖም ሚኒስትር ሕርሻ ዓቕምታቶምን ንቕሓቶምን ንምብራኽ ዝገብሮ ዘሎ ጓስጓስን ስልጠናን ደፋይ ከም ዝኾነ ብምሕባር ምኽርን ማዕዳን ሞያውያን ከይፍለዮም ተማሕፂኖም። ኣብ ማሕዳር ምምሕዳር ከባቢ ዓዲ በዝሓንሳቶ ኢስያስ ፀጋሃንስ ቦጎኑ ኣብ ክልተ ጉጅለታት ዝተጠርነፉ ሱሳ ሓረስቶት ብስሙር ሓሪሶም ብመስመር ናይ ምዝራእ ተበግሶ ከም ዝወሰዱ ብምጥቃስ ንምስፍሑ ሰልጠንቲ ሓረስቶት ብኣብነት ክመርሑ ተላብዮም። ኣብ ዓዲ ቀይሕ ንውሃብቲ ኣገልግሎት ትካላት ቱሪዝም 27 ናሓሳ ኣስተምህሮ ተዋሂቦ። እዚ ቤት ፅሕፈት ቱሪዝም ሕግን ስርዓትን ከምኡውን ፖሊስ ዝተዋሃበ ኣስተምህሮ ውሃብቲ ኣገልግሎት ትካላት

0: ማለት ባራት ሆቴላት ኣብያተ ቁርስን ኣብያተ ምግብን ጽፈትን ብቕዓትን ዝህቦ ኣገልግሎት ከረጋግጻ ኣብ ሕግን መምርሒታትን ተመርኪሰን ድማ ንዕግበት ተገልጋሊ ብትግሃት ክሰርሓ ዝዓለመ ነይሩ ኣብ ቤት ጽሕፈት ቱሪዝም ዓዲ ቀይሕ ሓላፊ ኣሃዱ ሓበሬታን ኩስኳስን ኣቶ ተስፋይ ግርማይ እተን ትካላት ኣብ ኣቀባብላ ኣጋይሽ ዋጋታትን ዓይነታትን ኣገልግሎትን ዕቱባት ክኾና ምዒዱ ሓላፊት ሕግን ስነ ስርዓትን ንዞባ ሬቷ ሓላፊት ሕግን ስርዓትን ንዞባ ዓዲ ቀይሕ ወይዘሮ ገብርኤላ ይትባረኽ ብጊድያ ትካላት ናይ ተጠቃምነት ዕለቱ ዝወደቐ ንብረት ከወግዳ ብመምርሒታት መንግስቲ ተቐይደን ክነጥፋ ከምኡ ውን ምትካኽ ሽጋራ ክኽልክላና ተሓሳሲባ ኣዛዚ መደበር ፖሊስ ንዞባ ዓዲ ቀይሕ ካፒተን ኪዳን ፍቱይ ቦጎኑ ወነንትን ስራሕተኛታትን ውሃብቲ ኣገልግሎት ትካላት ኣፍልጦማ ምክልኻል ገበን ብምዕባይ እሩም ስነ ምግባር ብምኽስኳስን ምስ ፖሊስ ዘለዎን ዝምድና ብምድልዳልን ገበናት ንምክልኻል ክፅዕሩ እንተተፈፂሙ ድማ ንምቅልዑ ብዝለዓለ ክሰርሑ
1: ሰላም እዩ
0: ቤት ፅሕፈት ሃማደ ኣብ ንኡዞ ብሓልሓል ኣባላት ተጠርኒፈን ተጠቀምቲ ማሕበር ፈጢሮ ዘሎ ዕድላት ንክኾና ኣብ 8 ምምሕዳራት ከባቢ ኣብ ምሕያል ውዳበታት ዘተኮረ ጎስጓሳትን ርክባትን ኣካይዱ ሓላፊት ቤት ፅሕፈት ወይዘሮ ከዲጃ ኢብራሂም ካብ 25 ክሳብ 27 ናሓስ ኣብ ኩልን ምምሕዳራት ከባቢ ኣብ ዝገበረቶ ርክባት ቁፅሪ ኣባላት በብዓመቱ እናወስኸ ይመፅእ ከም ዘሎ ብምሕባር ብፍላይ ካብ ማእከላይን ካልኣይን ደረጃ ዝርከባ ተምሃሮ ንምውዳብ ዝተገብረ ንጥፈታት ኣተባባዒ ውፅኢት ከም እትረኽቦ ኣብሪሃ ተሳተፍቲ ቦገንን ናብ ዓድታትን ምምሕዳራት ከባብን ወሪድካ ዝካየዳ ሰምህሮታት ክድፋሉ ከምኡ መደባ ስልጠና በቢደረጁን ብስፍሓትን ክቕፅል ዝብልን ካልን ርእቶታት ኣቕሪበን ሓላፊ ምምሕዳርን ፋይናንስን ዞባ ሓልሓል ኣቶ ዑመር ዑስማን ድማ ውዳበ ሓይሊ ስለ ዝኾነ ሃማደ ዘካይዶ ፀዓርታት ንምዕዋት ብወገን ምምሕዳር ዘድሊ ደገፍ ከም ዝግበር ኣረጋጊፁ ዝቕርኩም ተዓዘብ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውኑ ምክትታልኩም ክትቅጥሉ ደጊመ ብኽብሪ ዕድም ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ ዝኸርኩም ተዓዘብቲ ስለ ምክታልኩም ኣዘየ መስግን ዜና ወፃኢ ሩስያን ቤላሩስን ናብ መዳይ ቁጠባ ፀጥታን ምክልኻልን ዝፀንሐን ሽርክነት ንምስፋሕ ተሰማሚዐን መራሕቲ ክልትዮን ሃገራት ትማል 29 ናሓሰ ኣብ ሩስያ ኣብ ዘካይዶ ዝርብ ሃገራቶም ግዳማዊ ተፃቦታት ንምምካት ዘካይዶ ሓበራዊ ፀጥታውን ወተሃድራዊ ንጥፈታት ብዓይነትን መጠንን ክብ ከብሎ ምዃነን ኣፍሊጦም ፕረዚደንት ቭላድሚር ፑቲን ሩስያ ንጎረቤታ ቤላሩስ እትገብሮ ወተሃደራዊ ደገፍ ከትዕብዮ ምዃና እውን ኣነፂሩ ሩስያ ግዳማዊ ተፃቦታት ንምምካት ኣብ ቤላሩስ ኒኮሎሳዊ ኣፅዋርን ናይ ነዊሕን ሓፂር ሚሳይላት ኣዋዲዳ ከም ዘላ ፀብጻባት የረድ ክልትዮን ሃገራት ሓንቲ የን ንምስ ትጥቃዕ እታ ሓንቲ ናይ መልሰ ግብሪ ክትህብ ዘኽእል ወተሃደራዊ ስምዕ ከም ዘለዎን እውን ዝዝከር እዩ እዚ ከምዚ ኢሉ እንከሎ ፕረዚደንት ቭላድሚር ፑቲንን ፕረዚደንት ኣሌክሳንደር ሉካሸንኮን ሃገራቶም በይናዊ ዘይሕጋዊ ገዳታት ብሓባር ከም ዝምክታ ገሊፆም ኣብ ኔፓል ብዝተኸስተ ሓደጋታት ወሓይዝን ዕለቕልቕን ከም ዝመቱ ናይ ዝተረጋገፀ ሰባት ቁፅሪ ናብ ልዕሊ 730 ክብ ከም ዝበለ ተገሊፆም በቲ ዛጊድ ጠንቁ ዘይተነፀረ ዝሓለፈ ረቡዕ 26 ናሓሰ ዘጋጠመ ዕለቕልቕ ኣሳት 2500 ሰባት ዳሃዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ብተዓፃፃፊ ክወስኽ ከም ዝኽእል ይእመት ኣማይቲ ካብቶም ግድያት ካብ 23 ሃገራት ዝመፁ በፃሕቲ ምዃኖም ክፍለጥ ተኻኢሉ ኣሎ መንግስቲ ኔፓል ግድያት ንምርዳ ኣህግራዊ ሓገዝ ድሕሪ ምሕታቱ ብውሕዱ 12 ሃገራትን ውድባትን ደገፊ ገብራ ከም ዘለዋ ተፈሊጦም እዚ ምስ ኣውራጃ ቲበት ኣብ ዘዳውብ ግዝኣት ኔፓል ዘጋጠመ ሓደጋ ኣቐዲሙ ኣብታ ኤሳዊት ሃገር ካብ ዝተኸስተ ተመሳሳሊ ሓረካታት እቲ ዝዓበየ ሰብኣዊ ንዋታዊ ክሳራታት ዘወረደ ምዃኑ ፀብጻባት የረዱ ገለ ወገናት ጠንቁ ምምካኽ ኩምራታት በረድ ሂማልያ ክኸውን ከም ዝኽእል ክእምቱ ከለዉ ገለ እውን ንኡስ መጠን ምንቅጥቃጥ ምድሪ ዘበገሶ ክኸውን ተኽሎ ከም ዘሎ ግምታቶም ክህቡ ፀኒሖም ኣለዉ ኣሜሪካን ቬኔዙዌላን ኣብ ምምዕባል ፅላት ፀዓት ዘተኮረ ታሪካዊ ተባሂሉ ዝተገልፀ ስምዕ ከም ዝኸተመ ሓቢረን እቲ ስምዕ ኣሜሪካ ኣብ ምምዕባል ኢንዱስትሪ ፀዓት ቬኔዙዌላ ናይ ኣሳት 100 ቢልዮን ዶላር ወፍሪ ክትገብር ኣማሲኡ ድማ 65

5 ቢልዮን በርሚል ዝግመት ዕቑር ነዳዲ ቬኔዙዌላ ክትቆጻጸር ዝኽእል እዩ። በዚ ብደረጃ ዓለም ብዓይነቱ ዝዓበየ ምዃኑ ዝተገልጸ ውዕል ኩባንያታት ኣሜሪካ ኣብ 17 ናይ ነዳዲ ቦታታት ቬኔዙዌላ ንዘይተወሰነ ግዜ ወፍሪ ከካይዳ እየን። በዚ ድማ እቲ ዝስምዕ ንኣሜሪካ ብትሑት መጠን ዋጋ ዘላቕነት ዘለዎ ዋሕዚ ነዳዲ ከተረጋግጽ ከም ዝኽእላ ብኣግኡ ይእመት። ብዘይካዚ ቬኔዙዌላ ካብቲ ግዙፍ ውዕል ኣስታት 210 ቢልዮን ዶላር ኣታዊ ክትረክብ ምዃና ሰመዚ ጸዓትታ ሃገር ሓቢሮም። ብዕቑር ጸጋታት ነዳዲ ብደረጃ ዓለም ኣብ ቀዳማይ ደረጃ ትስራዕ ቬኔዙዌላ ብሰንኪ እገዳን ኣብቲ ጽላት ዝግበር ትሑት መጠን ወፍርን ዕለታዊ 1.25 ሚልዮን በርሚል ጥራይ ከተፍርም ጽንሓ ጸብጻባት የረድኡ። እታ ደቡባዊ ኣሜሪካዊት ሃገር ልዕሊ 300 ቢልዮን በርሚል ዝግመት ዕቑር ጸጋታት ነዳዲ ከም ዘለዋ እዩ ዝጥቀስ። ኣሜሪካ ኣብ ወርሒ ጥሪ ናይ ዝዓመት እዚ ኣብ ልዕሊ ቬኔዙዌላ ዘካየድቱ ወታደራዊ ስርሒት ብቕንዱ ጽላት ነዳዲ ንምቁጻር ዝዓለመ ምንባሩ ክግለጽ ጸኒሑ እዩ። ድሕርቲ ወታደራዊ ወፍሪ መስርሕ መሸጣ ነዳዲ ቬኔዙዌላ ብመገዲ ኣሜሪካ ክካየድ ምጽንሑ እዩ ዝጥቀስ። ናይ መወዳእታ ዜና፣ ኣሜሪካ ብልዕሊ ኢራን ብዘጽደቐቶ እገዳታት መጠን ንግዳዊ ንጥፈታት ሃገሩ ብልዕሊ 35 ሚእታዊት ከም ዝጐደለ ፕረዚደንት መስዑድ ፔዠሽኪያን ሓቢሩ። ብፍላይቲ ካብን ናብን ወደባት ኢራን ዝካየድ ንጥፈታት መራኽብ ንምዕጋት ዝተወስደ ስጉምቲ ነቲ ንግዳዊ ንጥፈታት ብኽቢድ ከም ዝሃስዮ ፕረዚደንት ፔዠሽኪያን ብ28 ናሓሰ ኣብ ዝሃቦ መግለጺ ኣረድዩ። በቲ ካብ መወዳእታ ወርሒ ለካቲት ናይ ዝዓመት ክካየድ ጸንሐ ኩናት ኣብ ልዕሊ ኢራን ኣሳት 110 ቢልዮን ዶላር ቆጠባዊ ክሳራ ከም ዘወረደ እዩ ዝግለጽ። እቲ ኩናት ንኣሜሪካ እውን ልዕሊ 37 ቢልዮን ዶላር ዝግመት ቆጠባዊ ክሳራ ከም ዘሰዓበላ ጸብጻባት ይጠቕሱ። ኣሜሪካ ኣብ ልዕሊ ኢራን ቆጠባዊ ጸቕጢ ንምፍጣር ኣብ ዝሓለፈ ቀረባ መዓልታት ተወሳኺ እገዳ ከም ዘጽደቐት ኣይርስዕን። ይኹን እምበር ኢራን ሳዕቤናት እገዳ ንምውጋድ ክትብል ንልላውነታ ኣብ ሓደጋ ዝእቱ ስጉምቲ ከምዘይትወስድ ክትገልጽ ጸኒሓላ። ዜናታት ንምዛም ቀንዲ ነጥብታት ክደግመልኩም፣ ንሃበሩም ተምሃሮ ዝግበር ምትብባዕ ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊጾም። ኣብ ንኡዞባ መልቂ ኣብ ንጥፈታት ምርባሕ ንህብን ምህርቲ መዓርን ዕቤት ተመዝጊቡ። ኣብ ዓዲ በዝ ሓንስ ንዞባ ድባርዋ መደብ ንእስ ርቡሕ ቃጽዖ ሕርሻ ንምስፋሕ ይስራሕ ኣሎ። ኣብ ዜናታት ወፃኢ ሩስያን ቤላሩስን ናብ መዳይ ቁጠባ ጸጥታ ምክልኻልን ጸንሐን ሽርክነት ንምስፋሕ ተሰማሚዐን።

ኣብ ኔፓል ብዕልቕልቕ ከም ዝመቱ ናይ ዝተረጋገፀ ሰባት ቁፅሪ ናብ ልዕሊ 730 ክቢሉ ኣሜሪካን ቬነዙዌላ ናብ ምምዕባል ፅላት ፀዓዘቶ ኮረ ስምዕ ከቲመን ዝቐበርኩም ተዓዘብቲ ንሎም ሸ ዝተዳለዎ ዜናዊ ምስናዶ ኣብዚ ፍፀም ስለምክታልኩም ኣዘየመስግን ውድድር ታሪካዊ ፍልጠት ብያ ስዒባ ክትቀርብያ ብወገነ ግን ሰላም

0: ሰላም ሰላም ኣብ ኩሉ ኩርናዓት ዓለም እትርከቡ ክቡራንን ክቡራንን ተዓዘብቲ መደብ ውድድር ታሪካዊ ፍልጠት ቡያ ከመይ ትህልው ኣብ ዘለኹሞ ሰላም ክትህልው እንዳተመነና ንሎሚ ኣብ መንጎ ተምሃሮ ማእከላይ ደረጃ ናይ ዞባ ማእከል ዝተዋፅኡ ምሩፃት ተምሃሮ ዝተካየደ ውድድር ሒዝናልኩም ቀሪብና ኣለና። እዚ መደብ እዚ ናይ ቀዳማይ መድረኽ ካልኣይ ዙርያ ኮይኑሎ። እዚ መደብ እዚ ብምትሕባር ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትር ዜና ብምትሕባር ዝዳሎ መደብ እዩ። ክሳብ ፍፃሜ መደብና ምሳና ሓቢርኩም ክፀንሑ ብክብሪ ይዕድመኩም። ሰናይ ምክትታል ተወዳደርቲ ናብ መድረኽ ክዕድሜ ብሞራል ኣሰኒለይ። እሰይ በረኸት ካብ ቤት ትምህርቲ ሚናበ ዘርኣይ፣ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል፣ ኣሮን ሃብተዝጊ ካብ ቤት ትምህርቲ ማይ ተስፋ፣ ከምኡ ድማ ሜሪ ሚካኤል ካብ ቤት ትምህርቲ ዓዲ ጓዕዳድ። ሓራይ እሰይ ከመይ ኣሎ ውድድር ከመይ ተዳሊኻ መፅኻ? ዓቕሚ ነፍሰይ ማለት ከይ ማለት እዩ።
1: ሳብታ ዘይተጨንቐኒ ሳብታ ዝኣኽለኒ የፅንዕ።
0: ቅድሚ ሕጂ ውድድራት ትሳተፍ ኢኻ ብብዝሒ?
1: እዋ።
0: ኣብ ምንታይ? ኣብ ቤት ትምህርቲ?
1: ኣብ ቤት ትምህርቲ ዋላ ኣብዚ ናይ ሓፈሻዊ ፍልጠት መሳሊ።
0: ክንደይ ግዜ ተወዳዲርካ ኣለኻ?
1: ከባቢ 3-4።
0: ተዓዊትካ ደሞ?
1: እዋ።
0: ስለዚ ተሞኪድካ ኣሉ ኢኻ። ደይ ትጭነቐሉ ዓቕሚ ነፍስካ ኢኻ ካ ተፅንዕ። ኣጆኻ በል ፅቡቅ ዕድል ምነ ኢልካ ኣስተውዒልካ መልስ። ጉዳይ ኤርትራ ኣብ ውድብ ሕቡራት ሃገራት መዓስ ቀሪቡ ምርጫ ኣለካ? ሀ መስከረም 1950፣ ለ ሰነ 1950፣ ሐ ግንቦት 1951፣ መ መልሲ የለን።
1: ሀ መስከረም 1950።
0: ሙሉእ መልሲ ሙሉእ መልስ ተመሊሳላ። ጉዳይ ኤርትራ ኣብ ውድብ ሕቡራት ሃገራት ብመስከረም 1950 ይቀሪቡ ብዝግባእ ተመሊሳላ። ቤዛዊት ከ ከመይ ኺ ከተዳለወ ቅኒኽ ናብዚ ውድድር?
2: ዝከኣለኒ ኣፅኒዕ ኣሎ።
0: ከምዛ ናይ ሰይድያናት ክኸ ዓቕሚ ነፍሲ ክደይ ተጨነቐኪ? ፅቡቅ። ከመይ ኺ ብትምህርቲ?
2: ድሓኒ
0: ድሓኒ ወላ
2: ድሓኒ ማሳ ኣምላኽ መስገን ፅቡቅ ነ
0: ፕራይስ ትወስድ ዲኺ? ክንደይ ወፂእ ኺ እዚ ሰሚስተር?
2: ቀዳሜይቲ
0: ዋው ሞራል በልሃ ብለይ። እንታይ ትፈትዊ እያ ሳብጀክት?
2: ማትስን ትግርኛ ነ ዝፈቱ።
0: እንታይ
2: ማትስን ትግርኛ?
0: ማትስ ትፈትዊ? ብዙሓት ተምሃሮ ግን ማትስ ብዙሓይ ፈትዋን እዮም።
2: ኣነ ግን
0: ብኸመይ ክትፈትዊ እያ?
2: ምክንያቱ ብዙሕ ኣሰራርሓታት ገለ ስለ ዘለዎ ንዝያደ ኣብ ሂወትካ ብዝተፈላለዩ ኣገባባት ጌርካ ሽግርካ ናይ ምፍታሕ ተመክሮታት ስለ ዝበኒ።
0: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። ኣብ ቁፅሪ ዕውት ንክትኮኑ ወይ ንክትፈትዊ እያ ከመይ ዓይነት ሜላ ኣጠቃቅማ ናይ ፀናንዓ እየ ክትጥቀሚ?
2: ዝበዝሐ ግዜ እኮ ኣቦይ ዘረድአኒ ከረድአኒ ከሎ ድማ ከዓ እቲ ናይ ቀንቀን ዘለየን ነገራት ብምፅናዕ ንሓላይ ድማ ከዓ ዝተፈላለዩ ሕቶታት ኣብ ዝተፈላለዩ መፅሓፍቲ ሪፈር ብምግባር ድማ ከዓ ዓቕመ ነፍሰይ ይግምግም።
0: ካብቲ ኣብ መፅሓፍ ደሎ ሕቶታት ወፃኢ ኣብ ካልእ ዘለዎ መለማመድ ሕቶታት እውን ብምዝውታር ንዕኡ እንዳተለማመድኪ ነቲ ትምህርቲ ብብቕዓት ትውድዮ ማለት እዩ። ስለዚ ኣይተጨነቐክን። ስለዚ ቁፅሪ ከባር ኣይኮነት ነገር ለይ ነዞም መምሃር ብጣዕሚ ፅቡቅ። ሕራይ ናብ ቀዳመይቲ ሕቶ ክሰግረይ ፅቡቅ ዕድል። ኣብ ከተማ ከረን ዝተመስረተ ሰልፊ ኣልራቢጣ ኣልእስላምያ መዓስ ተመስሪታ? ሀ ጥሪ 1949፣ ለ ሓምለ 1947፣ ሐ ታሕሳስ 1946፣ መ ሰነ 1948። ምርጫ ስለ ዝኾነ ተጠንቂቕ ክመልስ።
2: ሐ ታሕሳስ 1946።
0: ሙሉእ መልሲ ብዝግባእ ተመሊሳላ። ኣብ ከተማ ከረን ዝተመስረተ ሰልፊ ኣልራቢጣ ኣልእስላምያ ብታሕሳስ 1946 እዩ ተመሊሱ ብዝግባእ ተመሊሳላ። ቤዛዊት ኣሮን
3: ቤት
0: ኣብሃ መፅ ኣሎ። ከመይ ቀኒ ምድለዋት?
3: ፅቡቅ እግዚኣብሔር ይመስገን።
0: ከመይ ዓቕሚ ነፍስ ኸርያናት ከ
3: ዋ
0: ደከይ ተጨናነቕካ?
3: ኣይጭናኒ።
0: ከመይ ክንደይ ዓይነት ውድድራት ተሳቲፍካ ቅድሚ ሕጂ?
3: ዋ ብጣዕሚ ብዙሕ እዩ። ኣብ ናይ ሓፈሻዊ ፍልጠት ከዓ 3 ግዜ ገለ ተወዳደር ኣሎ።
0: ተመኪርኩም ኢኹም ኩልኹም?
3: ዋ
0: ክንደይ ትዕወት ነርካ ክንደይ ትወፅእ ነርካ?
3: ዝበዝሐ ቀዳማይ ድወፅእ ነረ እንድሕር ተጋጊ ኸ ካልኣይ
0: ተመክሮ ጌርካ ኢኻ ሕጂ
3: ዋ
0: እትፈትዋ ሳብጀክት እንታይ ኣብ ትምህርቲ ስኻኻ?
3: ኣነ ድፈትዋ ዳ ሶሻል
0: ስታዲ።
3: ዋ
0: ስለምንታይ? ማሕበራዊ ትምህርቲ ማለት እዩ።
3: እዋ
0: ስለምንታይ?
3: ሶሻል ስታዲ ሕጂ ኣብ ሂወትና ዳርጋ ኣገዳሲ ሳብጀክት እዩ። ምክንያቱ ዝበዝሐ ክፋላቱ ምስ ሕብረተሰብና ከመይ ጌርና ከም ነብር ዝመረና ሳብጀክት እዩ። ከምኡውን ዝተፈላለዩ ዓለማት ደላለየና እዩ። ዝተፈላለዩ ሕብረተሰባት ከም ዝነበሩ ከመይ ጌርና ምስ ሕብረተሰብና ከም ንኸይድ እውን ዝመረና ሳብጀክት እዩ።
0: ስለዚ ምስ ማሕበራዊ ህይወትና ፅቡቅ ድኾነ
3: ምትእሰር ኣሎ
0: ምትእሰር ስለ ዘለዎ ኣዝኻ ትፈትዋ ብጣዕሚ ፅቡቅ ክንደይ ካ ወፂኢካ ስኻክብ ቀዳማይ ሴሚስተር
3: ቀዳማይ
0: ኣጣውዕሉ ዋላ ነዚ ክትቀፅላ ዲኻ ሰከንድ ሴሚስተር
3: ኣጆኻ
0: ፅቡቅ ተዳሊኻ መፅኢካ ኣለካ ነዛ ሕቶ
3: ኣራይ
0: ፅቡቅ ዕድል ናብ ሕቶ ይከኣቶ እዩ ብቐጥታ ኣብ መጀመርታ ወርሒ ጥሪ 1950 ቀፅሪ ናፅነት ኤርትራ ኣበይ ተመስሪታ ሀ ደቀ ምሓረ ለከረን ሐ ቤት ገርግሽ መ ሱዳን
3: ደቀ ምሓረ
0: ሙሉ መልሲ

0: መልሲ ዝግባእ ተመሊሳላ ኣብ መጀመርታ ወርሒ ጥሪ ናይ 1950 ቀጥሪ ናፅነት ኤርትራ ኣብ ደቀ ምሓርያ ተመስሪታ
1: ሜሪ ሚካኤል
0: ናትክ ምድላዋትከ ከምኡ ድዩ ዘሎ ትፈትያ ሳብጀክት እንታይ እያ ናትክ ኸ
2: እንግሊሽን ማትስ
0: ስለምንታይ እንግሊሽ
2: ምስ ማትስ ምትስሳር ስለ ዘለዎ ካልእካ ወላ ኣብ ማትስ ክሰርሕቲ ኮይንካ እንግሊሽ ክትፈልጥ ኣለካ ምክንያቱ ማትስ ካልኩሌሽን ጥራይ ክኾነ ኣይክልኒ ናይ ኣእምሮ ስራሕ ስለ ዝኾነ ምስቲ ወርድ ፕሮብለም ስለ ዝተሓዝ እንግሊሽ ተዘይፈሊጥካ ማትስ ክሰርሕ ይትኽልኒያ
0: ስለዚ ቋንቋ ምርዳእና ነቲ ትምህርቲ እውን ብዝግባእ ክንመሃሮ ስለ ትገብረና እንግሊሽን ማትስ ንትፈት እየ ፕራይስ ተወፅሪ ክንስኸ ብልጫ እንደይ ክትወፅ
2: ቀዳሚቲ
0: ብጣዕሚ ፅቡቅ ከመይ ተዳልዩ ከለኹምዎ ነዚ ውድድር
2: ፅቡቅ
0: ክንዕወዲና ኣጆኹ ሜሪ ናብ ሕቶይ ካኣቶ እየ ብመሰረት ውሳነ ፌደሬሽን 390 ኤቪ ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተለእከ ዲፕሎማሰኛ መን ይበሃል ሀ ኮፊ ኣናን ለ ቡጥሮስ ቃሊ ሐ ኤንሶ ማቴንሶ መ ሳሚር ሳምባር
2: ሐ ኤንሶ ማቴንሶ
0: ሙሉእ መልሲ ሙሉእ መልሲ ዝግባእ ተመሊሳላ ብመሰረት ውሳነ ፌደሬሽን 390 ኤቪ ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተለእኸ ዲፕሎማሰኛ ኤንሶ ማቴንሶ እዩ ዝበሃል ብዝግባእ ተመሊሳላ እሰይ ውድድር ከመይ ኣሎ
3: ዝበሃል
0: ኣይተኻኣሉን መወዳድርቲ ንዕወዲና ሞ ካብ ቤት ትምህርቲ ሚናበ ዝርአይ ኢኻ መፅኢኻ ሓቀይ ንዞባበ እዩ
3: ንዞባ በሪኽ
0: በሪኽ ትርጉም ናይዛ ሽም ናይ ቤት ትምህርቲ ክምንታይ እዩ
3: ኣብቲ ኣነ ዝፈልጣ እዚ ሚናብ ዘርኣይ ዝተባሃለሉ ሚናብን ዘርኣይን ክልተ ኣስማቴን እዞም ሚናብን ዘርኣይን ዝተባሃሉ ኣሕዋቶም ተከለን ዓገባን ዝተባሃሉ በቲ መሬት በቲ ሽም ናይቶም ገዛእቲ ስለ ዝፅዋዕ ዝነበረ እቲ መሬት ሚናብን ዘርኣይን ተባሂሎም እዞም ኣርባዕተ ኣሕዋት ደቂ ተስፋፅዮን እዮም ክልተ ካብ ሓንቲ ሰበይቲ ኣብ ሃዘጋ ክልተ ከዓ ካብ ፀዓ ዘጋ ምስ ወለዶም ከይበኣሱ ብምባል በቲ ዝነበረ ትፍሕፍሕ ኣብ መንጎዎም ሓደ ካብቲኦም ኣምፅኡ ምስ ናይቲ ሓደ ቀያይርዎም ኣብቲ ኣሽዑ ክልተ ኣሕዋት ኮይኖም ሲ ብደ ኣሕዋት ዘይኮኑ ኣብቲ ኸዓ ብደ ኣሕዋት ዘይኮኑ ኣለዉ ማለት እዩ ብከምዚ ከዓ ሚናብን ዘርኣይን ኣብቲ ተከለን ዓገባን ከዓ ኣብ ካልእ ኣለዉ
0: ሚናብን ዘርኣይን በበይኖም ኮይኖም ንክልቲኦም ሓደ ትገብር ሽም እያ ማለት እዩ ብጣዕሚ ፅቡቅ ተገዳስነት ከመይ ካብ ታሪክ
3: ድሓነ
0: ናብ ካልእ ትሕቶሞ ክንቅፅል
3: ሓራይ
0: ካልኣይ ኩናት ዓለም ብዓወት መን ተዛዚሙ
3: ብዓወት ሓይልታት ኪዳን
0: ሙሉእ መልሲ ሙሉእ መልሲ ተመሊሳላ ካልኣይ ኩናት ዓለም ብዓወት ናይ ሓይልታት ኪዳን ኣሜሪካ ፈረንሳ ሩስያ እንግሊዝ እዩ ተዛዚሙ ሙሉእ መልሲ ተመሊሳላ ቤዛዊት ከመይ ኣለ ውድድር
4: ፅቡቅ ከይዳ
0: ኣይተኻኣሉን መወዳድርቲ ክንዕወዲና
4: ተስፋ ንገብር
0: ተስፋ ንገብር ካብ ቤት ትምህርቲ ኣልኣመል ኢኹ መፅኺ ኣልኣመል ማለት እያ ማለት እዩ ብትግርኛ
4: ተስፋ ማለት እዩ
0: ናይ ዓረብ ስም ኮይና ቤት ትምህርቲ ተስፋ ማለት እዩ ብጣዕሚ ፅቡቅ ከመይ ኣሎ ሞ ሃዋህ
4: ፅቡቅ ኣሎ
0: ሓራይ ናብ ካልይቲ ሕቶ ይበለ ክሰግር ቀዳማይ መራሒ መንግስቲ ኤርትራ መን ይበሃል
4: ተላ ባይሩ
0: ሙሉእ መልሲ ሙሉእ መልሲ ብዝግባእ ተመሊሳላ ቀዳማይ መራሒ መንግስቲ ኤርትራ ተድላ ባይሉ እዩ ድበሃል ብዝግባእ ተመሊሳላ ኣሮን ኣብሃ መፅ ኣለኹ እንታይ ኻ ክትኮን ምስዕበኸ
5: ምስዕበኹ ዳ መምህር ቲቸር
0: ብኸመይ ኣጣውዕሉ ኣጣውዕሉ ስለምንታይ ትኮን መልሲ
5: ኣነት ተምሃሮ ምምሃር ኣዝየ ድፈቱ ብፍላይ ድማ ደይተረድኦም ግድላሲ መፅኦም ክሓትኑ ከለዉ መግለፂ ገይረ ንሰብ ክረዲ ከለኹ ኣዝዩ ይበሃል ንካልኣይ እውን ምስ ተምሃሮ ምርድዳ ከምኡ ከዓ ምስ ዝተፈላለዩ ተምሃሮ ካብ ካልእ ዓዲ ዝመፁ ይኹን ዝተፈላለዩ ዝምድና ክፈጥር ስለ ዝኽእል
0: ኣጣቑዕለይ ፕሊስ ንሰብ ናይ ምሕጋዝ ክስታይ ኣለካ ድሌት ኣለካ ከመይ ሞ ይሕጎስ ዶም ክትረድኦም ከለካ መምሃርትኻ
5: ይሕጎስ እዮም ቶም ዝደሊ ዳ
0: ናይ ምንታይ መምህር ኢኻ ክትከውን ደሊ
5: ኣነ ናይ ባዮሎጂ
0: ባዮሎጂ ኢኻ ትፈቱ ስለምንታይ
5: ምክንያቱ ሳይንስ ዳርጋ ተጋጊድ ባህል ኣይፈልጥኒ እታ ሳብጀክት ከዓ ዝተፈላለዩ ምዕባለታት ኣብ ምምፃእ ኣዝያ ሓጋዚ ሳብጀክት ስለ ዝኾነት ኣሃን መፃኢ ንኤርትራ ምዕበልቲ ክትከውን ክሪያ ስለ ዝደሊ
0: ታጣውዕለይ ሓራይ ተስፋ ንገብር ንስኻ ንሕና እውን ንፉዕ ናይ ባዮሎጂ መምህር ኮይንካ ክንሪኤካ ምስዓበኻ ናብ ካልእቲ ሕቶይ ክኸይደ ሓደ ካብ ኣዳለውቲ ጋዜጣ ዳህይ ኤርትራ ጥቐስ
5: ኤልያስ ተኽሉ
0: ሙሉእ መልሲ ሙሉእ መልሲ ሙሉእ መልሲ ብዝግባእ መሊስዎ ኣሎ ካብ ኣዳለውቲ ጋዜጣ ዳህይ ኤርትራ ኤልያስ ተኽሉ መሓመድ ሳልሕ ማሕሙድ ክንጠቅስ ንኽእል ብዝግባእ ተመሊሳላ ሜሪኻ እንታይ ክትኮን ትደሊ ምስ ዓበኸ
2: ኢንጂነር
0: ናይ ምንታይ ኢንጂነር
2: ናይ ስነ ህንፃ
0: ሲቪል ኢንጂነር ስለምንታይ
2: ማት ስለዝ

0: ናይ ኣሰራርሓ ናይ ህንፃታት ኣርኪቴክቸር ሲ ኣብኡ ከድህብ ስለ ዝደሊ እቲ ኳልኩሌሽን ናይ ኣንግሊስ ኣረኻኽባ እቲ ኣብኡ ዝግበር ንጥፈታት ከ ደስ ዝብል
1: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሞ ናብ ካልይ ታሕትና ክንከይድ ሓራይ ፅቡቅ ወድ ኣብ ልዕሊ ወልደ ኣብ ወልደ ማርያም ክንደይ ፈተነ ቅትለት ተኻይዱ?
0: ሸዓተ
1: ምሉእ መልሲ ምሉእ መልሲ ምሉእ መልሲ ብዝግባእ ተመሊሰላ ኣብ ልዕሊ ሓርበኛ

0: ርእሰይ ከምስ ዓባኻ እንታይ ኢኻ ክትከውን ትደሊ?
1: ዶክተር
0: ናይ ምንታይ ዶክተር?
1: ሓፈሻዊ
0: ጀነራል ዶክተር። ስለምንታይ
1: ናሮ እንተምሃሮ ጥዕዮም ክኸድዎ?
0: ክትከውን ኢኻ፣ ምክንያቱ ንፉዕ ኮይንካ ተፅንዕ ስለ ዘለካ ብዝግባእ ናብ ሳልሰይ ትሕቶይ ክቕፅለይ ፅቡቕ ዕድል። ካብዞም ዝስዕቡ ኣብ መፋርቕ 19 ክፍለ ዘመን ኣንጻር መሳፍንቲ ትግራይ ዝቃለስ ዝነበረ ኤርትራዊ መን እዩ? ምርጫ ኣለካ። ሀ ራእሲ ወልደ ሚካኤል ሰለሙን፣ ለ ራእሲ ኣሉላ፣ ሐ ሃፀይ ዮሃንስ፣ መ ንጉስ ሚኒሊክ።
1: ሀ ራእሲ ወልደ ሚካኤል።
0: ሙሉእ መልሲ፣ ሙሉእ መልሲ። ኣብ መፋርቅ 19 ክፍለ ዘመን ኣንጻር መሳፍንቲ ትግራይ ዝቃለስ ዝነበረ ኤርትራዊ ራእሲ ወልደ ሚካኤል ሰለሙን እዩ። ብዝግባእ ተመሊሳላይ ኣኒልና። ቤዛዊት፣ ቤዛዊት ታይ ክትኮን ደሊ ምስ ዓባኸ?
2: ሜዲካል ዶክተር።
0: ሜዲካል ዶክተር ስለምንታይ?
2: ምክንያቱ ድማ ዝተፈላለዩ ፀገማት ወይ ከዓ ሽግራት ዘለዎም ሕያማ ዘለዎም ሰባት ካብቲ ኣብ ስርሖም ወይ ከዓ ኣብ ትምህርቶም ዝቋረፅዎ ብሕክምና ተሓኪሞም ናብ ዝግብኦ ስርሖም ንክመለሱ ክሪኦም ስለ ዝደሊ።
0: ሳይንስ ከመይ ኸ?
2: ኣብ ሳይንስ ተሓነ
0: ፀር ኣለክ ማለት እዩ። ኣጆ ክፅቡቕ ዕድል ሓራይ ናብ ሳልሰይ ትሕቶ ክኸይደ ኣብ ግንቦት 1957 ንትምህርቲ ቋንቋ ኣምሓርኛ ብምቅዋም ሰላማዊ ሰልፊ ዘካየዱ ተምሃሮ መን እዮም? ምርጫ ለኪ። ሀ ተምሃሮ ከረን፣ ለ ተምሃሮ ቀዳማይ ሃይለ ስላሴ ቀሃስ፣ ሐ ተምሃሮ ባፅዕ፣ መ ተምሃሮ መንደፈራ።
2: ለ ተምሃሮ ቀዳማይ ሃይለ ስላሴ ቀሃስ።
0: ሙሉእ መልሲ፣ ሙሉእ መልሲ። ብዝግባእ ተመሊሳላ። ኣብ ግንቦት 1957 ንትምህርቲ ቋንቋ ኣምሓርኛ ብምቅዋም ሰላማዊ ሰልፊ ዘካየዱ ተምሃሮ ተምሃሮ ናይ ቀዳማይ ሃይለ ስላሴ ቀሃዝ ዝነበሩ እዮም። ኣብቲ ግዜ እቲ ሰፊሕ ድኾነ ሰላማዊ ሰልፊ ምግባር እዮም ተቃዊሞ ሞ መንግስቲ ኢትዮጵያ እውን እቲ ስርዓት ሽዑ ዝነበረ እውን ብማእሰርትን ብዝተፈላለየ መቕፃዕትን ገይሩ ኣቀጦ ከም ዝብል ነቲ ካይዳ ገይርዎ። ከመይ ያለ ውድድር ኣሮን?
3: ፅቡቅ
0: ንስዕር ዲና
3: ዋ
0: ተስፋ ኢና ገና ምሽ
3: ዋ።
0: እሺ፣ ካብዞም ዝስዕቡ ንኤርትራ ዘይገዛእታ ሃገር መን እያ? ሀ ጣልያን፣ ለ ፈረንሳ፣ ሐ እንግሊዝ፣ መ ኢትዮጵያ።
3: ለ ፈረንሳ።
0: ሙሉእ መልሲ፣ ሙሉእ መልሲ። ዝግባእ ተመሊሳላ። ካብዞም ዝስዕቡ ንኤርትራ ዘይገዛእታ ሃገር ፈረንሳ እያ፣ ጣልያን፣ እንግሊዝ፣ ኢትዮጵያ። በብተራ ገዜና ናይ ሜር ናብ ሳልሰይ ትሕቶይ ክኸይደ ኣዳለውቲ ጋዜጣ ዳሃይ ኤርትራ ብተቃወምቲ ኣበይ ቦታ ንክእሰሩ ተፈርዱ? ሀ ናኹራ፣ ለ ሓጋዝ፣ ሐ ዓድኋላ፣ መ መልሲ የለን።
3: ሐ ዓድኋላ።
0: ምሉእ መልሲ፣ ምሉእ መልሲ። ዝግባእ ተመሊሳላ። ኣዳለውቲ ጋዜጣ ዳሃይ ኤርትራ ብተቃወምቲ ኣብ ዓድኋላ ንክእሰሩ እዮም ተፈሪዶም። እሰይ ውድድር ከመይ ኣሎ?
1: ትባሃላ።
0: ኣብ ትምህርቲ ከተፅንዕን ከለኻ እንታይ ዓይነት ሜላ ፀናንዓ ኢኻ ትጥቀም?
1: ሽምኳ ክረኽበሉ ይክእልኒ፣ ግን ዝኾነ ከንብብ ከለኹ ንእሽተይ ምስ ረኣኹ ወይ ሓደ ምዕራፍ መሳሊ ወይ ከዓ ፍርቂ ብክፋላት ስለ ዝከፋፈል ነታ መፅሓፍ ዓፂ ቁሩብ ክፅሕፈን ጅምር ወይ ከዓ ተንዝክረን ንፅሕፈን ሞ ዳሓር ሽዑ መሊሰና ኣን ንሪአ
0: ኖት እንዳፈለኻ ትኸይድ ኣፅኒዕ ከንቢብካ ጥራይ ትገድፎን ኖት ትፈሊ። እንታይ ይጠቕመካ ኖት መሓዝ?
1: ሓደ እቲ መፅሓፍ ኣብቲ ናይ ምዝካር ተኽእሎና ክስታይ ስለ ዝገብር፣ ካልኣይ ከዓኒ እቲ መዓር እያስ ክንደይ ዘኪረ ኣለኹ ስለ ዝፅሕፍ ሳኻ ሕግዘ
0: ማዕረ ክንደይ ሒዝካ ኣለኻ ታ ርእስቲ ስለ ትፈል ትፍትና ነፍስኻ ብኡ ትግምግሞ ማለት እዩ። ሽዑ ተረእዮ ነቲ ዘፅናዕኸዮ ነቲ ኖት ዝሓዝካዮ ተስፋ ገብር ተምሃሮ ክጥቀምሉ ኣዛናትካ ሜላ ፅቡቅ ነገር እዩ። ኖት ክትሕዝ ከለኻ ክትፅሕፎን ኮላይ ከለኻ ዝያዳ ናይ ምዝካር ተኽእሎ ስለ ዝገብረልካ ነቲ ትምህርቲ ትርስዖን። ኣብ ካብ መፅናዕቲ ወፃኢ ሽዑ ኣብ ምንታይ ተሕልፎ ናይ ምዝንጋዕ ግዜኻ ወይ ፍሪ ግዜኻ?
1: ኩዕሶ እግሪ ምፅዋት።
0: ተፃወት ኩዕሶ እግሪ ኣብ ገዛውትኹም ወላ ምስ ቤት ትምህርቲ?
1: ኣብ ገዛ ጥራይ።
0: ኣብ ምንታይ ኢኻ ጥቃዓይ ማእከላይ ተኸላኸላይ?
1: ኣካፋፋሊ።
0: ትከላኸል ኢኻ?
1: ኣካፋፋሊ።
0: ኣካፋፋላይ ማእከላይ ማለት እዩ። ካብ ፕሪምየር ሊግ ትፈትዋ ትድግፋ ጋንታ ከመን እያ?
1: ማን ሲቲ።
0: መን?
1: ማንቸስተር ሲቲ።
0: ማንቸስተር ሲቲ ግዜኹም ኣይኮነን ድል ኣይገበርኩም ናይ ኣርሰናል ቅድንያት ሕጂ ሓራይ ብጣዕሚ ፅቡቅ በርትዕ ንፋ ኣብ ትምህርቲ ካውን ቀፅሎ ናብ ራብዒትን መወዳእታ ንሕትዮ ክኸይድ ፅቡቅ ዕድል። ኣካዳሚያዊ ትምህርቲ ንህዝቢ ኤርትራ ኣብ ግዜ ምእዛቲ ኢጣልያ ክሳብ ክንደይ ክፍሊ ይወሃብ ነይሩ?
1: ክሳብ ራብዓይ ክፍሊ።
0: ሙሉእ መልሲ፣ ብዝግባእ ተመሊሰላ። ኣካዳሚያዊ ትምህርቲ ንህዝቢ ኤርትራ ኣብ ግዜ መግዛእቲ ኢጣልያ ክሳብ ራብዓይ ክፍሊ ጥራዩ ተፈቒዱ ነይሩ። ቤዛዊትካ ካብ ትምህርቲ ኣብ ትርፊ ግዜ ምንታይ ተሕልፍዮ ግዜ ኸ?
2: ኣብዛ ኣብ ትርፊ ግዜ ንስድራይ ብምሕጋዝ ከምኡ ድማ ዝተፈላለዩ ናይ ዛንታ መፅሓፍትታት ምብንባብ እየ ዘሕልፎ።
0: ናይ ምንታይ መፅሓፍቲ ክንተንቢ?
2: ናይ ዛንታ ልቢ ወለድ መፅሓፍቲ።
0: ፊክሽን ኢኻ ትፈትዊ?
2: እወ
0: ትፈትያ ፊክሽን ናይ ወይ እንታይ ትብላ ርእስታ?
2: ኤዞብ ትብላ ርእስታ።
0: ኤዞብ ትፈትዊ ኢኹ ምንባብ? ኣብ ገዛ እንታይ ዓይነት ንጥፈታት እንዳካየድኪ ኢኻ ትሕግዘዮም ንፋሚሊ?
2: ከም ኣቑሑት ምሕፃብ ናማ ኣብዝሕ ምስራሕ ይሕግዛ ከምኡ ድማ ከዓ ገዛ ምልዋ ምላዓል ወዝተዛመሱ
0: ኣጣቑዑለይ ኣጣቑዑለይ ስለምንታይ ኣጣቑዑለይ ኢለኩም መሲልኩም? ንፉዕ ተምሃራይ ንስድራ ምሕጋዝ ካልእ ንጥፈታት ምግባር ካብ መፅናዕቲ ይኹን ካብ ካልእ ነገራት ከምዘይጓናድቦ ህያው ምስክር ኢኹ ማለት እዩ። ምክንያቱ ቀዳሜይቲ ክትወፂ ኣዝዩ ንኡድ ኮነ ናይ ትምህርቲ ብቕዓት ኣለኪ ጀነራል ናውሌጅ ንፍዕቲ ኢኺ ኣብ ገዛ ከዓ ንስድራ ትሕግዝ እጂ እንታይ ተሪፉ? ብጣዕሚ ፅቡቅ ቀፅል እዮ። ንፍዕቲ ናብ ራብዒትን ናይ መወዳእታን ሕቶይ ክቕፅለ ፅቡቅ ዕድል። ካብ ዕላማታት ሓራካ ማሕበር ሸውዓተ ዘይኮነ ኣውፅእ ሀ ምዕቃብ ሓድነት ህዝቢ ኤርትራ ለ ምምሕያሽ ቁጠባ ሃገር ሐ ናፅነት ኤርትራ ምምፃእ መ ዲሞክራሲያዊ ስርዓት ምትካል
2: ለ ምምሕያሽ ቁጠባ ሃገር።
0: ምሉእ መልሲ ምሉእ መልሲ ብዝግባእ ተመሊሳላ። ካብ ዕላማታት ሓራካ ማሕበር ሸውዓተ ዘይኮነ ኣውፅእ ሀ ምዕቃብ ሓድነት ህዝቢ ኤርትራ ለ ምምሕያሽ ቁጠባ ሃገር ሐ ናፅነት ኤርትራ ምምፃእን ዴሞክራሲያዊ ስርዓት ምትካልን እዩ ነይሩ። ካብዚ ዕላማ ዘይኮነ ድማ ምምሕያሽ ቁጠባ ሃገር እዩ ነይሩ። ብዝግባእ ተመሊሳላ። ፅቡቅ ዓሮን ካብ ምንታይ ኢኻ ተሕልፎ ፍሪ ግዜኻ ካብ መፅናዕቲ ወፃኢ?
3: ኣነ ናይ ታሪክ መፅሓፍቲ ምንባብ ፈት እየ። ብፍላይ ናይ ታሪክ ኤርትራ ተኮይኑ ምስቲ ንምሃሮ ዘለና ዝተሓዓዝ እዚ ምንባብ ፈት እየ።
0: ኣይነ ትፈትዋ ናይ ታሪክ መፅሓፍ?
3: ኣነ ሕጂ ድፈትዋ ናይ ታሪክ መፅሓፍ እዛ ናይ ፌደሬሽን እያ። ናይ ፌደሬሽን እቲ ፌደሬሽን ኣብ ኤርትራ ዝነበረ ህዝቢ ኤርትራ ተዓምቲቱ እንታይ ዝበሃል እቲ ድሌቱ ተዓምቲቱ ብሓይሊ ፌደሬሽን ብዘይ ድሌቱ ፌደሬሽን ግበር ሰብ ዝተወሰነ ኣነ ከዓ ህዝቢ ኤርትራ ነዚ ስዒሩ ማዕረ ክንደይ ፅንዓትን ሓቦን ከም ዝነበሮ ኦሮማይ ፌደሬሽን ወፂና ኢና ፌደሬሽን ተታሒዝና ኢና ንሕናስ ናይ ናፅነት ተስፋ የብልናን ኢሎም ተስፋ ይቆርፅ ብምፅዓሮም ኣዝየ ድፈትዋ ንሳ።
0: ከምዚኦም ዓይነት መፅሓፍቲ ምንባብ ኣብ ትምህርትካ ጥቕመካ ዶ?
3: እዋ
0: ኣብ ምንታይ ይሕግዘካ?
3: ኣብ ናይ ፖለቲካዊ ትምህርቲ ዋላ ኣብ ናይ ሶሻልካ ይሕግዘና እዩ።
0: ፅቡቅ ዝኾነ ግንዛብ ሃሊካ ብዝግባእ ትርድኦ ነቲ ትምህርቲ።
3: እዋ
0: ቀፅሎ ብጣዕሚ ፅቡቅ
3: ራይ
0: ራብዒ ትሕቶ በፂሕና ኣለና። ፅቡቅ ዕድል። መግዛእቲ ኢጣልያ ንኤርትራ ናይ ምቁፅፃር ትልሙ ብዘይ ብዳህ ዕንቅፋት ንክፍፅም ምቹእ ባይታ ካብ ዝፈጠርሉ ረቋሒታት ክልተ ጥቐስ።
3: ህዝቢ ኤርትራ በቲ ዘመነ ኣካሒዳ ዝበሃል ሕምሱም ጥሜት ተሳቂሙ ስለ ዝነበሩ ናይ ምክልኻል ዓቕሞም ውሑድ ነይሩ። ብተወሳኺ እውን እታ ሃገር ብዝተፈላለዩ ወራራትን ራስያታትን ትሳቀ ነይረ ትቁጠባ ኤርትራ እውን ኣዝዩ ደኺሙ ነይሩ።
0: ምሉእ መልሲ ምሉእ መልሲ ብዝግባእ ተመሊሳላ። መግዛእቲ ኢጣልያ ንኤርትራ ናይ ምቁፅፃር ትልሙ ብዘይ በዳሂ ዕንቅፋት ንክፍፅም ምቹእ ባይታ ካብ ዝፈጠርሉ ረቋሒታት ሓደ ህዝቢ ኤርትራ ብወራራትን ብራስያታትን ተዳኺሙ ስለ ዝፀንሐ ዝተፈላለየ ናይ ማህዳውያን ናይ መሳፍንቲ ትግራይ ናይ ዝተፈላለዩ ካልኦት ወራራትን ራስያታትን ኣዝዩ ተዳኺሙ ስለ ዝፀንሐ ከምኡውን ህዝቢ ኤርትራ ብድርቅን ጥሜትን ተጠቂዑ ስለ ዝነበረ ምቹእ ባይታ ክፈጥረሉ ኢሉ ንመግዛእቲ ኢጣልያ ኣብቲ ግዜ እቲ ብዝግባእ ተመሊሳላ። ሜርኸ ብምንታይ ከተሕልፍዮ ካብ መፅናዕቲ ወፃኢ ትርፊ ግዜ ኸ?

0: መጽሕፍቲ ምንባብ ፈቱ እንደ ግን ዝበዝሐ ግዜ ኣብቲ ስእልታት ኣብ ምስኣል እየ ዝሕልፎ።
1: ስእልታት ተነጥፊ ትስእሊ? እንታይ ዓይነት ስእሊ ክትስእሊ?
0: ዝበዝሐ እኮ ኣብ ሪያሊቲ እንድዩ ኣብ ከምዚ ኣብስትራክት ክለ ኣይፈቱን እየ ግን ኣብዚ ናይ ዝረኣኽዎ ናይ ምስኣል ርኢኻ ምሳሌ ዘብል ማለት እዩ።
1: ኮርስ ወሲድክ ነርከ ዋላ ብናት ክተውህቦ?
0: ብናት ይተውህቦ።
1: ባዕሊ ኸ ክትፍትን እዮ? ከመይ ሞ ናይ ግብረ መልሲ ናይ ስድራ ቤትኪ ናይ መሓዙትኪ?
0: ስድራ ቤተይ ብጣዕሚ እዮም ዝሕግዙኒ የተባብዑን እዮም ከመስግኖም ዝብል ማለት
1: እዩ። እጂ ሓንቲ ኢንጂነር ከምኡ ከዓ ሰኣሊት ተማሃሪት ኣላትና ሓጂ ክትከውን እያ ድሓራ መጻይ ኣጂ ክፅበቁ ዕድል ራብዒይቲ ሕቶ በፂሐ ኣለኹ። መግዛእቲ ጥልያን ንማእሰርቲ ዝጥቀምሉ ዝነበሩ ቦታ እንታይ ይበሃል?
0: ቤት ማእሰርቲ ነኹራ።
1: ሙሉእ መልሲ ሙሉእ መልሲ ብዝግባእ መሊሳት ኣላ። መግዛእቲ ጥልያን ንማእሰርቲ ዝጥቀመሉ ዝነበረ ቦታ ደሴት ናኹራ እዩ። ሕራይ እምበር ክቡራትን ክቡራንን ተኸታተልትና እዚ ክትሪእዎ ዝፀናሕኩም ኣብ መንጎ ማእከላይ ደረጃ ናይ ቤት ትምህርቲ ናይ ዞባ ማእከል ዝተዋፅኡ ምሩፃት ተማሃሮ እዩ ክካየድ ፀኒሑ። ናይ ቀዳማይ መድረኽ ካልኣይ ዙርያ ውድድር ኣብ ዝተዛዚሙ ኣሎ። ኣብ ድመፅእ ናይ ቀዳማይ መድረኽ ሳልሳይ ዙርያ ውድድር ክሳብ ዝመፅእ ብሰላም ቀኒዩ ድሓንኩኑ።

ፕላኔትና ብግቡኡ ዝበለጥናያ ይመስለና። ንገጽ ምድሪ ካርታ ገይርናሉ ነቶም ንኣሽቱ ቅድመ ባእታታት ኣቶም ኢልና መቒልና ናብቲ ዓሚቕ ህዋ እውን ተመልኪትና። እንተኾነ ግን ልክዕ ኣብ ትሕቲ እግርና ሓደ ዝተሓበ ሓቂ ኣሎም። መሬት ጌና ምስጢራት ሒዛላ። ኣብ መላእ ዓለም ተበቲኖም ዝርከቡ ግዙፋት ኣእማን፣ ድንቂ ተፈጥሮኣዊ ጽባቐታት፣ ንሕግታት ፊዚክስ ዝብድሁ፣ ንታሪኽ ዝብድሁ፣ ከምኡ ውን ንናይ ግዜ ኣረዳድኣና ዝቕይሩ እዮም። ዘመናዊ ስነ ፍልጠት ዘይከኣሉ እዩ ዝብሎም ተመራመርቲ ስነ ምድሪ ድማ ምስጢር ኢሎም ይሰሚዎም። ንሕና እዞም ተራተዓዘብቲ ናይዛ ፕላኔት ድማ ናይዛ ፕላኔት ዓበይቲ ዘይተመለሱ ሕንቅል ሕንቅሊተይ ኢልና ንሰሚዮም። እዞም ዝቕጽሉ እምበኣር ኣብ ዓለምና ካብ ዝርከቡ ብተፈጥሮ ካብ ዝተፈጥሩ ኣዝዮም ድንቂ ዝበሃሉ ኣኻውሕን ተፈጥሮኣዊ ጽባቐን እዮም እሞ ንከታተል። ኣብ ሕቡራት መንግስታት ኣሜሪካ ዝርከብ መስተንክራዊ ዓዲ ቀያሕቲ ኣእማን ማለት ፓርክ ኣርክስ ኣቀማምጣ እዚ ፓርክ እዚ ኣብ ደቡባዊ ምብራቕ ክፍለ ዩታ ካብታ ውሪቲ ናይ ምድረ በዳ ንጥፈታት ከተማ ሞኣብ ኣብ ዝተወሰነ ርሕቀት እዩ ዝርከብ። እዚ ቦታ ኣብ ዓለምና ካብ ዝኾነ ቦታ ንላዕሊ ብተፈጥሮ ዝቆሙ ናይ እምኒ ቀስትታት ማለት ኣርክስ ዝርከበሉ ቦታ እዩ። ልዕሊ 2,000 ዝኾኑ ብንፋስን ማይን ዝተቐርጹ ናይ ሑፃ እምኒ ቀስትታት፣ ዓንዲ ኣእማንን ተንጠልጠልቲ ዓበይቲ ኣእማንን ዝሓቆፈ ናይ ተፈጥሮ ቤተ መዘክር እዩ እናተባህለ እዩ ድማ ዝግለጽ። ፍሉያት ተፈጥሮኣዊ ትርኢታት እዚ ስፍራ ምስ እንዕዘብ ደሊኬት ኣርክ እቲ ብበይኑ ቆይሙ ዘሎ 15.4 ቁመት ዘለዎ ናይ ቀስቲ እምኒ እዩ። እዚ ንድፊ እዚ ንሙሉእ ክፍለ ግዝኣት ዩታ ከም ዓብዪ መለለዪ ምልክት ኮይኑ የገልግል ኣሎ። ላንድስኬፕ ኣርት ኣብ ሰሜን ኣሜሪካ እቲ ዝነውሐ ናይ ተፈጥሮ ቀስቲ ኮይኑ ንውሓቱ 194 ሜትሮ ይበጽሕ። ኣብ ገሊኡ ክፋላቱ ዝረአ ርጉዲ ውሕልነት ተፈጥሮ ብዘገርም መገዲ ዝቐረጾ 1.8 ሜትሮ ጥራዩ ዝበጽሕ ሚዛኑ ዝሓለወ ከውሒ። እዚ 3577 ቶን ከም ዝምዘን ዝግመት ግዙፍ እምኒ ኣብ ልዕሊ

ሓንቲ ቀጣን ዓንዲ እምኒ ተደጊፉ ንዘመናት ሚዛኑ ሓልዩ ምህላው ንተዓዘብቱ የገርም ኣሎ። ክፋል ናይ መሳኽቲ ወይ ዘ ዊንዶውስ ሴክሽን ከም በዓል ሰሜናዊ መስኮት፣ ደባዊ መስኮትን ዳብል ኣርክ ወይ ድማ ድርብ ኣርክ ዝበሃሉ ዓበይቲ ተፈጥሮዊ መስኮታት እምኒ ብሓባር ዝርከብሉ ፍሉይ ቦታ እዩ። ፋየር ፈርነስ እዚ ቦታ እዚ ከም ላብሬንዝ ዝተሓላለኸ ጸበብቲ ስንጭሮታትን ልዑላት ናይ እምኒ ዓንድታትን ዝሓዘ ናይ ተፈጥሮ መገሻ እዩ። ፓርክ ኣርክስ ካብቲ ንኹሉ ሰብ ዝኸውን ናይ 15 ደቂቕ ርሑ መገዲ ጀሚርካ ክሳብ እቲ ብድሆታት ዝገጥሙ ተጓዓዝቲ ጥራይ ዝፍትንዎ ናይ ሰዓታት ጻዕረኛ ጉዕዞታት ምድረ በዳ ዝሓዘ እዩ። ብዘይካዚ ንኹሉ ተፈጥሮ ብምቾት ንምርኣይ ዘኽእል 27,000 ሜትሮ ዝንውሓቱ ዝተጸርገ ናይ መኪና መገዲ ኣለዎ። ካብ ብከላን ብዝሒ ብርሃንን ናጻ ዝኾነ ፓርክ ናይ ኣርክታት ኣብ ግዜ ጸልማት ጽባቐ ህዋ ክትዕዘብን ምስ ከዋኸብቲ ከተዋግዕን ይኽእል።

ኣኻዊሕ ማምፖፑነር ናይ ሩስያ። እዞም 7 ናይ ሓይሊ ሰብኡት ተባሂሎም ዝፅውዑ 7 ግዙፋት ናይ እምኒ ዓንድታት ካብ ሓደ ጥፍጣፍ ጎልጎል ከረን ተበጊሶም ካብ 30 ክሳብ 42 ሜትሮ ንሰማይ ዘንቃዕረሩ እዮም። እዞም ኣእማን ሓደ ካብቶም 7 ተኣምራት ሩስያ ተባሂሎም ዝፍለጡ ክነሶም ብሰንኪ ዘለዎም ኣዝዩ ርሑቕ ቦታ ግን ዘግይት ብበፅሒ

ክብራት ተኸታተልትና ኣብ ዝሓለፈ ሰሙን ብዛዕባ ትጉውያ ባህላ ናይ ኮምፒውተራይዝድ ሙዚቃን ኣገባብ ኣሰራርሓ ናይ ሓንቲ ደርፍን ተዓዚምና ምንባርና ዝዝከር እዩ ንሎሚ ድማ ሰብ ዝሰርሖ ብልሒ ኣብ ደርፊ ብዝብል ኣርእስቲ ክነቕርበልኩም ኢና

ኣብቶም ደረጃ ኣሎ ክንብል ናይ ንኽእል ኣብዛ ሕጂ ዝዕለክ ዘለኹ እዋንሲ ኤኣይ ይመሃር ኣሎ ተማሂሩ ካብ ገዛ ርእሱ ይመሃር ካብ ዝተፈላለየ ዴታ ተማሂሩ ፅሉ ነብሱ ናመሓሸ ዝኸይድ ዘሎ ከምዚ ደረጃ ኣሎ ክትብሎ ኣይትኽእል ይጎይ እዩ ዘሎ እምሮና የርክቦን ኣይርክቦን ካልእ ሕቶ እዩ እምሮና ኣዝዩ ሕለክለ ክትበለ ኣዝዩ ገጅፍ ዲቫይስ እዩ ንዑ የርክቦን ኣይርክቦን ቀሲልና ክንሪኤና ድሓን ኤኣይ በዛ ዘለዋ ብልሒ ናብ ሙዚቃ ምስ መፀ ግን ትእዛዝ ይፅበ ካባኻ ትእዛዝ ተፀቢብ ሓንቲ ነገር ክስርሐለ ይትብሎ ሕጂ እዚ ኩሉ ዝብለክ ዘለኹ ግን ክትነግሮ ኣለካ ተቐዲምና ተዛርብና ኣሎ ኣብ እንታይ ጀር ትደሊ ይብለካ ከምዚ ዓይነት ጀር እየ ዝደሊ እታ ቴምፖ እታ ቅልጣፈ ናይታ ደርፍስ እንታይ ይብለካ ሕጂ እታ ቴምፖ ምባል ተላሚድዋ እዩ ቴምፖ ናይ ጥልያን ቃል እያ ኮ ቴምፖ ግን ኣብ ዓለም ሙሉእ ሲ ኣብ ሙዚቃ ዓለምስ ቴምፖ ንብል ብሙሉእና ምቕልጣፉ ዝሓሉ ናይቲ ህርመት ንምግላፅ እዩ እታ ቴምፖ ኸ እንታይ እዩ ዝሓጠካ ከምዚ ኣያ ትብሎ እንታይ ዓይነት መሳርሒ ሙዚቃታት ክጥቀም ትደልየኒ ካልእ ኸ ናይ ታጅር መሳርሒ ሙዚቃታት ይፈልጠኒ ካልእ ኸ ይብለካ ከምዚኣ ኸ ክትእዝዝ ኣለካ እዝን ደለየ ኣለኹ ገለ ክትብሎ ኣለካ ሽዑ ይድገምን እዩ ዘሎ ደርፍታት ብፍላይ ኣብ ኤርትራ ንሰምዐን ዘለና ደርፍታት ድግማ ናይቶም ኣቐዲሞም ዝደረፍዎን ደረፍቲ ገለስ ድግማ ዋላ ድምፆም ሲ ናይ ሓጎስ ወለ ገብረ ሱዝኒና ናቱ ጥራይ ማሓላኺ ገለ ትብል ደርፊ ድምፁ ወሲዶም ኤኣይ ዝሰርሖ ሙዚቃ ገይሮም ኣባየት እዮም ትኻልእ ግን እታ ኤኣይ በዕል እያ ክትደርፍ ትፍትን ሕጂ እቲ ትግርኛ ካብ ብዙሕ ኣይተመልከን ኣሎ ኣለዋ ንሕና ንመልከን ሐ ቀ ፀ ጨ ገለ ንብለን ንሕና ሲ ኣይክእሎን ንሱ ሕጂ ፅይፍ ይብል

0: ከምዚ ክንሰምዖ ዝፀናሕና ብሰብ ዝሰርሖ ብልሒ ዝተዳለወ ደርፊ ካብቶም ልሙዳት ደርፍታት ፍሉይነት ኣለዎም። ካብቲ እዝንና ኣድሚፁ ዘለልዮ ነገር ብተወሳኺ ዘምፅኦ ጥቕምን ፀገምን ከዓ
1: እቲ ፀገም ናይ ኮፒራይት ናይ መሰል ዋንነት ኣብዝሎ ሕቶ ሕጂ እዚ ፀገም ይፈጥር እዩ። ዋንነት ኣሎ መሰል ኣሎ ክልተ በበይኑ ቋንቋ እዩ። ደረፋይስ ዋና ማለት ኣይኮነን። ኣነ ዝደረስክዎ ሙዚቃ ስቂ ዝፅሓፍክዮ ሕላይ እቲ ዘቀነበሮ ገለ ንድሕር ዳ ኮይኑ ክስቶ ደሪፉ ወኢልካ ናውቲ ደርፋ ይበሃል። ሕጂ ኣብዚ ናውቲ ሕጋዊ መስራሕ ኣለዎ። ኩሉ ደረፋይስ ዋና ደርፉ ማለት ኣይኮነን። ኣዝዩ ውሕሪ ደረፋይ ዋና ደርፉ ውሑድ ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ ኣብ ዓለም ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ ዋናታት ዋናታት ደርፎ እዘይ ኮይኑ ናይ ብዙሕ ሰብ ኢድ እዩ ዋና ካ ኩሉ እዩ። እዚ ኤኣይ ምስ መፀ ፋሕፋሕ ኢሉ ምክንያቱ እታ ደርፊ ስራቅ ድያ ናብቲ በዕሉ ተባሃል ሓይቲ ድዩ ሰሪሕዋ ኤኣይ ገ ኣይትፈልጥኒ ኢኻ ስ ኢላ ምፃ ኣቢላ ምታ ትመስሎ ገይሩ ሰሪሑ ይልካ ኣሎ። ሕጂ ዋሕዲ ፍልጦ ተሊካ ንዓኻ ፅቡቕት እያ ታ ሙዚቃ ተሰሪቃ ዶ ገለምታት ክል ብዙሕ ኣይትሓስብኒ ኢኻ። ናይ በዓል ሓጎስ ናይ በዓል ሃይለ ገብሩ ናይ በዓል ገለ ስቕልካ ናይ በዓል ኣበባ ገለ ምፃ ኣቢልካ ንድሕር ዳኣኒ ሰሪሕካዮ ትስርቂ ብዚ ብሁድ እዩ ርኡ እዩ መን ሰሪቕዎ ካ ይትፈልጥኒ ኢኻ ሽዑ ዘሎ ፀገምካ ሕጂ ብክልቲኡ ወገንሲ ተወፃዓይ ኣሎ ኩሉ ግዜ ማለት እዩ። ኣብቲ ኮፒራይት ምስኣተኻ መሰል ገለካ ዝሕሎ ኣይኮነን። ኣብ መወዳእትኡ ሲ ሓንቲ ስራሕ ምስ ሰራሕካ እያ ክትዝርግሐን ከለኻ ናብ ዓለም ዝተፈላለዩ ሶፍትዌርስ ኣለዋ ንሳተ እንታይአን ኩሉ ግዜ ቸክ እናገበራ ዝኸዳ እዚ ደርፍስ ናትካ ድዩ ኣይኮነን እዚ ድርሰት ናትካ ድዩ ኣይኮነን ገለ ኤኣይ ምስ መፀ ግን ዓሰርተ ግዜ ይድርብሽ ተሎ ወላ ኣባተን እውን ኮ ሕጂ ኤኣይ ይኮኦም ተስርሐን ነይሩ ኣብዛኻ ካል ዓይነት ኤኣይ እዩ ዘሎ። ኤኣይ ምስ ኤኣይ ክረዳዳ እንድሕርዳ ጀሚሩ ከዓኒ ናብ ጥፋኣት ገፅና ንጓዓዝ ኣለና ኢልካ ድምድም ትኽእል ማለት እዩ። ኤኒወይ ሱ ካልእ ሕቶ እዩ እቲ ኩሉ መስርሕ ኣገባብ ገለ ሰዓታት ዝወስድ ኣዋርሕ ዝወስድ ዓመታት ዝወስድ ገለ ኣብ 10 ደቂቃ ክቐርበልካ ይኽእል ኤኣይ ፀገም የብሉ እንተቐልጢፉ ከዓ 5 ደቂቃ ቐርበልካ ፀኒሖ 2 ደቂቃ ቐርበልካ ገለ ፀገም የብሉ

ዝደኸሙ ሰባት ኣለውና፣ ኣካላቶም ዝሰንከሉ ሰባት እውን ኣለውና። ግን ሙዚቃ ካ ክፃወቱ ይደል ኤኣይ ነዚኦም ሓገዝ ይሓስቡ ይእዝዙ ይሰርሑ ኣለ። ሕጅስ ስለ ዝሰንከልካ ኢድካ ጥራይሲ ሙዚቃ ይትፃወትን ክትበሃል ከቢድ እዩ፣ እዝዩ ከቢድ። ገሊኦም ንዕኡ ይጥሕስዎ እንዲኦም ይጥሕስዎ እዮም። ስቲቪ ወንደር ሲ ዓይነ ስውር ኢና ንፈልጦ፣ ብመኪና ሓደጋ ዘጋጠሞ መልሓሱ ተሃሪሙ ሲ ክዛረብ ክደርፍ ገለ ከሎ ቃላቱ ብዙሕ ኣይስማዕኒ ኣተኩር ኣቢልካ ዘይሰሚዐኸ ብዙሕ ይስማዕኒ፣ ግን ይደርፍ እዩ። ክሳብ ሕጂ ወዲ 75-76 ዓመት ሽማገለ ሰብኣይ ኣዳራሻት መልእ ስታዲማት መልእ ኣሎ። ከምኡ ዝጥሕስዎ ሰባት ኣለዉ። ብርግፅ ገሊኦምካ ተስፋ ይቆርፁ ሓደ ነገር ምስ ኣጋጠሞ ሕጂ ነቲ ተስፋ ዝቆረፀ ነቲ ዝደኸመ ደኺመ ኢሉ ካ ሕዚ ዝፀንሐ ሰብ እዚ መርሓ ይንዕዎ መወዳቱ ስታይ ኣይካ ሓገዝ ትኾነላ ማለት እዩ። ጠቕላላ ንሙዚቀኛታት ክትክእ ይኽእል ዶ? ንደረፍቲ ክትክእ ይኽእል ዶ? ሚኢቲ ካብ ሚኢቲ ኣይክእል ዘይከውን መወዳቱ ሰብ ይዝነፈቕ ሰብ መሽን ኣይናፈቕኒ ብሉ መዓልቲ ምስ ቴሌፎንካ ውዒልካ ገላ መወዳቱ ኣጥፋ ኣቢልካ እያ ምስ መሓዙት ክኸድካ ካ ትዕልል እምበርሶም ኣይመገደሱኻ ነይሮም እዚኣ ሚኢቲ ካብ ሚኢቲ ተተገድስ ነይራ። ሕጂ ፕሮሴን ኮንስ ናበልና ንድሕርዳት ናይ ህላውነት ኤኣይ ርኢናዮ ጥቕምታት ኣለዎ ጉድኣትካ ኣለዎ። እቲ ጥቕልል ኣቢልካ ስርቕ ኣቢልካ ገለ ሚኢቲ ካብ ሚኢታ ቡ ኣሚንካ ምስራሕ ግን መወዳቱስ እሞ ሰባት ኣይነድልን ኢና ብዓለም ኢና ንብል ዘለና ማለት እዩ። ሕጂ እዚ ዘየድሊ ሻቕሎት ኮይኑ ይትስምዐኒና ጥቆሙ ዝገብር ዘሎ ኣካልካ ስሒትዎ ኣሎ ኣጠቃቅማ ኤኣይ ወይ ኣጠቃቅማ ቴክኖሎጂ ስሒትዎ ኣሎ ማለት እዩ። ኣብ መወዳቱ ነቲ ዋና ተፍቅድ ኤኣይ ትጥቀመሉ ሚኢቲ ካብ ሚኢቲ ዘይኮነ ዝትክእሲ ትጥቀመሉ ጥራይ ከምዛ ገንዘብ ትጥቀመላ ንሕዳ ክትጥቀመልካ ጀሚራ ገንዘብካ ተፀልለካ ልካኸምያታ ኤኣይ ከዓ ትጥቀመላ ንመሳርሒ ንመሳለጢ ንገለ ሓሳባት መመንጨዊ ገለ ክትጥቀመላ ትኽእል ኢኻ። ሚኢቲ ካብ ሚኢቲ ክትክኦ ነቲ ኩሉ ስራሓት ናይ ብዙሕ ሰብ ግን ከቢድ እዩ።

0: ኣብዝ ሓለፈ ክፋል ከም ዝገለጽናዮ ደርፊ ንባህልን ልምድን ሓደ ሕብረተሰብ ምንፅብራቕ ዓብ ኣስተዋጽኦ ኣለዎ። እዞም ብሰብ ዝሰርሖ ብልሒ ዝዳለዉ ዘለዉ ንኽትሰምዖም ኣድነቕቲ ክኾኑ ይኽእል እዮም። ኣብ ምግላጽ ባህልን ልምድን ናይ ሕብረተሰብ ግን ኣብ ከመይ ደረጃ ከም ዘሎ ብከምዚ ይግለጽ።
1: AIC ተምሃራ እዩ ዘሎ ዓሰርተ ግዜ ዝመሃር ዘሎ ይመሃር ይመሃር ይመሃር ዘሎ እምበሪ ከምዚ ኣብቲ ተደልዩ ዘሎ ደረጃ ሳይበፅሐን ኣሎ። ዝተፈላለዩ ምሁራት ናይ ቴክኖሎጂ ዝመዙ ኣብቲ ዓለም እቲ ዘለዎ ገለ ብዛዕባ AI ዝተፈላለዩ ቀለ መሕታት ኣካይዶም ኣለዉ። ኣብ ፖድካስት ኢሎም ገለ ብዙሕ ግዜ ተዛሪቦምሉ ኣለዉ። ብዙሕ ሰሚናራት ኣኼባታት ገለ ገይሮምሉ ኣለዉ። መወዳእቱ ትናትና ብቕዓት ገለ ኣይበፅሑና ናይ ሰብ ኣይበፅሑን ኣሎ። ክበፅሖን ኣይ ክበፅሖን ካልእ ሕቶ እዩ ንሱ ንካልእ መዓልቲ ትዘረባ። ሕጂ ኣብ ከምኡ እናተምሃረ እንከሎ ኣብ ውሽጢ ኣቲኻ ሕብረተሰብ ዶ ባህሊ ዶ እቲ ባህሊ ምስ በልካ ሽዑ ከዓኒ ንኣብነት ኣብዛ ኤርትራ ሲ 9 ብሄራት ኣለዋ። ካብዘን 9 ብሄራት ኣብ ሓንቲ ብሄር እቱ ምስ በልካ ኣብታ ሙዚቃ ጥራይ ትብል እንድሕር ዳ እቱ ኢልካ ትጠፍእ። ኣብኡ 10-20 ዓመት ከተሕልፍ ትኽእል ኢኻ። ከምዚ ዓይነት ህርመት ኣሎ ኣብ ከምዚ ንጥቀመሉ፣ እዚ ዓይነት መሳርሒ ሙዚቃ ኣብ ከምዚ ንጥቀመሉ፣ እዚኦም ቀቢላ እዮም ዳ ከምዚኣ ትፃወቱ እምበር ኣብቲ ሓንቲ እንድሕር ዳ ከይድካ ካልኦት ከምዝበሃሉ ቀቢላ ኣሎ እሶም ካ ከምዚኣ እዮም ዝገብሩ ናይ ከም ክስቶ ፅልዋ ስለ ዘለዎም እኳ እዮም ከምዚ ገይሮም ሞ እቲ ባህሎም ገለ ናበሉ ኣብ ውሽጢ ተኣቱ ትጥሕል ኢኻ። ሕጂ ነዚ ኩሉ እዚ መርሚሩ ፈትሹ ፈሊጡ ገለ AI ከንፀባርቐልካ ገና ንሽቱ ማማይ እዩ ዘሎ። እቲ ጥራይ እንታይ ኮይኑ ከምዚ ናይ ከልባ ተዓብያ ኮይኑ ተዓብዩ ግን ማለት ቅልጢፉ ጉብዝጉብዝጉብዝ ገለ ዝብል ኮይኑ ከምኡ ኢሉ ዳ ከይመውት እምበር ቅልጢፊ ዝጉብዝ ዘሎ እጂ ኣብ ከምኡ ብዙሕ ትስሕቶ ነገራት ኣለዎ። ብዙሕ ነገር ትስሕቶ ኣለዎ። ብዙሕ ነገርካ ዝጠቕመካ ኣለዎ። እቲ ባህሊ ሕጂ ሓደ ካብቲ ዝስሕቶ እዩ። እቲ ክብርታት ገለ ሓደ ካብቲ ዝስሕቶ እዩ።

ከም ዝበልኩ ዓንቲ ወይ ኮ ኣዛዚ ኣለዎ ባዕሉ ኣልዕል ኣቢሉ ኣይሰርሐልካ ክእዘዝ ኣለዎ ሕጂ እቲ ኣዛዚዩ ማዕረ ክንደዩ ኣፍልጦ ዘለዎ ንኣብነትሲ ኳስ ዓንተ እውን ኣልዒልንያ ነርና ሕጂ እውን ከነልዕላ ኳስሲ ብዓይኒ ሙዚቃ ክትሪኦን ከለካ እቲ ህርመት ኣብ ዌስተርን ዓለም ብብዙሕ ዝጥቀምሉ ህርመት ኣይኮነ ኣብ ትግርኛ ይጥቀምሉ ኣብትግረ ሳሕቲ ይጥቀምሉ እዮም ገ በዓል ብለና ይጥቀምሉን እዮም በዓል ኩናማ ኣዝዩ ብዙሕ ዝኾነ ህርመታት ኣለዎም ገለ ሕጂ ኣብታ ብዳዊት ምስ መፀኸታ ኳስ ንዓ ንድሕርዳ መሪፅካ እያ ከምዚ ዓይነት እያታ ህርመት ገሊልካ ንድሕርዳ ኣስሚዒካዮ ሰራሒቲ ናይ ኤኣይ መን እዮም ዘለዉ ክሳብ ሕጂ ዌስተርን እዮም ዘለዉ ኣብ ኣሜሪካ ርኢና ኣብ በዓል ቻይና ርኢና እተን ብብዙሕ ብልጭ ኢለን ሰደ ሰንበዳ ማለት እዩ ሕጂ ንሳቶም ናይ በዓል ኳስ እንታይ ፍሉጦ ኣለዎ ዓይነት ህርሞት እንታይ ፍሉጦ ኣለዎ ኣብዚና ንመፅእ ማለት እዩ በቲ ሕጊ ከይድካ ቀሚርካ ገለ እዚኡ እቲ ክኸውን ዝኽእል ገሊልካ ገለ ክትህቦ ትኽእል ኢኻ በታ ዝሃብካዮ ይሰርሐልካ ሽዑ እንታይ የጥፍእ ግን እቲ ኣለዎ ኣብ ውሽጣኻ ዝፈጥረልካ ስምዒት ኣለዎ ተንቀሳቐስ ተንቀሳቐስ ዝመፀካ እቲ ዓይነት ምንቅስቓስ ከማስካል ዓይነት ምንቅስቓስ እዩ ሕጂ እቲ ውሽጢኻ ዝፍጠር ስምዒት ገለ ግን እቶም ደቂ ዓዲ ነቲ ባህሊ ዝፈልጥዎ ፅቡቅ ገይሮም ገለ ክፃወትዎ ከለዉ እዩ ምክንያቱ እንታይ ኣሎ ሰንከል ዝብል ነገር ገለ ኣሎ ትሰምዖ ንሶም እዮም ዝፈልጥዎ ንሳ እታ ሰንከል ትብል ሲ ተዘይክኢልካ እያ ናይ ብሓቂ ስንክልናያ ኦኬ ግሊች ዝበሃል ሙዚቃ ዓይነት ሙዚቃ ኣሎ ጅር ናይ ሙዚቃ ግሊች ዝበሃል ኣሎ እታ ሽማሲ ግሊች ኢማጅን ዳ ግሊች ትበሃል ሕጂ ናይ ብሓቂ እያ ኮ ግሊች ትገብር ካብ ሙዚቃ ክሳብዓ ፀኒሕካ ኣብ መንጎስ ሰንከልከል ገለ ትብል ክትፃወትካ ትቕፅል ብዕላማ ይ ዝኣቱ ትሰንከልከል ሕጂ ክትስዕስዐሉ ገለ ከለኻ ኣይኮልፈካን እዩ ስምዒትካ ወይ ክትሰምዖ ገለ ከለካ ስምዒትካ ኣይኮልፈካን እዩ እታ ግሊች ቲ ብዕላማ ይኣት ስማ ግሊች ኢሎማ እታ ሙዚቃ ግሊች ትገብር ኣብ መንጎ ገለ ኢልካ ከምዚ ኮምፒተር ክትጥቀም ፀኒሕካ መንጎ ዝርግርግርግ ገለ ትብል ወ ግሊች ገይራ ኮምፒተር የ ገለ ትብል ኣብታ ሙዚቃ ካ ከምኣት ኣላ ሕጂ እዚ ካብቲ ባህሊ ዝመፀ እዩ ኣብ በዓል ብዳዊት ገለ ክትሰምዕ ከለካ ሕጅስ ከምኡ ስንክል ገለ ዝብል ገለ ኣለዎ ትኽብትኽብቲ ኣብ ሙዚቃ ዓለም ትመሃሮ ገለ ዘይከይድ ነገር ገለ ኣለዎ ንሱ እዩ ትመቐረቱ ኣብ መወዳእቱ ሰባት ደብለኒ ከዓ ንሱ እዩ እቲ ኣብ ውሽጥና ዘሎ ትስምዒት ገለ ንብሎሲ ኮምፒተር ኣይትረኽቦ ናይ ንሱ ኣይትፈልጦ ናይ ቴክኖሎጂ ኣይፈልጦ ናይ ንሱ ስምዒታ ወይኒ ኢና ደቂ ሰባት ስምዒት ኣለና ገለ ንዕኡ ኣብ ሙዚቃ ነእት ወይና ኣብ ባህሊ ነእት ወይና ኣብ ኣራዳዳ ነእት ወይና ገለ እዚ ኩሉ እዚ ኤኣይ ኣይፈልጦን እዩ ክፈልጦ ድዩ ኣይክፈልጦንካ ካልእ ሕቶ እዩ ምናልባት እቲ ናይ ምቕማር ዓቕሙ ገለ ሰማይ ክስቀል ይኽእል እዩ ንዓ ስምዒታን ፀለይ ገለ ኢልካዮ ግን ካልእ ሕቶ እዩ ኣይኮነንዶ በቲ ስምዒት እተሰርሐ ባህሊ ሲ ዋላ እታ ስምዒት ትብል ብዓንደ ርእሳ ነተኣምር ከማን ክርዳእ ኣይክእል ሕጂ ይሓዋውሰልካ ባህሊ ከማን ኣዝዩ ይሓዋውሰልካ ባህሊ ንኣብነት እቲ ቃላቱ ናይ ኣምቸ ዝጥዕም ገለ ትግርኛ ፀያፍ ትግርኛ ገለ ኣምሓሩ ትግርኛ ክዛረቡ ከለዉ ርኢኸዮም ኣለኸ ፅይፍ ገለ እዮም ዝብሉ በርከተን ገለ የብሎምን ከዓ ንሳቶም ምስን ሕጂ በን ስለዘይ ዓብዪ ኩሉ ዚኦም ናፀየፉ ትዛረቡኻ ከምኡ እዩ ዝጥዕሚ ትዳረፈ ዩኮ እቲ ሙዚቃ ናይ ወስተርን ገለ ኣዝዩ በቃ ከምዚ ዋእዚ ኣብዚ ኮነ ተሰሪሑ ገለ የብለካ ምክንያቱን ኣብዚ ንጥቀመሉ ኤለመንትስ ገለ ኣይትሰምዖን ኢኻ ብቲ ሙዚቃ ሕጂ ናይ መንዳ እዛ ደርፊ ገለ ትብል ገብረ ፃድቕ ብብዙሒ ይለዓል እዩ ኣብ ኤርትራ ገብረ ፃድቕ ዝበሃል ትግራዋይ ደረፋይ ሲ ናይ ብዙሓት ኤርትራውያን ደረፍቲ ደርፍታት ደጊምዎ ብዋጣ ገይሩ ዝደርፍ ብዋጣ ገይሩ ደጊምዎ ናይ ሓዳር ጌርኪ ሰሚዐ ብዋራ ገለ ብዙሕ ሰብ ናይ ገብረ ፃድቕ ደርፊ እያ ይብለካ ገሊኻ ናይ ሽላን ደርፊ እያ ይብለካ ናይ ባርያ ደርፊ እያ ባርያ ደሪፍዋ ባርያ ሰሪሕዋ ሕጂ ገብረ ፃድቕ ምስ ወሰዳ ሃቢባ እህቢብዋ በቂ ሽዑ ሰብ ናቱ ክብል ጀሚሩ ሽዑ ናይ ዑስማን ኣብደርሒም ትሰምዕ ፀኒሕካ ናይ ፀሓይቱ በራኺ ትሰምዕ ፀኒሕካ ናይ ኣተወ ብርሃን ሰጊድ ትሰምዕ ፀኒሕካ ናይ ተወልደ ረዳ ትሰምዕ ክውሰድ ጀሚሩ ሕጂ እንታይ ኮኑ ትሰምዕ ኖኖ ገብረ ፃድቕ ይደሪፎ ኖኖ ዝያዳ ናይ ኩስቶ እንድ ገለ ኣብ ዘየድሊ ሕንፍሽፍሽ ኣትዩ ትሰብ ድሓር እንታይ ከ ኮይኑ እቲ ደጋማይ ከዓኒ ክረዲት ኣይህብኒ እዩ እዚኣ ናይ ኩሶ ደርፊያ ኣነ ግን ይደግማ እየ ዘለኹ ገለ ከ ኣይብልኒ ወይ ብፅሑፍ የለ ወይ ብኣንደበት የለ ኮይኑ ሕጂ ኤኣይ ካኹም ኣይገብር ንፅኢሉ ድግም ድግም መብለልካ ይሰርሐልካ ገለ መልታት ገለ ክረዲት ኣይህብኒ ባህሊ ሕውሱስ እዩ ዘብሎ ኣብ መወዳእቱ ሽዑ

ጥራይ ቅምራ ቢል ዝህበካ ተአዛዛይ ሞዳቱ ተአዛዚ አይ ሕግዘካኒ ተአዛዛይ ካ ዝገደደ ሕግዘካ ይከኒ ማለት እጂ ባህሊ ገሊልካ ዝ ጥልቂልካ ክትዛረበሎም ዘለካ ኣምራት ገለ ኤአይ ኣይወፅፈን ኣለው

0: ክብራት ኻ ጸልትና ሰብ ዝሰርሖ ብልሒ ከም ኣጠቓቕማና ዘስዕበልና ጉድኣትን ጥቕምና ኣለዎ። ስለዚ ካብ መፀስ ንጥቕምና ድኣ ክነውዕሎ ይግባእ እምበር በንጻሩ ሙያ ንምጉዳል ክኸውን ኣይግባን። ነዚ ኣመልኪቱ ኣብ መወዳእታ ዝሃበና ለቦዋ ብምቕራብ መደብና ክንዛዝም
1: ኣይትስረቀታ ዘረባ እጂ ሰብ ግን እንታይ የምፀላ መሲል እቲ ከምዚ መምሎቒ ገለ ይፍትነላ ኣይዳሕ እዚኣ ዲጂታል እንዳ የብለካ ነው ሰርቅያ ዲጂታል እያ ዲጂታል ኣይኮነትን ገለ ዝኾነ ነገር ቅድሚ ኣቡታት ገለ ምምርማር ምእታው ኳስ ኣይትስረቀ እታ ዘረባ ኣይትስረቅ ተወዲ ሞባይል ኣብዚ ጣውላ ኮፍ ኣቢለ ያ ንሒዝዋ ተኸይዱ ሰብ ኩሉ ሰብ ታ ስርቂ ትርድኦ ንሓደ ደረፋይ ከይፍ ቆድኩ እታ ደርፊ ንሕርዳ ደጊመ እያ ከዓኒ ዋይ ክፅብቕ ገይርዋ ክትፍተወካ ገል ኣብ ምድናቕትኣቱ ተቀዳዲምካ ነው ስርቂ ስርቂ መወዳእቱ ሕጂ ብዝተቓለ መጠንሲ ኖንዶ ሕጂ ኤኣይ መፅኡ ድሕር መጋረጃ ተሓቢእካ ዝፈልጠካ ዘይብልካ ገለ ከም ድላይካ ትሰራረቕን ተባላሹን ገለንስ ዋላ ገጽካ እናተረእኻ ከማንሲ ሰባት ይሰርቁ ኣለውሎም ብዙሓት ንኣሽቱ ደረፍቲ ከለዉ ሕጂ ዝጫጭሑ ዘለዉ ዝመፁ ዘለዉ ገለ ኣብ መወዳእትኡ ግን ናይ ዝተፈላለየ ደረፍቲ ገለ ክወስቱ ትርዮ ገሊኦም ብፍቓድ ክወስቱ ትርዮ ደስ ብለካ ገሊኦም ኳ ሰርኳ ኣይ ድሓን ድሓን ፀገመ ብሉን ገለ ብሉካ ቅድም ኣብ ምንታይ ኢኻ ብብዙሕ ትርዮ ነይሩ ኣብ መርዓታት ኣብ ሌታዊ ትልሂታት ኣብ ከምዚ ፌስቲቫል ገለ ክጋጥም ከሎ ገለ ዝኾነ ወይ ናይ በዓል ናፅነት ገለ ክበሃል እንከሎ ሲ ኩሉ ደረፋይስ ናይ ዝኾነ ደርፊ ኣምፃ ኣቢሉስ ይደርፎ ስርቂ እኳ እዩ መወዳእቱ በረኻት መንግስቲ ኣብ ዝቆረፆ ደርፍታት ናይ ባህሊ ኢሉ ካብትን ካብትን ዝኣኸወኸቦ ደርፍታት ናቱ ምህዞታት ገለሲ ኣብ መርዓስኻ ደደሪፍካስ ኣሸሓት ትእክበሉ ከለኻስ ኣፍ ቂድካያ ዲኻ ንበረኻት ተልካዮ እንታይ ብለካ ደረፋይ ዋይ ዝለመርዓን ድዩ ብለካ ስርቂ እዩ መርዓ እዩ ዘይኮነ ሲ ስርቂ እዩ ሽሙ ቅድም ድሓር እቲ ስርቂ ኣብ መርዓ ኣጋጢሙ ወይ ካታ ስርቅስ ኣብ ፌስቲቫል ኣጋጢሙ ገለ ሕጂ ብዓንደ ርእሱ እታ ስርቂ ትብል ኣጓኒ ኣቢልካስ ዝኾነ ሽም ግን ተጠመቓ ኤኣይ እንድያ እዚኣ ድሓን እዚኣ ንምሃር ንዲና ዘለና ድሓን እዚኣ ደይ ፌስቲቫል እያ እዚኣ ደይ መርዓ እያ እዚኣ ደይ ሕፀ እያ እዚኣ ደይ ጥምቀት እያ እዚኣ ደይ ከምዚ እያ ገለ እናበልካስ ብዓንደ ርእሱ ግን ስርቂ እዩ ሕጂ እቲ ስርቂ ዝበሃል ኣምር ጌጋ ኹም ምዃኑ እዩ ሰብ ክርድኦ ዘለዎ ዘይርድአና ኮይኑ እውን ኣይኮነ ክርድኦ ኣለዎ ክብል ከለኹ ሲ ኣነ ውን ጋገሎ ዘይርድአና ኮይኑ ይኮነ ግን መምኽኔታ ነምፀሉ ነቲ ንገብሮ ዘለና ተግባራት በርጊ ክንገብር ስለ ንደሊ ዘለና ሕጂ ተቋርፆ ትጎድፎ ስርቂ ነውር እዩ ዓይነ ስራቅ እዚኣታ መልእኽቲ

0: ሰላምታና ተቐበሉ ፈነወና ኣብ ምክትል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ሶኒ 31 ናሓሰ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክታልኩም ብኽብሪ ናዓድምኩ ብቐንዲ ኣርስተ ዜና ፍለም ንሃበርም ተምሃሮ ዝግበር ምትብባዕ ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊጹም ኣብ ንዞባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ዝተፈላለየ ንጥፈታት ተተግቢሩ ኣብ ዓዲ በዛሃንስ ንዞባ ድባርባ መደብ ንኡስ ርቡሕ ቃፅዑ ሕርሻ ንምስፋሕ ይስራሕ ኣሎ ኣሜሪካን ኢራንን ሓድሽ ምልውዋጥ መጥቃዕትታት ሚሳይላትን ድሮናትን ከም ዘካየዳ ተገሊጹ ኣብ መስርሕ ህንፀት ዘለዎ ንቻይና ክርጊስታንን ኡዝቤኪስታንን ዘራኸበ መንገዲ ባቡር ኣብ ቁጠበአን ዓብዪ ግደ ከመ ዝህልዎ ተሓቢሩ ማእከል ምርምር ናሳ ንጠፈራዊ መፅናዕትታት እትሕገዝ ቴሌስኮፕ ወንጪፉ ዝርዝር ዜና ንሃበርም ተምሃሮ ዝግበር ምትብባዕ ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊጹ ወኪል ኤሬና ኣብ ዞባ ማእከል ቤትኤል ሰሎሙን ኣብ ኣስመራ ዝርከባ ሰለስተ ናይ ካልኣይ ደረጃ ኣብያተ ትምህርቲ ንተምሃሮአን ንምሽላም ንዘካየድኦ ስነ ስርዓት ተኸታቲላ ንዘዳልወቶ ፀብጻብ ኣርሴማ ኣስመሮም ከተቕርበ እያ
1: ኣብ ሃገራዊ መርመራታት ብሉፅ ውፅኢት ንዘመዝገቡ ሃበርም ተምሃሮ ዝግበር ምትብባዕ ናይ ተወዳርነት መንፈስ ክብምባል ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊፆም እዚ ዝተገልፀ ኣብ ኣስመራ ዝርከባ ናይ ካልኣይ ደረጃ ኣብያተ ትምህርትን ባህራ ሓላይን ባርካን ካብ 27 ክሳብ 30 ሓሳ ኣብ ዝወደቦኦ ስነስርዓት ኣብ ዓመተ ትምህርቲ 2025-2026 ካብ 3 ክሳብ 4 ሙሉእ ነጥቢ ንዘምፁ 157 ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተምሃሮአን ኣብ ዘተባብዓሉ ኣጋጣሚ እዮም በዚ መሰረት ቤት ትምህርትን ባህራ 46 ቤት ትምህርቲ ሓላይ ድማ 32 ተምሃሮ ከተባብዓን ከለዋ ቤት ትምህርቲ ባርካ 49 ሙሉእ 4 ነጥቢ ንዘምፀኡን ልዕሊ 3.6 ነጥቢ ንዘመዝገቡን 79 ተምሃሮ ሸሊማ ርእሰ መምህራን ናይዘን ኣብያተ ትምህርቲ ኣብ ዘስምዕዎ ቃል እቲ ዕላማ ንተሸለምቲ ብምትብባዕ ኣብ ማኣዲ ትምህርቲ ንዝርከቡ ቅዱስ ቅንኢ ምሕዳር ምዃኑ ገሊፆም ብቕዓት ትምህርቲ ብውህደትን ፃዕርን መምህራን ተምሃሮን ወለድን ከም ዝረጋገፅ ብምሕባር

0: እናበረኻ ዝመፅእ ዘሎ ውፅኢት ሃገራዊ መርመራታት መርኣያ ከም ዝኾነ ብምግላፅ ተሸለምቲ ንዝበለፀ ዓወት ክሰርሑ ተላብዮም። ኮሚተ ወለዲ ብግዲኦም ከምዚ ዝበለ መደባት ልዕሊ ኣበርክቶ ስለ ዘለዎ ብሰፊሑ ክድፋኣሉ ብምዝኽኻር ንኮሌጅ ዝፅንበሩ ዘለዉ ተምሃሮ ንዝዓበየ ዕማም ይብገሱ ምህላዎም ተገንዚቦም ሙሉእ ኣተክርኦም ኣብ ዕላማኦም ክገብሩ ተማሕፂኖም። ሓለፍቲ ኣገልግሎት ትምህርቲ ኣብ ንኡዞባታት ድማ ንተሸለምቲ ከምኡውን ንመምህራንን ወለድን የውሃና ድሕል ምባል ኣብ ዝቕፅል ጉዕዞ እውን ምክትታል ወለዲ ክሕይል ተምሃሮ ድማ መደባቶም ኣነፂሮም ክቕፅሉ ተላብዮም። ሰለስተን ኣብያተ ትምህርቲ ኣብ ዓመተ ትምህርቲ 225-226 ኣብ ሃገራዊ መልቀቂ ፈተና ማለት ማትሪክ ካብ ዘሳተፈኦም 1392 ተምሃሮ 421 ናይ ዲግሪ 294 ከዓ ናይ ዲፕሎማ ዝረኸቡ ክኸን እንከለዉ 66 ካብኣቶም ሙሉእ 4 ነጥቢ ዘመዝገቡ እዮም።
1: ኣብ ንኡሶባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ብምውህሃድ ኮምን ትካላት ጥዕናን ዝተፈላለየ ንጥፈታት ተተግቢሩ። እቲ መደብ ምንጻግ ጸረ ጣንጡ መድሃኒት ኣብ ኣባይትን ጣንጡ ክራባሓሉ ዝኽእላ ቦታታትን ከም ዘጠቓልል ዝጠቐሰ ሓላፊ ህዝባዊ ጥዕና ኣቶ ገብሪ ህይወት በየነ ምንጻግ ጸረ ጣንጡ መድሃኒት ንበይኑ ኣኻል ስለ ዘይኮነ ካልኦት ናይ ምክልኻል ሜላታት ብምልኣት ክትግበሩ ከም ዝግባእ ገሊጹ። ንኣገዳስነት መደብ ብምግላጽ ምምሕዳራት መረዳእታ ሕብረተሰብ ኣብ ምብራኽ ክዋስኡን ካልኦት ናይ ምክልኻል ሜላታት ብዕቱብ ንምትግባር ክሰርሑና ዘኻኺሩ ነበርቲ ብወገኖም እቲ ዕማም ኣካል ናይቲ ሕማም ዓሶ ንምቁፅጻር ዝዓለመ ተበግሶታት ምዃኑ ኣብ ምክልኻል ሕማም ዓሶ ልዑል ተራ ከም ዝፃወትን ብምጥቃስ መረዳእትኦም ኣብ ኣገዳስነት መደብ ካብ ግዜ ናብ ግዜ እናበረኸ ይመፅእ ከም ዘሎ ኣረዲኦም። ኣብ ንኡሶባ ድባርዋ ካብ ዓድታት ዓዲ በዛሃንስ ዓዲ ነኩዕን እምኒ ጸሊምን ዝተዋፅኡ ሓረስቶትን ኣናበርቲ ዓድን ብ26 ነሓሰ ኣብ ራብሓን ኣገባብ መደብ ንኡስ ርቡሕ ቃፅዑ ሕርሻ ኣብ እግራት ሓረስቶት ኣስተምህሮ ተዋሂቦም። ኣብ ቤት ፅሕፈት ሕርሻ ንኡሶባ ድባርዋ ኣወሃሃድ ናይቲ መደብ ኣቶ መድሃኒ ዕባይ ሓረስቶት ካብቲ ኣህላኺ ልምዳዊ ኣገባብ ወፂኦም ብምህርትን ቁጠባን ንክረብሑን መነባብሮኦም ንክቕይሩን ብዛዕባ ዝሕግዝ ፍሉጥ ሜላ ንኡስ ራብሖ ቃፅዑ ሕርሻ መብርኢ ሂቦም። ሓረስቶት ኣብ ዘላቶም መሬት ግቡእ ምሕደራን ባህርያዊ ድኩዕን ተጠቂሞም ብመስመር ምስ ዘርኡ ብውሕድ ዘርእን ፃዕርን ርቡሕ ምህርቲ ካሓፍሱ ከም ዝኽእሉ ኣብነታውያን ኣሰኒዮም ኣረዲኦም። ተሳተፍቲ ብወገኖም ሚኒስትሪ ሕርሻ ዓቕምታቶምን ንቕሓቶምን ንምብራኽ ዝገብሮ ዘሎ ጎስጓሳት ስልጠና ዳፋኢ ከም ዝኾነ ብምሕባር ምኽርን ማዕዳን ሞያውን ከይፍለዮም ተማሂፂኖም። ኣምሓዳር ምምሕዳር ከባቢ ዓዲ በዛሃንስ ኣቶ ኢስያስ ፀጋሃንስ ብወገኑ ኣብ ክልተ ጉጅለታት ዝተጠርነፋ 6 ሓረስቶት ብስሙር ሓሪሶም ብመስመር ናይ ምዝራእ ተበግሶ ከም ዝወሰዱ ብምጥቃስ ንምስፍሑ ስልጠና ሓረስቶት ብኣብነት ክምርሑ ተላብዮም። እዚ ማእከል ኣብ ደቂ ምሓረን ዓላን ብ5 ዓይነታት ሞያ ብክልሲ ሓሳብን ግብርን ዘሰልጠኖም 54 ደቂ ኣንስትዮ ዝርከብኦም 513 ኣባላቱ ብ28 ነሓሰ ኣመሪቑ። ኣብቲ ኣዛዚ እዚ ማእከል ብርጋዴር ጀነራል ተኽለ ክፍላይ ከምኡውን ኣዛዚ ማእከል ስልጠና ሓይልታት ፖሊስን ፀጥታን ብርጋዴር ጀነራል ኣድም መሓመድ ኮኮል ዝተረኽብሉ ኣብ ዓላ ዝተኻየደ ስነስርዓት ተመረቕቲ ብቴክኖሎጂ መራኸቢታት ምሕደራን መሪሕነትን ምሕደራ ገንዘብን ስርዓት ዕድግን ከምኡውን ኣተሓሕዛ ንብረት ኣጋር ሓኪም ከም ዝሰልጠኑ ተገሊጹ። ድሌትን ተገዳስነት ሰልጠንቲ ካብ ቀንዲ ረቑሒታት ዓወት ናይቲ ስልጠና ከም ዝነበረ ዝጠቐሰ ኣካየድቲ ደቂ ኣንስትዮ ንዘረኣይዎ ተወዳደርቲ መጊሶም። ንደቂ ኣንስትዮ ሰልጠንቲ ብፍሉይ ዘተባብዐ ብርጋዴር ጀነራል ተኽለ ክፍላይ ሰልጠንቲ ንዝቐሰሞ ሞያ ብግብራዊ ስራሕን ንባብን ክዕምቕዎ ተላብዩ። ኣብ መወዳእታ ወኪል ተምሃሮ ካፒቴን የማነ ወልዳ ብንዝረኽቦ ዕድል ድሕሪ ምምስጋን እቲ ስልጠና ዝነበሮም ሃጓፋት ከለልዩን ስነ ፍልጠታዊ ኣሰራርሓ ክኽተሉን ከም ዝሕግዞም ብምሕባር ብግብሪ ከም ዝሰርሕሉ ቃልኣት እዩ። ቤት ፅሕፈት ሃማዲኤ ኣብ ንኡሶባ ሓልሓል ኣባላት ተጠርኒፈን ተጠቃምነት ማሕበር ፈጢርዎ ዘሎ ዕድላት ንክኾና ኣብ 8 ምምሕዳራት ከባቢ ኣብ ምሕያል ውዳቤታት ዘተኮረ ጎስጓሳትን ርክባትን ኣካይዱ። ሓላፊቲ ቤት ፅሕፈት ወይዘሮ ከዲጃ ኢብራሂም ካብ 25 ክሳብ 27 ነሓሰ ኣብ ኩለን ምምሕዳራት ከባቢ ኣብ ዝገበረቶ ርክባት ቁፅሪ ኣባላት ብዓመቱ እናወስኸ ይመፅእ ከም ዘሎ ብምሕባር ብፍላይ ኣብ ማእከላይን ካልኣይን ደረጃ ዝርከባ ተምሃሮ ንምውዳበ ዝተገብረ ንጥፈታት ኣተባብዓ ውፅኢት ከም ዝተረኽቦ ብሪሃም። ተሳተፍቲ ብወገነን ናብ ዓድታትን ምምሕዳራትን ከባቢኤን ወሪድካ ዝካየድ ኣስተምህሮታት ክድፋኣሉ ከምኡውን መደባት ስልጠና በብደረጅኡ ብምስፋሕን ክቕፅል ዝብል ካልኦትን ርእቶታት ኣቕሪበን ሓላፊ ምምሕዳርን ፋይናንስን

ዘበ ሓልሓላቲ ዑመር ዑስማን ድማ ውዳበ ሓይሊ ስለ ዝኾነ ሃማድየ ዘካይዶ ጻዕርታት ንምዕዋት ብወገን ምምሕዳር ዘድሊ ደገፍ ከም ዝግበር ኣረጋጊጾም። ዝስዕብ ዜና ሃገራት ወጻኢ እዩ። ንምክትታልኩም ደጊመ ብኽብሪ ይዓደም። ኣብ ዜና ወፃኢ ኣሜሪካን ኢራንን ናብ ሎሚ 31 ናሓሰ ኣብ ዘውግሕ ለይቲ ምልውዋጥ መጥቃዕትታት ሚሳይላትን ድሮናትን ከም ዘካየዳ ማዕከናት ዜና ቃሊሐን። ማእከላይ እዚ ኣሜሪካ ኣብ ወደብ ላራሪካ ብልዕሊ ዝርከብ ኣገዳሲ ዝበሉ ዕላማታት ኢራን ደብዳብ ድሕሪ ምክያዱ ሓለዋ ሰውራ ኢራን ድማ ኣብ ዮርዳኖስን ሕብራት ኢማራት ዓረብን ኣብ ልዕሊ ዝርከብ ወታደራዊ ዕላማታት ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ኣፍሊጡ። በዚ ኣሜሪካ ዘካየደቶት መጥቃዕትታት ሰብኣውን ዋታውን ክሳራታት ከም ዝወረደ ክሕበር ከሎ ኢራን ዘካየደቶ መጥቃዕቲ ከዓ ኣብ ወታደራዊ ትሕተ ቅርፂ ኣሜሪካ ከቢድ ዕንወት ከም ዘሰዓበ ገሊጻ። ንመጥቃዕትታት ኣሜሪካ ብትሪ ዝኮነነ ፕረዚደንት ኢራን መስዑድ ፔቼክሽታን ከቢድ ዋጋ ክኸፍላ ምዃነን ኣጠንቂቀሎም። ኣሜሪካ ዘካየደቶ መጥቃዕትታት ኣብ ወሽመፂ ሆርመዝ ፈንጅታት ንምፅዋድ ዝተወጠነ መደብ ንምሻል ምዃኑ ሓቢራ ኣላ። ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ወሽመፂ ሆርሞዝ ተፃዊዱ ንዝነበረ ፈንጅታት ጠቕሊላ ከም ዝኣልየቶ ብምጥቃስ ኢራን ኣብቲ ማያዊ ኣካል ደጊማ ከተፃውድ ምስ እትፍትን ኣብ ልዕሊኣ ከቢድ መጥቃዕትታት ከም ዘካየድ ምጥንቃቁ ዝዝከር እዩ። እዚ ሓድሽ መጥቃዕትታት ድሕርቲ ኣብ መወዳእታ ዝሓልፈ ወርሒ ሓምለ ዝተካየደ ናይ ፈለማ እዩ። ህዝባዊት ሪፓብሊክ ቻይና ክርጊስታንን ኡዝቤኪስታንን ኣብ ጊሶንኡ ዘለዋ ዘረኸበን ህንፀት ዘመናዊ መንገዲ ባቡር ኣብ ቁጠበአን ዘይነዓቕ ኣበርክቶ ከም ዝህልዎ ሓቢረን። እዚ ኣስታት 530 ኪሎ ሜትር ዝርጋሕ ግዙፍ ፕሮጀክት ምስ ተዛዘመ ንንግዳዊ ንጥፈታትን ርክብ ህዝብታትንን ሰለስቲኤን ሃገራት ከም ዘስፍሖ ተገሊጹ። እዚ መስርሕ ህንፀቱ ኣብ 2025 ዝፈለመን ኣብ 2031 ክዛዘም ትፅቢት ዝግበረሉ ናይ ኣስታት 5 ቢልዮን ዶላር ፕሮጀክት ንምብራቅ ኤስያ፣ ማእከላይ ኤስያ፣ ኤሮጳን ማእከላይ ምብራቕን ከይተረፈ ዓብዪ ረብሓ ከም ዝህልዎ እዩ ዝግለጸሎም። ልዕሊ ፍርቂ ብርክታት ናይቲ ፕሮጀክት እትውንን ቻይና ንመስርሕ ህንፀቱ ዝዓበየ ስልዒት ከም እትገብር ተፈሊጡ። እቲ ዘመናዊ መንገዲ ባቡር ካብ ህዝባዊት ሪፐብሊክ ቻይና ተበጊሱ ናብ ኡዝቤኪስታን ዝውድእ እዩ። ማእከል ምርምር ጠፈር ኣሜሪካ ናሳ ንጠፈትራዊ መፅናዕትታት እትሕግዝ ቴሌስኮፕ ትማሊ 30 ናሓሰ ውንጭፎም። እዚ ናይ 4 ቢልዮን ዶላር ገዚፈ ቴሌስኮፕ ካብ መሬት 1.6 ሚሊዮን ኪሎ ሜትር ኣብ ዘሎ ህዋ ከም እተዋደደ ተፈሊጡሎም። እዚ ናይ 5 ዓመታት ተፈጥሮዊ ፕሮጀክት ጠፈራዊ ፕሮጀክት ብፍላይ ኣብ ዓውዲ ስሕበት ዝካየድ ዓሚቕ መፅናዕቲ ሓጋዚ ከም ዝኸውን ናሳ ኣሚቱ። እቲ መደብ ን5 ዓመታት ከም ዝፀንሕ እኳ ይግለጽ እንተሎ እታ ቴሌስኮፕ ን5 ተወሰኽቲ ዓመታት ዘጽንሕ ጸዓት ከም ዘለዋ ተገሊጹሎም። ሩስያን ቤላሩስን ኣብ መዳይ ቁጠባ ጸጥታን ምክልኻልን ዝጸንሐን ሽርክነት ምስፋሕ ተሰማሚዐን። መራሕቲ ክልቲኤን ሃገራት ብ29 ናሓሰ ኣብ ሩስያ ብዘካየድዎ ዝርርብ ሃገራቶም ግዳማዊ ተጸባኦታት ንምምካት ዘካየድዎ ሓበራዊ ጸጥታን ወታደራዊ ንጥፈታትን ብዓይነትን መጠንን ክብከብልኦ ምዃንን ኣፍሊጦም። ፕረዚደንት ቭላድሚር ፑቲን ሩስያ ንጎረቤታ ቤላሩስ እትገብሮ ወታደራዊ ደገፍ ከተዕብዮ ምዃና ነጺሩ። ሩስያ ግዳማዊ ተጻብኦታት ንምምካት ኣብ ቤላሩስ ኒክለሳዊ ኣጽዋርን ናይ ነዊሕ ሓጺርን ሚሳይላት ኣዋዲዳ ከም ዘላ ጸብጸባት የረዱም። ክልቲኤን ሃገራት ሓንቲኤን ምስ እትጥቃዕ እታ ሓንቲ ናይ መልሰ ግብሪ ክትህብ ዘኽእል ወታደራዊ ስምምዕ ከም ዘለወን ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ቭላድሚር ፑቲንን ፕረዚደንት ኣሌክሳንደር ሉካሸንኮን ሃገራቶም ቤናዊ ዘይሕጋዊ እገዳታት ብሓባር ከም ዝምክታ ገሊጾም። ናይ መወዳእታ ዜና፣ ኣብ ኔፓል ብዝተኸስተ ሓደጋታት ውሓይዝን ዕልቕልቕን ከም ዝሞቱ ናይ ዝተረጋገጹ ሰባት ቁፅሪ ናብ ልዕሊ 900 ክብ ከም ዝበለ ተገሊጹ። በቲ ዛጊት ጠንቁ ዘይተነጸረ ዝሓለፈ ሮብ 26 ናሓሰ ዘጋጠመ ዕልቕልቕ ኣስታት 4,000 ሰባት ዳህየም ጠፊኡ ስለ ዘሎ ቁፅሪ ምዉታት ብተዓጻጻፊ ክውስኽ ከም ዝኽእል የመት። ኣማይት ካብቶም ግዳያት ካብ 23 ሃገራት ዝመፁ በጻሕቲ ምዃኖም ክፍለጥ ተኻኢሉሎም። መንግስቲ ኔፓል ግዳያት ንምርዳእ ኣህጉራዊ ሓገዝ ድሕሪ ምሕታቱ ብውሕዱ 12 ሃገራትን ውድባትን ደገፍ ይገብራ ከም ዘለዋ ተፈሊጡ። እዚ ምስ ምብራቅ ኣውራጃ ቲበት

ኣብዘደቡብ ግዝኣት ኔፓል ዘጋጠመ ሓደጋ ኣቐዲሙ ኣብታ ኤስያዊት ሃገር ካብ ዝተኸስተ ተመሳሳሊ ሓደጋታት እቲ ዝዓበየ ሰብኣውን ዋታውን ክሳራታት ዘውረደ ምዃኑ ፀብፀባት የረድው። ገለ ወገናት ጠንቁ ምምካኽ ኩምራታት በረዲ ኢማልያ ክኸውን ከም ዝኽእል ክእምቱ ከለዉ፣ ገለ እውን ንኡስ መጠን ምንቅጥቃጥ ምድሪ ዘበገሶ ክኸውን ተኽእሎ ከም ዘሎ ግምታቶም ክህቡ ፀኒሖም ኣለዉ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ንሃበርም ተምሃሮ ዝግበር ምትብባዕ ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊጹ። ኣብ ንኡስ ዞባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ዝተፈላለየ ንጥፈታት ተተግቢሮም። ኣብ ዓዲ በዛሃንድስ ንኡስ ዞባ ድዋርባ መደብ ንኡስ ርቡሕ ቃፅዑ ሕርሻን ምስፋሕ ይስራሕ ኣሎም። ኣሜሪካን ኢራንን ሓድሽ ምልውዋጥ መጥቃዕትታት ሚሳይላትን ድሮናትን ከም ዘካየዳ ተገሊጹ። ኣብ መስርሕ ህንፀት ዘሎ ንቻይና ክርጊስታንን ኡዝቤኪስታንን ዘራኸብ መንገዲ ባቡር ኣብ ቁጠበአን ዓብዪ ግደ ከም ዝህልዎ ተሓቢሩ። ማእከል ምርምር ናሳ ንጠፈራዊ መፅናዕትታት እተሓገዘ ቴሌስኮፕ ወንጭፉ። ክቡራት ተኸታተልቲ ንሰዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ እዩ።

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን። ንሎሚ ኣብ ታሪክን ፖለቲካን ዝደስስ መፅሓፍቲ ክነቕርብ ኢና። ኣርባዕተ መፅሓፍቲ ዝደረሰ ጋሻ ድማ ኣብዚ ኣብ ስቱድዮና ተረኺቡሎ። ዘመነ ምንቕቃሕ መንእስያት ኤርትራ፣ ታሪክ ኤርትራ ካብ ዘመነ ንግስነት ክሳብ ሃገርነት፣ ኤርትራ ንፍትሕያብ ቃልሲ፣ ከምኡ ድማ ብቋንቋ እንግሊዝኛ ፀሓፈት ኤርትራ ኩዊስት ፎር ጃስቲስ ትብል መፅሓፍቲ ዝደረሰ እዩ። ዘሚካኤል ጥዑምዝጊ ዝበሃል። ዘሚካኤል ጥዑምዝጊ ቀዳማይ ዲግሪ ብስነ ልቦና፣ ካልኣይ ዲግሪ ድማ ብህዝባዊ ምሕዳራን ፖሊስን ምሕዳራን ዝተማሃረ እዩ። ነዘን መፅሓፍቲ ድማ ብዝሓለፈ ዓመታት ከሰናድእን ፀኒሑ ሎሚ ንኩለን ዝደስስ ሓበሬታዊ ዕላል ክህልወና እዩ። ምክታልኩም ዕድም ምናልባት ከም ቀዳሚቲ ሕቶ ወይ ከቅርባ እዘን መፅሓፍቲ ኣብ ታሪክን ኣብ መንነትን ኣብ ሃገርን ጂኦፖለቲካዊ ኩነታት እውን ደስሳየን ታሪካዊ ዝምድናታት ኤርትራ ብዓብኡ ቀርኒ ኣፍሪካን ኣሜሪካን እውን ማእከል ዝገበረ ሕቶታት ኣለው። እንዳሕሪ ካልኣይ ኩናት ዓለም ዘጋጠመ ክሳብ ዚ እዋን እዚ ዝቕፅል ዘሎ ዝምድናታት ወፃኢ ጉዳይ ኣሜሪካ ድማ ደስሳየን እሞ እዚ ኣርእስቲ እዚ ቀሊል ኣይኮነን። ስለምንታይ ትፅሕፍ?
1: ምፅሓፍ ካብ ምንባብ እዩ ድመፅ እንደ ድብል እይ ብዙሕ ካብ ምንባብ ሓሳባት ናትካ ተማዕብል እቶም ናትካ ዝማዕበልካዮም ሓሳባትካ ምስ ሰብካ ክትከፈሎም ትደሊ ማለት እዩ። እዚ ናይ ሕብረተሰብ ጉዳይ ናይ ሃገር ጉዳይ ስለ ዝኾነ ብመልክዕ ሓጭር ፅሑፍ ድዩ መልክዕ መፅሓፍ ድዩ እቲ ዘለካ ሓሳብ ከም ኣገዳሲ ዝበልካዮ ናብ ህዝቢ ተቕርቦ ማለት እዩ። እቲ ምፅሓፍ ሲ ኣነ ንሓሳበይ ክመሓላልፈሉ ዝኽእል መሳርሒ እዩ።
0: ፅቡቅ። በዛ ቀዳመይቲ መፅሓፍካ ክንጅምር፣ ዘበነ ምንቕቃሕ መንእስያት ኤርትራ ልዕሊ ኩሉ ድማ ኣተሓሳስባና እንተሃብቲሙ ወዮ ድኽነት ተኽቲሙ ንዝብል ትምህርተ ጥቕሲ ናይ ነፍሴር ስነ ጥበበኛ ኣብርሃም ኣፈወርቂ እውን ጠቒስካ ኢኻ ጌርካ ዘለኻ ቅድሚ ናብቲ ዝርዝር መፅሓፍና ምእታውና ኣተሓሳስባ ብኸመይ ድህትም ሓደ ምንቕቃሕ ከ መዓስ እዩ ድድሊ ወይ ብኸመይ ዝፍጠር?
1: ብሓፈሻ ንቕሓት ክንብል ከለና ሓደ ቀሊል ኣምር ኣይኮነን ዓለ ዓብዪ ሰፊሕን ገፊሕን እዩ። ሕጂ ብሓፈሻ ምንቕቃሕ መንእስያት ኤርትራ ክብል ከለኹ ኣብቲ ማሕበራዊ፣ ፖለቲካዊ፣ ስነ ኣእምራዊ፣ ቁጠባዊ፣ ፖለቲካዊ መዳያት ዝያዳ ዕሙቕ ድበለ ኣፍልጦ ብምሕዳር ሓደ መንቋሕቋሕታ ክትፈጥር ትኽእል ማለት እዩ። ሰብ ብሓፈሻ ካብቲ ተፈጥሮ ንብሎ ውፅእ ኢሉ ብዛዕባ ከባቢኡ፣ ሕብረተሰቡ፣ ዓለም ዘለዎ ኣፍልጦ ከዓ ዕሙቕ ድበለ ምስ ዝኸውን ተመሊሱ ብዛዕባ ሰብ ተፈጥሮ ከዓ ንባሉ እቲ ኣእምሮ ሓፈሻ ንቕሓ ዝሕግዘና ሰ ዲ እቲ ኣእምሮ ብኸመይ ይሰርሕ፣ ብኸመይ ከ ክነማዕብሎ ንኽእል፣ ብኸመይ ከ ብቕዓቱ ክሕይል ይኽእል፣ ክዓሙቕ ይኽእል ዝብል ነዚ ብምባል እቲ ናይ ባሓቂ ንቕሓት ንብሎ ክንበፅሖ ንኽእል ብከምኡ ዓይነት ኣጣም እንታይ እየ ነዛ መፅሓፍ ፅሒፍያ።
0: ወታ ሓሳባትና እንተሃብቲሙ ሓሳባት እንታይ እዮም?
1: ሓሳባት ፈጠርቲ እንድዮም እንጂ ብሓፈሻ ኣተሓሳስባና እንተሃብቲሙ ወይ ድኽነትና ሽዑ ኣኽቲሙ ሕጂ ተቐንዲ ብፍላይ እቲ ናትና እቲ ብሓፈሻ እታ መፅሓፍ ኣብ ናይ ሃገር እንዲያ ተፃሒፋ ሕጂ ሕብረተሰብ ብኣተሓሳስባ ክራዳዱ እንተዘይክኢሎም ውሽጣዊ ፀገማት ፍጠሩ ማለት እዩ። ሕጂ ኣተሓሳስባ እንተሃብቲሞም ግን ካልእ ዓይነት ኣገባብ መፍትሒ ፀገማት ኣይወስሉ እዮም። ብተሓሳስባ ብሓሳብን ብዘተን ብልዝብን እዮም ፀገማቶም ፎቶ ዝጅምሩ። ሕጂ ደቂ ሰባት ሓሳባቶም ክህብቲ ምሉ ዝኽእሉ ኣገባባት ባይታ ፍጠር ክኽእል ኣለዎ።

0: ሕጂ እታ መፅሓፍ ብሓፈሻ ክፅሕፋ ከለኹ ካብ ትዕዝብቲ ሚድያ ብፍላይ ኣብ ዘለናይ ሕጂ እዚ መርበብ ሓበሬታ ትበሃል ሓንቲ ፅበቕቲ ጥቕስላ ማልካም ኤክስ ዝጥቀመላ እዚ መርበብ ሓበሬታ እዚ ሓላፍነታዊ እዩ ዝበል ነቲ ግዳይ ከም ዓመፀኛ ነቲ ዓመፀኛ ከዓ ከም ግዳይ ገይሩ ዘቕርብ ሓደገኛ መሳርሒ እዩ ሕጂ እዚ ብፍላይ ነቶም ኣብ ደገ ዘለዉ ኤርትራውያን ብምሄር ከዓ ተጠቀምቲ ሚድያ ዝኾኑ ብኸመዮም ነዚ ነቲ ሚድያ ሲ ኩሉ ነገር ኣብ ግምት እትዮም ብጥንቃቐ ክጥቀምሉ ዝኽእሉ ብምባልያታ እንታይ
1: ሽማቢልያ
0: ሕጂ ካብኡ ተበጊሰኻ ነቲ ኣማዓበጋ ሰብ ብኸመይ ብሓፈሻት መሰረት ናይ ሰብ ስነ ኣእምራዊ ምዕባለ ብኸመይ ይመፅእ ካብኡ ኣብቲ ማሕበራዊ እቲ ባህልታት ክብርታትና ብኸመይ ክንዕቅቦ ንኽእል ብሓፈሻት ሃገር ክትቅፅል ንድሕር ኮይና ዋላ ሽሕ ግዜ ንሰደድ ኣብ ዓድና ደሎ ክብርታትን ሃገራዊ ክብርታት ብሓፈሻ ከመይ ጌርና ንዕቅቦ ዋላ ብደገ ኸልና ማለት እዩ ብሓፈሻ እቲ ባህልኻን ቋንቋኻን ብዝያዳ ንሱ ኣብኡ ኣተክሮ ገይረ መፅናዕታዊ ደገፋት ናይ ካልኦት ፅሑፋት ናይ ምዕራባውያን ይኹን ናትና ይኹን ናይ ካልእ ናይ ኤስያውያን ይኹን ፅሑፋት ተጠቂመ ብኸመይ እዚ ክፍጠር ይኽእል ኢለ ከዓ ኣቅሪብያ ማለት እዩ
1: ፅቡቅ ከም መዓት ጀሚርካ እዚኣ ምናልባት ሕጂ ኣብተን ንኡሳን ኣርእስታት ብዙሕ ኢኻ ክድካ ዘለካ ብዙሕ ዛዕባታት እዩ ደሎ ተላዒሉ ብዚ ደሎ ዳርጋ ብቋንቋ ትግርኛ ድኣ ኮይኑ በርኩሉ ሕብረተሰብ ዓለም እውን ክግልገለሉ ዝኽእል ርእስታት እዩ እሞ እቲ ድርኺት መዓስ ጀሚርካዮ እቲ መስርሕ ወይ ቲ ኣገባብ ዝተኸተልካዮ እንታይ ነይሩ
0: ከም ሓሳብ ነዛ መፅሓፍ ክፅሕፈ ኣብ 218 ኒ ኣበጊስ እያ ሓሳባይ ኣሳላሲለ ናብ ንጡፍ ተግባር ዝኣተ ኩሉ ግን ኣብ 219 ጀሚርያ ማለት እዩ እጂ ተምሃራ ዩኒቨርሲቲ ስለ ዝነበርኩ ኣብቲ ግዜ እቲ በቲ ናይ ትምህርቲ ኣሎ መፅናዕቲ በቲ ከዓ ውልቃዊ ጉዳያትካ ከምዚ ዓይነትናትካ ውሽጣዊ ስሜታት ሓሳባትን ክትካፈለሉ ትኽእል ወይ ከዓ ምስ ሰብካ ከምቲ ኣቐዲሞ ድበልኮ ምስ ህዝበይ ናብ ህዝበይ ከቕርቦ ኣለኒ ይገዳ ሓሰብኮ ኣበርክቶ ቁሩብ በዳሃይ ነይሩ ግን ክሳብ 2 ዓመት ወሲዳት ለይ ነዛ መፅሓፍ ንኸዳ ኣለዋ ደሓን እዩ ግን ብዙሕ ከቢድ ኣይነበረን በዳሂ እዩ ግን ከቢድ ዘይከኣልካ ኣይኮነን ምክንያቱ ክገብሮ የ እንትኢልካ ኩሉ ግዜ ብዙሕ ከቢድ ኣይኮነን
1: ፅቡቅ ኣብ መሰራርታ ናይቲ ሓሳባት ምንጪ ሓበሬታታትካ ብዓብኢ ድማ ነቲ ሓሳባት ንምውሃድ ዝካየድካ ፃዕርታት ከንታይ ነይሩ ከመንከባብናትካ
0: ኣነ መብዛሕትኡ ክፅሕፍ ከለኹ መጀመርያ ሓደ ሓሳብ እየ ዘበግስ ምስቶም ሓሳብ ዝወሃዱ መፅሓፍቲ የንብብ ሕጂ ነቲ ሓሳብ ከዓ ብከምኡ መልክዕ የወሃህዶን የማዕብሎን ማለት እዩ ሕጂ እቲ መብዛሕትኡ ግዜ ኣብዚ ዝተጠቀሙ ኩሎም መፅሓፍቲ እዮም እቲ መብዛሕትኦም መወከሲታት ከም ፍልይ ድበለ እውን ደርፍታት ኣብ መብዛሕትኡ ግዜ ኣይጥቀሙን እዮም ኣብ ናትና ግን ደርፍታት ፍሉይ ስምዒታትን ፍሉይ መግለፂታትን ስለ ዘለዎም ደርፍታት እውን ከም መወከሲ ይረውን እትዮም ኣለኹ ምክንያቱ ብፍላይ ነቲ ባህልን ታሪክን ሕብረተሰብን ቋንቋን እውን ብዕሙቕ ድበለ ይገልፅዎ እዮም ዝብል ሓሳብ ስለ ዝነበረኒ ማለት እዩ
1: ብዙሕ ካ ተጠቂምካ ናይ ብዛዕባ መንነትን ክብረትን ዝብል ናይ የማነ ባርያን ኣብነት ተፈታዊት ሕብሪ ኣፍሪቃዊ ቆርበት ፈተኩኹ ኣነሳፍ ቆርክኹ ብእውነት ትብል እውን ኣለካ ናይ ኣብርሃም ኣለካ ብዙሕ ኢኻ ተጠቂምካ እጂ እቲ ኩሉ ኢልካ መወዳእታ ሰብ ክነቅሓ ኣለዎ ብርሃን ክርኢ ኣለዎ ምስትውዓል ክልዎ ኣለዎ ነገራት ኣዛሚዱ ክርኢ ኣለዎ እያ ትብል እዛ መፅሓፍ እዚኣ ድሮ ካብ ተዘርጋሕ ነዊሕ ገይራ ኣላ እሞ እንታይ መልሰ ግብሪ ረኽብካ ኣላ
0: እዋ ካብ 221 እንዲያ ተዘርጊሓ ኣይተፀበኽዎን መጀመርያ ብዙሓት ሰባት ብኢሜል ብፍላይ ብኢሜል ተገዲሶም ብዙሕ ይፅሕፍሉ እዮም ገለገለ ነቐፌታታት እውን ኣይሰኣንን እዮም መብዛሕትኦም ብዛዕባ እቲ ብፍላይ ኣብ ስደት እቲ ክብርታት ዝበሃል ስገ ዝናፍቆ ደይረኽ ስገ ደይረኽቦ እውን ዋላ እውን ሓደሓደ ግዜ ዝወለድካዮም ቆልዑናትካ ቋንቋ ይዛረቡን እዮም ሓንቲ ፅበቕቲ ፅሑፍቲ ተጠቂምካ ዝበለኒ ሕጂ መወከሲት ኣብ 1952 ዝተፀሓፈት ፍራንክ ፋኖን ዝፀሓፋ ብላክ ስኪን ዋይት ማስክ ፀሊም ቆርበት ፃዕዳ ማስኬራ ሕጂ ሲ ሓቂኻ ኢኻ ኢልና ሓደ ፀዓዱ መንነት ደለዎም ግን ከዓ ፀለምቲ ቆልዑ ኢና ንዕቢ ዘለና ኢሉስ ብኢሜል ፅሒፍለይ ሕጂ ሓደ ሓደ ግዜ ኣገደስቲ ንዓይ ጥራይ ኣገደስቲ እዮም ኢልካ ዘቕረብከዮም እውን ማዕረ ክንደ ይፅልዋ ኣለዎም ኢልካ ተብል ማለት እዩ ገለገለ ከዓ እዚ ኣንፃር ስልጣነ ኣንፃር ምዕባለ እዩ እዚ ክብርታተይ ባህልታተይ ምባክሲ ኣንፃር ስልጣነን ምዕባለን እዩ ኢሎም ዝፀሓፉለይ እውን ኣለዉ ኣነ ነቲ ዝሃቦ ኣነ ነቲ ዝህቡኒ ግብረ መግሲ እየ ደመስግን ተገዲሶም ማዕረኹም ኣንቢቦም ግብረ መግሲ ክቡካ ከሎ ብጣዕሚ ፅቡቅ ግን እዚአን ከምዚ ዓይነት እንታሽምካ
1: እስካብ ንዛረበላ ክብርታት ኣድማሲ ኮይኑ እዮም ሃገራ ወይን ካለዉ ኣብ ሰውራዊ ዝመቕበሉ ኣለዉ ናይ ሓደ ስራሕ እውን ናይ ገዛ ርእሱ ክብርታት ኣለዎ ክብርታት ተደይብሉ ትርጉም የብሉን ዲስፕሊን የብሉን ስነ ምግባር የብሉን ኣፍራይ እውን ኣይከውንን ባህሊ ስራሕ ደይብሉ ኣብቲ ክድካ ዓለም ከድካ ኣንፃር ስልጣን ኣይከውንን እዩ ፍቕሪ ደይብሉ እውን ተሳኒ ክነብር ኣይክእልኒ እዩ ኣጠቃላለዩ ክብረታት ወሰንቲ እዮም ስለምንታይ እዮም ዝያዳ ናብ ሓይሊ ዝቕየሩ ወይ ድማ ማዕስዮም ነገራዊ ሓይሊ ዝቕየሩ
0: ባህልታትን ክብረታትን ብሓፈሻ ኣነኮ ከምዚ ክኢላ ናይ ባህልን ክብርታትን ኣይኮንኩን ግን ብሓፈሻ ናይ ከም ዘሚክኤል ከም ዝርዳእኒ ሕብረተሰብ ንሓደ ሕብረተሰብ ሕብረተሰብ ከብልዎ ዝኽእሉ እቶም ባህልታትን ክብርታትን እዮም ንዖም ብግቡእ ዓቂቦም ብሓፈሻ ከም ሕብረተሰብ እንተሓቢሩ እቲ ሕብረተሰብ ናይ ለውጢ ይኹን ብሓፈሻት ለውጢ ክንብል ከለና ቁጠባዊ ይኹን ፖለቲካዊ ዋላ ማሕበራዊ ለውጢ ኣብቲ ጥምረት ናይቲ ሕብረተሰብ እዩ ዝምርኮስ ሕጂ እቲ ጥምረት ናይቲ ሕብረተሰብ ነቲ ለውጢ ክፈጥሮ ይኽእል ስለዚ ባህልን ክብርታትን ነቲ ጥምረት ስለ ዝፈጥሩ እቲ ጥምረት ከዓ ነቲ ለውጢ ክፈጥሮ ይኽእል እዩ ሕጂ ሓበራዊ ዝኾኑ ባህልታትን ክብርታትን እኮ ገሊኦም ጌጋታት ክኾኑ ይኽእል እዮም ግን ነቲ ሕብረተሰብ ጠሚሮም ሕዝቦ እዮም ሕጂ እቲ ጥምረት ናይቲ ሕብረተሰብ ነቲ ለውጢ ክፈጠር ይኽእል እዩ እ ሓደ ሓደ ግዜ ብፍርስምናዊ መልክዕ ርኢኻ እዚ ኮ ፅቡቅ ኣይኮነን ከምዚ ዓይነት ባህሊ ሲ ክእለ ኣለዎ ትብል ኢኻ ግን ተራ ኣብቲ ሕብረተሰብ ከመይ እዩ ክሳብ ኣሉታዊ ፅልዋ ደይብሉ ነቲ ሕብረተሰብ ብሓንሳብ ክሕዞ እንድሕር ክኢሉ ስቲ ኣገዳስነት ስ እየ ዝብላ
1: ፅቡቅ ናብዛ ካልይቲ መፅሓፍካ ክንሰግር ታሪክ ኤርትራ ካብ ዘመነ ንግስነት ክሳብ ሃገርነት እያ ትብል ዘላ ሕጂ ኣብዚ መፅሓፍ እዚ ብዙሕ ኢካ ከድካ ውዳቤታት ከመይ ኢሎም መፂኦም ህዝብታት ምሕባር ከመይ ጀሚሮም እቲ ሕብረተሰብ ድበሃል ከመይ ቆይሙ ድሓር እውን ሃገር ከመይ ኢሉ መፂኡ ሃገራውነት ከመይ ኢሉ ተሃኒፁ ኣብ ዝለዓለ ጫፍ ንኸብፅሕዎ እንታይ መስራሓት ከይዶም ዳርጋ ብዝርዝር ከድካ ኣለካ እሞ እዚኣ ኸ ከም ኣምር ከመይ ካ በጊስካያ
0: እዚኣ መበገስያ ንሽተይ ሓሳብ እያ ከምዚ ሓደ ሓደ ግዜ ናብ ቤተሰብ ተኸይድ ናብ ምስዕሮ ትኻሻ ትሰቲ ሕጂ መብዛሕትኡ ግዜ ኣነ ምስ ሰብ ክረኸብ ከለኹ ብዛዕባ ሃገር ምዕላል እየ ድፈቱ ሕጂ ክንዕልል ከለና ብዛዕባ ታሪክ ብፍላይ ዓብዪ እንድዩ ዚ መፅሓፍቲ መን ከንብቦ ይብሉካ መፅሓፍቲ ሲ ብጣዕሚ ዓብዪ በቃ ነዚ ሕጂ ከመይ ጌርካ ዋላ ተንብቦ ትደሊ ግን እቲ ግዜ የለን ገለ ይብል ሕጂ ብፍላይ ኣብ ስደት እቲ ሰብ ምናልባት ግዜ እውን ክሓፅሮ ክእል እዩ ሕጂ ምስ ዘሎ ቴክኖሎጂ ከዓ ዝበዝሐ በቲ ናይ ቴክኖሎጂ ዝገልፅ ሎ እቲ ኣድህቡ ሳከም ዓይነት ክከይድ ይኽእል እዩ ሕጂ ስለምንታይ ኣብ ሓንቲ ንእስ ዝበለት እቲ መፅሓፍቲ ዓበይቲ ዝበሃል ዘሎ እቲ ኣገዳሲ ኣገዳሲ ነጥብታት ናይ ታሪክ ብኸም ዓይነት መልክዕ ዘይዳሎ ኢላ ከማ ዝተፀሓፈት መፅሓፍ ምንቅስቃስ ዝነበረት

0: ታሪክ ኤርትራ ካብ ዘመነ ጥንቲ ክሳብ ናፅነት ንዓ እውን ከም ዓይነት መፅሓፍቲ ዘይዳሎ ሓሳብ ስለ ዝቀረበ ዝመፀኒ ማለት እዩ። ሽዑ ነዚኣ ካብኣ ብዝተፈለየ ኩርናዕነቲ ታሪካዊ ፍፃመታት ርእየ ደየቅርባ ካብ ዝብለ ኣበይ ጊስያ ሕጂ እቲ ቀንዲ ኣገዳሲ ከዓ እንታይ እዩ ሕጂ ኣብዚ ሜድያ ብፍላይ ድመፁ እቲ ሃገር ዝብል ኣመርሲ ማዓስ መፅ እዩ እቲ ሰብሲ እቲ መንእሰይ ብፍላይ ክስተወለሉ ዶ መብዛሕትኡ ኣ ፅሑፎም መፅሓፍቲ ናብ መንእሰይ ዘተኮሩ እዮም እንጂ እቲ ታሪክ ካብ ጥንቲ ጀሚርና ክሳብ ሕጂ እንተርእናዮ እቲ ሃገር ዝብል ኣምር ዘመናዊ እዩ ሕጂ ዝመፀ እዩ። ስለዚ ብከምኡ እየ መጀመርያ ተቐዳሚ ትክፋል ካብ ጥንቲ ምዕባለታት ስልጣነታት ናይ በዓል ወዲ ዓመት ኣዱሊስ ፑንት ከምኡ እንዳበለ ክሳብ ናይ በዓል ቱርኪ ግብፂ ዝነበረ መግዛእትታት ጠቂሳ ኣብ መወዳእታ እቲ ዘመናዊት ሃገር ኤርትራ ዝመፀትሉ ምስ መግዛእቲ ምስ ኩለ ከም ኩለን ኣፍሪካውያን ሃገራት ዋላ ኤሮጳውያን ሃገራት እውን ኣብቲ ግዜ ንሕና ንፍጠረሉ ዝነበርና ከም በዓል ጥልያን ኣብ ሽዑ ስገ ዝተፈጠረ ከመይ ገይሩ እቲ ዘመናዊ ሃገር ኣቃማ ሃገራዊ ኣወዳድባስ ብከመይ እዩ ማዕቢሉ ቀዳማይ እሱ ክንርዳእ ንክትሕግዘና ትኽእል እያ ኢለየ ብኹም ዓይነት መልክአ ፅኣርብያ
1: ፅቡቅ ኣብዚ እውን ብዙሕ ምንጭታት መፅሓፍቲ ተወኪስካ ዘዳለኸ ምኳኑ ክሳብ ዘናብ ዝቀረባ ዓመታት ዝቀርባ ዝነበራ ናይ ታሪክ ቅያታት ወይ ድማ ውዕሎ ተጋደልቲ ከይተረፈ ኣቅሪብካ ኣብዚ ሓደ ሕቶ ይለዓል እቲ ሕቶ እንታይ እዩ እቲ ምንጭ ሓበሬታ ንምርካብ ምክንያቱ ስኻ ኣብ ከተማ ቶሮንቶ ካናዳ ኢካ ትቕመጥ እቲ ትረኽቦ ምንጭ ሓበሬታታት ካበዩ ካብቲ መፅሓፍቲ ኢልካ ኣለካ ኣብ መፅሓፍቲ ዘለካ ባህሊ እውን ጠቂስካ ኣለካ እሞ ንዕኡ ንምምስራሕ ቀሊል ኣይኮነን ምክንያቱ ኩሉ ካብ ድረቕ መፅሓፍቲ ኣትረኽቦ
0: እዋ ኣብ ስደት ክፅሕፍ ከቢድ እዩ ምስ ዘሎ ምዕባለ ከዓ ብተዛማዲ ድሓኒ ብመጠኑ ሓበሬታ ካብ ኢንተርነት እውን ክትረክብ ትኽእል ኢኻ መፅሓፍቲ እንተደሊኻ ማለት እዩ ተበግሶ እንተሃል እዩ ናብ ዓዲ ልኢኽካ ከምዚአን ከምዚአን መፅሓፍቲ ስደዱለይ ኢልካ ተብል ትኽእል ኢኻ ሕጂ ኣነ ብዙሕ መፅሓፍቲ ስለ ዝእክብ ከዓ መፅሓፍቲ ምጉሓፍ ኣይፈቱን እየ እ መፅሓፍቲ ስለ ዝእክብ እጂ መወከሲታት ብዙሕ ኣይሽገርን እየ ነይረ ምክንያቱ ካልእ ከዓ ዘን ብፍላይ ነዚ ናይ ሰውራ ክሕግዛ ንዝኽኣላ ቅፂ ሓደ ክሳብ 8 ተኸዳ ነይረ ነዋሕቲ መፅሓፍቲ ንኣን ሕጂ ኣብ ኣማዞን ካዓ ብቕልል ዝበለ ረኺበን ካብኡ ገዚአ ግዜ ሂበ ኣንቢበ እቲ ኣገዳሲ ነጥብታት ዝበልኮ ወሲደ ንኸዳልዋ ኣቢልን ማለት እዩ። እዛ መፅሓፍ ዝያዳ ነቲ ኣብ ካብ 41 ክሳብ 61 ዝነበረ ፖለቲካዊ ኩነታት ፖለቲካዊ ቃልሲ ናይ ህዝቢ ኤርትራ ንዑ ብፍላይ በቲ ምስቲ ብበዓል ኢትዮጵያ ዝትራኽ ኣንፅ ብዛዕባና ንዑ ኣብ ግምት እትያ ብኸመይ ክንሪኦ ኣለና ንሕና ከመይ ነይሩ ኣብቲ ግዜ እቲ ከመይ ነይሩ ንሕና እቲ ደረጃ ንቕሓት ናይቲ ሕብረተሰብ ኣብ ግምት እትዎ ኣብቲ ግዜ እቲ ከምዚ ሕጂ ዘሎ እቲ ሓበሬታ ንምርካብ ቅልል ዝበለ ኣገባብ ኣይነበረን ሕጂ ንኩሉ ኣብ ግምት እቲናስ ብኸመይ መልክዕ ንዕኡ ክንጥሙቶ ንኽእል ካብኡ ብኸመይ መልክዕ ኸ ነታ ሓዳስ ኤርትራ ትበሃል ካብ 61 ተበጊሰ ኣብ 91 ናትና ትብል ናትና ሃገር ኢና ፈጢርና 91 ዚ ናትና ሓዳሽ ሃገር ኣብ ውሽጢ እታ ዝነበረት ናይ መግዛእቲ ብመግዛእቲ ካብ መግዛእቲ ናብ መግዛእቲ ተሰጋገር ዝነበረት እቲ ፖለቲካዊ ቃልሲ ጀሚሩ ሽዑ ብረታዊ ቃልሲ ጌርና ሓዳሽ ናትና ሃገር መስረትና እ ቲ ሓዳሽ ሃገር ኣብዛ ቀዳሚት
1: ሓዳስ ኤርትራ
0: ኣብዛ ዘመነ ምንቃሕ ኤርትራ ሕጂ ንዓያ ትገልፅ ነቲ ሓዳሽ ሃገር ብ91 ሓደናዊ ኣተሓሳስባ ብኸመይ ጌርና ክነማዕብላን ክነስጉማ ንኽእል እቲ መግዛእታዊ ዝነበረ ኣተሓሳስባ ሲ ብኸመይ ካብኡ እቲ ሓፂብና ወፂኢና ፅሩያቱ ኮይናስ ነቲ ሓዳሽ ሃገር ብኸመይ ክነቕፅላ ንኽእል ምክንያቱ መግዛእታውያን ሓሳባት ክትኣልዮም እንተዘይክኢልካ ብፍላይቶም ስነ ኣእምራዊ ብፍላይ ክትኣልዮም እንተዘይክኢልካ ኩሉ ግዜ

0: ኣብቲ ናይ ውድቀት ዓንኪል ኢል ንኽትብል እዮም ከም ዝገብሩኻ እጂ ካብ ብንፁር ክትወፅእ ክትክእል ኣለካ እጂ ብኸመይ ኣቲ 91 ናወ ተሓሳስባ ሲ ካብ 91 ሲ ሓዳሽ ሃገር ኢና ምፅና ናትና ተሃገር ነራ እንድያ ግን ናትና ሃገር ሓዳሽ ኢና ሰርሓዳሽ
1: ብሉ መገዲ ኣብዚ ሕጂ ብዙሕ ባምፅኢካ ኣለ ከዛ ቀዳሚት መፅሓፍካ ፅልዋታት ኣሎ ተሓሳስባ ዲሰረፆም ገሊኦም

0: እዚኣ ኸ ክንደይ ግዜ ወሲዳትልካ እዛ መፅሓፍካ እዚኣ?
1: እዚኣ 221 ነ ጀሚርያ ልክ እዚኣ ምስ ተሓተመት ብድሕሪ የ ጀሚርያ። እዚኣ ክሳብ 224 ግዜ 3 ዓመት ወሲዳትለይ ማለት እዩ ወሲዳትለይ።
0: ፅቡቅ። ነዚኣ ኸ እንታይ መልሰ ግብርኽ ካላ?
1: ነዚኣ ብጣዕሚ ሰፈትዋ ከምቲ ዳሓሰብኮ ብፍላይ ኣብ ቶሮንቶ ኣብ ድኳናት ገለ እንዲኻ ትዝርግሖቲ መፅሓፍቲ ሓሳብ ኣይፀንሐኒ ቀጥፊዮም ዝወስዶ ካልኣይ ምስ ኣንበቦ ብጣዕሚ ይምሰጡ ምክንያቱ ሕፀር ዝበለ ኮይኑሎም ካልእ ከዓ ሓፈሻዊ ተዓቢ ስእሊ ከዓ ይወስዱ ከምዚ ቁንጫል ናይ ታሪክ ዶ ይኮነስ ተዓቢ ስእሊ ብሓፈሻ ስለ ትህበካ እዚኣ ከምኡ ከዓ ብጣዕሚ ናይ ምስጋና እዮም ዝያዳ ደብሉካ። ኣነ ከዓ ከምዚ ክሪቲካል ኣጠማምታ ክህልዎም ይደሊ እዚኣ ከምዚኣ ኮይና እዚኣ ከምዚኣ ተትገብራ ከምኡ ዓይነት ርእቶታት እኳ ኣይመፀኒ ዘሎ ግን ከምኡ ከዓ ፅቡቅ ምክንያቱ ንዓኻ እውን ይሕግዘካ እዩ ባህላ እየ።
0: ናብቲ ዓባይ መፅሓፍካ ክንሰግር ምናልባት ብመጠና ንእሽተ ክትመስል ትኽእል ትኸውን እያ ግን ኣብዚ ዘሎ ብምሉእ እዩ ኤርትራ ከም ኤርትራ እቲ ንፍትሒ ዘካየዶ ተቓልሲ እንታይ መስል ክሳብ ሎሚ እንታይ እቲ ጉዕዞ ዝብል እዩ። ኣብዚ ካብ ናይ ጣልያን ጀሚርካ ብዓብዪ ድማ እቲ ናይ ድሕሪ ካልኣይ ኩናት ዓለም ብፌደሬሽን ንምቁራን ዝተገብረ ብድሕሪኡ እውን ንምጉባጥ ባዕልቁ ዝተካየደ እቲ ጎነፃዊ ቃልሲ ድሕሪ እቲ ፖሊሲ ኣብዚ ቀርኒ ኣፍሪቃ ተረአየ ብምሉእ ኢካ ቅሪብካዮ ሞ እዚኣ ኸ ከም መቐፀልታ ክንሪአ ንኽእል ኢና መስለኒ። ብዙሕ መፅሓፍቲ ተወኪስካ ኣኸዳሊኸያ እንታይ እቲ ጂኦፖለቲካ ናይዚ ከባቢና ዝቐየረ ኩነታት
1: መጀመርያ እዛ መፅሓፍ ክፅሕፋ ከለኹ ኣብ ማስተርስ ናይ መወዳእታ ቲስ ክፅሕፍ ከለኹ እንዲ ኣዳልያ ሕጂ እቲ ናተይ ቶም ናተይ ታርጌት ዝነበሩ እቶም ነዚኣ ከንበብዋ ኣለዎም ዝበልኩ እቶም ምዕራባውያን እቶም ካልእ ዓለም ዘይካ ምዕራባውያን ከ ካልእ ማእከላይ ምብራቅ ክኸውን ይኽእል ኤስያ ክኸውን ይኽእል ብሓፈሻ ኣፍሪቃ ክኸውን ይኽእል ማለት እዩ። ሕጂ ንኸም እንደ ፅሒፍ እያ ሕጂ ሓፈሻዊ ስእሊ ናይ ኤርትራ ክህልዎም ኣሎ እቲ ቀንዲ ብድሆታት ዝኾነካ ብዛዕባ ኤርትራ ክፅሕፍ ብፍላይ ብኢንግሊሽ መወከሲታት ብዛዕባና ፅቡቅ ዝተፀሓፉ ፅሑፋት የለዎ እ መብዛሕትኦም ኣሉታውያን ብምዃኖም ኣወንታዊ ስእሊ ናይ ኤርትራ ንክትፈጥር ኣብቲ ዓለማዊ መድራኽ ሓደ ካብቲ በዳሕ እዩ ዝገብሮ እዩ ማለት እዩ እንጂ ንቤትምት መጀመርያ ከዳልዋ ከለኹ እቲ ናተይ ሱፐርቫይዘር ዝነበረ ነዚ ቀርና ኣፍሪካ ፅቡቅ ገይሩ ዝፈልጦ ናብዚ ካብ ብቐፃሊ እዩ ድማላለስ ክንራኸብ ከለና እውን መብዛሕትኡ ግዜ ገሸ ኣለኹ ኣብ ኬንያ ኣለኹ ኢትዮጵያ ኣለኹ ሶማል ኣለኹ እዩ ድብለኒ እጂ ዕሙቅ ድበለ ኣፍልጦ ኣለዎ ናይዚ ብዛዕባ ኤርትራ ከ ኣወንታዊ ኣጠማምታ ኸ የብሉ ሕጂ ንከምዚ ዓይነት ሰብ ምዃናትካ ሱፐርቫይዘር ኮይኑ ክትፅሕፍ ከቢድ እዩ። ሕጂ መጀመርያ እንታይ ኢሉ ኣጠንቂቕኒ ተጠንቀቕ ብዛዕባ ኤርትራ ክትፅሕፍ ከለካ ሲ ተጠንቀቕ ነቶም ኣብ ኦንላይን ዘለዉ ፅሑፋት ኣግምት እትዎ ኢለኒ እጂ ኣነ ከም ማዕዳ ከም ምኽሪ ጌረ ወሲድ እያ መጀመርያ ዳሓር ሓንቲ ድራፍት ምሰዳለ ኩሉ ኖ ከምዚ ክፅሕፍ ኣይትኽእልኒ ኢል ምክንያቱ እዚ እቲ መወከሲታት ጠምዚ ስካዮ ኢኻ እምበር ከምኡ ይኮነ ንድብል ዘሎ ሽዑኖ እዚኣስ ከምዚኣ ከምዚኣ ነቶም ካልእ ከዓ ክነቐይሞም ይብልና ነቶም ሕማቕ ስእሊ ብዛዕባ ኤርትራ ዘሎም ንዖም እውን ክነቐይሞም ይብልና ኢልኒ ሕጂ ማዕርክ እንደይ በድሃ ምዃኑ ተረድዮ ማለት እዩ። ስለዚ ኣነ ከዓ ተሓሕዛይ ክፀብቕ ኣለኒ ኢለ ተዛማዲ ድሓ እንደኾነ እንታሽሙ ገይረ መቸም ነታ መፅሓፍቲ ነታ ፅሕፍቲ ኣዳልያ ደስ ኣይበሎ ኣብ መመረቕታና ውን መፂ ነይሩ ብፅቡቅ ኣይንጠመተን ፅሒፍያ ኣብ መወዳእታ ካልእ ሰብ ክርኤልካ ድኽእል ክተዳሉለካ እንዲ ሕጂ ድሓና ተሓሳስባ ኣለዎ ድብሎ ዝነበርኩ ኣብቲ ዩኒቨርሲቲ ዝምሃሮ ዝነበርኩ ንዕኡ ከም ምኽሪ ኣቕሪብ እዮ ሕጂ እሱ ከዓ ይፈልጦ ስለ ዝፀንሐ ንሱ ቢልዋ

0: ሽዑ ንሱ ሕሊፍዋ ፅቡቕ ኢሉ ሕሊፍዋ ሽዑ ብሓፈሻ እታ ፅሕፍተይ ብጌራ ተዛዚማ ማለት እዩ ሕጂ ንሳታ ናብ ዘዳለኳ ፅሕፍቲ እንታይያ ኤርትራ ቅድሚ ምፍጣራ ብሓፈሻ ቅድሚ ምፍጣራ ኮይኮነን ኤርትራ ትብል ዘመናዊ ሃገር ብሓፈሻ ሃገር ዝበሃል ኣንበር ቅድሚ ምፍጣሩ እንታይ ዓይነት ኣተሓሳስባ እዩ ኣብ ኤሮጳ ዝምዕብል ነይሩ ናብ ድሓር ናብ ቀዳማይ ኩናት ዓለም ካልኣይ ኩናት ዓለም ሳልሳይ ኩናት ዓለም ሳሳይ ኩናት ዓለምዘሎ ናብ ከምኡ ዓይነት ዝምዕብል ዘሎስ እንታይ እዩ ካብ ምንታይ ዝተበገሰ እዩ ሕጂ ኣብ ሓምሳታት ከምዚ ኩሉና ንፈልጦ ዳርዊን መፅናዕቲ ካይዱ ነይሩ እቲ መፅናዕቲ ብዛዕባ እንስሳን ኣትክልትን ዘይሂወታውያን ኮይኖም ከም ካብ ሰብ ፍልይ ድበሉ ኣቕሪቡ እንታይ ድብል ሕጂ ዳርዊን ኣብዚ ዓለም ሓደ ብቁዕ ነገር ጣይ
1: ዝነበርዋ
0: ሕጂ ሓደ ጆሴፍ ጋቬኑ ዝበሃል ኣብ 1980ታት እንታይ እዩ ፅሑፍ ሓንቲ እሰይ ይፅሕፍ ንሳ ከ እንታይ እያ ትብል ብዛዕባ ኢንኢኳሊቲ ኦፍ ደ ሬስ ሕጂ ኩላትና ኩላ ዓሌታት ኣብ ዓለም ዘለዋ ሲ ማዕረ ኣይኮና እዩ ዝበለ ጅንሱ ሕጂ እቲ ምዕራባዊ ዘርኢ ኣብተን ካልኦት ዓሌታት ዝለዓለ ተራ ኣለዎ ስለዚ ንሱ እዩ እቲ ናይ ዓለም መጻኢ ክመርሕ ዝኽእል እጂ ኣብኣ እንታይዩ ተቐንዲ እንታያ እቲ ሓደገኛ ትገብሮ እቲ ድኹም በቲ ሓያል ክጠፍእ እንተ ዘይክኢሉ እቲ ድኹም ነቲ ሓያል ስለ ዘዳኽሞ እቲ ሓያል ነቲ ድኹም ንኽጥፍኦ ሲ ግድን ይኾኖ እጂ እዚ እዩ እቲ መራሒ መትከላት ናይቲ ኣተሓሳስባ ኮይኑ ብድሕሪት ዝድረኾ ፖሊስታት ክትሕንፅፅ ይኹን ካልእ ክትሕንፅፅ ይኹን ሲ ሓደ ክድረኸካ ዝኽእል ሓሳብ ክህሉ ኣሎ እጂ እዚኦም ሓሳባት እዚኦም ሽዑናብያ ማዕቢሎም መግዛእቲ ኤሮጳውያን መግዛእቲ ንኣፍሪቃ መቓቂሎም ክቆፃፀሮ ክኢሎም ማለት እዩ ስለዚ ንኣብነት ካልኣይ ንጉስ ናይ ቤጅን ብዙሕ ሰብ ዘይዛረበሉ ልዕሊ 11 ሚልዮን ኮንጎ ደቂ ኮንጎ ቀቲሉ እጂ ዝዓብ ነገር እዩ ብዙሕ ብዛዕባ ናይ ሂትለር ኣብ ዓለም ይጥቀስ እዩ ብዛዕባ እዚ ግን ብዙሕ ዝዛረበሉ ነገር የለን ሕጂ እቲ ሓሳብ ተተግቢሩስ ኣብ ሰሜን ኣሜሪካ ኣብ ቀያሕቲ ህንዳውያን ኣብ ኤሜሪካ ኣብ ቀያሕቲ ህንዳውያን ኢናፅዋም ኣብ ደቡብ ኣሜሪካ ዝተፈላለዩ ሕብረተሰብ ከምኡ ዓይነት ተግባራት ተፈፂሙ ማለት እዩ ሕጂ ብከምዚ መልክዕ ኣተሓሳስባ ሓደ ክልስ ሓሳብ ማዕረ ክንደይ ኣብቲ ፖለቲካዊ ቁጠባዊ ማሕበራዊ ፅልዋታት ናይ ሃገራት ከም ዘለዎ ከነፅር ኢለ የ ነዛ መፅሓፍ እዚኣ ካብኡ ተበጊሰ ፅሕፋ ጀሚሮ ማለት እዩ
1: ፅቡቅ እዛ መፅሓፍ ብዙሕ መወከስተት ሓተጠን ካብዚያ ብዙሕ ዝርዝራዊ እዩ ኣሰሚድካ እውን ክትሪኦ ዝደርኽ እዩ እዚኣ ናብ ትግርኛ ምፅሓፍካ ክንደይ ግዜ ወሲላትልካ ምክንያቱ እቲ ስቂልካ ዝፀሓፍ ኣይኮነን ነፍሲ ወከፍ መወከሲታት መረጋገፂ ትንታነ እውን ክህልዎ ኣሎ ምስ ናይ ቅድሚ ሕጂ ትርጓሜ ወይ ድማ ትንታነ ርቅርብካ ኸ ናይ ኤርትራዊ ሰብነት ወይ ድማ ኤርትራዊ ተሓሳስባ ኸ ክህልዎ ስለ ዝነበረ እንደ ግዜ ወሲዳት ልካ እዚ እዩ
0: እዚኣ ብሓፈሻ ተርጉሜያ እንዴ ካብታ እንግሊሽ ናብ ትግርኛ ተርጉሜያ ግን ዋላ ናተይ ፅሑፍ ተኸላ ዳርጋ ሙሉእ ግዜ ሂበስ 8 ወርሒ ወሲዳት ለይ ሙሉእ ግዜ ሂበ
1: ነቲ ኣኸተዳሉ ኮይነብቋንቋ እንግሊዝኛ
0: ዓመት ወሲዳት ለይ እጂ እቲኣ ንክትርጉማ በዲህኒ ካብ በቲንታ ሽሙ ምክንያቱ እቶም ሓሳባት ጥራይ ኣብ እቶም ቃላት ጥራይ ኮንካ ንትርጉም እቲ ሓሳብ እውን ካልእ እቶም ናትካ ኣንበብቲ ሕጂ እቶም ናትካ ቋንቋ ዝዛረቡ ናትካ ሕብረተሰብ እዮም ንዕኦም ከ ብኸመይ መልክዕ ኢኻ ተዳልወሎም ዘለካ? እቲ ብእንግሊሽ ምስቲ ቋንቋ ምስቲ ሕብረተሰብ ዝወሃድ ጌርካ ኢኻ ትፅሕፎ። ነቲ ናትና ከዓ ምስቲ ናትና ክብርታትን ባህልታትን ነቲ ሕብረተሰብ ከዓ ኣግምቲ ኣእቲኻ ኢኻ ትፅሕፎ። ሕጂ እሳ ቁርብ ብድሆታት ነይሩዋ፣ ግን ከም ተቃዲሞ ድበልኮ ብዙሕ ከቢድ ኣይኮነን ክገብሩ የ ኢልካ እንተሓሲብካ ብዙሕ እንታሽ ኣይኮነ።
1: ፅቡቅ። እዚያ እውን ደጊምካ ሽዑ ሕትንከያ
0: እዋ
1: እንታይ ወሲኽካ ኣላ ሕጂ ብድሕሪ እዩ
0: እዚኣ ሕጂ ኣብ መወዳእታ እንታይ ወሲኻላ? እቲ መጀመርያ እቲ ኤሜሪካ ብኸመይ እቲ ፖሊስታታ ሲ ብኸመይ ኣብ መጀመርያ ናብ ኤርትራ ገፃ መፅያ ኣብ ለካቲት 2942 መጀመርያ ፕራይም ሚኒስትር ቸርችል ናይ ዓዲ እንግሊዝ ዝነበረ ካልኣይ ኩናት ዓለም ኣንፃር ኣክሲስ ምስ በዓል ጃፓን ኣንፃር ጃፓን ጀርመን ኩናት ምስ ኣብ ኩናት ከለዉ ሓገዝ ንኤሜሪካ ምስ ሓተተ ሮዘቨልት ከዓ ኣንደር ፕሮጀክት 19 ትብል ንኸሕግዞ ተሰማሚዑ ብኸምሽ ቀጥታ ኤርትራ ብ ትሕቲ እንግሊዝ ስለ ዝነበረት መራኽብ ናብ ማሰዋ ካኣተዋ ጀሚረን ባፀ ካኣተዋ ጀሚረን ማለት እዩ። ባፀ ምሳኣተዋ ካብኡ ኤሜሪካ ንመጀመርያ ግዜኡ ናብ ኤርትራ እዩ። ሽዑ እንታይ ኮይኑ ተኣገ እቲ ዋላ ካልኣይ ኩናት ምስ ተወድአ ኣገዳስነት ናይ ሶቤት ከዓ ፅልዋ ከምፅእ ጀሚሩ ፅልዋ ከምፅእ ምስ ጀመረ ሲኣይኤ እንታይ ዓይነት ኣብ 48 እንታይ ዓይነት መደምደንታ በፂሖም ሶቤት ንዘን ኣብ ኣፍሪቃ ደለዋ ናፅነተን ድረኽባ ደለዋ ወይ ኣብ መግዛእቲ ኣብ ትሕቲ መግዛእቲ ዝነበረ ሃገራት ትምዝምዘን ስገ ዘላ ንሕና ከዓ ካልእ ዓይነታት ሓዛ ክንገብረለን ክእል ኣለና። እቲ ሓደ እንታይ ነይሩ ምስ ፈረንሳን ንእንግሊዝን እተን ኣብ ትሕቲአን ዝግዛእ ዝነበረ ሃገራት ሲ ፈረንሳን እንግሊዝን ተመሊሰን ክሕዘአን። ሕጂ እንታይ እዩ ድሕሪ መግዛእቲ ዝመፅ ቡድሆታት እንታይ እዩ ሓራ ድኾነ ፖለቲካዊ ትካል ክትሃንፅ ምኽኣል። ሕጂ ሓራ ዝኾነ ፖለቲካዊ ትካል ንኸይሃንፃ እቲ መግዛእታዊ ማሕውር ተመሊሱ ንኸሕዘን። ሕጂ ሽዑት ናይ ፅልዋ ናይ ሶቤት ንምድራት ማለት እዩ። ሕጂ ኣብ ከምዚ ዝተቐመረ ፖሊሲ ናይ ኤሜሪካ እዩ ንልዕሊ 80 ዓመት ቀፂሉ። ሕጂ ኤርትራ ከዓ ከም ግዳይ ናይዚ ኮይና ቀፂላ። እታ ሓንቲ እታ ካልአይቲ መብዛሕትኡ ሰብ ከምዚ ኤርትራ ንኤሜሪካ ምስ ኤሜሪካ ክትሰርሕ ዘይትደሊ ገይሩ እዩ ተቕርቦ። ከምኡ ግን ኣይኮነን። ኤርትራ ኩሉ ግዜ ብዙሕ ግዜ ኣብ ዊኪሊክስ እውን ከም ተጠቂሱሶም ዘሎ ብዙሕ ግዜ ሃናፂ ዝኾነ ዝምድና ምስ ኤሜሪካ ንክትገብር ድልውነት ኣቕሪባ እያ። እቲ ድልውነት ናይ ኤሜሪካ እዩ ደየሎ። ሕጂ እታ መፅሓፍ ኤሜሪካውያን እውን ከንብቦ ኣለዎ። ምክንያቱ እቲ ፖለቲካዊ ትካል ናይ ኤሜሪካ ናይ ብሓቂ ናይ ኤሜሪካ ድዩ ድውክል ወይ ረብሓታት ናይ ካልኦት እዩ? ሕጂ ንሱ ኣግምት ብዘእተወ ብከምኡ ዓይነት መልክዐ ክቅርባ ፈቲና።
1: ፅቡቅ መፅሓፍ እዩ እሞ ብድሕሪ ሕጂ ካባኻ እንታይ ክንፅበእ ኢና? እዚአን እውን ናብ ውሽጢ ዓዲ እውን ዘቐርባሉ መገዲ እንታይ መደብ ኣለካ?
0: እዋ ክሳብ ሕጂ ኮ ዝተዳለኩሉ ወይ ዝሓሰብኮ ነገር ብዛዕባ እዚ የለን። ግን ብድሕሪ ሕጂ ግን ከመይ ጌይረን ኣብ ዓድና እውን ተሓቲመን ይዝርግሓ ክሰርሓሉ እየ።
1: ንሕና እውን ዓወትካ ኢና ንምነይ። ኣብዚ ምሳና ኣብ ዜና ኮንካ ተበርክቶ ዘለካ ስራሕ እውን ቀሊል ኣይኮነን። ስለቲ መቕሉልን ሰፊሕን ሓበሬታ ኣሎሚ በዚ የመስግነካ። ካልእ ግዜ ክንረኽብካ በዓል ሙሉእ ተስፋየ ኣኒላ። ዝኸበርኩም ተኸታተልቲ ደራሲ ናይ ዘና 4 መፅሓፍቲ ዝኾነ ዘሚካኤል ጦምዝጊ ምስኡ ዘካየድና ይዕላል በዚ ንዛዝም ከምሎም ባህል ትሕሶ ክንረኸብ ኢና ክሳብ ሽዑ ባሮቀ

0: ደጊምና ሰላም ዝኸበርኩም ተዓዘብትና በዛ ክንከታተለ ፀንሕና ናይ ድምፃዊ ሃጅ እድሪስ ደርፊ ናይ ሎም ማዓንቲ መደብና መደብ ሄለው ደባዩ ከፊትና ኣለና ማለት እዩ። ምክትታልኩም ኣይፈለየና እንዳበልና ድማ ናብዚ ቀዳመይቲ ቴሌፎን መፅያትና ዘላ እያ ክንቅበላ። ሄሎ
1: ሄሎ
0: ሄሎ ደባዩ መርሓባ። ሰላም መን ክብል ሕራይ ከመይ ውዒልካ? ፅቡቅ አልሓምዱላ። ትፈደል ቀፅል።
1: ራይ መጀመርታ ንክብር ተባዓልቲ ምግር
0: ኣራይ
1: ንደከይ ምልክያት ስራፌል ፈሊሆም ስራፌል ስኒ ስራፌል
0: ኣራይ
1: ንኣደይ ስገ ገብሩ ንሓወይ ኩርቤ ምሕረታት
0: ኣራይ
1: ንኣሞይ ትርሓስ ዮሃንስ ምስ ደቃ ኩሎም ደቃ ማለት እዩ
0: ተማም
1: ንኩሎም ኣንቦታተይ ሓወቦታተይ ከምኡውን ንኩሎ ንሓትነታተይ
0: ኣራይ
1: ንዜና ፀጋይ ምስ ድሩን ስድራ ቤቱን
0: ኣራይ
1: ኣብዚ ኣብ ዓሰ ዘለዉ ኤምባ ኣባላት ኤምባርካኒ ኣብያ ኣቕባ ሚካኤል ኣብይለ ሄርሞን ምሕረታብ ወለስላሴ ፈረጅ
0: ተማም
1: ኩሎም

0: ወደ ኮይ ወደ ስመላሽ ገማይ ስመላሽ
1: አራይ
0: ምስድራ ቤተ ሰላም ኩሊ ደሊ ወደ ኮይ ሸው ይከሳንከል ምስድራ ቤተ ሰላም ኩሊ ደሊ
1: አራይ
0: ጺለ ንተስፋለም ወደ ኮይ ማለት አወር ፖሊሲ ኦላበሬ ዝርከብ ተስፋለም ወድርጋለም ሰላም ኩሊ ደሊ
1: አራይ
0: እንሙሉ ስድራ ቤት ማለት አብደገና ውሽጥ እንደለው ስድራ ኤርትራውያን ሙሉ

0: ፈልዝጊ በርሀ ትርሓስ በርሀ ተስፋ ምህረት በርሀ ጋብር በርሀ ብዝተረፈ ከዓኒ ኤልሳ መድሃኒየ ኣብተሰነይ ትርከብ ምስ በዓልትየታይ ያቆብ ታይብ ምስ ሙሉኣት ደገን ውሽጡን ዝርከቡ ደቃ
1: ሃራይ
0: ንዓኸ ከዓኒ ነዝዳለውቲ መደብን ንዓኸን ብምሉእኩም ከዓኒ ሰላም ክብለኩም ደሊ
1: ይቀኒልና ክቢር ሽኩረን ኩሎም ሰምዑ ከለዉ ይቀኒልና
0: ክቡራት ሓይልታት ምክልኻል ኤርትራ
1: ሃራይ
0: ምቕፃል ከዓኒ ኣብ ውሽጥን ኣብ ወፃእን ዝርከቡ ህዝቢ ኤርትራ
1: ተማም
0: ንዕዞባ ተሰነይ ብምልኦም ህዝቢ ሰላም ክብሎም ደሊ ኣብ ሓድሽ ዓዲ ዝርከብ ከዓ ኣቦይ በርሀ ተክለ ብምልኦም ህዝቢ ሓድሽ ዓዲ ይቀኒለይ
1: ሃራይ ይቀኒልና ክብረት ንሕና እውን ብጣዕሚ ኢና ንምስግነክ ሽኩረን
0: ሃሎ
1: ሃሎ ከማን ተለፎናት ሃሎ
0: መድሃኒ እምባ መላእከ ተስፋ ፅየን ምስ በዓልቲ ቤትን ደቁን ስድራ ቤትን ብምልኦም መላእከ ተስፋ ፅየን ኣብተሰነይ ዝርከብ መላእከ ተስፋ ፅየን
1: ሃራይ
0: ምስ በዓልቲ ቤትን ደቁን ብምልኦም ሰላም ክብሎም ደሊ ብምልኦም ሰላም እንዳ ገብራይ ባይሩኡ ምስ መለስ ምስ በዓልቲ ቤትን ደቁን ካብ
1: ይቀኒልና ሽኩረን ኣክብረት ይቀኒልና ሓቢብቲ መርሓባ ከማን ተለፎንላትና ሃለው
2: ረው
1: ሄሎ ደባይዋ መርሓባ
2: ንምስዓደይ
1: መርሓባ መን ክብል
2: እ ፋጥማ ዓብድልዋሕ
1: ሃራይ ከመይ ቀኒኹ ፋጥማ
2: ሓምዲላ ከመይ ቀኒኹም
1: አልሓምዱላ ሓቢብቲ ኣና ትፈደሊ
2: መርሓባ መጀመርታ ንክቡር ብረድረንት ሸፍኣፈርቲ
1: ሃራይ
2: መርሓባ ንዓኻትኩም ከዓ ምቕዳም
1: ሽኩረን ሓቢብቲ ኣነ ኩሎም ሰምዑ ከለዉ ሃራይ
2: መርሓባ ኣድለ እውን ዝርከቡ መብራት ዓሊ ንሓጋይ
1: ሃራይ
2: እውን ገዛውትና ወዲ ዓንዱ ክሳና ዓንዱ
1: ተማም
2: ክሳና ዓንዱ
1: ሃራይ
2: ዓብደልዋስዕ
1: ተማም
2: ምስላል
1: ሃራይ
2: እና ምስ ሰብኣያ ርዳኣለን
1: ሃራይ
2: እውን ኩሎም ገዛውትና
1: ተማም
2: እውን መሓመድ ወደይ ምስ ሳብይን ጓለይ
1: ሃራይ
2: ራሚ ወደይ ምስ ነጃሕ ሰበይቱ ነጃሕ ጓለይ
1: ሃራይ
2: ከምኡ እውን ኣብ ዓዲ ቕላበ ዝርከቡ ኣሕዋተይ ዓጣ ናስር
1: ተማም
2: ደቆም ከምኡ እውን ኣብ ዓዲ ወደርቲ ዝርከቡ ህዝቢ ዓዲ ወደርቲ ኣሚና መሓመድ ምስ ደቃ ከምኡ እውን ህዝቢ ዓዲ ወደርቲ ብምልኦም
1: ተማም
2: ኣብ መንደፈራ ዝርከቡ ጓል ሓወይ ዓዚዝ ዓጣ
1: ተማም
2: ኣብ ዓዲ ዝርከቡ ደቂ ሓስለይ ብምልአን
1: ሃራይ
2: ከምኡ እውን ኣብ ምስሊ ዝርከባ ደቀይ ኩሎም ብምልአን
1: ሃራይ
2: እውን ናብ ውሽጥን ኣብ ደገን ኣብ ገዛ ዓድን ዘለዉ ደቅና ምክልኻል ዘለዉ ኩሎም
1: ሃራይ
2: ከምኡ እውን ዓዲስማውዲ ዝርከብ ሓኮይ ምስ ደቁ
1: ተማም
2: እንደፈራ ዝርከብ ሓወበይ ሓመድርሃን እስማኢል
1: ተማም
2: ኣብ ኣስመራ ዝርከብ ዓብደኑር ሓወይ
1: ኣድሩ
2: ዓብደኑር ዑስማን
1: ተማም
2: ኣስያ ሓፍተይ
1: ኣራይ
2: ከምኡ እውን ኩሎም ኣብ ዓዲ ሓደ ዝርከብ ሓፍተይ ስቲ ምስ ወዳ ኣሕመድ ምስ ሰይቲ ወዳ
1: ተማም
2: ንኩሎም ሰላም ይብል
1: ኣራይ
2: ኣብ ጀርመን ዝርከብ ሰብኣይ ጓለይ መሓመድ እስማዒል መሓመድ
1: ተማም
2: ከምኡ እውን ሓሙተይ ዓብዱ መሓመድ
1: ኣራይ
2: ንዮም ሰላም ይብል
1: ሽኩረን ፈጡም ሽኩረን ይቀኒልና
2: እንሻላ እንሻላ
1: መርሓባ ሓቢብታና ሽኩረን ለኪ ሃራይ ምባር ዝኸበርኩም ተዓዘብትና መደብና መደብ ሄሎ ደባይዋ ካብ ቴሌቭዥን ኤርትራ ቀፃል እዩ ዘሎ ካብዚ ብምቕፃል እምበሃር ናይ ድምፃዊ ሚካኤል ኣብርሃም ሸጡ ደርፊ ኢና ክንሰምዕ ማለት እዩ ሓቢርና ክንምለስ ኢና ሳደ ሙሻሂዲን ፋስል ቂና ኦغንያ ሊልፈናን ኣሻብ ሚካኤል ኣብርሃም ሸጡ ካሉና ንስማዓ ማዕባድ ወዘይማ ጉልና ሳቢቀን ንሕና ማዓኩም ዓለ ሃዋ ሙባሸር ምና ልፈضያ ኤልትርያ እተስሉ ቢና ወሻሪኩ መዓና ፊ ሓልቀት ልዮም ሻሪኩ መዓና እህዱ ወሻሪኩ መዓና ኣይضا ብኣራእኩም እንሻ ላ ፊ ሓልቀት ልዮም ንሕና ፊ እንትዛር እትሰላትኩም ወሂዳኣትኩም ፋሲል ውሓ ንርጃእ ከለኩም መዓና

ሰላም ሰላም ደቂ ኣደይ ፃዕዳ፣ ሰላም ሰላም ደቂ ኤረይ ፃዕዳ፣ ሰላም ሰላም ናሰገነይ ፃዕደይ፣ ሰላም ሰላም ደቂ ኤረይ ፃዕዳ።

ደግ ማእከለይ ከለዓለም ኢለ ደግ ጋሽዋርካይ ከለዓለም ኢለ ደግ አንሰባይ ከለዓለም ኢለ አንሰባይ ውን ከለዓለም ኢለ ፎርህ ማሪህ ብለይ ጽላለ ወሰኩምበር ማዓሰታል ኢለ ወሰኩምበር ማዓሰታል ኢለ

ኤርትራና ነቲ ኤርትራና ፍርሓ ዘይትወልድ ትርፎ ጅግናይ ፍርሓ ዘይትወልድ ትርፎ ጅግና ምናና ምናና ተ ኤርትራና ምናና ምናና ናሰገናይ ምናና ምናዳ ናሰገና።

ደቂራይ ኩላትኩም ዕንበባ ደቂራይ ኩላትኩም ዕንበባ ደቂራይ ወኩላትኩም ዕንበባ ወርሒ ዶ ክብለኩም ምስ ኮኸባ ፀሓይ ዶ ክብለኩም ምስ ልባባ ፀሓይ ዶ ክብለኩም ምስ ልባባ ንሳኹም ዝተዳፈረ ሳባረኽባ ንሳኹም ዝተዳፈረ ሳባረኽባ

كله وبعد ما

0: ክቡራት ተዓዘብቲ እዚኣታ ወትሩ ቀዳም ትከታተልዋ እንደገና ሶኒ እትድገብ መደብ ደቂ ኣንስትዮ መደብ ሳይዳያ ንጅምር ኣለና።
1: ቅድመና ዝነበረ ኩሉ ሰራዊት ናይ ፀላኢ ምስብረቱ ምስዑጥኩም ኩሉ ጠቓና እዩ ትሬሳ ልክ ኣብ ናይ ሜትሮታት ይትፍልል ኢና ግን ዕድል ዝህብ ዋላ ሓንቲ ኣይነበረን ኣንደሳ ተባዕያ ሓደ ግዜ ኣነ ሳልሳያ ነረቶም ጉጅለ ንሳ ምስ ካልኣ ደንበላ ዝበሃል ሓደ ሓድሽ ተጋዳላ እዩ ነይሩ ብዝኾነ ግን ሓርበኛ እዩ ምስ ምሕዳሱ ኣዝዩ ተባዕ እዩ ንክልትኦም ገዲፋ ኣነ ምሳይ ዝነበሩ ሓካይም ኩሎም ዝተሰውኡ ኣነ ጥራይ ሓኪም ነረብቲ ሓይሊ ናብተን ካልእ ጋንታታት ተሃሪሞም ክሕክም ምስ ኮድኩ ሃንደሳ ነቲ ዝነበረና ተኽሲ ንምሽፋን ናብ ትሕትተና ዝነበረ ሬሳታት እያ ትወርድ ሽዱሽተ ቡምባ ካብኡ ኣምፅያ ዳሓር ተኽሲ ስለ ዝፀዓቐ እንደገና ነቲ ሓንቲ ጋንታ ሓኪም እናመፃኹ ከለኹ ኣብኡ ምስ መፃኹ ሃንደሳ ቤላ ተኸለ ኢለዮ እንታ ኣብያትኒ ናብዚ ቅድሚ ትወሪድ ኣላ እንታይ ክትገብር ቡምባታት ከተምፅእ ዳሓር ከምዚ ኢለ እንታ ኣሽሙ እንዳገበርኩ ከለኹ እንደገና
0: ካብ መን ያ ቡምባ ክተምፅ እንዳገ
1: ካብ ፀላኢ ካብቲ ትሕተና ዝነበረ ሬሳታት ጌና ትደብዳባ ኣሎ ጌና ትተኽስሎ ቡምባታት ግን ወዲኦም እዮም እተን ዝነበራና ቡምባታት ኣብ ሳንጣ ወዲእና ኢና እተን ኣብ ዕጥቅና ዝነበራ እንተወዲአን እዮም ዋላ ሓንቲ የብልና ቁልቁል ስለ ዝነበረ ከዓ ንብጥኢት ክንዋጋእ ከዓኒ ፀላኢት ንኣናይ ዝሃርመና በር ንሕና ብቁልቁል ክንሃርሞ እውን ኣይንኽእል ነርና ማለት እዩ ሕጂ ሃንደሳ ካልእ ኣመራፂ ስለ ዘይነበረ ታብ ጉጅለ ከዓኒ ብሰንኪ ዋሓደ ሰብ ተፋናቲቱ ስለ ዝነበረ ነዘን ሽዱሽተ ቡምባ ካብ ቅድሚት ወሪዳ ተምፀ ዳሓር ኣብ መጨረሻ

0: ኣነ ናብተን ካልእ ጋንታታት ክሕክም ምስ ከድኩ ንሳ ተመሊሳ ፀኒሓትኒ ፀላእ ደብዳብ ጀሚሩ እንደገና ትኮይናት ቀፂሉ ኣነ እንዳመፅኹ ከለኹ ተኽለተን ቡንባታት ከይትትኩሰን ኢድ ንኢድ ምስ ኮነ ጥራይና ንትኩሰ ናብ ሳንጣ ኣቐምጥን ሕጂ ኺድ ንስኻ ደናጉል ኣቐርበለይ እሞ ፀድፊ እዩ ናይ 400 ሜትሮ ዝኸውን ትሕተና ኩሉ ፀድፊ እዩ እተን ኣባና ተሓንጊረን ዝመፃ ዝነበራ ካልእ ሰራዊት ዘይኮነ ከዓ ነተን ስፓርታኪያ ዝበሃላ ናይ ኮማንዶ ዝተምሃራ ወተሃደራት እዮም ኪድ ንስኻ ደንጎላ ኣምፅእ ኣብዚኣ ጥራይ ቀርበለ ኢላቶ ነቶም ቡንባታት ስጋብ መጨረሻ ዝመፃና ርኢና ንሃርመን ክኾናና ዳሓራ መጨረሻ ኣነ መፅአ ተኽለ ደናጉላ ይእክብ እንታይ ዳ ድፋዕ ዝሰርሑ ኣለኹም ናይ ሓንቲ ጉጅለ ንሳ እንዳ ድፋዕኹም ይብሎም ስቕበል ጥራይ ሓደ ብልሓት ኣምፅእ ኣለ ሃንደሳ ብለኒ ይህንድሽ እንታይ ዳ እንታይ ትገብር ኣለኺ ስቕበል ስቕበል ወዲ ባሻ ሂጂ ብደናናጉላ ነዘን ኣብ ትሕተና ተፀቕፅአን ዘለዋ ኣብ ዝበለስተ ዓሽገን ዘለዋ ብደናጉላ ኢና ንበር ዘና ዝምፅአን ዘለኹ ቡምባ እንታይ ከኣኽላና ዳሓራ መጨረሻ መደረጋሕ ንጅምር እሞ እተን ኣብ ትሕተና ዝነበራ ንሕና ሰረት ናይ መደረጋሕን ለኪሞ ዝኸደ በለስን ለኪሞ ዝኸደ ገረብን እንደገና ነቲ ደናጉላታት ከዓኒ ለኪሞ ስለ ዝኸይድ ኣምሓራ ብሙልአን ኣውያት ንኣውያት ጥራይ ኮይነን ካ ድማ ዝፀድፋ ደንጎላ ዝሃርመን ዳሓር ብሰንኪ እዛ ጉዳይ እዚኣ እቲ ተፀጊዕና ዝነበረ ፀላኢ ንጎልጎል ይወርድ ካባና ድሓርታ ውግእ ዝግ ትብለልና ንሕና ብዝኾነ በቲ ሓደ ንስሕቕ በቲ ንሕና ዝገበርናዮ ኣብ መጨረሻ ናይ ኣጋግዘ ኮይኑ ናይ ምሸት እንደገና ከሃጅማ ናይ ረፋድ እዩ ነይሩ ብዝእዋን እዚ እዚ ረፋድ እዚ ሕጂ እዚኣ ፅቡቅ ኣጋጣሚ ስለ ዝኾነት እተን ኣብ ፀዳፍ ዝነበረ ኣሃብታትና ብምውልአን ደናጉላ እዮን ክእብካ ውዒሉ ብሰንኪ እዚ ሃንደሳ ዘምፀታ ጥበብ ከዓኒ እዚ ደናጉላ እዚ ነተን ኣብ ፀዳፍ ቦታ ዝነበራ ጋንታሃትና ቀንዲ ከመዋግእ ኮይኑ ስጋብቲ ካብቲ ቦታ ንኸይድ ከዓ ተኸባቢና ዝነበረ ደናጉላ ተወዲኡስ ካብ ትሕተን ሓያል መገዲ ከይድና ኢና ደናጉላ እንዳምፃና ክብብ ክብብ ዝበለ ኒው ዝበፅሓልና እንዳመረፅና ነቲ ኩናት ክንወርሖ ክኢልና
1: ስለዚ ካብዚ ቀፂልና ሰሜናዊ ራእሳሓል ምስከና ኣብ በዓል ዒላ ፃዕዳ ከዓ ድገደደ ሁሮሮማ ፀሓይ ማይ የብሉ ድፋዕ የብሉ ጎላጉል ከምዚ ናይ ሲና እግርካ ዝሸክል ሑፃ ስጉም ተበልካ ተመን ስጉም ተበልካ ዓንቂ ርብዒት ዝመልኦ ቦታ ይፀኒሕና ነዚ ባህርያዊ ሽግር እዚ ንክትሳገር ከዓ መዓት ከረውረው ይሓሊፉ ማለት እዩ ምስኡ ከምኡ ኢሉ ከሎ እቲ ወራራት ይቅፅል ስለ ዝነበረ ካብ ወራር ናብ ወራር ዝፈላለ ወራር የለን ሓደ ዓይነት እቲ ወራራት እዚኣ ወራር እዚኣ ዝተቐልል ነራ ትብላ ወራር ዚ ኣብ ወራራት የለን ኩሉ ወራር እሳት ኩሉ ወራር ከዓ ሓዊ እዚ ከዓ እተን ደቂ ኣንስትዮ ኢና ንበሃል ሳላ ፅንዓት እቶም ምሳና ኣብ ጎንና ኮይኖም ዝዋግኡን ዘዋግኡን ዝነበሩ ብፆትና ንሕና ከዓ ምስኦም ከዓ ፀኒዕና ካብኦም ንከይንፍለ ንዕኦም ንክንመስል ከዓ ንሕና ልክዕ ፀኒዕና ከዓ ተዋጊእና ናዋጊእና ማለት እዩ እዚ ክኸውን ከሎ ኣብ በዓል ዒላ ፃዕዳ እዚ ናይ ካብ ቀዳማይ ወራር ጀሚሩ ሳልሳይ ወራር ራብዓይ ወራር ሓምሻይ ወራር እንዳበለ እዩ ዝኸይድ ንባዕሉ ኣብ ኣስራይ ዝተካየደ መጥቃዕቲ ናና ነይሩ ኣብ 80 እዚ ፀረ መጥቃዕቲ እዚ ሓያል ፀረ መጥቃዕቲ እዩ ነይሩ ንጉሆ ሰዓት 4 ዝኣተና ኣብኡ ምሸት ሰዓት 7 ኢና ወፅና ሁሮሮማ ፀሓይ ልክዕ ሲና ርኢ ክረአያታ ቦታ እግርካ ውይ ዝሽከል ሑፃ እዩ ድፋዕ የብሉን ጎልጎል እዩ ብጀካ ቆጥቋጥ ገረብ ካሊእ የብሉን ኣብኣ መስኣተና ሙሉእ መዓልቲ ውዒልና ብቕድሜና ጥይትን ቦምባን ብልዕልየና ከዓ ናፓል ክላስተርን ብሪምሪምን ከየቋረፀ ብዘይ ምግናን ልዕሊ 100 ግዜ በረራታት ናይ ነፈርቲ ነይሩ እዚ ሁሮሮማ ፀሓይ ምግቢ የለ ማይ የለ እቶም ምግቢ ከምፅሉና ኢሎም ዝኸዱ ሰባት ከማ ናብኡ እቲ ቅጫ ሒዞሞ እንዳመፁ ኣብ በዓቲ ከለዉ ብእዚያ ብሪምሪምታያ እዚያ ፋክረስ ዝበሃል ጥይት ናይ ነፋሪት ዝሞቱ ነይሮም ምስንጀሮም እዚ ሕጂ እዚ ሽግር እዚ ሕጂ ቀሊል ይመስል ክትገልፆ ከለካ ኣነ ሕጂ ኣብ ሓንቲ ድፋዕ ትመስል ንእሽተ ቆጥቋጥ እእማን ዘለዋ ነይረ ኣብኣ ኮፍ ኢለ እንዳተኮስኩ ከለኹ ተመን መፂኢኒ ብቕድመይ ዝተመን ሕጂ እታ ክገብሮ እየ ኣነ ሕጂ ፈሪሕ ው ኣታ ምሉ ጎይታ ብሎ ጎነይ ነይሩ ሓደ ቃልኣይ ኣታ ምሉ ጎይታ ተመን ዲ ዳኣ መፅእኒ ዋ እሞ እንታይ ክትገብሪ በዚኣ ተተቐልቂል ክምንጠል ከብላኽ እየን ሓፍቲ ኢልክ ከዓ ክትምንጠል ኢኺ ስቕ ኢል ክርእዮ ዓይነ ክጥራይ ዓሚት ክስቕ ኢል ክሕልፍ እዮ ዋላ ብድሓለፍ ሕለፍ እብለኒ ዋ እዎ ሞኺ ክእላ ዴ ኣጆኹ ኣጆኹ ዓመት እየ ጥራይ ዓይነ ኣይትርአዮ ይብለኒ ዕምት የብላ ነዛ ብረተይ ከምዚኣ ሒዘ እዚ ተመን በዛ ሰለፈይ ለመም እንዳበለ ወሪዱ ማለት እዩ ሓደ ፍርቂ ሜትሮስ ይኸውን እዩ ተመን
2: እዛ ኣርባ ዓዋን ዓዋን ናይ ብሓቂ ዝበለታ ከዓ ናይ ብሓቂ እያ ካብኡ ኢና ጎይና ድፋዕ ናይ በዓል እንዳቆልቋል ፈሪሱ ጉዮዩ ተባሂልና መሉ ለይቲ ኢና ክንጎይ ሓዲርና ጎይና ከዓ ደይብና ኣየድሓናን ኣብ ሩዒላ ድሪስ ኣብኡ ኣርኪቦምና ኣብኡ ፀኒሖምና ድሓር ተደፊእና ደኺምና ኢና ዓሰርተ ኣብኡ ኩላ ሰብ ብጢመትን ብድኻምን ብኣፍልባ ተደፊያ ስዉእ ግርማይ ቆራይ ኣብዚ ድሕርና ፅንደት ተሰዊ እዩ ካልኣይ ተበጀ ዝበሃል ስዉእ እዩ ገብርኤላ ትባርኽ ኣላ ኣብ ዓዲ ቀይሓ ኣላ ኣነ ንሳን ብሓንሳብ ደቂስና መሓዙት ኢና ንፋቶ ኢና ብሓንሳብ ደቂስና ነርና ማለስቲ ከምዚ ኢልከዓካ ደኺምካ በጥካ ትብላኡ በጥ ኢልና ከለና ግርማይ ኣታ ኣታ ዘደርባ ዓሰርተ ጉዮዩ ጉዮዩ ንሳ እንተሒዘና ቦታ የብልና ንብለና ዋይ ጓል ትባርኽ ዘይሞት ሓንቲ እያ ኢላ ቡንባ ፈቲሓ ቅድሚ ኩሉ ሰብ ጎያ ማለት እቲ ዝበሎቶ ዳኣ እምበር የማን ፀጋም ኩሉና ጎይና ብፅምእን ብጢመትን ኢና ሜትና ኣብኣ ኣነን ሓደ ማሓራይን ተቀዳዲምና ሕጂ ታድፋዕ ቀዲምኒ ኣነ ቡንባ ኣይፋን ደርብየሉ ንሱ ከዓ ቡንባ ክደርብለይ ታድፋዕ ስለ ዝቀደመኒ በታ ናተይ ዝነበርኳ ማለት እዩ ኣነ ቡንባ ኣይፋን ስለ ዝደርቢ ኩሉ ተፈትፊቱ ንሱ ግን ቡንባ ትክ ስለ ዝኾነት ነዚ ኩሉ ነብሰይ ኣልዒላ ደርብያኒ ግን ኣይመትኩን ኣልዒሎም ብፆተይ እንድሕሪት መሊሶምኒ ሕክምና ምስከትኩ ከዓ ማይ ፀጊቤ ድቃ ፀጊቤ ዘኪረዮም ንብፆተይ

ዑባ ትበሃል ካብ ዓዲ ጥልያን ናይ ዓዲ ጥልያን መናባብሮ ገዲፋ ንሃገራ ክስዋ ኢላ ተሰሊፋ ምሳና ነይራ ጓል ምስሪ እያ ናይ ሕጂ ዑባ ብጣዕሚ እያ ፅሪቲ ናይ ዓዲ ጥልያን ባህሪ ስለ ዘሎ ሓንቲ ሃመማ ንድሕሪያ ትኪ ገይራ እያ ከምዚኣ ገይራ ክትብላ ትውዕል ናይ ባሓቂ ንሕና ስኢልና ወዘልዘል ንብሉ ዕብይ ትብል እያ ከባና ኣንፂፋ ገለ ነታ ጅባ ነታ ንእሽተይ ገዛና ገለ ክትገብራ ትፍትን ገለ ናይ ባሓቂ ሕጂ ኪድ ክብል ዕቑባ ኣብኡ ብናባል ተወቕያ ኩርሚ ኢላ ነይሮም ካልኦት ሕጂ ክዝክሮም ኣይክእልን ቁሩብ ከዓ ክሳድ ኣሰራላ ነይራ ኪድ ክንብል ኣብታ ክሳድ ከዓ በናት ዓሊ በናት ዓሊ ሕጂ ባህሊ ብርጌድና እያ ነይራ ሕጂ ንባህሊ ውድብ ክትሰሓብ ተባሂላ ኣነ ኣይወፅን እያ ካብ ድፋዕ ኢላ ኣብያ ዳሓር ሸዓ ካብ ባርካ ምስ መፀና ተወዚያ ኣትያ ሕጂ በዚኣ ክሳድ ጥውይ ክብል ከለኹ በናት ኣልን ሙሴ ኣጎደለንን ከምዚኣ ኢሎም ክልቲኦም ወዲቖም ፀንሑኒ ሕጂ እውይ ይብል ሕጂ ምሳይ ዝነበረ ይሄ ተኾንኪ ክዲ እብለኒ ብጣዕሚ እየ ዝፈትዋ መሓዛየ መኣልስተያ ጥዕምቲኣ ንፍዕትያ ኩሉ ነገር በናት ኣልሲ ኣበያ እያ ናብኣ ኣትያ ኣብታ ውግእ ክነኣቱ ኣብኣ ተሰውአኒ ሕጂ ኣብ ጨጓርታ ኣባ እዚኣ ዕቑባ ዓዲ ጥልያንን በናት ኣልን ተሰውዐናና ካብኡ ከምኡ እንዳበለ ከይነውሕ ስጋብ ኩባንያ ኩባንያ ከምቲ ዝተቐሰቶ 7-8 ግዜ ኣብ መዓልቲ ውግእ ይካየዶ ነይሩ ሕጂ ቅርፂ ኩባንያ ዝፈልጦ ፈልጦ እዩ ተካልእ ግን ከምዚ ላወሪዳ ካራ ብድሕሪ ሓደ ኣብጎ ቦታ ኣባ ሰላም ንበሃል ኣሎ ሕጂ ከምኡ ስለ ዝኾነት ኩባንያ መግቢ ብለይቲ ውጋኣት ብለይቲ ጠያይት ብለይቲ ረዳት ብለይቲ ዝኾነ ነገር ሽግሩ ኣጓኒፎ እቲ ኣዘሎ ኣሃዱ እንተዘይኮይኑ ካልእ ክፈትሖ ዝኽእል ኣሃዱ ኣይነበረን ሕጂ ምሸት ዕርብ ክትብል ከላ ባሬላ ሒዝካ ናብኡ ውጋኣት ተምፅእ ብርቱዕ መውጋኣቲ ዝነበሩ ክወፅእ ኣይክእልን እዩ እቶም ዝነበሩ ኣጋራብኣ ሓኪሞም ኣብኣ እዩ ዝውዕል እሱ ጥራይ ደይኮነ ኣብ ኩባንያ እተን ጅባታት ኣብኣ እተናእሽቱ ዝተውካዕታ ክልተ ሰብ እዮም ኮፍ ደብላ ከምዚ ኢሉ ኸማን ክስታይ የብልን እዩ ኣይ የንቀሳቐስን እዩ ሕጂ ኣብኣ ክስክራ ዝደሊ ዛኹይ ሽማ ገነት ኔራ ሕጂ ዛኹይ ሽንቲ ትውጠጥ

ሕጂ ንወድ ማ እንታይ ኣነክሸይን ክኸይደ የ ትብሎ እንድሕር ወፂእኻ ካሃርማ እየን ደብዳባ ኣሎ ገለ ኣሎ ኩሉ ኣይትሸንን ይኺ እንድሕር ወፂእኺ ካሃርማ ክየን እንክሞዛ ጃኬተይ ኣፂፍኪ ሽንላ ድሕር ኣፍቲ ንድርብያ ምክንያቱ ኣብኣተ ሸይና ቦታ መዋጊኢ የብሎምን ሕጂ ማዕርክ ንዲ እዚ እሞ ምስ ባህርያዊ ሽግርናይ ደቂ ኣንስትዮ

ገድልሲ ፅንኩሩ እንዲኹፉእ ፅንኩሩ እንዲዩ ብዙሕ ጥሜቱ ኣነ ዝከረኒ ኣብ ናይ ባሮንቱሲ ሰለስተ ሰሙን ማይ ከይሰተና ማይ ይወቅዕ ክዳና ኣብ ነፍስና ነቅፅ ትንፀፍዮ ትክደንዮ የለን ማይ ከይሰተና ሲ ጉንዲ ድማ ዓባይ እንድያ ጉንዲ ላታ ሕጂ እታ ጉንዲ ክንዲ እዚኣ ትኸውን ነቓዕ ነይራታ ሕጂ ኣብቲ ታሕቲ እንታይ ኣሎ ማይ ሕጂ እዚ ዘርኡ ዝብለኪ ከምዚ ኢሉ ደቂሱሲ ዝሕልሕልሕል ብሎ ተረኣየ ከዓ መስመስመስመስ ዝብል ርኢ ሕታ ይብለኒ ንእስከ ጁልያ ይብለኒ እንታይ ኣሎ ዝብለኒ ዋ እንታይ ኣሎ ዳ ኣብዚ ንድዒ ይብሎ ረኣዮም ኣነስ ዋ ማይ ኣሎ ይብሎ ማይ ክትብሊ ኣብቲ እዋን እቲ ተቓል ከማ ንባዕላ ከባድ እያ ክዝክርያ ከለኹ እዚ ማይ ድየ ድብል ደለኹ እየ ክትብሊ እታ ማይ ግን ብየን ትውፃእ ሽዑ መክዲ ናይ ፒሮ እዚ ሻምቡቆ ገይሩ ሰሲ ሒቡ ሰሲ ሒቡ ሰሲ ሒቡ ኣብ ብራሾ መሊኡ ኣብ ብራሾ እንዳገምጠልና ክገርመኪ እዚ ኩሉ እንዳሰሓበ ሓንቲ ማዕጎ ኸማ ናይ ጣዓመን ይስሕባ ኣብ ኣእትዋ ይስሕባ ኣብ ኣእትዋ ቀዳምነት ነቶም ብፆትና ብከምዚ ንሕና ኣብታ ድማ ውዒልና ሓዲርና ማይ ረኺብና ማለት እዩ ተጋዳላይ ጥሜ ኣይፈልጥን እዩ ተጋዳላይ ፀሜ ኣይፈልጥን እዩ ተጋዳላይ ዓሪቐ ኣይፈልጥን እዩ ተጋዳላይ ተጋዳሊት እየ ክብል ከሎ ከዓነ ክብሪ እዩ ዝስምዓኒ ምክንያቱስ ተጋዳላይ ዝሓለፎ ብሕጂ ክሕልፍ ኣይክእልን እዩ ከምኡ ዓይነት ፀልማት ክመፅእ ኣይክእልን እዩ ተጋዳላይ ኮ ኣብ ፀልማት ኮ ፀልማት ኣነ ሕጂ ከይመስየኒ ኣቐድማኒ ኢለ ሽዑ ግን ብፀልማት ሕሰብ ዮ 21 መዓልቲ ቆልዓ ተሸኪመ ዕጥቀይ ዓጢቀ ከዝልቕ ከለኹ ብፀልማት እየ ዝጓዓዝ ነይረ

ንእሸይ እየ ነረ። ኣቦይ ግን ከምዚ ደይ ክትብሎ ፀንሐት ወረቐት ናብ ክታብ ቆርበት ከቲቡ ንእሸይ ከለኹ ተፀሊወ እዩ ነይሩ ሸዓነታት ትዝከረኒ ማሕጅዳ እንታይ ኢና ክንገብር ከመይ ኢና ክንገብር ኢልዎ እዚ ኣብራሂም ወዲ ዓዳቤትን ወዲ ያቆብ ኒኦም ነይሮም ወዲ ያቆብ ፈዳይኒ ነይሩ እቲ ከዓ ተጋዳላይ እዩ ነይሩ ሕጂ ድሓን እሞ ኮሚደረ ተኣርዩ ኮሚደረ ምስ ተኣረየ ደእትዎ ይስእን ድሓን እስክ ነዛ ቆልዓ ክፍትናይ ክእትወ ኢልበይ ኣትየ ይመፅእ ማለት እዩ ብድሕሪኡ ወዲ ያቆብ መፅኡ ዳሕርሻ እዮም ነይሮም ካብ ዳሕርሻ ክልተ ኣድጊ መንደሪን እዩ ነይሩ ሽዑ ኣርዮም ነማላእያ ኣነ ደድሕሪኣ ከይድ ቀሺ ከምቲ ትግበር ግበር ኣብልዎ ንዑ በሊሉ ነዘን ክታብ ከቲቡ 12 ክታብ እየ ናብዛ ክሳደ ይገርዎን ኣቦይ ወርቃቅቲ ተኸቲበን ኣብዛ ክሳደ ኣሲርዎን ሕጂ ኣይትፍተሽ ኒያ ቆልዓያ ዋላ ሓንቲ ዝፍትሻ ነገር የለን ኢሎም ብትሊስ ዝበሃላ ነይሮም ጉልፈስ ካብ ኣብዚኣ እሰን በታሓተ ተኸዲነ እየን ንኣቱ ማለት እዩ ሕጂ ዝወዲ ያቆብ ድብለክ ደለኹ ምሳ ይኣቱ ጀዲድ ነፀላ ተኸዲኑ ነዛ በትሪ ኣብዚኣ ከምዚኣ ግብር ኣቢልዋ ጉዕ በርበረ ንብሎኮ ላዕለይ ጉዕ በርበረ ንብሎኮ ታሕታ ያብሳንጣ ኣቦ ይቆፅረለይ ኣብ ልዕሊ ኣድጊ እቲ ወረቃቅቲ ብጠቂ ተሰፊደሎ ከምዚ ኢሉ እቲ ካሴታ ካ ልውጉብ ይገብሮ ሞ ኣብ መንጎ ትክልተ ተላጊቡ ዘሎ ጣውላ ከምዚ ገይሩ እቲ ወረቃቅቲ ኣብኡ ይኣቱ ኣብኡ ሒዘዮ ይኣቱ ኣነ ሕጂ ወዲ ያቆብ ኣፍታ ብሎኮ ላዕላይ ክንበፅሑ ከለና ተዳኸፊ እዩ ዝሓልፍ ይለፍ የብሉን ይሓትኦም መዓት እዱግ ስለ ዝኣትዉ ግን ምስኦም ይኣቱ ሰብ በለሳለዉ ሰብ ዘይትን ኣለዉ ኣብኡ ራጉፍ ኢሎም ከምዚ ገይሮም ይኣሉ ኢና።

0: ክትብለኩ ነራግፍ ንሕና ሓጂ ኣነ ተቓዳዲመ ነተን ጉዕ በርበረ ህብ ኣብሎም ነቶም ኣምሓሩ ፍለዮም ቶም ኣእዱክ በዚያ ጌር ክኸይድ ይብሉን እዩ ፈለዮም ብለኮ ላዕላይ ኸይድ ኣብሎኮ ላዕላይ ከዓ
1: ከምኣጉዕ
0: በርበረ ማዕት እዮም ክፈትዉ ነይሮም ቃርያ እዮም ዝብልዎ ነሮም ሽዕ ግዜ ማሓራይሲ ማዕት ጉዕ ክፈትዎ ነይሩ ንአና ኣራጊፍን ከይተራጉፍካ ሓሙሽተ ኣድጊ ሒዜ ይኸይድ እዚ ዝብለክ ደለኹ ወዲ ያቆብ ላጌት ተፀንሐኒ ኣብዚ ናይ ኣርባዕ ኣስመራ ገዛ ክንሻ ኣብይ ፀንሐኒ ነዛ ነፀላ ዕፅፊ ዕፅፋ ብሉፀዊ ሳንጣ ነራ ኣብዛ ሳንጣ ሕዚ ያብለኒ ሒዝያ ትኽልካ ንጅደ ድሕረይ ግዜ ንዓይ ግን ከይትርኢ ንብለኒ ኣይርአኒ ተኽልና እንዳጣውላ ንኸይድ እንዳጣውላ ከይድና ኣራጊፍና እተ እንደድልዮ ምሕቕ ምሕቕ ምሕቕ ኣቢሉ ወሲዱ እሱ ይኸይድ ካባይ ይሽረብ እተን ኣራንሽ ድን ዘይቲ እውን ድን ንዕን ሸይጦ ከዓኒ ኣብታ እንዳጣውላ ይምለስ ኣብኣ ምስ ተመለስኩ እሰንከይድ እንዲ ወሲድዎን ተንክታብ ፈቲሑ ወሲድዎን ኣብ ጠቂ ዝነበረ ወሲዱ ይኸይድ እንደገና ኸይዱ ከምእን ገይሩ ከዓ የምፀአን ንዕና ይበለ ሻሂ ንስተብለኒ እንዳ ሻሂ ንኸይድ ኣይስትን እያ ነ ከምዛ ዘዕልል ዘሎ ነዛ ክታብ ከምዛ መንዲለይ ዳ እስረለይ ዘሎ እስሪ እስራ ቢልለይ ክድ ሕጂ በዚያ ገር ክብለኒ ካብቶም ወዱ ካብ እንዳጣውላ ውፅኢና ንድርፋኣነ ይወርድ ኣቦ ይቕበለኒ ሳግላ ነራ ዓባይ ኣብታ ኣግራትና ኣብኣፀንሕ ኣቦይ ተቐቢልኒ ቶም ኣእድጎ ንራግፍ እዮም ምእንቲ ትደሎ ንብረታ ክወስድ ኣብቲ ሩባ ንራግፎም መንግስ ከመይ ዝኸሴታ ብሎ ድሓንደይ ፅባሕ ክነኣሪና ኣራግፊ የጥራይ ኣብዚ ሩባ ብለኒ ኣራጊፍና ኣቦይተ ንደድለየ ወሲዱ ንብራይ ምህቦ
2: ተረባሪቡ ሰብ ክንኣቱ ከለና ትሒዝና እቲ ቦታ ሕማቕ ስለ ዝነበረ ብዙሓት ብፆት ከፊ ኢልና መውጓእቲ መወስዋእቲ ኣብኣ ስለ ዘጋጠመና እቲ ሓይሊ ረቂቑ ሓይሊ ምስ ረቐቐ ኩላ ከምዛ ጎሊልና ጎሊልካ ዘትረፍካያንሲ ደቂ ኣንስትዮ ጥራይ ተሪፍና እንታታይ መዓት እዩ ኣበይ ናይ በዓቲና ውዒልና ንሕና ዳ ወይ ንስዋ ወይ ንውጋእ እንታይ ዳ እዩ ናህና ሽግር ዝኾነ ከም ኣናበልና ሓደ መድፋዕ ጂ ተኸስተዓማን ዕንዱኩር ንተርፉ ሞ ካልእ ደቂ ተባዕትዮ ዝስዋእ ተሰዊኡ ዝውጋእ ከዓ ብከቢድ ንእሽተይ ተወጊኡ ዝኸይድ ሰብ እየ ኣይነበረን ሻድሻወራ ብጀካ ክስበር ኣለዎ ኣርተሪ ክህረም ኣለዎ ከብዲ ክህረም ኣለዎ ቸስቲ ክህረም ኣለዎ እዚአ እንተደይ ኮይነ ዝኸይድ ሰብ ካብ ድፋዕ ኣይነበረን ሕጂ ምፅ ኢሉ ወ ዳንኤል ዋ ኢሉ ኣይዓገበን ኣንስቲ ጥራይ ፀኒሕናዮ ዋ እንታይ ኮንካ ቆሊሕ ቆይዕ ዋ እሂ ንሕናስ ካብ ምንታይ ዶ ንሰንፍ ኢና እንታይ ይወሪዱ እኳ ብዝኾነ ኣይተዛረበን ክዛረባ ከ ይክእልን እዩ ሃየበላ ተገተራ ዓድና ባኸንያ ኢሉና ሕራይ ንሕና ዓቕምና ክንገብር ኢና ዘውዓለ ከዓ ምክኤለ ውዕለና ዝኾነ እታ ኩነታት ንፀድፊ ስለ ዝነበረ እስን ኣየር ወለድ እየን እኮ ኣንከር ነይሩዎን ትገመደን ትገመድ ውግኣት ነውፀሉ ነበርና ኣንከር ዘለዎ ዝደርበይኦሞ ኣብ ጎቦ ይሕዞ ሓሙሽተ ስኒ ኣለዎ ቦ ጌረን እየን ዝድይባኻ ኮማንዶ እየን ተዓዊትና ኣለን ብድሕሪ ብፅፍና መፂኦም ኣብቲ ዓወት ግን እንታይ ተባሂላታት ኣባ 14 ደቂ ኣንስትዮ

0: ኤርትራዊት ጓል ኣንስተይቲ ነቕሕቲ እያ። ኤርትራዊት ጓል ኣንስተይቲ ኣይትንበርካኸን እያ። ኣይትንበርካኻትን ከኣነ ናፅነት ኣምፅያ እዛ ናፅነት እዚኣ ኸበይና ኣምፅያ ድየን እተን ቁርን ቀዝሕን ተሃሪመን ንዝተፈላለየ ንመንዲ ንፅህና ድዩ ንኽዳን ድዩ ማዕሪ ማሽና ፅዒነን እየን ናይ ሞዴስ ይኹን ናይ ኮስትሞታት ናይ ረጂታት ፅዒናን ኣብ ሜዳ ዝዕጥቓ ዝነበራ ኤርትራውያን ደቂ ኣንስትዮ ሃማደ ሃማደ እኳ ንትቕርፂ ማሕበር ተባሂሉ ንዝዓቡ ማሕበር መስሪቱ ዘሎ እቲኣን ኣብ ደገ ዝነበራ ውን ኣጆኹን ስለ ዝበላና ጥራይ እዩ እታ ኤርትራዊት ኣብ ድፍዕ ኮይና ውን ኣለኹ ስለ ዝበለት ንማዕርነታ ኣረጋጊፃታ እያ ብረት ጥራይ ኮነት እንትትክስ ነይራ ኣብ ፖለቲካ ኣብ ስልጣን ውን ዝለዓለ በፂሓ እያ ድሕሪ ውን ክቐፅለና ንፅበ ወክቐፅለልና ከኣለዎ እዩ እቲ ናይ ስልጣንን እቲ ናይ ቦታ ምሃቡ ድሕሪኡ ወራራት ናይ ወያነ መፂኡ ኣፍሪና ዘይኮነን ኣብ ሳልሳይ ወራር ዝረባረባ ዝነበራ ምስ ጀብጀብ ጨጉረን ዘውያ ጨጉረን ኮይ ክትቆርፃ ዝተሰውኣ ኣፍሪና እኳ ኢና
1: እቲ ሰብ ከዓ በብሓደ ኣትዩ ዓመታት ምስ ነውሐ ምስ ነውሐ ኣትዩ ሰብ ምን ተገዳዕኹ ኣነ ጎደለ እንዳቐሸሰድዎ እናልካ ሰንኪተዎ እንታይ ደኣ ክገብር ሞ ንዕኦም ክኣረኣዩኒ እንድዮ እቲ ንሶም ዝቃለሱ እዋ ዳሓራ ምንታይ በፂሐ ኣቑሑት ወዲእ ነታ ጊባቦ ተወዲኡ ድስትታት ኣርዩ ኣይረ መዓሻ ነብሲ ከተግዳ ተወዲእ ኣለኹ ነብሰይ ከማኹም ክሳዕ ትወግሕ እንተወግሐት ምሳኹም እንተደይወግሐት ምሳኹም ክትኣት ከለኹም ግና ሓዲኩም ንኸይትኣት መሪሐኩም ክኣት ዋ ንኣኽ ገዲፍና ይነኣትን ኢና ኢሎም እዛ ኩላት ታሪክ ከዓ እንታይ ገድፍለዩ ነይሮም ንሕና ናፅነት ከነምፅ ኢና እዚ ታሪክና ግና ዓዲ ዓዲ ከይድኪ ክትነግረልና ይኸ ንሕና ኣተውቲ ስኹም ተረፍቲ ኾንክ እወ ከምኣታ ታሪክ ከይርስዓ ናይ ደቅና መርድእ ትመፅእ መፅያ መርድእ ተነጊርና ኣብኣ ከለና ነዛ ታሪክ ደሉኒ ኣብኣ ተዛሪበ
2: ናይ ኩላህና ዕዮ ገዛ እዩ ናተይ ኮነ ናይ ማንና ኣይኮነ ናይ ሓደ ኮነ ናይ ኩላህና ስጋዕ ዘለና ንደቅና ከነብርስቲ ኮይና እዚ ታሪክ እዚ ክንዝርዝሮ ክንክን ኣለና ጎቦታትን ኣኽራናትን ሳሕል ብታሪክ ዝቕቢቦም ኣለው ይነብዑ ኣለው ብፆትና ኣብኡ ኣለው መን እየ ከዘንትወሎም ንሕና ንበዓል ኣልማዝ ጓለታይ ንድሕ ዘይ ንዝክር ኮይና በዓል ኣልማዝ ታንኪ ደይ ንዝክርቲ ኮይና በዓል ኤልሳ ላምፐን ጓል ሓዝሓዝ ኣንቶኒዮ እታ ተፃዋቲት ብርትዕቲ ጓል ማይ ተመናይ መን ምኹም በዓል ጓል ሌኒን መወዳእታ ይብለን ብፆትና ስዋኣት በዓል ጓል ጥሮታ ዓንቶይት ዝግለፅ ነራ ብዙሕ ታሪክ ዘለዎን እዩ ስለዚ ንሕና ኢና ህልዋት ሳልአኒና ካብዚ ደረጃ ዝበፅሕና ዘለና ወሊድና ኣመርዒና ደቂ ደቅና ርኢና ዋ ማህፀነ ንድወፈያ ዘይወለዳ ኣብ ገዛ ጥርሕን ዘለዋ ብፆትና ከ ኣለዋ ኩን ስለዚ እቲ ኣብ ጎቦታት ሳሕል ተንጠልጢሉ ዘሎ ተሓቂፉ ዘሎ ታሪክ ንሕና ተዚኣ ሰንቲናዮስ መን ይኸዘምትዎ እንዳ ኮፒ ፔስት ንሪኦም ኣለና ከም ታሪኮም ገይሮም የቃልሕዎ ኣለው ናይ በዓል ትሪንዳድ ናሃና ከሎ ቅርፂ ቀይር ኣቢሎም ጫማ ነቲ ጥላሞም ኣውፅኦም ናሃና ሽዳ ገይሮም ክሹክ ገብሩ ክሹክ ኣይፈልጥዋን እዮም ከም ናቶም ታሪክ ገይሮም ባፅዕ በዕላቶም ከምዝሓዝቦ ገይሮም ከምዚኦም ዓይነት ታሪክ ዝልውጡ ዝግምጥሉ ኣብ ዓለምና ተራእዮም ዘይፈልጡ ስለ ዘለውና መፍቶ ኣዛብእ ከይንኸውን ሞኒ ታሪክና ባዕልና ከለናዮ ወርቂ ታሪክ ከለና ካልኦት ናቶም ኣምሲሎም ከይውርቕዎ ከይዘንትውዎ ሓደራ ንብል ንሕና
3: ዎ ሕጂ ዝኩሉ ክንብሎ ፀናሕና ደኺምና ፀሚእና ቢልና ኒና መፂና ዘይሓልፍ ነገር የለን ኩሉ ሓሊፉ መፂና ኢና ሕጂ ኣብ ዘለኹም ንኣሽቱ እዛ ሃገር እዚ ኣብ መሪር መስዋእትን ደምን ስለ ዝመፀት ንስኹም ብዝኾነ ይኹን ዘረባ ድዩ ናይ ባዕሊ ድዩ ክትታለሉ ክትክእሉ የብልኩም ምክንያቱ እዛ ሃገር እዚኣ ክንደይ ደም ጨቂ ነብሶ ከፍ ቦታ ኢና መፂና እዚ ቀሊል ኣይትሕሰብዎ ዝኾነ ሰብ ከዓ ከይሰርሐ ከይደኸመይ ኣብ ህዋ ዝነብር ሰብ የለን ሓሶት እዩ እዚ ንስኹም ግዳ ዕድለኛታት ኮይንኩም ትመሃሩ ኣለኹም ምስ ቴክኖሎጂ ትኸዱ ኣለኹም ሕና ከባሉ ሓንቲ ንፈለጥ ኢና ሓንቲ ከይፈለጥና ኢና ተሰሊፍና ማለት እዩ ኣብ ሜዳ ግን ንሕና ንዓና ዝኾነና ኣቢልና ንስኹም ከዓ እዛ ሃገር እዚኣ ወድኹም ጓልኩም እዞም ንኣሽቱ ትምሃሩ ዘለኹም ዕድል ረኺብኩም ኣብ ኩሉ ቴክኖሎጂ ትኸዱ ዘለኹም ሓደራ ብልኣነ ነዛ ሃገር እዚኣ ፅንፅያ ዓይና ዘንፍረላ ክትርእዩን ክሰምዑን ከለኹም ክትሕለቑላ ኣለኩም ንሕና እኮ ኣለና ሕጂ ቁሩብ ግዜ እየ ኣለና ንዓኹም እያ ዝሃገር

ሰላም ኣብርሕቑ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምውእ ሰላምታይ ክቕርበልኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ፓስታ ማኮረኒ ምስ ስጋ ምራኽ ክኸውን እዩ ወይ ድማ ምስ ልስሉስ ስጋ ማለት እዩ። እስኪ ኣዕላወይ ይሕፀብ ኣለኹ። ፅሬት መጀመርታ ኣደ ጥዕና ስለ ዝኾነት መጀመርታ ከነረጋግፆ ዝግባአና ፅሬት እዩ። ሓራይ ኣስቤዛና ተቐሪብሎ ፓስታና ተሰኽቲታት ትበስል ኣላ። ባሽመል ንእሽቶ ተዳልያ ኣላ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ፣ ፍርቂ ኪሎ ስጋ ምራኽ ተዳልዩሎ። ሽጉርቲ ቀይሕ ተዳልዩሎ። ስምስም በርበረ ፀሊም ካዕካዕ ጨው ክንጥቀም ኢና ማለት እዩ። ስለዚ ኩሉ ስቤዛና ኣብ ሓንሳ ኣብዚኣ ክንሰኽትቶ ኢና። ፓስታና ከዓ ይበስል ኣሎ። ስለዚ ስጋ ምራኽ ወይ ድማ ልስሉስ ስጋ ናይ ብስቴካ ስጋ ክንገዝእ ንኽእል ኢና ማለት እዩ። ፍርቂ ኪሎ ስጋ ምራኽ፣ ሽጉርቲ ቀይሕ

ሓደ ማንካ ጣውላ ሽጉርቲ ጻዕዳ ክልተ ማንካ ጣውላ ፐርሰሜሎ

حط كوباية زيت السمسم، ጨው ከም ኣድላይነቱ ከምቲ እነዳልወሉ ሰቢና ንጥቀም። ሓደ ማንካ ጣውላ ካዕካዕ ፅቡቅ ትሕዝቶ እዩ ዘለዎ፣ ክንጥቀመሉ ፅቡቅ እዩ። ሓደ ማንካ ሻሂ በርበረ ፀሊም፣ ከምዚኣ ገርና ክንሰክትታ ኢና። ኣድላይቲ ኮይኑ ንእሽ ቁሩብ ማይ ውዒይ ከነንጥበላ ኢና። ካብ ምቅልላው ወፂና ክንከውን ተስፋ እየ ዝገብር። ፓስታ ናብ ምብሳል ኣደላ ሲላትልና ኣላ። ዝቑቕ ኣቢልና ኣብታ ድስቲ ኢና ክንመልሳ፣ ምክንያቱ እቲ ሰክቲትናዮ ዘለና ኣስቤዛና ከዓ ብሓንሳ ኣብኡ ክንሓዋውሶ ኢና ማለት እዩ።

ምስቲ ዝበሰለልና ፓስታ ሓዋዊስና ባሽመል ወሲኽና ኣሕቢርና ኣብ ፅቡቕ መቐረቢ ጌርና ንመግቢ ነዳልዎ።

ሃራይ ከምዚኣ ጌርና ኣብ ፅቡቅ መቐረቢ ጌርና ብዝደለናዮ ጌርና ኣመላኽዕና ንምግቢ ክንቅርባ ንኽእል ማለት እዩ። ኩሉ ግዜ ከምቲ ኩሉ መዓልቲ ንብሎ ኣቀራርብኡ ኣገዳሲ እዩ። ተሰሪሑ ምግቢ ኣቀራርብኡ ከዓ እንተደኣ ሰሓቢ ኮይኑ ብጣዕሚ ፅቡቅ እዩ። ሕጂ ኣመላኽ ዓቢልና ከዓ ንምግቢ ንቐርባ ማለት እዩ። ፓስታ ማኮሮኒ ምስ ስጋ ምራኽ ኢና ኢልና ደለና። ስጋ ምራኽ እንተደኣ ዘይረኺብና ልስሉስ ናይ ብስቴካ ስጋ ገዚእና ክንጥቀም ንኽእል ኢና። ፓስታ ከም ብዙሕ ዓይነት ኣሰራርሓ ጌርና ክንሰርሖ ከም ንኽእል። ስለዚ እዚኣ ከዓ ብቐለል ዝበለት ኣሰራርሓ ተሰሪሓ ፓስታ ተሰኽቲታ እተን ስጉኦ ከዓ ብሓንሳ ጌርና ሰኽቲትናየን ማለት እዩ። ኣብቲ ትሕዝቶ እንድሕር መፂና ፓስታ ማኮሮኒ ኩሉ ግዜ ካርቦሃይድሬት እዩ። ፓስታታት ዓይነት ፓስታታት ካርቦሃይድሬት እዩ ማለት ናይ ፀዓት መግቢ እዩ፣ ናይ ዳይት መግቢ ይኮነን። ብግን ብምጡን ዓቐን ክንጥቀመሉ ከዓ ንኽእል ኢና። ኣብቲ ስጋ ከዓ ስብሒ ዘይብሉ ልስሉስ ስጋ፣ ኣብ ስጋ ዘሎ ትሕዝቶ ከዓ ብጣዕሚ ኩሉ መዓልቲ ኢና ንገልፆ። ኣብ ስጋ ንኩሉ ሕማማት ክከላኸል ዝኽእል ዚንክሎ ክሳብ ንወቕዒ ልቢ ወቕዒ ሓንጎል ዝእክብ ስብሒ ንምክልኻል ዝኸውን ትሕዝቶ ኣለዎ። ፅሕጊ ኣለዎ፣ ብቪታሚናትን ማዕድናትን ሃፍታም እዩ። ስለዚ ብዙሕ ቀመማት ኣለዉ ኣብ ስጋ ከዓ ማለት ንኣካላትና ዋላ ዘገድስ ማለት እዩ። ጎዳእነቱ ገዲፍካ ማለት እቲ ጎዳኢ ኮለስትሮል ገዲፍካ። ስለዚ ጎዳኢ ኮለስትሮል ድማ ብዓቐን እንተደኣ ተጠቒምካ ኩሉ ግዜ ኣብቲ ጎዳእነት ኣይትበፅሕን ኢኻ ማለት እዩ። ኣዚኻ ተኸልከል እንተ ደይ ደኣ ተባሂልካ። ስለዚ ክንጥቀመሉ ስጋ ብጣዕሚ ፅቡቅ እዩ። እቲ ከም በዓል ፐርሰሜሎ፣ በዓል ሽጉርቲ ፃዕዳ፣ በዓል ጉዕ በርበረ፣ እቲ ቀመም ኩሉ ከዓ ነናቱ ዝኾነ እንታይ ኣለዎ? ትሕዝቶ ኣለዎ። ኣብ ካዕካዕ ከዓ ፅቡቅ ዝኾነ ትሕዝቶ እዩ ዘሎ። ካዕካዕ ንሕማም ምፀላም ከብዲ ይከላኸል እዩ፣ ንልቢ ይከላኸል እዩ፣ ንቆርበት ይከላኸል እዩ። ኣብ ካዕካዕ ከዓ ብጣዕሚ ፅቡቅ ትሕዝቶ እዩ ዘሎ ማለት እዩ። ምክንያቱ ክንጥቀመሉ ቀመማትና ኩሎም ነናቶም ዝኾነ ትሕዝቶን ኣገዳስነትን ኣለዎም። ስለዚ ክንጥቀመሎም ፅቡቅ እዩ። ኣብዚ ድማ ካዕካዕ ተጠቂምና ኣለና፣ በርበረ ፀሊም ተጠቂምና ኣለና። በርበረ ፀሊም ኩሉ መዓልቲ ኢና ንገልፆ። ስለዚ እዚ ናይ ሎሚ መዓልቲ ፓስታ ማኮረኒ ምስጋ ምራኽ ኣብዚኣ ወዲእና ኣለና። ብጣዕሚ ሃብታም ትሕዝቶ ከም ዘለዎ ከዓ ገሊፀ ኣለኹ። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ። ኣብ ዘለናዮ ሰላም ዝሰፎ ነቕነ

0: እዚ ሰላምታና ተቐበሉ ፈነውና ኣብ ምክትል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎም ሶኒ 31 ናሓሰ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ኣርሴማ ኣስመሮም ምስ ኣቕራቢት ቋንቋ ምልክት ኣብርህ ተወልደ ብምዃኒ ኢና ንምክትልኩም ብክብሪ ንዓደምና ብቐንዲ ኣርእስተ ዜና ንፍልን ልኡኽ ኤርትራ ኣብ ኣንጎላ ዝተቓንዐ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሕብረት ኣፍሪቃ ተሳቲፉ እዚ ማእከል ኣብ ደቂ ኣምሓረን ዓላን ብሞያ ዘሰልጥኖም ልዕሊ 500 ኣባላቱ ኣመሪቑ ኣብ ንዞባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ዝተፈላለየ ንጥፈታት ተተግቢሩ ኔቶ ኣብ ልዕሊ ሩስያ ፀቕጦ ንምፍጣር ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘሎ ተገሊጹ ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባር ዝኸተመኦ ወተሃደራዊ ውዕል ናይ ፈለማ ዝርርብ ኣካይደን ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበፅሑ ኣፍሊጦም ዝርዝር ዜና ልኡኽ ኤርትራ ዝሓለፈ ቀዳመ ሰንበት ኣብ ዝተቓንዐ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሕብረት ኣፍሪቃ ተሳቲፉ መርገፂ ኤርትራ ዘነፅር ምድር ድማ ኣስሚዑ ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተዳሊሎ ገረ መስቀል ገረ ዝገሄር ከቕርቦ እዩ
1: ብኣምባሳደር ኤርትራ ኣብ ሪፓብሊክ ደቡብ ኣፍሪቃን ሃገራት ዞባ ደቡባዊ ኣፍሪቃን ኣቶ ሳልሕ ዑመር ዝተመርሐ ልኡኽ ኤርትራ ምሕያል ኣልያታት ምክልኻልን ምፍታሕን ግጭታት ኣብ ኣፍሪቃ ብዝብል ቴማ ካብ 29 ክሳብ 30 ነሃሰ ኣብ ልዋንዳ ኣንጎላ ኣብ ዝተኻየደ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሃገራት ሕብረት ኣፍሪቃ ተሳቲፈዉ ልኡኽ ኤርትራ ብዘስምዖ መደረ ኣብ ኣፍሪቃ ግጭታት ንምግታእን ንምፍታሕን ዝቆሙ ኣልያታት ዛጌታ ኣድማዒ ስራሕ ከሰላስሉ ከምዘይከኣሉ ብምግላፅ ነዚ ክውነት እዚ ኣብ ግመት ብምእታው እቲ ዋዕላ ኣብ ባይታ ተጨባጢ ለውጢ ከምፅእ ዝኽእሉ ግብራዊ ተበግሶታት ዝውሰደሉ ክኸውን ከም ዝግባእ ኣገንዚቦም ቀንዲ ጠንቅን ኣጓህርትን ግጭታት ኣፍሪቃ ዓሌታውን ሃይማኖታውን ውትፍናን ድኹም ስርዓተ መንግስትታት ብልሽውና ከፋፋልን ሃማሽን ፖለቲካን ናይ ደገ ምትእታውን ከም ዝኾነ ብምጥቃስ ንምእላዮም ኣጠቓላልን እስትራቴጂካውን ስጉምታት ምውሳድ ከም ዘድሊ ዝኣመተ ልኡኽ ኤርትራ ኣብዚ መዳይ እዚ ብቐዕ ተራን ሓላፍነትን ሃገራት ኣፍሪቃ ኣብ ምርጋፅ ውሽጣዊ ፀጥታን ርግኣትን ከም ዝኾነ ኣስሚሩ ኣለዉ ምውሓስ ልኡላውነት ግዛኣታዊ ሓድነትን ናፅነትን ኣባል ሃገራት ካብ ቀንዲ ዕላማታትን መትከላትን ናይቲ ሕብረት ምዃኑ ብምዝኻር ድማ እቲ ሕብረት ፅኑዕ መርገፂ ክህልዎ ከም ዘድሊ ገሊፁ ዋዕላ ኣብ ዘካየዱ ዘተ ግጭታት ንምግታእን ንምፍታሕን ኣብ ዝካየድ ፃዕሪ ናይ ሕብረት ኣፍሪቃ መዋቕር ምውሓስ ሰላምን ፀጥታን ንምሕያል ግብራዊ ስጉምቲ ክውሰድ ኣብ መንጎ ኣባል ሃገራትን ኣልያታት ሕብረት ኣፍሪቃን ዝያዳ ውህደትን ስጥመትን ክህሉ ናይ ቅድመ ግጭታት ዲፕሎማስያዊ ስራሓት ዝሕይለሉ መንገድታት ክፍጠር ከምኡውን ኣብ ክንዲ ኣብ ምፍታሕ ግጭታት ኣብ ቅድመ ምግታእ ግጭታት ዘተኮረ እስትራቴጂ ክህሉ ኣብ ምርዳእ በፂሖም እቲ ፍሉይ ዋዕላ ኣብ መወዳእታ ኣልያታት ምክልኻልን ምፍታሕን ግጭታት ኣፍሪቃ ንምሕያል ክውሰዱ ዘለዎም ስጉምታት ዘነፅር ውሳነታት ከምኡውን ውጥን ትግባርን ናይ ግዜ ሰሌዳን ኣፅዲቑ
0: እዚ ማእከል ኣብ ደቂ ኣምሓረን ዓላን ብሓሙሽተ ዓይነታት ሞያ ብክልሲ ሓሳብን ግብርን ዘሰልጠኖም 54 ደቂ ኣንስትዮ ዝርከቦም 513 ኣባላቱ ብ28 ናሓሰ ኣመሪቖም ኣብቲ ኣዛዚ እዚ ማእከል ብርጋደር ጀነራል ተኽለ ክፍላይ ከምኡውን ኣዛዚ ማእከል ስልጠና ሓይልታት ፖሊስን ፀጥታን ብርጋደር ጀነራል ኣድም መሓመድ ኮኮል ዝተረኽብሉ ኣብ ዓላ ዝተኻየደ ስነ ስርዓት ተመረቕቲ ብቴክኖሎጂ መራኸቢታት ምሕደራን መሪሕነትን ምሕደራ ገንዘብን ስርዓት ዕድግን ከምኡ ውን ኣተሓሕዛ ንብረትን ኣጋር ሓኪምን ከም ዝሰልጠኑ ተገሊፆም ድሌትን ተገዳስነትን ሰልጠንቲ ካብ ቀንዲ ረቋሒታት ዓወት ናይቲ ስልጠና ከም ዝነበረ ዝጠቐሱ ኣካየቲ ደቂ ኣንስትዮን ዘረኣየዎ ተወዳርነት ሞጊሶም ንደቂ ኣንስትዮ ሰልጠንቲ ብፍሉይ ዘተባብዐ ብርጋደር ጀነራል ተኽለ ክፍላይ ሰልጠንቲ ንዝቐሰመዎ ሙያ ብግብራዊ ስራሕ ንባብን ክዕምቕዎ ተላብዮም ኣብ መወዳእታ ወኪል ተምሃሮ ካፒተን የማነ ወልደኣብ ንዝረኸብዎ ዕድል ድሕሪ ምምስጋን እቲ ስልጠና ዝነበሮም ሃጓፋት ከለልዩን ስነ ፍልጠታዊ ኣሰራርሓ ክኽተሉን ከም ዝሓገዞም ብምሕባር ብግብሪ ከም ዝሰርሕሉ ቃልኣት እዮም ኣብ ሃገራዊ መርመራታት ብሉፅ ውፅኢት ንዘመዝገቡ ሃበርም ተምሃሮ ዝግበር ምትብባዕ ናይ ተወዳርነት መንፈስ ክብምባል ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊጹ። እዚ ተገልጸ ኣብ ኣስመራ ዝርከባ ናይ ካልኣይ ደረጃ ኣብያተ ትምህርቲ እምባህራ ሓላይን ባርካን ካብ 27 ክሳብ 30 ናሓሰ ኣብ ዝወደቦኦ ስነ ስርዓት ኣብ ዓመተ ትምህርቲ 2025-2026 ካብ 3 ክሳብ 4 መሉእ ነጥቢ ንዘምፅኡ 157 ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተምሃሮአን ኣብ ዘተባባዕሉ ኣጋጣሚ እዩ። በዚ መሰረት ቤት ትምህርቲ እምባህራ 46 ቤት ትምህርቲ ሓላይ ድማ 32 ተምሃሮ ከተባብዓን ከለዋ ቤት ትምህርቲ ባርካ 49 ሙሉእ 4 ነጥቢ ንዘምፅኡን ልዕሊ 3.6 ነጥቢ ንዘመዝገቡን 79 ተምሃሮ ሸሊማ። ርእሰ መምህራን ናይዘን ኣብያተ ትምህርቲ ኣብ ዘስምዕዎ ቃል እቲ ዕላማ ንተሸለምቲ ብምትብባዕ ኣብ ማኣዲ ትምህርቲ ንዝርከቡ ቅዱስ ቅንኢ ምሕዳር ምዃኑ ገሊፆም። ብቕዓት ትምህርቲ ብውህደትን ፀዓርን መምህራን ተምሃሮን ወለድን ከም ዝረጋገፅ ብምሕባር እናበረኸ ዝመፅእ ዘሎ ውፅኢት ሃገራዊ መርመራታት መርኣያ ከም ዝኾነ ብምግላፅ ተሸለምቲ ንዝበለፀ ዓወት ክሰርሑ ተላብዮም። ኮሚተ ወለዲ ብግዲኦም ከምዚ ዝበለ መደባት ልዑል ኣበርክቶ ስለ ዘለዎ ብሰፊሑ ክድፍኣሉ ብምዝኽኻር ንኮሌጅ ዝፅንበሩ ዘለዉ ተምሃሮ ንዝዓበየ ዕማም ይብገሱ ምህላዎም ተገንዚቦም ሙሉእ ኣተኩርኦም ኣብ ዕላሞኦም ክገብሩ ተማሕፂኖም። ሓለፍቲ ኣገልግሎት ትምህርቲ ኣብ ንኡዞባታት ድማ ንተሸለምቲ ከምኡውን ንመምህራንን ወለድን የውሃና ድሕሪ ምባል ኣብ ዝቕፅል ጉዕዞ እውን ምክትታል ወለዲ ክሕይል ተምሃሮ ድማ መደባቶም ኣነፂሮም ክቕፅሉ ተላብዮም። ሰለስቲኤን ኣብያተ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ መልቀቂ ፈተና ማለት ማትሪክ ካብ ዘሳተፎም 1392 ተምሃሮ 421 ናይ ዲግሪ 294 ከዓ ናይ ዲፕሎማ ዝረኸቡ ክኾኑ ከለዉ 66 ካብኣቶም ሙሉእ 4 ነጥቢ ዘመዝገብዮም። ኣብ ንዞባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ብምውሃድ ኮምን ትካላት ጥዕናን ዝተፈላለየ ንጥፈታት ተተግቢሮም። እቲ መደብ ምንጻግ ፀረ ጣንጡ መድሃኒት ኣብ ኣባይትን ጣንጡ ክራብሓሉ ዝኽእላ ቦታታትን ከም ዘጠቓልል ዝጠቐሰ ሓላፊ ህዝባዊ ጥዕና ኣቶ ገብሪ ሂወት በየነ ምንጻግ ፀረ ጣንጡ መድሃኒት ንበይኑ ኣኻል ስለ ዘይኮነ ካልኦት ናይ ምክልኻል ሜላታት ብምልኣት ክትግበሩ ከም ዝግባእ ገሊፆም። ንኣገዳስነት እቲ መደብ ብምግላፅ መምሕዳራት መረዳእታ ሕብረተሰብ ኣብ ምብራኽ ክዋስኡን ካልኦት ናይ ምክልኻል ሜላታት ብዕቱብ ንምትግባር ክሰርሑን ኣዘኻኺሮም። ነበርቲ ብወገኖም እቲ ዕማም ኣካል ናይቲ ሕማም ዓሶ ንምቁፅፃር ዝዓለመ ተበግሶታት ምዃኑን ኣብ ምክልኻል ሕማም ዓሶ ልዑል ተራ ከም ዝፃወትን ብምጥቃስ መረዳእትኦም ኣብ ኣገዳስነት እቲ መደብ ካብ ግዜ ናብ ግዜ እናበረኸ ይመፅእ ከም ዘሎ ኣረዲኦም። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና። ምክትታል ብትቅፅሉ ደጊምና ብክብሪ ንዕድም። ኪዳን ሰሜን ኣትላንቲክ ኔቶ ከም ኣካል ናይቲ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ከካይዶ ፀንሐ ወፍሪ ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘሎ ሚኒስተር ጉዳያት ወፃኢ ሰርጌይ ላቭሮቭ ወቒሱ። እዚ ዝግለፅ ዘሎ እቲ ኪዳን ህላውኡ ኣብቲ ዞባ ንምውሓስ ሓድሽ ወተሃደራዊ ልምምድ ከም ዘበገሰ ድሕሪ ምቅልሑ እዮም። እቲ ልምምድ ብቐንዱ ኣብ ልዕሊ ሩስያ ወተሃደራዊ ፀቕጢ ንምፍጣር ዝዓለመ ምዃኑ ዝጠቐሰ ሚኒስተር ላቭሮቭ ሃገሩ መልሰ ግብሪ ከም እትህበሉ ኣነፂሮም። እቲ ወተሃደራዊ ልምምድ ነቲ ዞባ ኣብ ፀጥታውን ወተሃደራውን ወጥሪ ከም ዝሸሞ ብምጥቃስ ከዓ ኔቶ ተኽታኺ ስጉምትታት ካብ ምውሳድ ክሕየብ ኣተሓሳሲቦም። ኔቶ ኣብ ወርሓት ለካቲትን መጋቢትን ናይዚ ዓመት ልዕሊ 30,000 ወተሃደራት ዝተሳተፍዎ ልምምድ ኣብ ዞባ ኣርክቲክ ከም ዘካየደ ዝዝከር እዮም። ምስፍሕ ኔቶ ኣብ ምብራቕ ኤውሮጳ ፀጥታውን ወተሃደራውን ፀገማት ኣስዒቡ ከም ዘሎ ፀብጻባት የረድኡ። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባረ ዝኸተመኦ ስሉሳዊ ውዕል ናይ ፈለማ ዝርርብ ኣካይደን። ኣብዚ ሎሚ 31 ናሓሰ ሚኒስትራት ጉዳያት ወፃእን ምክልኻልን ኣብ ከተማ ኢስታንቡል ቱርኪ ዘካየድዎ ዝርርብ ሓዳስ ሓባራዊት ኮሚቴ ከም ዝቆመ ተፈሊጡሎም። ሰለስቲኤን ሃገራት ነቲ ስምምዕ ብ7 ናሓሰ ኣብ ከተማ መካ ስዑድያ ከም ዝኸተመኦ ዝፍለጥ ኮይኑ ትግባርኡ ንምቅልጣፍ ከም ዝሰርሓ ምግላፀን ዝዝከር እዩ። እቲ ስሉሳዊ ስምምዕ ሓንቲ እን ምስ ትጥቃዕ ብሓባር መልሰ ግብሪ ክህባ ዝኽእል ኮይኑ ዞባዊ ፀጥታዊ ኣገዳስነቱ ልዑል ምዃኑ እዩ ዝግለጽ። እዚ ከምዚ ኢሉ እንከሎ ቱርኪ ስዑድ ዓረብን ፓኪስታንን ነቲ ወተሃደራዊ ውዕል ካልኦት ሃገራት ክፅምበሮኦ ክፉት ምዃኑ ሓቢረን ኣለዋ። ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበፅሑ ኣፍሊጦም። እዚ ትማል 30 ናሓሰ ብመንጎኘት ውድብ ሕቡራት ሃገራት ዝተኸተመ ስምምዕ ኣብ ውሽጢ 24 ኣዋርሕ ምርጫ ክካየድ ዝኽእል ኮይኑ ንሃገራዊ ዕርቂ ባይታ ከም ዘጣጥሕ ተገሊጹ። ኣብ 221 ክካየድ ዝተወጠነ ሃገራዊ ምርጫ ኣብ መንጎን ብዝተፈጥረ ዘይምስምዕ ከም ዘይተተግበረ ፀብጻባት የረድኦም። ኔቶ ኣብ 211 ኣብ ሊብያ ድሕሪ ዘካየዶ ምትእትታው ብዝሰዕበ ቕልውላው እታ ሰሜን ኣፍሪቃዊት ሃገር ኣብ 2 ከምተ መቕለት ይፍለጥ። ከም ሳዕቤኑ ኣብ መንጎቶም ንምብራቃውን ምዕራባውን ክፋላት እቲ ሃገር ዝተቆፃፀሩ ተቐናቐንቲ ወገናት ተደጋጋሚ ግጭታት ክካየድ ከም ዝፀንሐ ይሕበር። ኣብቲ ሃገር ንኣስታት 14 ዓመታት ብዝቐፀለ ቅልውላው ኣማኒት ኣሽሓት ሰባት ከም እተቐትሉን ሚልዮናት ከም እተመዛበሉን ፀብጻባት ይጠቕሱ። ኣሜሪካን ኢንዶኔዥያን ንኣስታት 2 ሳምንታት ዝቕፅል ዓመታዊ ሓባራዊ ወተሃደራዊ ልምምድ ሎሚ 31 ናሓሰ ጀሚረን። ኣብዚ ኣብ ግዛኣት ኢንዶኔዥያ ዝካየድ ዘሎን ክሳብ 11 መስከረም ዝቕፅልን ልምምድ ጃፓን፣ ደቡብ ኮርያን ካናዳን ዝርከበን 15 ሃገራት ይሳተፋ ምህላውን ተገሊጹሎም። ዕላማ ዝልዕሊ 5,000 ወተሃደራት ዝሳተፍዎ ዘለዎ ሓባራዊ ልምምድ ወተሃደራዊ ዝምድና ንምምዕባልን ክሳራታት ባህርያዊ ሓደጋታት ንምንካይን ምዃኑ ኣፍሊጠን። ኣሜሪካን ኢንዶኔዥያ ነዚ ዓመታዊ ሓበራዊ ልምምድ ካብ 2006 ጀሚረን ከካይድኦ ከም ዝፀንሐዮም ፀብጻባት ዘረድኡ። ኣሜሪካን ኢራንን ናብ ሎሚ 31 ናሓሰ ኣብ ዘውግሕ ለይቲ ምልውዋጥ መጥቃዕትታት ሚሳይላትን ድሮናትን ከም ዘካየዳ ማዕከናት ዜና ኣቀሊሐን። ማእከላይ እዚ ኣሜሪካ ኣብ ወደብ ላራክ ኣብ ልዕሊ ዝርከብ ኣገዳሲ ዝበሉ ዕላማታት ኢራን ደብዳብ ድሕሪ

ምክያዱ ሓለዋ ሰውራ ኢራን ድማ ኣብ ዮርዳኖስን ሕቡራት ኢማራት ዓረብን ኣብ ልዕሊ ዝርከብ ወተሃደራዊ ዕላማታት ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ኣፍሊጦም። በዚ ኣሜሪካ ዘካየደቶም መጥቃዕቲ ሰብኣውን ንዋታውን ክሳራታት ከም ዝወረደ ክሕበር እንከሎ፣ ኢራን ዘካየደቶም መጥቃዕቲ ከዓ ኣብ ወተሃደራዊ ትሕቲ ቅርፂ ኣሜሪካ ከቢድ ዕንወት ከም ዝሰዕበ ገሊፃ። ንመጥቃዕቲ ኣሜሪካ ብትሪ ዝኮነነ ፕረዚደንት ኢራን መስዑድ በዘሽኪያን ከቢድ ዋጋ ክኽፍላ ምዃኑ ኣጠንቂቕሎም። ኣሜሪካ ዘካየደቶም መጥቃዕቲ ኣወሽመጠ ሆርሙዝ ፈንጂታት ንምፅዋድ ዝተወጠነ መደብ ንምፍሻል ምዃኑ ሓቢራ ኣላ። ፕረዚደንት ዶናልድ ትራምፕ ሃገሩ ኣወሽመጠ ሆርሙዝ ተፃዊዱ ንዝነበረ ፈንጂታት ጠቕሊላ ከም ዝኣለየቶ ብምጥቃስ ኢራን ኣብቲ ማያዊ ኣካል ደጊማ ክተፃወድ ምስ እትፍትን ኣብ ልዕልያ ከቢድ መጥቃዕቲ ከም ዘካየድ ምጥንቃቆ ዝዝከር እዩ። እዚ ሓዱሽ መጥቃዕትታት ድሕር እቲ ኣብ መወዳእታ ዝሓለፈ ወር ሓምለ ዝተካየደ ናይ ፈለማ እዩ። ህዝባዊት ሪፓብሊክ ቻይና ክርጊስታንን ኡዝበኪስታንን ኣበጊሰንኦ ዘለዋ ዘራኽበን ህንፀት ዘመናዊ መንገዲ ባቡር ኣብ ቁጠበአን ዘየነዓቐ ኣበርክቶ ከም ዝህልዎ ሓቢረን። እዚ ኣስታት 530 ኪሎ ሜትር ዝዝርጋሕ ግዙፍ ፕሮጀክት ምስ ተዛዘመ ንንግዳዊ ንጥፈታትን ርክብ ህዝብታትን ሰለስተን ሃገራት ከም ዘስፍሖ ተገሊፆም። እዚ መስርሕ ህንፀቱ ኣብ 2025 ዝፈለመን ኣብ 2031 ክዛዘም ትፅቢ ዝግበረሉን ናይ ኣስታት 5 ቢልዮን ዶላር ፕሮጀክት ንምብራቅ ኤስያ፣ ማእከላይ ኤስያ፣ ኤውሮፓን ማእከላይ ምብራቅን ከይተረፈ ዓብ ረብሓ ከም ዝህልዎ እዩ ዝግለጸሎም። ልዕሊ ፍርቂ ብርክታት ናይቲ ፕሮጀክት እትውንን ቻይና ንመስርሕ ህንፀቱ ዝዓበየ ስልዒት ከም እትገብር ተፈሊጡም። እቲ ዘመናዊ መንገዲ ባቡር ካብ ህዝባዊት ሪፓብሊክ ቻይና ተበጊሱ ናብ ኡዝበኪስታን ዝውድእ እዩ። ማእከል ምርምር ጠፈር ኣሜሪካ ናሳ ንጠፈራዊ መፅናዕታት እትሕግዝ ቴሌስኮፕ ትማሊ 30 ነሓሰ ወንጭፉ። እዛ ናይ 4 ቢልዮን ዶላር ገዛፍ ቴሌስኮፕ ካብ መሬት 1.6 ሚሊዮን ኪሎ ሜትር ኣብ ዘለዉ እዋን ከም እትዋደድ ተፈሊጡሎም። እዚ ናይ 5 ዓመታት ጠፈራዊ ፕሮጀክት ብፍላይ ብዓውዲ ስሕበት ዝካየድ ዓሚቕ መፅናዕቲ ሓጋዚ ከም ዝኸውን ናሳ ኣሚቱ። እቲ መደብ ን5 ዓመታት ከም ዝፀንሕ እኳ ይግለጽ እንተሎ እታ ቴሌስኮፕ ን5 ተወሰኽቲ ዓመታት ዘፅንሕ ፀዓት ከም ዘለዋ ተገሊጹሎ። ዜናታት ንምዛም ቀንዲ ነጥብታቱ ልኡኽ ኤርትራ ኣብ ኣንጎላ ኣብ ዝተቓንዐ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሕብረት ኣፍሪቃ ተሳቲፉ። እዚ ማእከል ኣብ ደቂ ኣምሓርን ዓላን ብሞያ ዘሰልጠኖም ልዕሊ 500 ኣባላቱ ኣመሪቑ። ኣብ ንዞባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ዝተፈላለየ ንጥፈታት ተተግቢሩ። ኔቶ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ብዞባ ኣርክቲክ ሓዱሽ ናይ ከበባ ግንባር ይኸፍት ከም ዘለዎ ተገሊጹ። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባር ዝኸተመ ወተሃደራዊ ውዕል ናይ ፈለማ ዝርርብ ኣካይደን። ተቐላቐምቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበፅሑ ኣፍሊጦም። ንሳዕ ዝተዳለወ ሓፈሻዊ ዜናዊ መሰናዶና ኣብ ተዛዚምሎ ዝኸበርኩም ተዓዘብትና ስለምክታልኩም ነመስግን ብሩህ ምሸት።

ሰፈለለት መንፈሽ ተሐባይ ህለት ወሰትር ሓመት ረብታክ ኮ ብዳሕ ጥቤሕ ምድር ወመሬግማሸብኒ ስጋት ገራር ንፈግር ኤደርጊማይ ግልሎ ኤደርጊማይ ግልሎ

ረኣይኩም ዋ እምበር መሻረከትኩም ኢ ልጣዕሚ ወይገርም ረኣይኩም ንደዲብና በርናምጅና ከፎ ከምሰልህላ ምግንወስክ ብናዋ ምግነንቅስ ዚባ ክልሳምንት በርናምጅና ሓብሩ ሰንዱቅ ብስጠትና ወተለፎንና ህየ ግትዋስሉና ግትሻርኩ ዲብና ዋ ረኣይኩም ግልተ ዲብና ሰበት ቀድሮ ምልል እንዳትለየኳ ዜማ በርዶ ክል ሕላየቶ ግል ንቀድም ለወለይት ሕላየቶ ፈናን ኣልእሚን ሓሰበላ ሕላየት ብሌን ፈናን ኣልእሚን ሓሰበላ ዓረቢ ብሌን ዋ ትግረ ምንላ ላሓሉ ዓበይ ፈናን ኢና ቶም ግልዮም ላኪን እንትግራላ ትብል ሕላይቱ ሕላየት ብሌን ሓርያም ህሌና መናሰበት ዒድ ሕርየት ለተሓልየት ዲብሄለል ሰብተምበር ባህለቱ ወግላ እንደተለየት መህየ ምን ሓልየት ዓድና ፍግር እንደቤልና ሓቲ ሕላየት ናይ ሱዳን ግነቐድም እግልኩምቱ ለሓልየት እግለንቲ ውግል ንታብዕ ብድግማ ግነቕብልቱ ምስል በርናምጅ ዳረት ቀናቱ ለለየኩም ኣዘየማ መታብዓትኩም ይትትፈንቴና።

0: Nevaro.
1: ባሕቲ መስከረም ብሓደ ጥይት ዝፈለመ ጉዕዞና ሓደ ንክንከውን ኣብ ሓደ ቕኒት ኣብ ሓደ ህርመት ዘስመረትና ቃልስና ዓኺኹ ጐቢዙ ናብ መርዓ ናጽነት ዘብጽሓትና ሽዑ ጉዕዞ ምህናጽ ሃገር ሓደ ኢልና ዝፈለምና ንዝመጽእ ወራር ሓደ ኾይንና ክንምክት ኣብ ሓደ ዝዓሰልና ሕጂ እውን ሓደ ኾይንና ንህንጸት ሃገርን ምክልኻልን ኣብ ሓደ ሰሚርና ብሓደ ኤርትራዊ መንፈስ ሃገርና ኸነጸብቕ ብደመ ረሃጽና ክንስልማ ከነወርቓ ቃል እንሕድሰላ ዕለት እያ ባሕቲ መስከረም። ሓደ ኾይንና ጽባቐና ነግፍሖ እዎ ሓደ ኾይንና ልእላውነትና ነስፍሖ ሓደ መስከረም መሰረት ሰውራና ሓደ መስከረም ዘበረኸት ክብርና ሓደ መስከረም ኣብ ዘንጊ ሓቂ ሰቕለት ባንዴራና። ስለዚ ናብ ኣዝዩ ርሁ መጻኢ ኣብ ነማዕድወሉ ዘለና ኣዝዩ ትሱ መድረኽ ረጊጽና ኢና መበል 65 ዝኽሩ ንጽምብል ዘለና እሞ ክብርን ዝኽርን ንሓሰብቱ ፈለምቱ ኣብ ማዕልቡን ዘብጽሑ ጌና ሕድሪ ሰማዕታትና ለይትን ምስ መዓልትን ዝዓዩ ዘለዉ ጀጋኑ ኤርትራውያን ዮኻና ንብል
2: መርሓበን ቢኩም ኣዕዛኢ ኣልሙሻሂዲን።

እዚ መደብ ኮሚሽን ባህልን ስፖርትን ኤርትራ ሃገራዊ ኣወሃዲ ሽማግለ በዓላት ዘዳለዎ መደብ እዩ። ስዒባ ድራማ ክልኦት ንዳል ብቋንቋ ትግራይት ትሕሶ ናይዛ ድራማ ብረታዊ ቃልስና ምስ ጀመረ ስርዓት ኢትዮጵያ ህዝቢ ኤርትራ ኣብ ጎኒ ተጋደልቲ ጠውጠው እንተኢሉ ነቲ ሓይልን ጥምረትን ሓድነት ክትፃወሮ ከም ዘይክብል ይርድኦ ስለ ዝነበረ ነዚ ብምግንዛብ ነቲ ሓድነት ንምብታንን ሕፍሽፍ ንምእታውን ነቶም ደቂ ዓዲ ንገሊኦም ኣባላት ባይቶ፣ ንገሊኦም ኣባላት ፖሊስ፣ ንገሊኦም ድማ ከም ስልያ ስልጣን ሂቡ ኣብ መንጎ ህዝቢ ኣትዮም ብሓይልን ጉቦን እናሃቡ ህዝቢ ኣንጻር ሰውራ ኤርትራ ክልዓል ውጥን ኣውፅ ብሓርበኛ ሓመድ ድሪስ ዓዋተ ዝምራሕ ዝነበረ ሰውሪ ኤርትራ ነቲ ሽርሒ ምስ ተረድኡ ኣብ መንጎ ህዝቦም ኣትዮም ክጉስጉሱ ነቲ ሽርሕታት ተረድዮም ኣብ ጎኒ ሰውራ ጠጠው ክብሉ ንምሕራር ሃገሮም ክቃለሱ ቃልሲ ሰውራ ድማ ቀጻሊ ምዃኑ የእሚንዎም ብሓድነት ክቕፅሉ ተመባፅዑ። በዚ ድማ ሰውራ ኤርትራ ክልተ ቃልሲ ነይርዎ፣ ኣንጻር ስርዓት ኢትዮጵያ፣ ኣንጻር ምስቱ ሓድነት ክበትኩ ዝብገሱ። እዛ ትስዕ ድራማ ነዚ ትሕሶ ተርእየና። ሰናይ ምክትታል።

0: ኣሰረ ለተርፋ ምን ኣሰረ ለተርፋ
1: ማለት ብልትሓላ ዓለት
2: እንቲ ማት በስ ብናኣፍለ ትፈግር ዶዋልካ ግሊ ተቢለ ምድዋል ፀባት ከያ ዘላ ማይ ሃባን እንታ ማይ ሃቢና ማይ
1: መርሓባ መርሓባ

0: አዳላዊ መደብ ኮሚሽን ባህልን ስፖርትን ኤርትራ ሀገራዊ አዋሃድ ሽማግሌ በዓላት ዳይሬክተር ሓፈሻዊ መደብ መምህር ነጋሲ ገብረ ድንግል አካየት መደብ መምህር ፍጹም ዮሐንስ ሻምበል ስነ ጥበበኛ ሻም ቃልአብ መማይ ስነ ጽሑፍ ድራማ መምህር ሰሎሞን ድራር መምህር ሞሃድ ስሌማን መምህር መሐመድ ስዒድ ዑስማን አለይቲ ትልሂት ስምዖን አርአያ ቻንቹ ሙሴ ኺዳነ ተላሃይቲ ጉጅለታ ትልሂት ስኒትን አድማስን አሳላጥ ስራሕ ምስግና አማኒኤል ክኢላታት ስርዓተ ድምፅን ብርሃንን ሻም ቃልኣብ ተኽለኣብ ሃይለ ሚካኤል መድሃኒ ሃብተ ዳንኤል ስዩም መርሃዊ ጥዑሙዝጊ ምድላው ድሕረ ባይታ ምከና ስነ ጥበበኛ ደሞዝ ርእሶም ስነዳ ደረቕን ተንቀሳቐስን ስእሊ ዮናስ ኣፋዲሽ ነስረዲን ሳልሕ ከኾብ ፍሳሄ ኣስመሮም ረዘነ ፕሮቶኮላዊ ስነ ስርዓት ዓብደልዋስዕ ኢብራሃምን ብፆቱን መራሕቲ መደብ ስነ ጥበባውያን ተስፉ ኺሮስ ግራይን መዋሂብ አልኣሚን ፍሉይ ምስጋና ንሚኒስትሪ ዜና
1: أعزائي الحضور الكريم فلنغفق فتن حدادة على النشيد الوطني.

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ንታዴ ፑጋቻ ዝኸሰረ ቮልታ ስጳኛ ሰንበት 30 ናሓሰ ብታሽዓይ መድረኹ ቀፂሩ። ኣብዛ መድረኽ ድማ ተቃደምቲ 187 ኪሎ ሜትር ዝርሕቐታ ውርድም ኣካይዶም። ኣብ መወዳእታ ነዛ መድረኽ ድሕሪ ምእላይ ታዴ ፑጋቻ መሪሕነት ናይዚ ውርድር ዝተረከበ እስጳኛዊ ኤንሪክ ማስ ንውርድሩ ብ5 ሰዓትን 10 ደቂቕን 4 ካልኢትን ብምዝዛም ቀዳማይ ኮይኑ ተዓዊቱ። ኣባል ኔት ካምፓኒ ኤኒዎስ ኦስካር ኦንሊ ብተመሳሳሊ ግዜ ድሕሩ ካልኣይ ፕሪሞዝ ሮግሊች ብ12 ካልኢት ድሕሩ ሳልሳይ ፌሊክስ ጋል ብ18 ካልኢት ድሕሩ ራብዓይ ተርታ ሒዞም። ኣባል ኣስታና ኤርትራዊ ሄኖክ ሙሉ ብርሃን ካብ ዕውት መድረኽ ኤንሪክ ማስ ብ19 ደቂቕን 56 ካልኢትን ድሕሩ መበል 6 ተርታ ሒዙ ውርድሩ ዛዚሙ። ሻውዓይ ናይ ፕሮፌሽናል ዓወቱ ዝተጎናፀፈ ኤንሪክ ማስ ድሕሪ 3 ዓመትን 333 መዓልታት እዩ ንፈለማ ግዜ ናይ መድረኽ ዓወት ኣመዝጊቡ። ድሕሪ 229 ውርድራት እዩ ኤንሪክ ማስ ናብ ጎደና ዓወት ተመሊሱ። ክለቡ ሞቪስታር ኣብ ግራንድ ቱር መበል 125 ብሓፈሻ ድማ መበል 982 ዓወታ ኣመዝጊባ። መበል 21 ስጳኛዊ ኣብዛ ዓመት ናይ መድረኽ ዓወት ዘመዝገበ ኤንሪክ ማስ ሻምናይ ኣባል ሞቪስታር ኣብዛ ዓመት ናይ መድረኽ ዓወት ዘመዝገበ እዩ። ኣብ ሓፈሻዊ ግዜ ኤንሪክ ማስ ብ28 ሰዓትን 34 ደቂቕን 3 ካልኢትን መሪሕነቱ ኣስፊሑ። ፕሪሞዝ ሮግሊች ብደቂቕን 18 ካልኢትን ድሕሩ ካልኣይ ፌሊክስ ጋል ብደቂቕን 39 ካልኢትን ድሕሩ ሳልሳይ ተርታ ክሕዝ እንከሎ ሄኖክ ሙሉ ብርሃን ብ1 ሰዓትን 7 ደቂቕን 9 ካልኢትን ድሕሩ መበል 65 ተርታ ሒዙ። ብነጥቢ ወንት ቫን ኣርት 124 ነጥቢ ቀዳማይ ኮይኑ ይቕፅል ኣሎ። ማቴዩ ብረናን ብ67 ነጥቢ ክትሰሎ ኣሌክሳንድሮ ሮሜሎ ድማ ብ59 ነጥቢ ሳልሳይ ተርታ ሒዙ። ኣባል ባሕሬን ኮሎምቢያዊ ሳንቲያጎ ቡትራጎ ብ29 ነጥቢ መሪሕነት ኣንበሳ ዓቐብ ቮልታ ስጳኛ ተረኪቦም። ኤንሪክ ማስ ብ24 ነጥቢ ካልኣይ ኣንድሪያስ ሌክነሳን ድማ ብ19 ነጥቢ ሳልሳይ ተርታ ሒዙሎም። ብሪጣንያዊ ኦስካር ኦንሊ መሪሕነት ብሉፅ መንእሰይ ዓቂቡ። ቮልታ ስጳኛ ፅባሕ ሶኒ ኣብ ዕረፍቲ ውዒሉ ሶሉስ መበል 10 መድረኹ ክቕፅል እዩ።
1: Wants to try and win again at La Vuelta. 8 years ago, he last won. He's going to come to the top of the Alto de Aitana. Enric Mas is a Grand Tour stage winner once more. A second Vuelta stage. And what a way to do it. So confident.
0: ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ብምትሕባር ሃገራዊ ኦሎምፒክ ኮሚቴ ኤርትራ ንኻብ 6 ኤንዞባታት ዝመፁ ህፃናት ኣብ ክብርታትን ምንቅስቃስን ኦሎምፒክ ዘተኮረ ስልጠና ሂቡ። እዚ ን10 መዓልትታት ዝተዋህበ ስልጠና ኣብ ክብርታት ኦሎምፒክን መባእታዊ ስልጠና ሰደቃ ቴኒስ ዘተኮረ ብክልሲ ሓሳብን ግብራውን ዘጠቃለለ እዩ። ነዚ ስልጠና ዝሃቡ ማለት ክልሲ ሓሳብ ብዛዕባ ክብርታት ኦሎምፒክ ኣባላት ሃገራዊ ኮሚቴ ኦሎምፒክ ኤርትራ ዝኾኑ ዶክተር ኣሚነ ተኽላይን ገብረትንሳኤ ዳምሮን ክኾኑ እንከለዉ ተግባራዊ መባእታ ስልጠና ሰደቃ ቴኒስ ድማ ብክፍሊ ሓላፊ ቴክኒክ ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ መምህር ስምኦን የማነን 3 ተሓጋዝቱን ተዋሂቦም። ኣብዚ ስልጠና 18 ደቂ ኣንስትዮን 18 ደቂ ተባዕትዮን ብድምር 36 ሰልጠንቲ ህፃናት ተሳቲፎም። ኣብ መዛዝም ዕለት ስልጠና ፕሬዚደንት ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ኢንጂነር ኣሕመድዲን መሓመድ ሓጎስ ንሰልጠንቲ ህፃናት ረኪቦም ዘለዎ ስልጠና ቀፃሊ ልምምድ ብምግባር ናብቲ ዝለዓለ ደረጃ ከብፅሕዎ ተማሕፂኖም። ከም እውን ካብ ሃገራዊ ኮሚቴ ኦሎምፒክ ኤርትራ ኣቶ ገብረትንሳኤ ዳምር እዚ ስልጠና እንተኸታታሊ ካልኣይ ዓመት ይወሃብ ከም ዘሎን ከም እውን ኩለን ዞባታት ሃገርና ዝተዋፍአን ዘረጋግፃሎ ዕውድ ስልጠና ምዃኑ ገሊጹ። ኣብ መዛዘሚ ስልጠና ንሰልጠንቲ ህፃናት መምዘኒ ብቕዓት ፈተናን ውርድርን ተሰሪዕሎም ነይሮም። ኣብ ዝተኻየደ ውርድር ዝተረኸበ ውፅኢት ድማ ካብ ደቂ ኣንስትዮ ቀዳሜይቲ ኣድያም ተስፋኣለም ካብ ዞባ ደቡብ፣ ካልአይቲ ድባብ ዮናስ ካብ ዞባ ማእከል፣ ሳልሰይቲ ኣርያም ማሕሪ ካብ ዞባ ደቡባዊ ቀይሕ ባሕሪ፣ ራብዐይቲ ሳሌም ሃብቶም ካብ ዞባ ጋሽ ባርካ ክኾና ከለዋ ብደቂ ተባዕትዮ ድማ ቀዳማይ ኣሕመድ መሐመድ ዞባ ደቡባዊ ቀይሕ ባሕሪ፣ ካልኣይ ኣቤል ብርሃነ ዞባ ማእከል፣ ሳልሳይ ፋኑኤል ንጉሰ ጋሽ ባርካ፣ ራብዓይ ሚካኤል ሕሳቡ ካብ ሰሜናዊ ቀይሕ ባሕሪ ኮይኖም ተዓዊቶም። ኣብቲ ዕለት ሰልጠንቲ ስለለወሎም ሰርቲፊኬት ከምኡውን ንዕወታት ናይቲ መዓልቲ ዋንጫን መዳልያን ተዓዲሎም። ክረምታ ውርድር ግራስሮስ ዞባ ማእከል ናይ ዝተፈላለየ ክሊ ዕድመ ተዛዚሙ በዚ መሰረት ብቐዳም ኩዕሶ እግሪ ኣብ ትሕቲ 17 ዓመት ብክልቲ ፀወታ ኣብ ዝተካየደ ፈለማ ንደረጃ ንሜዳ ዝኣተዋ ክለባት ኣኽርያን ፀፀራትን ኮይነን ኣኽርያ ድማ ንፀፀራት ብፍፁም ቅላዕ 6-5 ክስዕራን ከላ ንዋንጫ ካብ ዝገጠማ ማይ ተመናይ ንፓራዲዞ ድማ ሓደ ባዶ ብምስዓር ተዓዋቲት ዋንጫ ኮይና ኣብ ተማሳሳሊ ዕለት ንዋንጫ ዝተፃወታ ትሕቲ 13 ዓመት ደቂ ኣንስትዮ ድማ ሰንበል ንጎዳይፍ ሓደ ባዶ ረቲዓታ ንደረጃ ካብ ዝገጠማ ትሕቲ 17 ዓመት ፓራዲዞ ንፀፀራት 2 ባዶ ስዒራታ ንዋንጫ ድማ ገጀረት ንፀፀራት ብፍፁም ቅላዕ 4-2 ብምስዓር ተዓዋቲት ክረምታ ውርድር ናይ 2026 ኮይና ውርድራ ዛዚማላ ብምትሕባር ጨንፈር ስፖርትን ብፌደሬሽን ኩዕሶ መርበብ ዞባ ማእከልን ተወዲቡ ክካየድ ዝፀንሐ ክረምታ ውርድር ኩዕሶ መርበብ ግራስሮት ብሰንበት ናይ መዛዘሚ ፀወታ ኣካይዱ ኣብቲ ኣብ ሜዳ ፖቾ ፊላ ዝተካየደ ናይ ፍፃሚ ዕለት ፈለማ ኣብ ዕድሚ 14-15 ደቂ ኣንስትዮ ኣባሻውል ምስ ጎዳይፍ ኣብ ዝተረኸባሉ ብምህምር ማቶሶላ ኣስመሮም እቲ ስልጥን ኣባሻውል 2 ባዶ ተዓዊታ ኣብ ተማሳሳሊ ዕድመ ደቂ ተባዕትዮ ጎዳይፍ ምስ ጋላ ንፍሒ ኣብ ዝገጠማሉ ጋላ ንፍሒ ኣብ ልዕሊ ጎዳይፍ 2-1 ተዓዊታ ኣብ ዕድመ 16-17 ደቂ ኣንስትዮ 4 ስመራ ኣንጻር ዕዳጋ ሓሙስ ኣብ ዘካየዶ ግጥም ዕዳጋ ሓሙስ ኣብ ልዕሊ 4 ስመራ 2 ብባሮ ተዓዊታ ኣብ ደቂ ኣንስትዮ ዝነበረ ፀወታ ዓወት ናይ ደቂ ኣንስትዮ ርእያ ዝኣተወት ዕዳጋ ሓሙስ ምስ ጋላ ንፍሒ ኣብ 5 እብረ ፀወታ መንስዓረ ግጥም ኣካይደን ኣብዚ ግጥም ድማ ዕዳጋ ሓሙስ 3-2 ብምዕዋት ኣንፀባሪቓ ኣብዛ ግጥም ናይ ክልቴን ክለባት ተፃወቲ ዘረኣይዎ መሳጢ ብቕዓት ካብ ተዓዘብቲ እናኣዳኩሕ ዘሎም ክኢሉ ብመሰረት ቀዳሚ ሰንበት ንዝተካየደ ውርድር ኣብ ዕድሚ 14-15 ዕውታት ደቂ ኣንስትዮ ንኡዞባ ኣባሻውል ንኡዞባ ጎዳይፍ ንኡዞባ በሪኽ ኣብ ደቂ ተባዕትዮ ንኡዞባ ጋላ ነፍሒ ንኡዞባ ጎዳይፍ ንኡዞባ ኣኽርያ ኣብ 16-17 ክሊ ዕድመ ደቂ ኣንስትዮ ንኡዞባ ዕዳጋ ሓሙስ ንኡዞባ 4 ስመራ ንኡዞባ ጎዳይፍ ኣብ ደቂ ተባዕትዮ ንኡዞባ ዕዳጋ ሓሙስ ንኡዞባ ጋላ ነፍሒ ንኡዞባ ማይ ትመናይ ብምዃን ካብ ቀዳማይ ክሳብ ሳልሳይ ንዘሎ ደረጃ ሓዚአን ሻምፒዮን ክለባት ኤርትራ ብ28 ሓሰ ቀፂሩ ተኻይዱ ቀዲመን ዝተፋለማ ክለባት ኣድሉስ ምስ ሰንዓፈ ክኾናን ከለዋ ክለብ ኣድሉስ ካብ ቢንያም ግርማይ 4 ሸቶ ከምኡውን ካብ ቶማስ ተስፋ ጋብር 1 ሸቶ ብዝረኸበተን 5

እሸቶታት ኣብ ልዕሊ ሰንዓፈ ብገፊ 5-2 ተዓዊታ ክለብ ሰንዓፈ ካብ ስዕረ ዘየናገፋ 2 እሸቶታት ካብ ሙሴ ትኽል ኣባ መዝጊባትን ኣብዚ ግጥም ቢንያም ግርማይ ካብ ክለብ ኣትሉስ ብሉ ተፃዋታይ ናይ ዝግጥም ተፀዊዑ ዝቐፀለ ፀወታ ልዕሊ ምትህላ ዘንፀባረቕሉ ግጥም ኣብ መንጎ ክለብ ኣልሂላልን ዓንሰባን ተኸይዱ ክለብ ዓንሰባ ድማ ኣብዚ ግጥም 5-3 ተዓዊታ ክለብ ዓንሰባ ሸቶታታ ካብ ሜሮን ተስፋይ ቅልጢፍቲ ሸቶ ኣምብል 48 ካልኢት 2 ሸቶታት ካብ ኣይመን ጣህር ኣምብል 11 ከምኡውን ኣምብል 18 ደቂቕ ካብ ዘይደን ሮሞዳን ኣምብል 38 ደቂቕ ከምኡውን ካብ ፍትሒ ሓሰበላህ ኣምብል 70 ደቂቕ ኣመዝጊባተን ሓያል ምትህላኽ ዘንፀባረቐት ክለብ ኣልሂላል ድማ ካብ የረድ ይርጋዕለም ኣብ ሳልሳይ ደቂቕ ካብ ዳንኤል መልኣከ ኣብ መበል 17 ደቂቕ ከምኡውን ካብ ረዳእ ወልደ ሚካኤል ኣብ መበል 58 ደቂቕ ኣመዝጊባተን ኣብ ዝግጥም ፍትሒ ሓሰበላህ ካብ ክለብ ዓንሰባ ብሉ ተፃዋታይ ናይ ዝግጥም ተፀዊዑ ሳልሳይ ፀወታ ዘካየዳ ክለብ ደንደን ምስ ሴሜንቶ ክኾናን ከለዋ ክለብ ደንደን ብዓብላሊ ፀወታ 6 ባሮ ተዓዊታ ኣብዚ ግጥም ሮሜል ዓብዱ 3 ሸቶ ብምዝጋብ ሃትሪክ ክሰርሕ እንከሎ ስምኦን ሃብቲ 2 ሸቶታት ሜሮን ኣለም ድማ ንዝተረፈት ሸቶ ደንደን ኣመዝጊቦ ሮሜል ዓብዱ ድማ ብሉ ተፃዋታይ ናይዛ ግጥም ተፀዊዑ ሻምፒዮን ክለባት ኤርትራ ቀዳም ኣብ ሰዓታ ድሕሪ ቀትሪ ኣብ ዝቐፅለሉ ኣቐዲመን ፀወተን ዘካየዳ ቀይሕ ባሕሪ ኣንጻር ላሳለ ክኾናን ከለዋ ቅድሚ ዕረፍቲ ዝተመዝገበ ሸቶ ብዘይምንባ ንዕረፍቲ ባዶ ባዶ ኢና ንሪሐን ድሕሪ ዕረፍቲ ክለብ ቀይሕ ባሕሪ ኣብ መበል 5 ደቂቕ ካብ ሚካኤል ሃብተም ኣብ መበል 75 ደቂቕ ድማ ካብ ሳልሕ ስዑድ ብዝረኸበተን ሸቶታት ሓጊዛ 2 ብባዶ ተዓዊታ ኣብዛ ግጥም ድማ ሚካኤል ሃብተ ብሉፅ ተፃዋታይ ናይዛ ግጥም ተፀዊዑ ዝቐፀለ ፀወታ ሙሉእ ዓብላልነት ናይ ክለብ ኣልተሓሪር ዘንፀባረቕሉ ፀወታ እዩ ነይሩ ካብ ቀዳም ወደቃይቕ ናይ ትግጥም ሸቶ ኣብ ምህዳን ዝተዋፈረት ኣልተሕሪር ብዓብላል ውፅኢት 13 ብባሮ ተዓዊታ ክለብ ኣልተሕሪር 10 ሸቶ ካብ ካልድ ዓብደላ 2 ሸቶ ድማ ካብ ዘርኢት የማነ ሓንቲ ድማ ካሜሮን ዓንዶም ኣመዝጊባ ኣብዛ ግጥም ካልድ ዓብደላ ብሉፅ ተፀዋታይ ናይዛ ግጥም ተፀዊዑ ሳሴ ፀወታ ዘካየደ ኣልንስር ምስ ደንካልያ ክኾናን ከለዋ ኣልንስር ካብ ዮናስ ሃይለ ኣብ ምብል 42 ደቂቕ ካሜሮን ገብረ መስቀል ኣብ ምብል 47 ደቂቕ ብዘመዝገበተን 2 ሸቶ ተሓጊዛ 2-1 ተዓዊታ ክለብ ደንካልያ ንእንኮ ሸቶኣ ካብ ዘሜሮን ስባህቱ ኣብ ምብል 73 ደቂቕ ኣመዝጊባታ ኣብዛ ግጥም ሮቤል ገብረ ትንሳኤ ካብ ክለብ ኣልንስር ብሉ ተፃዋታይ ናይዛ ግጥም ተሰይሙ ሻምፒዮን ክለባት ኤርትራ ትማሊ ሰንበት እውን ብ3 ግጥማት ቀፂሉ ቀዲመ ንዝተረኸባ ክለብ ዓንሰ ምስታነት ምድብ ቀዳመይቲ ብምዃን ተቐልሶ ዘላ ክለብ ኣትሉስን ፀወተን ኣካይደን ኣብዚ ግጥም ዝተመዝገበ ሸቶ ብዘይምንባሩ ባዶ ባዶ ተፈላለየን ሜሮን ተስፋይ ካብ ክለብ ዓንሰባ ድማ ኣብዚ ግጥም ደሚቕ ወፅኡ ዝቐፀለ ፀወታ ክለብ ደንደን ብዓብላሊ ፀወታ ኣብ ልዕሊ ክለብ ኣልሂላል 5 ብባሮ ተዓዊታ ቀዳመይቲ ሸቶ ካብ ሳይሞን ሃብተ ኣብ መበል 31 ደቂ ዝረኸበት ክለብ ደንደን በዚ ደው ከይበለት 2 ሸቶ ካብ ሴም መብራህቱ ሓንቲ ሸቶ ካብ ሮሜል ዓብዱ ከምኡ ውን ሓንቲ ካብ ዴቨን ግብፃዊ ብምዝጋብ ኣብ ልዕሊ ክለብ ኣልሂላል ብገፊሕ 5 ብባሮ ተዓዊታ ሴም መብራህቱ ካብ ክለብ ደንደን ድማ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ ሳልሳይ ፀወታ ኣብ መንጎ ሰንዓፈን ሴሜንቶን ዝተኸየደ ኮይኑ ብናይ ሓባር ውፅኢት ማዕረ 1-1 ተዛዚሙ ክለብ ሴሜንቶ ሸቶኣ ካብ መሓመድ ሙሳ ክትመዝግብን ከላ ክለብ ሰንዓፈ ድማ ካብ እስማዒል ዑመር ኣመዝጊባታ እስማዒል ዑመር ካብ ክለብ ሰንዓፈ ድማ ኣብ ዝግጥም ብሉፅ ተፃዋታይ ኮይኑ ተሸሊሙ ብፌደሬሽን ኩዕሶ መርበብ ዝወጋሽ ባርካ ዝተወደበ ን10 መዓልታ ዝቕፅል ሻምፒዮን ኩዕሶ መርበብ ዝወጋሽ ባርካ ብ27 ናሓሰ ኣብ ሓውሲ ከተማ ሃይኮታ ጀሚሩ ኣብቲ ንክልቲ ፆታ ዘካተተ ክለባት ሓቂፉ ክሳብ 5 መስከረም ዝካየድ ውድድር 10 ንኡሳን ዞባታ ተሳታፍነተን ክረጋግፃን ከለዋ ንኡሳን ዞባታት ሃይኮታ ጎልጅ ላዕላይ ጋሽ ባረንቱ ሻምቡቆ ኣቁርደትን ሎጓዓን ሰባን ድማ ብክልቲ ፆታ ከም እተሳተፋን ስታፌ ደቂ ኣንስትዮ ዕቤት ምምዝጋብ እውን ፕሬዚደንት ፌደሬሽን ኩዕሶ መርበብ ናይቲ ንኡዞባ ኣቶ ዳንኤል ኣብርሃ ሓቢሩ ኣብ መክፈቲ ስነስርዓት ዝረኽበ ኣመሓዳሪ ንኡዞባ ሃይኮታ ኣቶ ሸኸዲን ሳልሕ ብወገኑ እቲ መድረኽ ኪንዮቲ ኣብ ስፖርታዊ ብቕዓት መንእስያት ዝፃወቶ ትራ መንእስያት ኣብ ሓደ ቅርዓት ተኣኪቦም ተመክሮ ዝለባወጥሉን ብመንገዲ ዓውዲ ክብርታት ስፖርት ዘንፀባርቕሉን ኣጋጣሚ ከም ዝኾነ ብምሕባር ንወደብቲ ኣካል መጊሱ ብመሰረት ተሰሪዑ ዘሎ መደብ ክለባት ደቂ ተባዕትዮ ንሓድሕደን ዝረኸባሉ ናይ ዙርያ ክለባት ደቂ ኣንስትዮ ድማ ናይ ዳብል ኤሊሚኔሽን ኣገባብ ተኸቲለን ውድድራተን ከካይዳ ምዃነን ክፍለጥ እንከሎ ኣብ መኽፈቲ ዕለት ብክልቲ ፀወታ ዝተመዝገበ ውፅኢት ምስ እንምልከት ድማ ኣብ ደቂ ተባዕትዮ ባረንቱ ንሃይኮታ 3-1 ላዕላይ ጋሽ ንመንሱራ 3-2 ተሰነይ ንጎልጅ 3-2 ሎጋዓን ሰባ ንኣቑርደት ብተመሳሳሊ 3-0 ረቲዐንአን ኣብ ተመሳሳሊ ዕለት ካብ ዝገጠማ ክለባት ደቂ ኣንስትዮ ድማ ሎጓዓን ሰባ ንጎልጅ 3-2 ላዕላይ ጋሽ ንሃይኮታ 3-1

0: ሓደ ብዝኾነ ውፅኢት ከም ዝረትዐን ወኪል ኤሪና ካብቲ ቦታ ሓቢሩ። ኣብ ዘባጎሽ ባርካ ካብ ዝተፈላለዩ ኣብያተ ትምህርቲ ዝተዋፅኡ ክልተ ደቂ ኣንስትዮ ዝርከቦን 55 መምህራን ኣካላዊ ትምህርቲ ስፖርተኛታት ስልጠና ዲ ላይሰንስ ንኻልይ ደረጃ ስልጠና ዳንነት ኩዕሶ እግርን ኣብ ከተማ ባረንቱ ተዋሂቡ። እቲ ብምትሕባር ሚኒስትር ትምህርትን ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ዝተዋህበ ስልጠና ን8 መዓልታት ብምኩራት ኢንስትራክተራት ብክልሲ ሓሳብን ግብርን ዘካተተ ምንባሩ ዝሓበሩ ኣብ ጨንፈር ስፖርት ዘባጋሽ ባርካ ሓላፊ ስፖርት መምህር ተስፋይ ኣሌክሳንደርን ሓላፊ ባህልን ስፖርትን ጥዕናን መምህር ሰሎሞን ትኽለ ሃይማኖትን ብተወሳኺ ደረጃ ብቕዓት መምሃራን ኣካላዊ ትምህርቲ ኣብ ሓደስቲ ሕጋጋት ስፖርት ብሓፈሻ ብምብራኽ ኣብቲ ዞባ ንዝካየዱ ስፖርታዊ ውርድራት ብብቑዕ ዳንነት መንፈስ ንምምራሕ ምዃኑ ገሊጾም። ወኪል ተመረቕቲ ድማ ሚኒስትር ትምህርቲ ኣካላዊ ብቕዓትን ደረጃ ንቕሓትን ኣባላቱ ኣብ ስፖርትን ሓደስቲ ሕጋጋት ፊፋ ንምዕባይ ቀዳምነት ሂቡ ይሰርሓሉ ብምህላው ብምምጓስ ቀጻልነቱ ንምርግጋት ጻዕርታቱ ከሕይል ኣብ ርሑቕ ከባቢታት ከይተረፈ ተመሳሳሊ መደባት ክውድብ ተማሕጺኖም። ሓላፊ ጨንፈር ትምህርቲ ዞባጋሽ ባርካ መምህር ያሲን መሐመድ ብግደኡ ኣፍልጦ ናይ ኣካላዊ ትምህርቲ መምህራን ኣብ ናይ ዳንነት ሓደስቲ ሕጋጋት ፊፋን ብምዕባይ ናይ ሓባር መረዳእታ ዳንነት ትምህርቲ ብምቕሳብን ኣብ ከባቢኦም ንዝርከቡ ተምሃሮ ተመክሮም ከካፍሉ ከም ዝግባእ ብምጥቃስ ኣገዳስነት ዝስልጠና ብካላንደር ጨንፈር ትምህርቲ ዞባ ዝካየድ ውርድራት ኣብ ምምራሕ ልዑል ኣስተዋጽኦ ከም ዝገብር ገሊጹ። ኣብ መወዳእታ ሰልጠንቲ ስረለወ ናይ ምስክር ወረቐት ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም። ፌደሬሽን ኩዕሶ መርበብ ዞባ ደቡብ ካብ 12 ንኡሳን ዞባታት ንዝመፁ ኣብ ከተማ መንደፈራ ብግብርን ክልሲ ሓሳብን ተሰኒዩ ዝተዋህበ ስልጠና ብዛዕባ ሓፈሻዊ ኣምራት ኩዕሶ መርበብ ከምኡውን ዓላማዊ ሕጊ ዳንነት ኩዕሶ መርበብ ዘተኩረ ነይሩ። ኣብ መዛዘሚ ነቲ ስልጠና ዝሃበ ኢንስትራክተር ዳንነት ኩዕሶ መርበብ መምህር ቢንያም የማነ ኣብ ዝሃቦ መብርሂ እቲ ዝተወደበ ስልጠና ድያኑ ንፀንሖም ኣፍልጦ ዘሐድስ ብዓለም ለኸዊ ሕግታት ተማእዚኖም ንዝጓዓዙ ዝሕግዝ ከም ዝነበረ ብምጥቃስ ሰልጠንቲ ብልዑል ተገዳስነትን ብቕዓትን ዝተዋህቦም ትምህርቲ ከም ዝዛዘምዎ ገሊጹ። ፕረዚደንት ፌደሬሽን ኩዕሶ መርበብ ዞባ ደቡብ ኣቶ ዮሴፍ ዘርኣይ ብወገኑ ኣብ ንኡሳን ዞባታት ንፀንሐ ሕፅረታት ድያኑ ንምምላእ እቲ ዝተዋህበ ስልጠና ሓጋዚ ከም ዝኾነ ብምጥቃስ ሃገራዊ ፌደሬሽን ኩዕሶ መርበብ ኣብ ምውዳብ ናይቲ ዝተዋህበ ስልጠና ዝተፃወተ ተራ መጊሱ። ወኪል ሰልጠንቲ ብግደኡ ዝተዋህቦም ትምህርቲ ንፀንሖም ኣፍልጦ ብምምሕያሽ ኣብ ዘካይድዎ ናይ ዳንነት ስራሓት ብብቕዓት ንክመርሑ ከም ዘኽእሎም ብምሕባር ኣብ ቀጻሊ ፌደሬሽን ዞባ ማእከል ኣብ ብቀጻሊ ፌደሬሽን ዞባ ክእለቶም ዘማዕብልሉ ባይታ ክፈጥር ኣዘኻኺሩ። ኣብ መወዳእታ ሓላፊ ጨንፈር ኮሚሽን ስፖርት ዞባ ደቡብ ኣቶ ሃይለማርያም ገብረ መድህን ኣብ ዘስምዑ ቃል ፌደሬሽን ኩዕሶ መርበብ ብዞባ ደረጃ ስፖርታዊ ንጥፈታት ኩዕሶ መርበብ ንምብርባር ዝዓምዎ ዘሎ መደባት ብምንኣድ ሰልጠንቲ ዝቐሰምዎ ስልጠና ኣብ ቦቶኦም ዝተመልሱ ብግብሪ ብምስራሕ ክእለቶም ከማዕብሉ ተላብዩ።
1: ማንቸስተር ሲቲ ዝሓለፈ ዓርቢ ናብ ሜዳ ሴልሃርስ ፓርክ ብምጋሻ ኣንጻር ክርስቲያን ፓላስ ጸወታ ኣካይዳ። ኣብ ናይ ቅድሚ ዕረፍቲ ጸወታ ሲቲ መበል 17 ድካብ ኤርሊን ሃላንድ ብዝረኸብታ ሸቶ ሓደ ባዶ መሪሓ ክተዕርፍ ከላ ድሕሪ ዕረፍቲ ኣብ ዝቕጽለ ግጥም ሲቲ መበል 54 ድካብ ቸርኪ ካልእ ሸቶ ብምርካብ ንመሪሕነታ ክድርዕ፣ ፓላስ ኣብ መበል 56 ድካብ ሓላዊ ልዳት ሲቲ ዶኖሩማ ህያብ ብምርካባት ውፅኢት ጸበ። ሸርኪ ኣብ መበል 59 ደቕ ንዕኡ ካልቲ ንክለቡ 3 ሸቶ ክውስኽን ከሎ ሃላንድ እውን ኣብ መበል 84 ደቕ 4 ሸቶ ብምውሳኹ ማንቸስተር ሲቲ ነዛ ግጥም ብገፊሕ ዝኾነ ውፅኢት 4-1 ብምዕዋት ርእሳ ኣልዒላ። ኣብዛ ፆታ ናይ ሲቲ ሪያን ሸርኪ እዩ ብሉ ዝተጻታይ ተባሂሉ። ፓላስ ኣንጻር ሲቲ ኣብ ዘካየተ ዳሕሮት 23 ፆታታት ብዘይካታ ወርሒ ጥቅምቲ 2021 ዝተዓወተታ ናይ ክልተ ባዶ ግጥም ኣብ 16 ክሰዓር ከላ ኣብ 5 ከማዕረ ተፈላለያ። ብዘይካዚ ሲቲ ናብ ሜዳ ሴልሃርስ ፓርክ ብምጋሽ ኣብ ዘካየተ ዳሕሮት 12 ፆታታት ዛጊድ ኣይተሰዓረትን ዘላ ኣብ 9 ክትዕወት ኣብ 3 ከማዕረ ተፈላለያ። ናይ መወዳእታ ስዕረ ዝተቕበለትላ ግጥማ ወርሒ መያዝያ 2015 ኮይኑ 2-1 ክሰዓርን ከላ ማኑዌል ፔሌግሪኒ ድማ ዓላሚያ ነይሩ። ፓላስ ኣብ ዳሕሮት 9 ፆታታት ፕሪምየር ሊግ ዛጊድ ክትዕወት ኣይከኣለትን ዘላ። ሲቲ ኣብ ዓመት 2026 ካብ ሜዳ ብምውፃእ ዘካየትን ዳሕሮት 11 ፆታታት ኣብ 5 ግጥማ ጥራይ ክትዕወት ብምኸላ ዘገረመት ክትከውን ኣብ 5 ነጥቢ ክትማቐል ኣብ ሓደ ፆታ ኸ ተሳዒራ ምንባር ኣይዝከርም።
2: Foden can attack here. Foden stamps it in. Shaqiri into the box. Still with Shaqiri. Brilliant run. Wonderful goal. There's no player in the Premier League quite as good as Ryan Cherki. The ball seems to attach to his foot like it's a magnet, and he just drifts past players as if they're not there, and he taps it into the back of the net. It's Crystal Palace 1, City 2, and they've scored within moments, Crystal Palace, and they're back in the game. Bardia, now Cherki. Cherki, good position. Cherki, shot deflected. Cherki's on target. City 3, Crystal Palace 1. Foden scampering down the middle. Foden dribbling. Still with Foden. On to Haaland. Haaland hits it. City 4, Crystal Palace 1. Erling Haaland into the roof of the net. And if there was any lingering doubt about who's going to win tonight,
1: ቸልሲ ኣብ ሜዳ ንብራይተን ዓዲም እያ ተጻዊታ። ኣብ ናይ ቅድሚ ዕረፍቲ ጾታ ቸልሲ ኣብ ራብዒቲ ዶ ካብ ሮሚዮ ላቪያ ብዝረኸበታ ሸቶ ሓደ ባዶ ክትመርሕ እንከላ ካብ ፔድሮ ኔቶ መበል 14 ዶ ከምኡ ድማ መበል 32 ዶ ካብ ጃኦ ፔድሮ ብዝረኸበተን ክልተ ሸቶታት ነታ ኣብ መበል 35 ዶ ካብ ያልኩየ ሓንቲ ሸቶ ዝረኸበት ብራይተን 3-1 መሪሓ የዕሪፋ። ድዕሪ ዕረፍቲ ኣብ ዝቐጸለ ካልኣይ ብሪ ግጥም ቸልሲ ኣብ ሓደጋ ክትኣቱ እያ ትርያ። ናይ ቸልሲ ጃኦ ፔድሮ ኣብ መበል 63 ናብ ገዛ ልዳቱ ብዘመዝገባ ሸቶ ብራይተን ነቲ ውፅኢት ናብ 3-2 እኳ ተፀበቶ። ኮል ፓልመር ኣብ መበል 74 ንቸልሲ ራብዒቲ ሸቶ ብምዝጋቡ ክለቡ 4-2 ክትመርሕ ጀሚራ። ኣብ መበል 96 ብራይተን ካብ ግሮፕ ሸቶ እኳ ተመዝገበት ካብ ስዕረት ግናይ ድሓነትን ቸልሲ 4-3 ተዓዊታ። ኣብዛ ፆታ ሸቶ ዘመዝገበን ናብ ገዛ ልዳቱ ሸቶ ዝቕፅረን ከምኡ ድማ ንሸቶ እትኸውን ኩዕሶ ዝቐረበን ጃኦ ፔድሮ እዩ ብሉሰ ፀዋታይ ተባሂሉ።
3: Seen that in abundance since he's taken the reins at Brighton. Cole Palmer's going surging. Palmer with a hit! Oh, he's back! Some run, some finish.
1: ሊቨርፑል ኣብ ሜዳ ኣንጻር ኖቲንጋም ፎረስት ዘካየድቶ ፆታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ፆታ ፎረስት ኣብ መበል 24 ካብ ንዶየብ ዝረኸብታ ሸቶ መሪሓ ከትዕርፍ ከላ። ድሕሪ ዕረፍቲ ኣብ ዝቕፅለ ፆታ ሊቨርፑል ካብ ኤርትራዊ ሸደናዊ ኣሌክሳንደር ኢሳ ናብ ፆታ ዝመለሰታ ሸቶ ክትረክብን ከላ። ኣብ መበል 7 ሞርጋን ጊብስ ዋይት ብመገዲ ፍፁም ቅላዕ ሸቶ ብምዝጋቡ ፎረስት እንደገና ናብ መሪሕነት ተመሊሳ። ኣብ መበል 82 ቪክቶር ሙኖስ ንክለቡ ማዕረ ዝገበረ ሸቶ ብምዝጋቡ ግን እቲ ፆታ ብናዕማዕረ ውፅኢት 2-2 ተዛዚሞም። ኣብዛ ፆታ ሓለቓ ክለብ ኖቲንጋም ፎረስት ሞርጋን ጊብስ እዩ ብልሰ ፃታይ ተባሂሉ ተሰይሞም። እዚ ተጻዋታይ ኣብ ኣንፊልድ 3 ሸቶታት ከመዝግም ከሎ 2 ሸቶ ዝኾነ ኩዓሳሱ እውን ቀሪብ እዩ።
4: Lovely take and turn, Cody Gakpo across the face of goal! That's good! And Alexander Isak nets at the top end to level the game. Nice challenge. That's a good little throw by Delap. Alisson came, the effort was towards goal. They won a penalty, Nottingham.
1: ዝሓለፈ ሰሙን ኣብ ፕሪምየር ሊግ ድሕሪ ናይ ነዊሕ ዓመታት ደጊማ ብዝተመልሰት ክለብ ሃል ሲቲ ዘሰንብድን ዘሕፍርን ስዕረት ብምቕማስ ናይ ለሎም ዓመተ ስፖርት ውድዳ ፕሪምየር ሊግ ኣሃዱ ኢላ ዝፈለመት ማንቸስተር ዩናይትድ ኣብ ሜዳኣ ኣንጻር ናብ ውድዳ ፕሪምየር ሊግ ድሕሪ ሒደት ዓመታት ዝተመልሰት ኢፕስዊች ታውንያ ፆታ ኣካይዳ። ኣብ ናይ ቅድሚ ዕረፍቲ ፆታ ኢፕስዊች ኣብ መበል 29 ካብ ዳቪስ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ሓለቓ ዩናይትድ ብሩኖ ፈርናንደዝ ኣብ መበል 4 ንክለቡ ዘመዓራሪ ሸቶ ብምዝጋቡ እዘን ክለባት ንዕርፍቲ ሓደ ብሓደ ተፈላለያ። ድሕሪ ዕርፍቲ ኣብ ዝቕፅለ ፆታ ዩናይትድ ካብ ተፃወታ ኢፕስዊች ግሪቪስ ብዝረኸበታ ህያብ ካብ ድሕሪ ተበጊሳ ናብ መሪሕነት ክትምለስን ከላ ብሩኖ ኣብ መበል 61 ብፆታ ከምኡ ድማ ኣብ መበል 68 ደቂ መገዲ ፍፁም ቅላዕ 2 ሸቶታት ብምዝጋቡ ዩናይትድ 4-1 ንኽትምርሓ ኽኢልዋ እዩ። ሞቤሞ እውን ኣብ መበል 82 ዶ 5 ሸቶ ከምዝግብ ከሎ ኢፕስዊች ኣብ መበል 91 ዶ ካብ ኣክፖሞ ካልእ ሸቶ እኳ ተረኸበት እቲ ግጥም ብገፊዕ ዓወት ዩናይትድ 5-2 ተዓፅዩ። ብሩኖ ፈርናንደስ ብልሰ ፀዋታይ ነዛ ግጥም ዝተሰመ እዩ። ዩናይትድ ኣብ ሜዳ ኣንጻር ኢፕስዊች ኣብ ዘካየድተን ዳሕሮ 9 ፀወታት ኣዛጊድ ኣይተሰዓረትን ዘላ ኣብ 7 ክትዕወትን ክላብ 2ኻ መዓረ ተፈላለያ። ብዘን ክለባት ኣብ ዝተረኸባሉኻ ዩናይትድ ብድምር ውፅኢት 23-4 ዝኾነ ውፅኢት እያ ተዓዊታ። ኢፕስዊች ድሕሪ ወርሒ መስከረም ናይ ዓመተ 1994 ንዩናይትድ 3-2 ዝሰዕረትሉ ግጥም ኣብ ሰዓባ 8 ግጥማት ክትዕወት ኣይከኣለትን ኣብ 6 ክሳዕር ኣብ 2 መዓረ ተፈላለያ። ዝዓበየ ስዕረት ናይዛ ክለባ ወርሒ መጋቢት 1995 ኮይኑ ኣብቲ እዋን ዩናይትድ 9 ባዶ ተዓዊታ ምንባራ ይዝከር። አሰልጣን ዩናይትድ ማይክል ካሪክ

0: ሰላምታና ተቐበሉ ፈንወና ብምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎም ሶኒ 31 ናሓሰ ሰዓት 9 ምሸት ዝተዳለወ ሃገራውን ኣሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኸብሪ እንዳዓደምኩ ብቐንዲ ኣርእስተ ዜና ይፍለም። ልኡኽ ኤርትራ ኣብ ኣንጎላ ኣብ ዝተቓንዐ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሕብረት ኣፍሪቃ ተሳቲፎም። ኤርትራውያን ነበርቲ ሰዑድያ መበል 65 ዓመት ዝኽሪ ምጅማር ብረታዊ ቃልሲ ብድምቀት ጸንቢሎም። ኣብ ንኡዞባት ተሰነይ ኣብ ምድላውን ኣጠቓቕማን ባህርያዊ ድኹዕን ጸረ ባልዕን ኣስተምህሮ ተዋሂቦም። ኔቶ ኣብ ልዕሊ ሩስያ ጸቕጥን ምፍጣር ብዞባ ኣርክቲክ ሓድሽ ከበባ ግንባር ይኸፍት ከም ዘሎ ተገሊጾም። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባረ ዝኸተምኦ ወተሃደራዊ ውዕል ናይ ፈለማ ዝርርብ ኣካይደን። ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበጽሑ ኣፍሊጦም። ዝርዝር ዜና ልኡኽ ኤርትራ ዝሓለፈ ቀዳም ሰንበት ኣብ ዝተቓንዐ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሕብረት ኣፍሪቃ ተሳቲፎም። መርገፂ ኤርትራ ዘነፅር መደረ ድማ ኣስሚዖም። ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ጸብጻብ ተዳሊዩሎ ገረ መስቀል ገረዝግሄር ክቕርቦ እዩ።
1: ብኣምባሳደር ኤርትራ ኣብ ሪፓብሊክ ደቡብ ኣፍሪቃን ሃገራት ዞባ ደቡባዊ ኣፍሪቃን ኣቶ ሳልሕ ዑመር ዝተመርሐ ልኡኽ ኤርትራ ምሕያል ኣልያታት ምክልኻልን ምፍታሕን ግጭታት ኣብ ኣፍሪቃ ብዝብል ቴማ ካብ 29 ክሳብ 30 ነሃሰ ኣብ ልዋንዳ ኣንጎላ ኣብ ዝተኻየደ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሃገራት ሕብረት ኣፍሪቃ ተሳቲፎም። ልኡኽ ኤርትራ ብዘስምዖ መደረ ኣብ ኣፍሪቃ ግጭታት ንምግታእን ንምፍታሕን ዝቆሙ ኣልያታት ዛጌይቲ ኣድማዒ ስራሕ ከሰላስሉ ከም ዘይከኣሉ ብምግላጽ ነዚ ክውነት እዚ ኣብ ግምት ብምእታው እቲ ዋዕላ ኣብ ባይታ ተጨባጢ ለውጢ ከምፅእ ዝኽእሉ ግብራዊ ተበግሶታት ዝውሰደሉ ክኸውን ከም ዝግባእ ኣገንዚቦም። ቀንዲ ጠንቅን ኣጓሃርትን ግጭታት ኣፍሪቃ ዓሌታውን ሃይማኖታውን ምትፍናን፣ ድኹም ስርዓተ መንግስታት፣ ብልሽውና፣ ከፋፋልን ሃማሽን ፖለቲካን ናይ ደገ ምትእታውን ከም ዝኾነ ብምጥቃስ ንምእላዮም ኣጠቓላልን እስትራቴጂካውን ስጉምታት ምውሳድ ከም ዘድሊ ዝኣመተ ልኡኽ ኤርትራ ኣብዚ መዳይ እዚ ብቐዳምነት ስራዕ ተራን ሓላፍነትን ሃገራት ኣፍሪቃ ኣብ ምርጋፅ ውሽጣዊ ፀጥታን ርግኣትን ከም ዝኾነ ኣስሚሩ ኣለዉ። ምውሓስ ልኡላውነት ግዛኣታዊ ሓድነትን ናፅነትን ኣባል ሃገራት ካብ ቀንዲ ዕላማታትን መትከላትን ናይቲ ሕብረት ምዃኑ ብምዝኻር ድማ እቲ ሕብረት ጽኑዕ መርገፂ ክህልዎ ከም ዘድሊ ገሊጹ። ዋዕላ ኣብ ዘካየዱ ዘተ ግጭታት ንምግታእን ንምፍታሕን ኣብ ዝካየድ ፃዕሪ ናይ ሕብረት ኣፍሪቃ መዋቕር ምውሓስ ሰላምን ፀጥታን ንምሕያል ግብራዊ ስጉምቲ ክውሰድ፣ ኣብ መንጎ ኣባል ሃገራትን ኣልያታት ሕብረት ኣፍሪቃን ዝያዳ ውህደትን ስጥመትን ክህሉ፣ ናይ ቅድመ ግጭታት ዲፕሎማስያዊ ስራሓት ዝሕይለሉ መንገድታት ክፍጠር፣ ከምኡውን ኣብ ክንዲ ኣብ ምፍታሕ ግጭታት ኣብ ቅድመ ምግታእ ግጭታት ዘተኮረ እስትራቴጂ ክህሉ ኣብ ምርዳእ በፂሑ። እቲ ፍሉይ ዋዕላ ኣብ መወዳእታ ኣሌታት ምክልኻልን ምፍታሕን ግጭታት ኣፍሪቃ ንምሕያል ክውሰዱ ዘለዎም ስጉምታት ዘነፅር ውሳነታት ከምኡውን ውጥን ትግባርን ናይ ግዜ ሰሌዳን ኣጽዲቑ።
0: ነመስግነካ ግረ መስቀል ገረዝግሄር። ናብ ካልእ ዜናዊ ፀብጻብ ምስ ንሰግር ድማ ባሕቲ መስከረም መበል 65 ዓመት ዝኽሪ ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ዓመት መፀ ኣብ ውሽጢ ሃገር

0: ወፃን ብዝተፈላለየ መሰናድኦታት እያ ትዝከር። ኤርትራውያን ነበርቲ ስዑድያ ዝወደብዎ ፅምብላት ዝምልከት ፀብጻባት በፂሕና ኣሎ። ፍርቱና ዓንዶም ከተቐርበልና እያ።
1: ኤርትራውያን ነበርቲ ከተማታት ርያድ፣ ጅዳን ኣነማስን ስዑድያም ባሕቲ መስከረም መበል 65 ዓመት ዝኽሪ ምጅማር ብረታዊ ቓልሲ ብ27 ናሓሰ ብድምቀት ፅምቢሎም ኣብ ርያድ ኣብ ዝተገብረ ናይ ዝኽሪ መደብ ኣቦ መንበር ማሕበረኮም ርያድን ከባቢኣን ኣቶ ተስፋይ ተኽለ ንታሪኻዊ ድሕረ ባይታ ናይ ዛዕዝዝቲ ዕለት ብምግላፅ ድሕሪ ናይ 30 ዓመታት መሪርን ነዊሕን ቃልሲ ብኽቡር ዋጋ ዝተረኽበት ናፅነት ምዕቃብን ብልምዓት ምኹላዕን ሓላፍነት ወለዶታት ከም ዝኾነ ኣገንዚቡ። ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድያ ወይዘሮ ወይኒ ገረዝጊሄር ብወገና ቅድሚ 65 ዓመታት ብ1961 ኣብ ጎባ ኣዳል ዝተባርዐት ንጣር ቁልዒ ነቲ ንመሰሉን ሓርነቱን ብሰላማዊ ፖለቲካዊ ቓልሲ ዝቃለስ ዝነበረ ህዝቢ ኤርትራ ብስራት ሓድሽ መድረኽ ከም ዝነበረት ብምጥቃስ ንመላእ ህዝቢ ኤርትራን ጀጋኑ ሓይልታት ምክልኻሉን የውሃና ኢላ። ኣብቲ ኣጋጣሚ ንኽብርን ርዝነትን ባሕቲ መስከረም ዝገልጽ መሰናድኦታት ብተማሃሮ ኣህጉራዊ ቤት ትምህርቲ ኤርትራ ቀሪቡ። እዚ ከምዚ ኢሉ እንከሎ ኣብ ከተማታት ጅዳን ኣነማስን ተመሳሳሊ ፅምብላት ተኻይዱ። ኣብ ጅዳ ኣብ ዝተወደበ ስነ ስርዓት ጠቕላሊ ቆንስል ኣቶ ዓብዱራህማን ዑስማን ኣብ ዘስምዖ መልእኽቲ ባሕቲ መስከረም ህዝቢ ኤርትራ ኢምብትኡ ንመግዛእትን ድሌቱን ናፅነትን ብሂወቱን ንምርግጋፅ ብረት ዘለዓለላ ታሪካዊት ዕለት ምህርቲ ዘይተፃዓድነትን መስዋእትነትን ከም ዝኾነት ብምርግጋፅ ንምንማይ ስድራ ስዋእትን ምስሳን ማዕከን ሕድሪ ሰማእታትን ዝግበር ኣበርክቶ ብዝለዓለ ክቕፅል ተላብዩ። እቲ ኣጋጣሚ ብባህላውን ስነ ጥበባውን ትሕዝቶታት ዝተሰነየ ነይሩ።
0: የቐኒልና ፍርቱና ዓንዶም። ኣብ ንኡስ ዞባ ተሰነይ ኣብ ልምዓት መስኖ ዝነጥፉ ሓረስቶት ውሕስን ብርኩትን ምህርቲ ንክሓፍሱ ባህርያዊ ድኩዕን ፀረ ባልዕን ክጥቀሙ ክኢላታት ሕርሻ መኺሮም። ብ28 ናሕሰን ወከልቲ ሓረስቶትን ኣባላት ቤት ፅሕፈት ሕርሻን ኣብ ዝተዋህባ ኣስተምህሮም ኬሚካላዊ ድኩዕን ፀረ ባልዕን ኣብ ጥዕና ሰብ እንስሳን ኣትክልትን ከምኡ ውን ኣከባቢ ንዝኸትሎ ኣሉታዊ ሳዕቤናት ብዝርዝር ዘቕረቡቶም ክኢላታት ብዓቕሚ ሓረስቶት ብዝቐለለ ኣገባብ ክዳሎ ዝኽእል ባህርያዊ ድኩዕን ፀረ ባልዕን ክጥቀሙ ኣተሓሳሲቦም። ባህርያዊ ድኩዕን ፀረ ባልዕን ትሕዝቶ ሓመድ ኣብ ብምህብታም ማእዘዊ መግቢ ኣብ ምውሓስ ድሕነት ኣከባቢ ኣብ ምርግጋፅን እቶት ሓረስቶት ኣብ ምብራኽን ዓብ ተራ ከም ዘለዎ ብተወሳኺ ገሊፆም። ሚኒስትሪ ሕርሻ ተጠቃምነት ባህርያዊ ድኩዒ ኣብ ሓረስቶት ንምስራፅ ኣብ ርእስቲ ምስ ሚኒስትር ሃብቲ ባሕሪ ብምትሕብባር ብርትዓዊ ዋጋ ንሓረስቶት ዘቕርቦ ዘሎ ካብ ፀሃያይ ባሕሪ ዝምስራሕ ፈሳሲ ድኩዒ ካብ ገረብ ኒም ዝተሰርሐ ባህርያዊ ፀረ ባልዕ ኣዳልዩ ከም ዘሎ እቶም ክኢላታት ብተወሳኺ ኣብሪሆም። ተጠቃምነት ኬሚካላዊ ፀረ ባልዕ ከም ናይ መወዳእታ ኣማራፅን ብሰሞያ ሕርሻ ዝተደገፈን ክኸውን ከም ዝግባእ ብምብራህ ድማ መስርሕ ምንፃግ ኣብ ዝካየደሉ ሓረስቶት እኹል ናይ ድሕነት መሳርሒታት ክወድዩን ልዑል ጥንቃቐ ከዘውትሩና ተሓሳሲቦም። ኣብ ምምሕዳር ንኡስ ዞባ ተሰነይ ሓላፊ ኣህዱ ቁጠባዊ ልምዓት ኢንጂነር ዳዊት ብርሃነ ብወገኑ ሓረስቶት ኣብ ኬሚካላዊ ድኩዕን ፀረ ባልዕን ልዑል ተመርኳስነት ከም ዘለዎን ብምግላፅ ሳዕቤኑ ተገንዚቦም ክሕየቡ ኣተሓሳሲቦም። ሓላፊት ቤት ፅሕፈት ሕርሻት ንኡስ ዞባ ወይዘሮ ለምለም ዘርኣይ ብግዳም ኣብ ጀራዲን ብዘካይድዎ መፅናዕቲ ብሰንኪ ኬሚካላዊ ቀመማት ትሕዝቶ ሓመድ ናይቲ ከባቢ ኣብ ኣሰካፊ ደረጃ በፂሑ ከም ዘሎ ብምግላፅ ንምፍዋሱ ሓረስቶት ብኢኪላታት ሕርሻ ንዝተዋህቦም ኣማራፂታት ክጥቀሙ ኣዘኻኺራ። እዚ ማእከል ኣብ ደቂ ኣምሓረን ዓላም ብ5 ዓይነታት ሙያ ብክልሲ ሓሳብን ግብርን ዘሰልጠኖም 54 ደቂ ኣንስትዮ ዝርከብኦም 513 ኣባላቱ ብ28 ናሕሳ መሪቖም። ኣብቲ ኣዛዚ እዚ ማእከል ብሪጋደር ጀነራል ተኽለ ክፍላይ ከምኡ ውን ኣዛዚ ማእከል ስልጠና ሓይልታት ፖሊስን ፀጥታን ብሪጋደር ጀነራል ኣድም መሓመድ ኮከል ዝተረኽብሉ ኣብ ዓላ ዝተኸየደ ስነ ስርዓት ተመረቕቲ ብቴክኖሎጂ መራኸቢታት ምሕደራን መሪሕነትን ምሕደራ ገንዘብን ስርዓት ዕድግን ከምኡውን ኣተሓሕዛ ንብረትን ኣጋር ሓኪምን ከም ዝሰልጠኑ ተገሊፆም። ድሌትን ተገዳስነትን ሰልጠንቲ ካብ ቀንዲ ረቑሒታት ዓወት ናይቲ ስልጠና ከም ዝነበረ ዝተቐሱ ኣካየድቲ ደቂ ኣንስትዮ ንዘርኣይኦ ተወዳዳርነት ሞጊሶም። ንደቂ ኣንስትዮ ሰልጠንቲ ብፍሉይ ዘተባብዐ ብሪጋደር ጀነራል ተኽለ ክፍላይ ሰልጠንቲ ንዝቐሰሞ ሞያ ብግብራዊ ስራሕን ንባብን ክዕምቕዎ ተላብዮም። ኣብ መወዳእታ ወኪል ተምሃሮ ካፒተን የማነ ወልድኣብ ንዝረኸብዎ ዕድል ድሕሪ ምምስጋን እቲ ስልጠና ዝነበሮም ሃጓፋት ክለልዩን ስነ ፍልጠታዊ ኣሰራርሓ ክኽተኑን ከም ዝሕግዞም ብምሕባር ብግብሪ ከም ዝሰርሕሉ ቃል ኣትዮም። ዝስዕብ ዜና ሃገራት ወፃኢ እዩ።

ዜና ወፃኢ ኪዳን ሰሜን ኣትላንቲክ ኔቶ ከም ኣካል ናይቲ ኣብ ልዕሊ ሩስያ ፀበጥ ንምፍጣር ከካይዶ ዝፀንሐ ወፍሪ ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘሎ ሚኒስተር ጉዳያት ወፃኢ ሩስያ ሰርጌ ላቭሮቭ ወቒሶም። እዚ ዝግለጽ ዘሎ እቲ ኪዳን ህላዎ ኣብቲ ዞባ ንምውሓስ ሓድሽ ወተሃድራዊ ልምምድ ከም ዘበገሰ ድሕሪ ምቅልሑ እዮም። እቲ ልምምድ ብቐንዱ ኣብ ልዕሊ ሩስያ ወተሃድራዊ ፀቕጢ ንምፍጣር ዝዓለመ ምዃኑ ዝጠቐሰ ሚኒስተር ላቭሮቭ ሃገሩ መልሰ ግብሪ ከም እትህበሉ ኣነፂሩሎም። እቲ ወተሃድራዊ ልምምድ ነቲ ዞባ ኣብ ፀጥታውን ወተሃድራዊ ወጥሪ ከም ሸሞ ብምጥቃስ ከዓ ኔቶ ተኽታኺ ስጉምትታት ከም ምውሳድ ክሕየባት ተሓሳሲቦም። ኔቶ ካብ ወርሓት ለካቲትን መጋቢትን ናይ ዝዓመት ልዕሊ 30,000 ወተሃድራት ዝተሳተፍዎ ልምምድ ኣብ ዞባ ኣርክቲክ ከም ዘካየደ ዝዝከር እዮም። ምስ ፍሕፋሕ ኔቶ ኣብ ምብራቕ ኤውሮጳ ፀጥታውን ወተሃድራውን ፀገማት ኣስዒቡ ከም ዘሎ ጸብጻባት ይረድኦም። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባረ ዝኸተምኦ ስሉሳዊ ውዕል ናይ ፈለማ ዘረባ ካይደን ኣብዚ ሎሚ 31 ናሕሰ ሚኒስትራት ጉዳያት ወፃእን ምክልኻልን ኣብ ከተማ ኢስታንቡል ቱርኪ ዘካየድዎ ዝርርብ ሓዳስ ሓበራዊት ኮሚተ ከም ዝቆመት ተፈሊጡሎም። ሰለስተን ሃገራት ነቲ ስምምዕ ብ7 ናሕሰ ኣብ ከተማ መካ ስዑድያ ከም ዝኸተምዎ ዝፍለጥ ኮይኑ ተግባሩ ንምቅልጣፍ ከም ዝሰርሓ ምግላፅን ዝዝከር እዮም። እቲ ስሉሳዊ ስምምዕ ሓንቲኤን ምስ እትጥቃዕ ብሓባር መልሰ ግብሪ ክህባ ዝኽእል ኮይኑ ዞባዊ ፀጥታ ኣገዳስነቱ ልዑል ምዃኑ ተገሊጹሎም። እዚ ከምዚ ኢሉ እንከሎ ቱርኪ ስዑድ ዓረብን ፓኪስታንን ነቲ ወተሃድራዊ ውዕል ካልኦት ሃገራት ክፅምበርኦ ክፉት ምዃኑ ሓቢረን ኣለዋ። ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበፅሑ ኣፍሊጦም። እዚ ትማሊ 30 ናሕሰ ብመንጎኘት ውድብ ሕቡራት ሃገራት ዝተኸተመ ስምምዕ ኣብ ውሽጢ 24 ኣዋርሕ ምርጫ ክካየድ ዝኽእል ኮይኑ ንሃገራዊ ዕርቂ ባይታ ከም ዘጣጥሕ ተገሊጹሎም። ኣብ 2021 ክካየድ ዝተወጠነ ሃገራዊ ምርጫ ኣብ መንጎኦም ዝተፈጥረ ዘይምስምማዕ ከም ዘይተተግበረ ጸብጻባት የረድኦም። ኔቶ ኣብ 2011 ኣብ ሊብያ ድሕሪ ዘካየዶ ምትእትታው ብዝሰዓበ ቅልውላው እታ ሰሜን ኣፍሪቃዊት ሃገር ኣብ 2 ከምተመቕለ ዝፍለጥ እዮም። ከም ሳዕቤኑ ኣብ መንጎቶም ንምብረቃውን ምዕራባውን ክፋልቲ ሃገር ዝተቆፃፀሩ ተቐናቐንቲ ወገናት ተደጋጋሚ ግጭታት ክካየድ ከም ዝፀንሐ ይሕበር። ኣብቲ ሃገር ንኣስታት 14 ዓመታት ብዝቐፀለ ቅልውላው ኣማይት ኣሽሓት ሰባት ከምተቐትሉን ሚልዮናት ከምተመዛበሉን ጸብጻባት ይጠቕሶም። ኣሜሪካን ኢንዶኔዥያ ንኣስታት 2 ሳምንታት ዝቕፅል ዓመታዊ ሓበራዊ ወተሃድራዊ ልምምድ ሎሚ 31 ናሕሰ ጀሚረን። ኣብዚ ኣብ ግዛኣት ኢንዶኔዥያ ዝካየድ ዘሎን ክሳብ 11 መስከረም ዝቕፅለን ልምምድ ጃፓን፣ ደቡብ ኮርያን ካናዳን ዝርከበን 15 ሃገራት ይሳተፋ ምህላወን ተገሊጹሎም። ዕላማ እዚ ልዕሊ 5,000 ወተሃድራት ዝሳተፍዎ ዘለዉ ሓበራዊ ልምምድ ወተሃድራዊ ዝምድናአን ንምምዕባልን ክሳራታት ባህርያዊ ሓደጋታት ንምንካይን ምዃኑ ኣፍሊጠን። ኣሜሪካን ኢንዶኔዥያ ነዚ ዓመታዊ ሓበራዊ ወተሃድራዊ ልምምድ ካብ 2006 ጀንቢረን ከካይድኦ ከም ዝፀንሐዮም ጸብጻባት ዘረድኦም። ኣሜሪካን ኢራንን ሎሚ 31 ናሕሰ ምልዋጥ መጥቃዕትታት ሚሳይልን ድሮናትን ከም ዘካየዳ ማዕከናት ዜና ቃሊሐን። ማእከላይ እዚ ኣሜሪካ ኣብ ወደብ ላራክ ኣብ ልዕሊ ዝርከብ ኣገዳሲ ዝበሎ ዕላማታት ኢራን ደብዳብ ድሕሪ ምክያዱ ሓለዋ ሰውራ ኢራን ድማ ኣብ ዮርዳኖስን ሕቡራት ኢማራት ዓረብን ኣብ ልዕሊ ዝርከብ ወተሃድራዊ ዕላማታት ኣሜሪካ ናይ መልሰ ግብር መጥቃዕትታት ከም ዘካየዳ ኣፍሊጦም። በዚ ኣሜሪካ ዘካየደቶ መጥቃዕትታት ሰብኣውን ንዋታውን ክሳራታት ከም ዝወረደ ክሕብር እንከሎም ኢራን ዘካየደቶ መጥቃዕቲ ከዓ ኣብ ወተሃደራዊ ትሕቲ ቅርፂ ኣሜሪካ ከቢድ ዕንወት ከም ዘስዓበ ገሊጻ። ንመጥቃዕቲ ኣሜሪካ ብትሪ ዝኾነነ ፕሬዚደንት ኢራን መስዑድ ፐዘሽኪያን ከቢድ ዋጋ ከፍላ ምዃኑ ኣጠንቂቕሎም። ኣሜሪካ ዘካየደቶ መጥቃዕቲ ኣብ ወሽመጥ ሆርሙዝ ፈንጂታት ንምፅዋር ዝተወሰነ መደብ ንምፍሻል ምዃኑ ሓቢራ ኣላ። ፕሬዚደንት ዶናልድ ትራምፕ ሃገሩ ኣብ ወሽመጥ ሆርሙዝ ተፃውዲዱ ዝነበረ ፈንጅታት ጠቕሊላ ከም ዝኣልገሰቶ ብምጥቃስ ኢራን ኣብቲ ማያዊ ኣካል ደጊማ ከተፃወር ምስ እትፍትን ኣብ ልዕሊኣ ከቢድ መጥቃዕቲ ከም ዘካይድ ምጥንቃቁ ዝዝከር እዮም። እዚ ሓድሽ መጥቃዕትታት ድሕርቲ ኣብ መወዳእታ ዝሓለፈ ወርሒ ሓምለ ዝተኻየደ ናይ ፈለማ እዮም። ህዝባዊት ሪፓብሊክ ቻይና ኪርጊስታንን ኡዝበኪስታንን

በጊሰኖ ዘለዋ ዝረኸበን ህንፀት ዘመናዊ መንገዲ ባቡር ኣብ ቁጥብን ዘይነዓቓብር ክትወከም ዝህለዎ ሓቢረን። እዚ ኣስታት 530 ኪሎ ሜትር ዝዝርጋሕ ግዙፍ ፕሮጀክት ምስ ተዛዘመ ንንግዳዊ ንጥፈታትን ርክብ ህዝብታት ሰለስቲን ሃገራትን ከም ዘስፍሖ ተገሊጾም። እዚ መስርሕ ህንፀቱ ኣብ 2025 ዝፈለመን ኣብ 2031 ክዛዘም ትፅቢት ዝግበረሉን ናይ ኣስታት 5 ቢልዮን ዶላር ፕሮጀክት ንምብራቕ ኤስያ ማእከላይ ኤስያ ኤውሮጳን ማእከላይ ምብራቕን ከይተረፈ ዓበ ረብሓ ከም ዝህልዎ እዩ ዝግለጽ ዘሎም። ልዕሊ ፍርቂ ብርክታት ናይቲ ፕሮጀክት እትውንን ቻይና ንመስርሕ ህንፀቱ ዝዓበየ ስልዒት ከም እትገብር ተፈሊጡሎም። እቲ ዘመናዊ መንገዲ ባቡር ካብ ህዝባዊት ሪፓብሊክ ቻይና ተበጊሱ ናብ ኡዝበኪስታን ዝውድእ እዮም። ማእከል ምርምር ጠፈር ኣሜሪካ ማለት ናሳ ንጠፈራዊ መፅናዕትታት እትሕግዝ ቴሌስኮፕ ትማሊ 30 ናሕሰ ወንጪፎም። እዛ ናይ ልዕሊ 4 ቢልዮን ዶላር ገዛፍ ቴሌስኮፕ ካብ መሬት 1.6 ሚልዮን ኪሎ ሜትር ኣብ ዘሎ ህዋ ከም እትዋደድ ተፈሊጡሎም። እዚ ናይ 5 ዓመታት ፈጠራዊ ፕሮጀክት ብፍላይ ኣብ ዓውዲ ስሕበት ዝካየድ ዓሚቕ መፅናዕቲ ሓጋዚ ከም ዝኸውን ናሳ ኣሚትሎም። እቲ መደብ ን5 ዓመታት ከም ዝፀንሕ እኳ ይግለጽ እንተሎም እታ ቴሌስኮፕ ን5 ተወሳኽቲ ዓመታት ዘፅንሕ ፀዓት ከም ዘለዋ ተገልጽሎም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ልኡኽ ኤርትራ ኣብ ኣንጎላ ብዝተቓንዐ መበል 21 ፍሉይ ዋዕላ ባይቶም መራሕቲ ሕብረት ኣፍሪቃ ተሳቲፎም። ኤርትራውያን ነበርቲ ስዑድያ መበል 65 ዓመት ዝኽሪ ምጅማር ብረታዊ ቃልሲ ብድምቀት ፅምቢሎም። ኣብ ንኡስ ዞባ ተሰነይ ኣብ ምድላውን ኣጠቃቅማን ባህርያ ወድኩዕን ፀረ ባልዕን ኣስተምህሮ ተዋሂቦም። ኔቶ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘሎ ተገሊጾም። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባረ ዝኸተምኦ ወተሃደራዊ ውዕል ናይ ፈለማ ዘርርብ ኣካይደን። ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበፅሑ ኣፍሊጦም። ዜና ተዛዚሙሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቑጣታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር

ናይ ቋንቋ ትግርኛ እያ። ዋና ኣሰናዳኢ ብርሃነ ምሕረታብ፣ ምክትል ኣሰናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ።

ኣብ ዓምዲ መዛነይ ዘይንቡር ፍርሕን ምጥርጣርን ናይ ምትግባር ልምዲ ንምዕባይ ብሉፅ ዕርክነት ጥቕስታት መዛነይ መልሲ ተመሰቐለ ቓላት ይጸንሑና ካብ ዝኽርታት ቤት ትምህርቲ ሰውራ ግጥሚ ክቡር መስዋእቲ ኣብ ማህደር ስዎ ህዝባዊ ግንባር ጎኒ ጎነቲ ዘካይዶ ፅንኩር ናይ ምርብራብ ወታደራዊ ግጥማት ኣብ 1983 ሃገር ለኸ ፀረ ማሃይምነት ዘመተ ንምክያድ ብተምሃሮ ቤት ትምህርቲ ሰውራ ዝትግበር ሰፊሕ ወፍሪ ኣንቀለ በቲ ናይ ሽዑ ወፍሪ ዝሰፍሐ ክፋል ሕብረተሰብ ድማ ስሩዕን ዘይስሩዕን ትምህርቲ ክረክብ ዕድል ረኸበ ወፍሪ ምጥፋእ ማሃይምነት ንብዙሕ ሓራን ሓውስ ሓራን ከባቢታት ማለት ዞባ ሰሜን ደቡብ ምዕራብ ምብራቕ ጋሽ ማእከላይ ምብራቕ ሳሕል ባርካ እንተላይን ሱዳን ዝሸፍን ነበረ ነዚ ንምትግባር ዝበዝሑ ካብቶም ኣብ ቤት ትምህርቲ ሰውራ ዝዓበዩ ተምሃሮ ፊተውራሪ ናብ መላእ ሃገር መምሃራን ኮይኖም ተዋፈሩ በቲ ዝወፀ መደብ ትምህርቲ መሰረት ዞባ ሰሜን ድሕሪ መስመር ፀላእ ኮይኑ ንንኡሳን ዞባታት ታሕታይን ላዕላይን ዓንሰባ ከምኡውን ላዕላይ ባርካ ከባቢ ገርገርን ጉላሽተልን ይጥርፍ ነበረ ሓንቲ ጋንታ ፊተውራሪ ድማ ናብ ኩለን ዓድታት ናይ ዞባ ፋሕ በለት ቆልዑ ኣብ ስሩዕ ትምህርቲ ማሕበራዊ ጉጅለታት ከም ደቂ ኣንስትዮ ሓረስቶት ጓሶት ህዝባዊ ምልሻ ህዝባዊ ሰራዊት ድማ ኣብ ምጥፋእ ማሃይምነት ተመደቡ ካብታ ጋንታ 6 ዝኣባላታ መስርዕ ፊተውራሪ ማለት 2 ኣሕዋት ኣበባ ስቴፋኖስን በረኸት ስቴፋኖስን ዮርዳኖስ እዮብ ኣስፋሃ ወልደ ሚካኤል ተስፋንክኤል ኣስፋሃ መብራት ወልዱ ቻኩር ሻብዓዮም ገሪም ተገዳላይ ክፍለ ማርያም ስዩም ጁኑቢ ዝነበርዋ ጉጅለ መምሃራን ኣብ ቦክሸምነቕ ተመደበት ጋዜጣ ኤርትርያል ሓዲሳ ብዘይካ ሰኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር ዜና ወፃኢ ዓረቢ መሓመድ ጌታ ሌኣውት ኑራ ዑስማን መሓመድ ፋጥማ ሕመድ እድሪስ መበል ካልኣይ ክፋል ጽሑፍ ቀንዲ ፖለቲካዊ ስትራቴጂታት ኢትዮጵያ ኣብ ቀርኒ ኣፍሪቃ ካብ ዓመተ 1930 ክሳብ 2025 ቀሪባላ ኣብ ዓምዲ መልሓቐል ኣደቡ ኣልፍኑን ዛንታ ዳይረክተር ደራስን ጸሓፍን ተገዳላይ ዮናስ ተዓገስ ስድራ ቤቱን ቀዳማይ ክፋል ቀሪቡሎ ብሚኒስትሪ ዕዩን ሰብኣዊ ድሕነትን ኣብ ዝቐርብ ትሕዝቶ ማሕበራዊ ዕብየት ኣገዳስነት ጽቡቕን ጥዑዩን ማሕበራዊ ርክባት ተዳሲሱ ይጸንሐና ኣብ ዓምዲ ስያሓዊ ኣሳር ካልኣይ ክፋል ናይ ቱሪስት መስሕብ ዝኾኑ ጸጋታት ዞባ ደቡባዊ ቅሕ ባሕሪ ሰፊሩሎ ኣብ ዓምዲ ዕልሞ ቴክኖሎጂ ዝተፈላለዩ ረኽበታትን ምዞታትን ተላልዮም ኣለዉ ዝኽሪ መስከረም ብዛዕባ ገረብ ብሓኽላ ሰነዳት እንታይ ይብሉ ሰነዳት ኢትዮጵያ ብዛዕባ ውፅኢት ናይዚ ሓይሊ እዚ ክገልጽ እንከሎ እዚ ጉጅለ እዚ ማለት ኮማንድስ ብወታደራዊ ብቕዓቱን ቆራጽነቱን ዝተፈለየን ኣድማዕን ብምንባሩ ቀጸልነቱ ኣውሒሱ ይብል ሓደ ካብ መርኣያ ኣድማዕነት ኢሎም ዝጠቕስዎ ኣብ ሓልሓል ዝተኸየደ ግጥም ኮይኑ ኣብ ጋዜጣ ሕብረት 324 መስከረም 1968 ብኸምዚ ስዕብ ተገሊጹሎ ልኡል ኣስራት ካሳ ማለት ምስሌነ ወይ እንደራሴ ንጉስ ኢትዮጵያ ብኤርትራ ነቲ ኮማንድስ ኣብ ልዕሊ ወንበዴታት ዓወት ዝተጎነፀፍሉ ናይ ሓልሓል ዕርዲ ድሕሪ ምርኣዮም ኣብ ከረን ነቶም ጀጋኑ ናይ ጅግንነቶም ምስክር ዝኾነ መደላታት ሸሊሞም እቶም ልኡል ናብ ቀዳም 7 መስከረም 1968 ዓ.ም ኣብ ዘውጊ ሕለይቲ ሓደ ናይ ኮማንድስ ክፍሊ ኣብ ልዕሊ ወንበዴታት ፍጹም ዓወት ዝተጎናፀፈሉ ዕርዲ ንምርኣይ ብሄሊኮፕተር ናብ ሓልሓለ ከይዶም ክቡር እንደራሲ ኣስራት ካሳ ነቲ መዳርክቲ ዘይብሉ ጅግንነት ዝተፈፀመሉ ቦታ ሓደ ብሓደ ተዓዚቦም ይርከቦ ኣብ ዓምዲ ማሕበራዊ ዕቤት ኮምሰረቱ ልምዓትን ማሕበራዊ ለውጥን ኣብ ትሕቲ ዝብል ሕመረት ዓለማዊ ፍልስፍና ኮማዊ ልምዓት ብኣገደስቲ ሓሳባት ዝምዘን እዩ ዝኾነት ሃገር ስሉጥን ብቑዕን ማሕበራዊ ኣገልግሎት ብምሃብ ንነዊሕ ዓመታት ብዓወት ክትከይድ ትኽእል እያ እንተኾነ ዝተፈላለዩ ብድሆታት ምግጣሞም ዘይተርፍ እዩ ዋሕዲ ህዝባዊ ጸጋታት ቀጻሊ ዕቤት ልምዓታዊ ጠለባት ምውሳኽ ናህሪ ህዝቢ ክልማዊ ለውጢ ዘምፅእዎም ተደጋገምቲ ነውፅታትን ቁጠባዊ ዘይርግእነት ብዘኸትሎ ምንካይ ኣታዊታትን ማሕበራዊ ጸገማት ሕብረተሰባት ዓለም ኣብ ምግዳድ ይርከቡ ኣብ ከምዚ ዝኣመሰሉ ኩነታት ኣገዳስነት ኮማዊ ሰረት ልምዓት ሓደ ካብ መፍትሒታት ማሕበራዊ ጸገማት ኮይኑ ይቐርብ ኮማት ዘቤታዊ ማሕበረ ቁጠባ

ባው ጸገማት ኣብ ዘጋጥመሉ እዋን ንምፍትሖም ኣብ ናይ መንግስቲ ምወላ ጥራይ እንተ ተመርኪሶም መደባት ኮማዊ ልምዓት ናይ ምዝሕታል ኩነታት ክረኣዮም ተኽእለሎ። ስለዚ መደባት ኮማዊ ማሕበራዊ ልምዓት ንምዕዋት ካብ ደገፋት መንግስቲ ጥራይ ከይተፀብኻ ባዕልኻ ተበግሶታት ምውሳድ የድልዮ። ኣብ መደባት ኮማዊ ልምዓት መንግስቲ ከም ቀንዲ መሻርክቲ ከምኡ ድማ ከም ቀንዲ ተግባር መደባት ልምዓት ተገይሩ ኣብ ዝውሰደሉ እዋን መደባት ልምዓት ክዕወቱ ልዑል ተኽእለሎ ተገሊጹ። ካብ ቀይሕ ባሕሪ ናብ ፊተውራሪ ኣባላት ናይታ ጋንታ ሓደ ሳልስቲ ከጋይ ሹኒ ቀነዩ መገባይ ዝነበረ ብጻይ ክሕግዞ ኢለ ምስ ቀረብክዎ ንምሳሕ ዝኸውን ኮሚደረ በረኻ ክንኣሪ ቁራፅ ጀሪካን ሒዝና ናብ ማዕዱና ዝነበረ ኩርባታት ወፃና ብቆልዑናን ከለና ነቲ ከክንድባሉና ዝኸውን ኣብ ዘለላ ዝተጠምረ ኮሚደረ ጸብሒ ኣቡን ንብሎ ነበርና ገዛ ገዛ ንፃወተሉ ወይ ኣብኡን ከሎ ክንበልዖ እምበር ኣዴታትና ኣብ ፀብሒ ከእትውኦ ርኢ ይፈለጥን። ኣብ እንዳቆልቋል ግን ነታ ቀጣን ፀብሐ ዓደስ መተሓፍስቲ ስልሲ ይኾነ ነበረ ዘዝቐይሐ ፀብሐ ኣቡን ንኣረና ንከለና ፀላኢ ናይ ሞርታር ደብዳብ ጀመረ። ኣባላት ጋንታና ናብ ሞርታራቶም ተጓዮም ግብረ መልሲ ተኽሲ ክህቡን ከለዉ ብድሕሪኦም ብማዕዶ ንሪኦም ነበርና ኣብታ ፈለማ ክሳተፋ ዝነበረት ንተኽሲ ሞርታር ኣርሕቐ ብምፅናሐይ ምስ ዕድለይ ተረገምኩ። እቲ መገባይ ግን እዚ ደኣ ቐጻልን ድዩ ክሳብ ብትርብርብ ክትኩስ ይኻጁኻ ኢሉ ኣደዓዓሰኒ። ንምሸቱ መጋርያ ኣጊድና ኮፍ ኢልና እናዕለልና ብዛዕባ እቲ ዝወዓለ ምልዋእ ተኽሲ ተላዕለ። ኩሉ ሞርታራትና 82 ጥራይ ኮይኑ እምበር 120 ዝህልወና ኣደበን መተሓዝና እዩ ነርና በለ መራሒ ጋንታ ወደቕሺ። በዚ ዝተላዕለ ኣብ ኣጠቓቕማ ሞርታራት ብዙሕ ትንተናታት ተዋህበ። ኣብ መንጎ ትዕላል ኣነ ኣብ ሂወተይ ሙሉእ ፈፂመ ዘይርስዓ ሓንቲ ብርክቲ ቦምባ 120 ኣላ ኢሉ ወደቐሺ ነቲ ዕላል ሓድሽ ናይ ዝኽርታት ኣንፈታት ሓዞ። ኣብቲ መጋርያ ዝነበርና ኩላትና ዘረብኡ ክቕፅል ገድፍናዮ ፅልም በልና ኣተወዲ እዚ ሓንቲ ቦምባ ዝብለኩም ዘለኹ ነዘን 4 ወዶ ዘማች ኣብኣን ከላ ርፍትት ኣቢላተን ምስ በለ እቲ ቓላቱ ምስቲ ኣብ እዋን ንእስነተይ ኣብ ኣእምሮይ ዝተቐርፀ ዝሃስስ ስእሊ ክገጣጠም ተፈለጠኒ ተጣቂሱ። ኣብ ዓምዲ ልቦናን ፍልስፍናን መበል 13 ክፋል ፅፈት ስራሕ ቀሪባ ትፀንሓና። ኣብ ስራሕካ ክትዕወት እንተደሊኻ ንምኽኒት ከም ስንክልና ክትቆፅሮ ኣለካ። እቲ ምንታይ ሲ ምኽኒት ፅፉፍ ስራሕ ንኸይትሰርሕ ሓሊኹ እዩ ዝሕዘካ። ምኽኒት ሕማቕ ባህር እዩ። ምኽኒት ከም ኢንታ ወይ ኣበር እዩ ዝግለጽ። ኢንታ ድማ ኣብ ፅቡቕ ባህሪ ከም ጸሊም ነጥቢ ይርአ ክንዲ ዝኾነ ከም ሓያል ፀላኢኻ ኢኻ ገጢምካ ክትስዕሮ ዘለካ። እዋ ከም ህልው ፀላኢኻን ንመጻኢኻ ሓደጋ ዝኾነካ ዝኽእልን ጌርካ ብትብዓት ክትገጥሞ ይግባእ። ተራ ሰባት ብቐሊሉ እዮም ዝተለሉ። ንሳቶም ናይ ምምርማር ዓቕሞም ትሑት ስለ ዝኾነ ንዝኾነ ነገር ከየሰላሰሉ ከኣምንዎ ይኽእሉ። ኣብ መጠርሽታ ግዳይ ፍሽለት ምስ ኮኑ ግዳ ናብ ምኽኒት ገጾም እዮም ዝዕቀቡ። ሎሚ ክኢላታት ናይ ምኽኒት እናበርከቱ ይመፁ ከም ዘለዉ ብርክት ዝበሉ መፅናዕትታት ይገልጹ ኣለዉ። ናይ ገሊኦም ምኽኒት ሚሕር መሰረት ኣልቦ ስለ ዝኾነ ትድንግጸሎም ኢኻ። ንዓኻ ዝቐሸሹ ናብ መሰሎም ተመሊሶም ንገዛእ ርእሶም ከም ዝቕሽሽዎ ዘለዉ ኣይስወጦምን እዩ ተጠቂሱ። ኣብ ዓምዲ ዳየሪ እንሓስቦን እንኾኖን ዘልመድ ክንጨና ብመሳጢ ኣቀራርባ ሰፊሮም ይጸንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሐመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም። ኣብ ዓምዲ ደልኣባብ ፍጉር ፍጉራት ዘርእስታ ሓዳስ ዛንታ ፈሊማ ትርከብ። ኣብ ዓምዲ ዓማር ንዝተበገሰ ወላ እቲ ከቢድ ቀሊል ምዃኑ ዝእምንትኡ ኣብነታዊ ፃዕራ መሓረስታይ ገብረ መድህን ገብረ እግዚኣብሄር ተለሊሎ። ኣብ ዓምዲ ባና ታዕሊም ዝተፈላለዩ ትምህርቲ ጠቀስ ትሕዝቶታት ይፀንሑና። ኣብ ዓምዲ ዓፍየት ሕማም ኤፕሌፕሲ እንታይ እዩ ብሰፊሑ ተዳሲሱሎ። ኣብ ዓምዲ ፍሬካድም ዋዕላ ሕርሻዊ መፅናዕታት ሚኒስትሪ ሕርሻ ዝደስስ ሪፖርታጅ ቀሪቡሎ። ኣብ ዓምዲ ነፈታምር ሙዚቃ ቅድሚ እዋኖም ንዝተወልዱ ዕሸላት ኣብ ምምዕባል ዕዙዝ ተራ ከም ዘለዎ ብሂል ፍርሒ ሓርማዝ ከበንጭዋ ኣገረምቲ ሓቅታት ኣካላት ወዲ ሰብ ኣገራሚ ፈፅምታት መርዓ ኣብ ዝተፈላለዩ ሕብረተሰባት 10 ፍልልያት ርኸቡ ሓፈሻዊ ሓበሬታታት ይፀንሑና። ኣብ ዓምዲ ተርቢያት ተራ ወለዲ ኣብ ፅቡቅ ዕቤት ህፃናት ካብ ፅውፅዋያት ሙላ ነስረዲን ኣፅዒሚቶ ተራ እኹል ልቃስ ኣብ ጥዕና ኣካላት ተዳሲሶም ንረኽቦም።
ኣብ ዓምዲ ይፈንዋ

ሰዓዳት ሓዳስ ዛንታ መንባ ትግራይት ፈሊማ ትርከብ ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሮ ረቡዕን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ ዋና ሰነዳይ ኣማኑኤል መስፈን ምክትል ኣሰናዳይ ሲራክ ሃብተ ሚካኤል ሌኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ኣብ ዓምዲ ሪፖርታጅ ኣደቦ ሃገራዊ ዋዕላ መፅናዕታት ሕርሻ ኤርትራ ኣብ ግብራውያን መርሓ ጎደናታት ዘላቒ ሕርሻ ኣብ ኤርትራ ምዃኑ ተገሊጹ ኣብ ዓምዲ ስፖትላይት ተሪዮታት ዳግመ መልከፍቲ ንፍዮ ኣብ ዝኽሰተላ ዓለም ኤርትራ ጽቡቕ ገስጋስ ከም ዘመዝገበት ተሓቢሩ ኣብ ዓምዲ ካልቸር ኤንድ ኣርት ኮራለይ ኣብ ትሕቲ ዝብል ኣርእስቲ ኣብ ውድድር ጽባቐ ዓለምና ቪየትናም ብምውዳር ጽቡቕ ውፅኢታት ኣብ ምምዝጋብ ትርከብ ክኢላ ዓውዲ ኒውሮሳይንስ ስኒት ሃብቲ ኣብ ዝደስስ ትሕዝቶ ይጸንሐና

ኣብ ዓምዲ ዴቨሎፕመንት መደብ ክረምታዊ ማእቶ ተምሃሮ ኣንጻር ምድረ በዳነት ዝቐንዐ ዘይቋርፅ ወፍሪ ምዃኑ ተገሊጹ። ኣብ ዓምዲ ኦፒንየን ኣብ ሃገራዊ ዋዕላ መጽናዕታት ሕርሻ ኤርትራ ካብ ዝተላዕሉ ዛዕባታት እቶም ጐሊሖም ዝረኣዩ ተጠቒሶም ንረኽቦም። ኣብ ዓምዲ ቁጠባን ዋኒነን ኣተኩሮ ስርዓተ ትምህርቲ ኣብ ስቴምዶ ስቲም ይኹን ተዳሲሱ። ሕጂ ዘሎን ዝመፅን ኢንዱስትርያዊ ሰውራ ንኣብነት ነቲ ኣብ ዓውዲ መጓዓዝያ ጥዕናን ትምህርትን ዝርከብ ቴክኖሎጂ ናይ ምውሃድ ኣድላይነቱ ዘጉልሓን ነቲ ኣብ መንጎ ተረምሳስን ተረኣየን ማለት ፊዚካል ዲጂታውን ስነ ህይወታውን ክልታት ዝነበረ ደረት ዘህሰሰን ምዃኑ ይግለጽ። እዚ ኣብ መንጎ ግሁድን ማንዛውን ዓለም ንዝነበረ ደረት ስርበት ተኸው ለውጢ ዘሰዓበሉ ሓድሽ ቴክኖሎጂያዊ ምህዞታት ኣብ ምሕደራ ትምህርትን ስርዓተ ትምህርትን ንዝነበረ ልምድን ኣካይዳን እውን ብመሰረቱ ዝቕይር እዩ። ንኣብነት ስነ ፍልጠት፣ ቴክኖሎጂ፣ ምህንድስናን ቁፅርን ርእሰን ዝኽኣላ ዓውድታት ትምህርቲ እየን። እዚ ማለት ግና ከም ከብድን ሕቆን ዘይረኸባ ዓውድታት ፍልጠት እየን ማለት ኣይኮነን። እቲ ሓቂ እዚ ክነሱ ክሳዕ ሕጂ ዓብላሊ ኮይኑ ዝፀንሐ ኣገባባ ኣመሃህራ ግና ነዘን ዓውድታት ትምህርቲ ከም ቆፎ ጎኒ ንጎኑ ዘጎዛጉዝ እምበር ነቲ ዘለዎን ምምርኳስ ኣብ ግምት ዘእቱ ንብውህድ እንተምሃሮ ዝቐርብን ኮይኑ ዝተሃንደሰ ኣይኮነን እዩ ዝብል እንተተረኽበ ድማ ብኣዝዩ ድሩትን ኣከራኻሪ መልክዕን እኳ ብምዃን ዝሓልፍ ኣይኮነን ተጣቂሱ። ዝኽሪ መስከረም ብዛዕባ ገረብ ብሓኽላ ሰነዳት እንታይ ይብሉ ካልኣይ ክፋል ቀሪባኣላ። ሰላምታን መፀዋዕታን ንኣሕዋትና ኮማንዶስ ደቂ ኤርትራ ብምቕዳም ብስምታ ካብ ስቓይ ዘይወፀታ ደኹላትናን ጥማሪትናን እንፈትዋን እንስዋኣላን ሃገርና ኤርትራ ዓሚቕ ሕውነታዊ ናይ ልቢ ሰላምታና ይብፃሕኩም። ንሕና ኣሕዋትኩም ተገደልቲ ህዝባዊ ሓርነት ኤርትራ ማለት ሻዕብያ ሽሕኳ ፊት ንፊት ኣብ ዓውደ ውግእ ምሳኻትኩም ኣሕዋትና ንሓድሕድና ብዙሕ ግዜ ደም ክንፋሰስ ንውዕል እንትኾና እቲ መሰረታዊ ምክንያት ናይዚ ዘፋልሰና ዘሎ ኣፀቢቕና ስነ ንፈልጥ ኣብ ልዕሊኹም ቂምታን ፅልእል ይብልናን። ሕጂ ግን ንሕናን ንስኻትኩምን ሓቢርና ክንመያየጠሉን ክንረዳዳኣሉን ዝግባኣና ጉዳይ ምእንትታን ኩሉና ሓደ ትብፃሓና ሃገርና ኤርትራ ንክንሰምር ግዜኡ ዝበፅሐ ኮይኑ ስለዝተሰማዓና ነዚ ሓፃር መልእኽትና ተቐበሉ። ብሰሪ መሪር ጭኮና ቅድሚ 10 ዓመታት ኣቢሉ ዝተመስረተ ተጋድሎ ሓርነት ኤርትራ ንመንግስቲ ኢትዮጵያ ኣዝዩ ስለ ዘስክኦ እቲ ገዛእ ስርዓት ምስ ጎይቶት ሃፀያውያን ኣሜሪካን እስራኤልን ተማኺሩ ናይ ኮማንድስ ፍሉይ መሰልጠኒ ኣብ ከተማ ደቂ ማሕረ ከፊቱ። ናይዚ መሰልጠኒ ማእከል ምኽፈት ምኽንያት ቀዳማይ ፈላሊኻ ግዛእ ዝብል ናይ ምምቕቓል ዕላማ ሕጂ እውን ስርዓት ደርግ ዝቕፅሎ ዘሎ ንህዝቢ ኤርትራ ንሓድሕዱ ኣፋሊሶም ከጻልእዎን ከረሓቕዎን እሞ ብዛዕባ ጉዳይ ሃገሩ ከም ዘይመያየጥን ዘይመኻኸርን ምግባር ይርከቦ። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ወዛም ገፃ ተካል ገፃ ብዝብል ኣብ ኣውቶቡስ ተሰቂለ ናብ ስራሕ ኣብ ዝኸድኩሉ ሰዓታት ብኣጋጣሚ ዝተላለኸዎ ጓል ንፅባሒቱ ኣብ ተመሳሳሊ ሰዓትን ቦታን ምስ ተረኸብና ናይ እግዚኣብሔር ሰላምታ ጥራይ ሂበያ ደው ምስ በልኩ ስለ ዘይተዋሕጠላ እንታይ ደኣ ጋጊኻ እንዲኻ ወላ ኸምኢኻ በለትኒ። መስአ ዝመስል ኣፅፋራ ተወራውሮም ስለ ዝነበረት ብነፍሰይ ከዓ ፀፋር ጓል ስለ ዘይፈቱ ነፍሰይ እርን ባቢለ ይቕሬታ ጋጌ ክለኹ ኣበይና ንፋለጥ በልክዋ። ደስ ስለ ዘይበላ እሞ ንርእስኻ ከም ምድሪ ቤት ንጎንጎ ትኽስረላትካ ምስ በለትኒ ሕርቃን ዝሩ በለኒ።

ነቲ ዝበለትኒ ሓንጎልካ ጥር ዝብል ሓበሬታ የብሉን ብማለት ገይረ የተርጉመዮ። ብናይ ዕቱባት ቃና ኣበይና ንፈለጥ ንገርኒ ምስ በልክዋ ትማል ምሽ ኢላ ኣዘኻኽረትኒ። እታ ጓል ግን ብዘይካ ስማ ዝኾነ ነገር ካብቲ ትማሊ ዝነበረቶ ምስ ኣይነበረን። ትማሊ ከደረይቲ ሎሚ ግን ብጫ እየ ክትመስሊ ዘለኺ ክብላ ሓሲበኳ እንተነበርኩ ኣይደፈርኩን። ንፅባሕ ፅባሕ ዝቀያየር መልክዓ ከለሊ ብዘይምኽኣለይ ከም ዓዋን ተሓሲቡሎ ይኸውን። ዘመን ቅያር ክዳን ብቅያር ገጽ ተሰኒዩ ቀዋሚ ዝበሃል ነገር ዘይብሉ ተቀያያሪ ዘመን የከላብተና ኣሎ ተጠቂሱ። ኣብ ዓምዲ ስድራ ቤት ዘረአኹምና ሕያውነትን ጭውነትን ደቢሱናዩ ስድራ ቤት መዋቴት ቀሪቡሎ። እቲ ናይ ሞት ሓደጋ ኣብ ጉዳይ ፊት ቤተ ክርስትያን እንዳ ኣቡነ ታትዮስ እዩ ብ4/1/2025 ሰዓት 5 ፈረቓን ንግሆ ኣጋጢሙ። መራሕ መኪና ኣቶ ሚካኤል ድራር ብእግረን ናብ ቤተ ክርስትያን ንሰግራ ዝነበራ ኣደይ ለምለም ኣርኣያ ብመኪና ሃሪሙ ሞት ዘብፅሐ ሓደጋ ውሪዱለን። ኣቶ ሚካኤል እቲ ሓደጋ ምስ ኣጋጠሞ ንደይ ለምለም ኣርኣያ ተቐላጢፍዩ ናብ ሆስፒታል ኦሮታ ወሲድዎን። ኣደይ ለምለም ኣርኣያ ግን ብሂወት ኣይሰረራን። ንፅባሒቱ ዕለት 5/1/2025 ደቀን ኣሕዋተን ቤተሰበንን ደቂ ዓደንን ኣብ ዝተረኽብሉ ኣብ ዓደን ኣዘይሐ ንዞባ ድባርዋ ኣብ ቤተ ክርስትያን ቅዱስ ሚካኤል ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሰን። ብድሕርዚ ነዚ ዝተፈፀመ ሞት ዘስዓብ ሓደጋ ምዕለብ ንምግባር ብክልቲኦም ስድራ ቤታት ዘድሊ ምርዳእ ምስ ተገብረ ብ8/1/2025 ኣብ መንጎዞም 2 ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈፂሙ። ነዚ ዕርቂ ዝምልከት ስምምዕ ዕርቂ እውን ተነቢቡ ይርከቦ። ኣብ ዓምዲ ልምዓት ሃገራዊ ዋዕላ መፅናዕትታት ሕርሻ ኣብ ምዕባለ ሃገርን ሕርሻን እንታይ ኣበርክቶ ክህልዎ እዩ ንዝብል ሕቶ ንምብራህ ምስ ዶክተር ኤፍሬም ገብረ መስቀልን ኣቶ ዓብደላ ዑመርን ዝተኸየደ ቃለ መጠይቅ ሰፊሩሎ። ኣብ ዓምዲ ሚን ሁናዊ ሆናክ ብለምሲ ኣካላት ንዝተጠቕዐት በዓልቲ ቤቱ ንምዝዋርን ምዝንጋዕን ኣብ ዝተፈላለዩ ከባቢታት ብምጋሽ ንልዕሊ 12 ዓመታት ኣብ ቀጻሊ ዑደት ዝርከብ እሙን ቻይናዊ ሰብኣይ 50 ማልያታት ብሓደ እብረ ወዲዩ ናብ ላይብረሪ ዝኣተወ ኣሜሪካዊ ወዲ 7 ዓመት ህፃን ኣብ መዝገብ ክብሪ ወሰን ጊነስ ሰፊሩ። ወዲ 18 ዓመት ቤልጅማዊ ተምሃራይ ንኽረምታዊ ስራሕ ኣብ ዝወፈረሉ ሃንደበት 10.5 ሚልዮን ዝዋግኡ እኩብ ወርቂ ከም ዝረኸበ ተገሊጹ። ፖላንዳዊት ጁላታ ዳዶክሳ 2652 ብደረስቶም ፌርማ ዘለዎ መጻሕፍቲ ብምውናና ኣብ መዝገብ ክብሪ ወሰን ጊነስ ከም ዝሰፈረት ተሓቢሩ። ሓደ ገፋፍ ዓሳ ሜክሲኮ ብውሕጅ ተገፊዑ ኣብ ስንጭሮታት ንኽልተ ሰሙን ጠፊኡ ድሕሪ ምፅናሕ ብኺላታት ህይወት መድሕን ብህይወት ከም ዝተረኽበ ተገሊጹ። ሓምሻይ ክፋል ትሕዝቶ ጉጉይ ፖሊስታት ስርዓታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ካብ 1930 ክሳብ 2025 ቀሪባላ። ኣብ ዓምዲ ጥዕና ጥንቃቐ ነፍሰ ጾር ምስ ምቅያር ክሊማ ተዳሲሱ ይፀንሐና። ነፍሰ ጾር ምዃን ተኣፋፊ ወቕቲ ናይ ህይወትና እዩ። ኣብ ከባቢና ዝፍጠር ንእሽቶ ለውጢ ክሊማ ግቡእ ጥንቃቐ ምስ ዘይንገብር ከቢድ ጥዕናዊ ፀገም ከስዕበልና ይኽእል እዩ። ኣብ ኩነታት ኣየር ዝፍጠር ካብ ልዑል ሙቐት ጀሚርካ ክሳብ ክቱር ዛሕሊ ብርቱዕ ዝናብ ኢልካ ክሳብ ፀቕጢ ኣየር ወዘተ ዘሎ ምቅያር ኣብ ጥዕና ናይታ ደን እቲ ኣማህፀና ዘሎ ዕሸልን ሃስያ ክውርድ ይኽእል እዩ። ሃንደበት ዝረአ ምቅያር ክሊማ ንሰብነትና ብሓያሎ መልክዑ እዩ ዝፀልዎ። ጓል ኣንስተይቲ ነፍሰ ጾር ኣብ እትኾነሉ እዋን ሕማም ዝከላኸል ስርዓትን ሙቐት ኣካላትን ዝቆፃፀር መካኒዝም ሰብነትን ኣብ ንጥፈታቶም ዝተፈለየ ለውጥታት እዮም ዘምፁ። በዚ እታ ጓል ኣንስተይቲ ብዝኾነ ምቅያር ክሊማ ሰብነታ ተነቃፊ ይኸውን። ፈለማ እታ ነፍሰ ጾር ግቡእ ዝኾነ ቅድመ ጥንቃቐ ክትገብር እዩ ዝምከር። ኣካላታ ምጥላል፣ እኹል ማይ ክትሰቲ ይግባእ። ሙቐት ኣብ ዝበዝሖ ወቕቲ ምቹእ ክዳን ምልባስ፣ ኣብ ግዜ ዛሕሊ ሙቐት ንምፍጣር ብግቡእ ክዳን ክትድርብ፣ ኣብ ግዜ ሙቐት ድማ ፍኹስ ዝበለ ክዳን ክትወዲ ይግባእ። ኣብዚ ሃንደበት ክመጽእ ብዝኽእል ምቅያር ክሊማ ከይትጥቃዕ ግቡእ ጥንቃቐ ክትገብር ኣለዋ። ግቡእ ፅሬት ምሕላው ረህዲ ኣብ ቆርበት ክፍጠር ንዝኽእል ረኽሲ የጋድዶ እዩ። ኣብ ከም ዝኾነት እታ ነፍሰ ጾር ግቡእ ዝኾነ ክንክን ፅሬት ክትሕሉ ይግባእ። ሓንቲ ጓል ኣንስተይቲ ነፍሰ ጾር ምዃና ምስ ተረጋግጽ ጥዕናኣን ጥዕና ናይቲ ኣብ ከብዳ ዘሎ ዕሸልን ንምውሓስ ሓፈሻዊ ክትገብሮ ዝግብኣ ክንክን ሓያለዩ ይርከቦ። ኣብ ዓምዲ ትንታነ ዜና ንግዳዊ ኩናት ኣሜሪካን ካናዳን ተዳሲሱ ንረኽቦ።
ኣሜሪካን ካናዳን ብጉዳይ ክልተኣዊ ንግዳዊ ምዝንድንአን ኣመልኪተን ካብ ዝሓለፈ ሰሙናታት ሒዘን ክዘራረባ ፀኒሐን እየን። ይኹን እምበር እቲ ክካየድ ዝፀንሐ ዝርርባት ብዘይ ዝኾነ ፍረዩ ዝሓለፈ ዓርቢ ተዛዚሙ። ብድሕሪ እዚኡ ከዓ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ እታዊ ንግዳዊ ፍርያት ካናዳ ሓድሽ ወስታኽ ቀረፅ ክእውጅ ዝተሰምዐ። ካብ ሓፈሻዊ ስደድ ንግዳዊ ኣቑሑ ካናዳ እቲ 700ዊት ናብ ሕቡራት መንግስታት ኣሜሪካ እዩ ዝለኣኽ። እዚ ማለት ኣሜሪካ እታ ቀዳሚቲ ዓዳጊት ናይቲ ካብ ካናዳ ዝለኣኽ ዝተፈላለየ ንግዳዊ ፍርያት እያ። ካናዳ ብዘይካዚ እታ ቀዳሚቲ ንግዳዊ ዓሚል ናይ 26 ክፍላተ ሃገራት ኣሜሪካ ምዃና እውን ይንገረላ። ዝበዝሐ ካብቲ ናብ ከም በዓል ሚሽጋን፣ ማይንን፣ ዊስኮንሲንን ዝኣመሰለ ዓበይቲ ክፍለት ሃገራት ኣሜሪካ ዝኣቱ ንግዳዊ ኣቑሑ ካብ ካናዳ እዩ ዝመጽእ። በዚኦም ከዓ መራሕቲ ካናዳ ፕሬዚደንት ዶናልድ ትራምፕ ንውሳንኡ ዳግመ ግምት ክገብረሉ ዝፅውዑ ዘለዉ። ፕሬዚደንት ዶናልድ ትራምፕ ሓሳቡ ከም ዘይቀይር ግና ካናዳ እውን ብወገና ሰፍ ዘይብል ግብረ መልሲ ኣንጻር ንግዳዊ ሰደድ ኣሜሪካ ክትብ ምዃን እያ እተጠንቅቕ ዘላ። ድሮውን ዝሓለፈ ረቡዕ ኣብ ልዕሊ እታው 20 ቢልዮን ዶላር ዝዋግኦም ንግዳዊ ፍርያት ኣሜሪካ ናይ 500ዊት ወሳኺ ቀረፅ ኣውጃላ። እዚ ኣብ ልዕሊ ዝተፈላለየ ፈርኒቸራት፣ ክዳውንቲ፣ ኣቻዮ፣ ዓሳን ካልእ ኣቑሑን ናይ ኣሜሪካ ተኣውጁ ዘሎ ወሳኺ ቀረፅ ኣብኡ ጠጠው ከም ዘይብል እውን ሰበስልጣን ካናዳ ወሲኾም የጠንቅቑ ኣለዉ ተጠቒሱ። ኣብ ዓምዲ ቃል ምሕተት ንግዳዊ ተበግሶ ክልተ መንእስያት ንምምስራት ትካል ካመልስ ሓላፍነቱ ዝተወሰነ ማሕበር ተዳሲሱ ይርከብ። ኣብ ዓምዲ ማህደር ጀጋኑ መልእኽቲ ምስጋና ናብ ከባብ ዕቃበ ኣፅዋር ዛንታ ገድሊ ቀሪብሎ። መራሕቲ ወታደራዊ ክንፊ ተጋድሎ ሓርነት ኤርትራ እቲ ኣንጠልጢሉ ዝነበረ ጸሊም ደበናን ኣብ ሰውራ ኤርትራ ክኽትሎ ዝኽእል ዝነበረ ጥፍኣትን ክረኣዮም ኣይከኣለን ወይ ሓላፍነተ ይወሰዶን። ህዝቢ ኤርትራ እቲ እንኮ ተስፍኡን ካብ እግሪ ተኽሉ ኮስኪሱ ዛዕበዮን ዝሓብሓበውን ሰውራ ከይድምሰስ ከብዲ ሓቒፉ እናሃለወ ህዝባዊ ግንባር ብወገና ነቲ ወራር ንምሕምሻሽ ኣብ ምሽብሻብን ከላ፣ እቲ ሓደ ወገን ግን ኣብ መንጎ ኣሕዋት ነገር ኣብ ምፅሕታር ኣድሂቡ። ድሕሪ ሓምሻይ ወራር ኣብ ከባቢ ድፍዓት ተኽልን ደብረ እበንን ዓዲደን ዝነበረ ሓይልታት ጀብሃ ንህዝባዊ ግንባር ከይፍለጣ ብለይቲ ንድሕሪት ብምስሓብ ንሰራዊት ህዝባዊ ግንባር ንሓደጋ ጸላኢ ኣቃሊዐን ብዙሕ ናይ መስዋእቲ ክሳራታት ክወርዶ ሓሊፈን ንጸላኢ ሂበን። ኣብ ደጀንን ድሕር መስመር ጸላእን ዝንከባ ትካላት ህዝባዊ ግንባር ኣባላተን እናጨወያን እናቐተላን ቅሳነት ከልየን። መሪሕነት ናይቲ ውድብ ኣብ ግንቦትን ሰነን 1980 ኣብ ሰሜን ደንካልያን ደንበዛንን ዝንቀሳቐሳን ዝነበረ ኣህዱታትን ክፍሊ ህዝብን ማለት ጀማሂር ህዝባዊ ግንባር ቁሉዕ መጥቃዕቲ ከፊቱለን። ድሕሪ እዚዩ ህዝባዊ ግንባር ተፃወርነቱ ናብ ዜሮ ዝወረደ። ናይ ድሕሪትን ናይ ኩሊትን ምትኩታኻት ከይጸረየ ወራር ጸላኢ ምምካት ከም ዘይከኣል ደምደመ። ሰራዊት ህዝባዊ ግንባር ብናሓሰ 1980 ንሰራዊት ተጋደሎ ሓርነት ኤርትራ ካብ ከባቢ ደጀኑ ናይ ምርሓቆ ግብረ መልሲ ምጀመረ ድማ እቲ ውግእ ብዘይ ዕረፍቲ ብኣቢሉ ንሓደ ዓመት ቀጢሉ ተጠቂሱ። ካልኣይ ደረጃ ቤት ትምህርቲ ደንደን ነቶም ኣብ ማትሪክ 2026 ካብ 3 ክሳብ 4 ነጥቢ ዘምፅኡ ተምሃሮ ኣተባቢዓ። ብዘይካዚ ኣብቲ ኣጋጣሚ ካብቶም ብዙሓት ንገለ ኣብነታውያን መምህራን ከምኡውን ነቲ ቤት ትምህርቲ ኣስታት 1,000,000 ዕምባባታት ተኺሉ ንዘወቅቦ ዘሎ ኬላ ኣታክልትን ዕምባባታትን ኣቶ የማነ ተስፋይ እውን ናይ ኣፍልጦ ሽልማት ተዓዲሉ። ኣብቲ ብቐዳም 22 ናሓሰ ብዕምባባታትን ኣግራብን ናብ ዝወቀበ ቅፅሪ ናይቲ ቤት ትምህርቲ ዝተኻየደ ስነ ስርዓት ምዕዳል ሽልማት ሓላፊት ጨንፈር ትምህርቲ ንዞባ ደቡባ ምብራቅ መምህር ኣስካሉ ፍሳሄ፣ ሓላፊ ምምሕዳር ፋይናንስን ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወደ ስላሰ፣ ኣመሓዳሪ ንዞባ ገጀረት ኣቶ ሃይለ መለስ ዝርከቦም ሓለፍትን መምህራንን ኮሚቴ ወለድን ወለዲ ተሸለምትን ተረኺቦም ነይሮም ተጣይሱ። ኣብ ዓምዲ ካብ ዞባታት ፌስቲቫልን ባህልን ብዝብላ ርእሲ ባህሊ ኣብ ኩለንትናዊ ህይወትን ናብራን ደቂ ሰብ ብሰፊሑ ዝንፀባረቕ እዩ። ባህሊ ኣብ ምንባርን ምንብባርን ዝፀንሐ ዘሎን ዝቕፅል እዩ። ኣብ ኣእምሮን መንብሮን ዝሰፍር ወይ ዝህልው ቀንድን ኣውራን ዓንዲ ሕቆ ህይወት ብምዃን ዘገልግል መተዓያይንዋት ክበሃል እውን ይከኣል። ባህሊ ተተይናበለ ዝፍጠር ዝፅንበርን ዝምዕብልን ደኣ እምበር ዱቢሉ ዝኽሰት ወይ ዝሕወስ ወይ እውን ዘጉላዕሉዕ ኣይኮነን። ባህሊ እንታይ እዩ ብዝብል ሕቶ ሊቃውንቲ ብብዙሕ ኣገባባት ይገልጽዎ እዮም። ኮይኑ ግና ባህሊ እናተወስኽን እናተቀያየረን ዝስጉም ብዙሕ ሕብርታት ወይ ዓይነታት ስለ ዘለዎ እንታይነት ወይ ማለትነት ባህሊ ካብ ምግላጽ ንላዕሊ ኣብ ባህሊ ዝሕቀፉ ነገራት ወይ ባእታታት ብዝርዝር ምግላጽ ይቐልለሎም።
መብዛሕትኦም ቀለም ቀመስ ባህሊ ተለዋዋጥ ባህርያት ወይ ጠበያ ዝውንን ኮይኑ ንኹሉ መድያት ህይወት ማለት ምንብባርን ኣካይዳታትን ደቂ ሰብ ዝጠምርን ዘንፀባርቕን ምዃኑ ይስተማምዑ። ባህሊ ልክዕ ከም ቋንቋ ይውለድ፣ ይዓቢ፣ ይመውት እዩ፣ ይምዕብል ወይ ይመሓየሽ ድማ እዩ። ብእወታ ርኢና ድሕር ዝበለ ባህልታት ኣብ ገለ ሸነኻቱ ክመሓየሽ ኣለዎ ኢልና እንተኣሚና፣ በንጻሩ ባህሊ ክጠፍእ ወይ ክመውት ግና ከነፍቅድ ኣይንኽእልን ተጠቒሱ። ኣብ ዓምድ ንቑሕ ደመና ገንዘብ እንተሎ ገንዘብ እንታይ ኮይኑ ይረኣየና፣ ጉዳይ ገንዘብን ቆልዑን ተኸፊሉ ዘይውዳእ ዕዳ ዝብሉ ዛዕባታት ይጸንሑና። ኣብ ዓምዲ ሰርዋ ጅህድ ብዛዕባ ፀሃያይን ኣገባባት ምክልኻሉን በብእዋኑ ዝካየዱ ንጥፈታትን ዝደስስ ብሓላፊት ኣሃዱ ምክልኻል ቡቕሊ ኣብ ሚኒስትሪ ሕርሻ ወይዘሮ ልኡላ መኮነን ዝተዋህበ ሓበሬታ ቀሪቡሎ። ኣብ ዓምዲ ወቕፋ ፍንያ ንስነ ጥበባዊ ክብሪ ኣብ ኪሮስ ዘላሊ ትሕዝቶ ይጸንሐና። ኣብ ዓምዲ ሸባብያት ኣብ ስደት ዝርከቡ ኤርትራውያን ብደረጃ በርክቶን ትውፊትን ዘካየድዎ ቃልሲ ዕዙዝ ምዃኑ ተዳሲሱ። ኣብ ዓምዲ ኩርናዕ ተምሃሮ ስነ ቐመም ከም ዓውደ ትምህርቲ ልሙዳት ስሕተታት ኣብ እንግሊዝኛ ዳኣላ ተምሃሮ ግድል በላሕቲ እንዲኹም ንግንዛበን ጥቕሲ ዝሰሙን እዝን ቀሪበን ኣለዋ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ መሳርሕተይ እንታይ በዲለየን ኣብ ትሕቲ ዝብላ ርስቲ ሕቶ ኣቕራቢት ኣነ ሕማቕ ኣለኹ ኩለን መሳርሕተይ ኣንጻረይ ኮይነን ካብ ዝኾነ ክፍልያንን ክሓምያንን ይውዕላ ዘረበአን ብዛዕባይ ጥራይ ኮይኑ ኣዝየን ኣሸጊረናኒ ብሰንከን ክጭናቕ ርእሰይ ክሓምምን ድቃስ ክስእንን ጀሚረ ወላ ስራሕ እውን ጸሊዕ እዮም ንዝብል ምስ ኣመኻሪ ዝተኸየደ ምልልሳት ሰፊሩሎ። ኣብ ዓምዲ ተርሙማ ምንላይ ሓቂ ሸምናይ ክፋል መስ ሓቂን ዝርርብ ካርቱን ኣደይለ ተየሱስን ህፃን ፊልን መንገዲ ሓብሩኒ ሰፊሩ ንረክብ። ካልኣይ ክፋል ትሕዝቶ ካብ ቀይሕ ዕምባባ ናብ ፊተውራሪ ቀሪባ ኣላ። ኣብ ናእሽቱ ጀራዲን ዝነበረ ኣግራብ ዘይቱን ኩሉ ፍርኡ እንተላይ ካብ ዕምባባ ብጩቕ ዝብል ዝነበረ ከይተረፈ ተለቕመ። ካብታ ምውቕቲ ቤትና ወፂና ንገድሊ ዝነቐልናላ ቀዳሚት መዓልቲ ምስቲ ኩሉ ጉዕዞን ድኻምን ቁርን ጨፈቕፈቕን ብዘይ ቁርሲ ብዘይ ምሳሕ ብዘይ ድራር ተቐበለትና። ንፅባሒቱ ንግሆ ብምሉእን እተን ብርጌዳት ካብታ ዓዲ ወፂአን ስለ ዝሓደራ ኣይርከብናየነን። ሩባ ደርፎ ኣባላት ቀያሕቲ ዕምባባን ሓፋሽ ውድባትን ገለ ውሕዳት ተጋደልትን ሒዛ ተረፈት። ኣብቲ ፈለማ ጉዕዞና ንዛግር ደይብና ከረን ክንበፅሕ ምዃኑ ይዝረብ ነበረ። ድሒሩ ዘርከበና ኣባል ክፍሊ ህዝቢ የማነ ተወልደ ግን ኣብ ዒላ በርዒድ ከቢድ ውግእ ይካየድ ከም ዘሎ ገለጸልና። ንከረን መሕለፊ መገዲ ስለ ዘይብልና ከዓ እቲ ጉዕዞ ብቐጥታ ንሳሕል ምዃኑ ሓበረና። መገዲ ሳሕል ብእግሪ ኣዝዩ ነዊሕ ምዃኑን ጥሜትን ድኻምን ከምዘይንኽእሎን ኣረዳእና። ገዝኡ ክምለስ ዝደሊ ክምለስ ከም ዝኽእል ምርጫ ሃበና። እንተኾነ ካብ ኣባላት ቀያሕቲ ዕምባባ ነፋሲት ምንቕ ዝብል ኣይተረኽበን። የማነት ወልደ ንዕኡ ኢሉ ዝቆጻረን ቁንጣሮ ሽኮርን ቆጽሊ ሻህን ከምኡውን ናይ ውፃኣትን ጸረ ረኽስን መድሃኒት ገዲፉልና ተዓዝረ። መገዲ ዝመርሑና ተጋደልቲ ድሮ ተመዲቦም ጉዕዞና ብርስ ዓዲዩ። እቲ ጎቦ ብግመ ክሳብ ዝሽፈን ክንፅበ ከይተሸፈነን ተውዒሉ ግን መሬት ምስ መስየ ጉዕዞ ክንጅምር ተዳሊና ውዓልና። ዓቐበት ርእሲ ዓዲ መንፅር ብረኸታት ኣስመራ ሸግርንን ዓርበ ረቡዕን ስለ ዝኾነ ካብ ንቕታታት ጸላኢ ብቐሊሉ ዝረአ ተጠቃዩ። ድሮ እውን ኣብ ሩባ ደርፎን ከለና ወታደራዊ መኻይን ጸላኢ ካብ ኣስመራ ክወርዳ ድምፀን ይስምዓን ቢንቶ ሸግርኒ ክሰግራ ይረአያን ነበራ። ሪፖርታጅ ጽምብል ባሕቲ መስከረም ማሕበረኮም ኤርትራውያን ነበርቲ ርያድን ከባቢኣን ቀሪቡሎ። ኣብ ዓምዲ ዝረዓወ እቕትሳድ ኣብ ጨንፈር ሚኒስትሪ ሕርሻ ንኡዞባ ማይምነት ሰርሕ ክኢላ ክንክና ዝርእቲ ዜናዊ ዘካርያስ ኣብ ምክልኻል ፀህያይ ኣድማዕ ዝኾነ ባህርያዊ መከላኸሊ ኣብ ምምሃዝ ዘካየደ ፃዕርታት ብዝምልከት ዝተኻየደ ቃለ መሕተት ሰፊሩሎ። ኣብ ዓምዲ ውሓት ልጢፈል መህዞታትን መሃዝቶምን ካርቱናዊ ፅውፅዋይ ሚኪ ኣልሙሰወራ ይጸንሑና። መበል 7ይ ክፋል ዝንቡዕ ፖሊስታት መንግስታት ኢትዮጵያ ኣብ ጉዳይ ቀርኒ ኣፍሪቃ ካብ 1930 ክሳብ 2025 ቀሪባላ። ኣብ ዓምዲ ኣልተቓሪር ጠንክታት ቃንዛ ከብዲ እግሪ ምህዞ ኣብ ዝተዓብሰ ክፋል መትነታት ዝኸፍት መድሃኒት ምብፃሕን ኩነታት ካንሰርን ንምንጻርን ዘገልግል ሮቦት ሓድሽ ኣገባብ መምስራሕ ክታበት ኢንፍሉዌንዛ ሓድሽ ምህዞ መድሃኒት ካንሰር ፓንክርያስ ተቐባልነት ረኺቡ ዝብሉ ሓበሬታታት ይጸንሑና።
ኣብ ዓምዲ ዴቨሎፕመንት ኣበርክቶ ፕሮግራም ቁጠባ ንኡስ መተን ልቕሓን ኣብ ምጉዳል ሳዕቤና ድኽነት ቁጠባዊ ዕቤትን ብዝምልከት ምስ ሓላፊ ጨንፈር ደቂ ኣምሓረ ኣቶ መንከም ካሕሳይ ዝተኻየደ ቃለ መሕተት ሰፊሩ ኣሎ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ዝስራሓሉ ፖሊሲ ትምህርቲ ብቋንቋ ደ ከም ድልድል መሰጋገሪ ዝፃወቶ ተራ ካልኦት ኣመታቱን ተዳሲሱ ይፀንሐና። ወግዕ እውን ኣብ ኤርትራ ካብ ቃሮራ ክሳብ ራሓይታ ዝድስስ ፅሑፍ ኣብ ዓምዲ ካልቸር ኤንድ ኣርትስ ይፀንሐና። ኣብ ዓምዲ ኪዌንድኤ ትሕዝቶ ሌላ ምስ ኣብ ኤርትራ ምብፃሕ ብምክያድ ዓለም ኣቓልቦ ክትገብረሉ ዝግባእ ዕማማት ይዕመም ከም ዘሎ ዝመስከረ ኤማኑዌል ዳንኤል ፍሉጥ ተጓዓዚ ዓለምን ደራስን መስራቲ ደ ኤሽያን ባንከር ዝተባህለ ትካልን ቀሪቡሎ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብዚ ተፈፂሙሎ። ሰላም።

ክቡራት ተኸታተልትና ኣብ ዝሓለፈ ሰሙን ብዛዕባ እቲ ጉያ ባህላ ናይ ኮምፒተራይዝድ ሙዚቃን ኣገባብ ኣሰራርሓ ናይ ሓንቲ ደርፍን ተዓዚምና ምንባርና ዝዝከር እዩ ንሎሚ ድማ ሰብ ዝሰርሖ ብልሒ ኣብ ደርፊ ብዝብል ኣርእስቲ ክነቕርበልኩም ኢና

0: ሰብ ዝሰርሖ ብልሒ ካብ ግዜ ናብ ግዜ ምስራሓቱ እናረቐቐ ዝመፅእ ብምህላዉ ንብዙሕ ሙያ ክትንክፍ ንዕዘቦ ዘለና ሓቂ እዩ። ኣብ ዝቐረበ እዋን ድማ ብሰብ ዝሰርሖ ብልሒ ደጊሞም ዝተመስርሑ ደርፍታት ናብ ሰማዕት ምብፅሖም ዘይከሓድ ሓቂ እዩ። እንተኾነ ግን እዞም ደርፍታት ብርግፅ ነቲ ኣብ ዝሓለፈ ሰሙን ዝተንከፍናዮም ነጥብታት ተኪኦም ንምስራሕ ይከኣል ድዩን ካልእን ዝብል ትሕዝቶ እውን ክንዲዝሲና ሰናይ ምክህታል።
1: AIC እዛ ኣርቲፊሻል ኢንተሊጀንስ ሕጂ ብብዙሒ ክላዓል ገለ ንሪኦ ኣለና ንዲና ከም ዝበልኩ ከዓ እንተ 7 ዓመት ገለ ገይሩ ኣሎ እቶም ዝመሃዝዎ ከማ ንባዕሎም ሲ ብሸምገሉ ሰቡት ኮይኖም ኣለዉ ሓድሽ ነገር ኣይኮነን ኣይ ዝተባሃልናሉን ከይንኸውን ገለ ዳ እምበሪ ኣብ ኮምፒተር ሲ ደብዳቤ ክትፅሕፍ ገለ ከላ ብፍላይ ብኢንግሊሽ ገለ እንታይ ትገብር ቀያሕ ተስምረልካ ንድሕርዳ ተጋጊኻ ስፔሊን AI ኣኮ ፈላብ ቴሌፎን ካብም ትገብር ገለ ምሽ ወይ ከዓ ትላመወደቲ ቋንቋኸ ብትግርኛ ንፅሕፍ ቃላት ናይ እንግሊሽ እንከሎስ ግን ባህላስ ብትግርኛ ንቕይሮ ገለ ትላመዶ ሻ ክትፅሕፍ ከለኻ ሲ ሳጀሽን ኢላስ ተቐርበልካ በዕላ ገለ AIያ ካልእ ኣይኮነን ቅምር ቅምር ኣቢላ በዕላ ሓሲባ ገለስ ከምዚ ኮ ዝብል ዝኸውን ገለ ትብለካ ገለ ብኸምኡ ናእሽቱ ናእሽቱ ፀኒሐን ሲ ወላብታ ሙዚቃ ስኮመ ናእሽቱ ናእሽቱ ብዙሕ ዘይርዳእኻ ዘይተዝተብህለለ ነረኒ ሕጂ ግን ጎቢዙ ዓብቲ AI ምስ ጎበዝ ኣብ ከመይ ደረጃ ኣብቶም ደረጃ ኣሎ ክንብሉ ናይ ንኽእል ኣብዛ ሕጂ ዘዕለክ ዘለኹ እዋን ሲ AI ይመሃር ኣሎ ተማሂሩ ካብ ገዛ ርእሱ ይመሃር ካብ ዝተፈላለየ ዴታ ተማሂሩ ፅቕሉ ነብሱ ናመሓሸ ዝኸይድ ዘሎ ከምዚ ደረጃ ኣሎ ክትብሎ ኣይትኽእል ይጎይ እዩ ዘሎ እእምሮና የርክቦን ኣይርክቦን ካልእ ሕቶ እዩ እእምሮና ኣዝዩ ሕለኽለ ክትበለ ኣዝዩ ገጅፍ ዲቫይስ እዩ ንዑ የርክቦን ኣይርክቦን ቀሲልና ክንሪአና ድሓን AI በዛ ዘለዋ ብልሒ ናብ ሙዚቃ ምስ መፀ ግን ትእዛዝ ይፅበ ካባኻ ትእዛዝ ተፀቢብ ሓንቲ ነገር ክስርሐለይ ትብሎ ሕጂ እዚ ኩሉ ዝብለክ ዘለኹ ግን ክትነግሮ ኣለካ ተቐዲምና ተዛርብና ኣሎ ኣብ እንታይ ጀር ትደሊ ይብለካ ከምዚ ዓይነት ጀር እየ ዝደሊ እታ ቴምፖ እታ ቅልጣፈ ናይታ ደርፍስ እንታይ ይብለካ ሕጂ እታ ቴምፖ ምባል ተላሚድዋ እዩ ቴምፖ ናይ ጥልያን ቃል እያ ኮ ቴምፖ ግን ኣብ ዓለም ሙሉእ ሲ ኣብ ሙዚቃ ዓለምስ ቴምፖ ንብል ብሙሉና ምቕልጣፉ ምዝሓሉ ናይቲ ህርመት ንምግላፅ እዩ እታ ቴምፖ ኸ እንታይ እዩ ዝሓጠካ ከምዚ ኣያ ትብሎ እንታይ ዓይነት መሳርሒ ሙዚቃታት ክጥቀም ትደልየኒ ካልእ ኸ ናይ ታጅር መሳርሒ ሙዚቃታት ይፈልጠኒ ካልእ

ይብለካ ከምዚኣኻ ክትእዝዝ ኣለካ እዚ እንደለየለ ገለ ክትብሎ ኣለካ ሽዑ ይድገምን እዩ ዘሎ ደርፍታት ብፍላይ ኣብ ኤርትራ ንሰምዐን ዘለና ደርፍታት ድግማ ናይቶም ኣቐዲሞም ዝደረፈዎን ደረፍቲ ገለስ ድግማ ዋላ ድምፆም ሲ ናይ ሓጎስ ሓጎስ ወለ ገብረ ሱዝኒና ናቱ ጥራይ ማሓላኺ ገለ ትብል ደርፊ ድምፁ ወሲዶም ኤኣይ ዝሰርሖ ሙዚቃ ገይሮም ኣባየት እዮም ካልእ ግን እታ ኤኣይ በዕለ እያ ክትደርፍ ትፍትን ሕጂ እቲ ትግርኛ ካብ ብዙሕ ኣይተመልከን ኣሎ ኣለዋ ንሕና ንመልከን ሐቀ ፀጨ ገለ ንብለን ንሕና ሲ ኣይክእሎን ንሱ ሕጂ ፅይፍ ይብል

0: ከምዚ ክንሰምዖ ዝፀናሕና ብሰብ ዝሰርሖ ብልሒ ዝተዳለወ ደርፊ ካብቶም ልሙዳት ደርፍታት ፍሉይነት ኣለዎም። ካብቲ እዝንና ኣድሚፁ ዘለልዮ ነገር ብተወሳኺ ዘምፅኦ ጥቕምን ፀገምን ከዓ
1: እቲ ፀገም ናይ ኮፒራይት ናይ መሰል ዋንነት ኣብዝሎ ሕቶ ሕጂ እዚ ፀገም ይፈጥር እዩ። ዋንነት ኣሎ መሰል ኣሎ ክልተ በበይኑ ቋንቋ እዩ። ደረፋይስ ዋና ማለት ኣይኮነን። ኣነ ዝደረስክዎ ሙዚቃ ስኺ ዝፅሓፍክዮ ሕላይ እቲ ዘቀነበሮ ገለ ንድሕር ዳ ኮይኑ ሲ ክስቶ ደሪፉ ወኢልካ ናውቲ ትደርፋ ይበሃል። ሕጂ ኣብዚ ናውቲ ሕጋዊ መስራሕ ኣለዎ። ኩሉ ደረፋይስ ዋና ደርፉ ማለት ኣይኮነን። ኣዝዩ ውሕሪ ደረፋይ ዋና ደርፉ ውሑድ ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ። ኣብ ዓለም ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ። ዋናታት ዋናታት ደርፎ እዘይ ኮይኑ ናይ ብዙሕ ሰብ ኢድ ዩ ዋና ካ ኩሉ እዩ። እዚ ኤኣይ ምስ መፀ ፋሕፋሕ ኢሉ ምክንያቱ እታ ደርፊ ስራቅ ድያ ናብቲ በዕሉ ተባሃል ሓይቲ ድዩ ሰሪሑ ዋ ኤኣይ ገል ኣይትፈልጥኒ ኢኻ ስኩ ኢላ ምፃ ኣቢላ ከምታ ትመስሎ ገይሩ ሰሪሑ ይልካ ኣሎ። ሕጂ ዋሕዲ ፍልጦ ተሊካ ንዓኻ ፅቡቕት እያ እታ ሙዚቃ ተሰሪቃ ዶ ቅልምታት ክል ብዙሕ ኣይትሓስብኒ ኢኻ። ናይ በዓል ሓጎስ ናይ በዓል ሃይለ ገብሩ ናይ በዓል ገለ ስቕልካ ናይ በዓል ኣበባ ገለ ምፃ ኣቢልካ ንድሕር ዳኣኒ ሰሪሕካዮ ትስርቂ ብሁድ እዩ ሩኡ እዩ መን ሰሪቕዎ ካ ይትፈልጥኒ ኢኻ ሽዑ ዘሎ ፀገምካ ሕጂ ብክልቲኡ ወገንሲ ተወፃዓይ ኣሎ ኩሉ ግዜ ማለት እዩ። ኣብቲ ኮፒራይት ምስኣተኻ መሰል ገለካ ዝሕሉ ኣይኮነን። ኣብ መወዳትኡ ሲ ሓንቲ ስራሕ ምስ ሰራሕካ እያ ክትዝርጋሓን ከለኻ ናብ ዓለም ዝተፈላለዩ ሶፍትዌርስ ኣለዋ ንሳተ እንታይ እን ኩሉ ግዜ ቸክ እናገበራ ዝኸዳ እዚ ደርፍስ ናትካ ድዩ ኣይኮነን እዚ ድርሰት ናትካ ድዩ ኣይኮነን ገለ ኤኣይ ምስ መፀ ግን ኣዚ ዓሰርተ ግዜ ድርብሽ ዘሎ ወላ ኣባተን እውን ኮሕጂ ኤኣይ እዩ ከኦም ተስርሐኒ ነይሩ ኣብዚ ኻ ካልእ ዓይነት ኤኣይ እዩ ዘሎ። ኤኣይ ምስ ኤኣይ ክረዳዳ እንድሕርዳ ጀሚሩ ከዓኒ ናብ ጥፋኣት ገፅና ንጓዓዝ ኣለና ኢልካ ክትድምድም ትኽእል ማለት እዩ። ኤኒወይ እሱ ካልእ ሕቶ እዩ። እቲ ኩሉ መስርሕ ኣገባብ ገለ ሰዓታት ዝወስድ ኣዋርሕ ዝወስድ ዓመታት ዝወስድ ገለ ኣብ ዓሰርተ ደቂቃ ክቐርበልካ ይኽእል ኤኣይ ፀገም የብሉ እንተቐልጢፉ ከዓኒ ሓሙሽተ ደቂቃ ቐርበልካ ፀኒሖ ብ2 ደቂቃ ቐርበልካ ገለ ፀገም የብሉ። ሕጂ እቲ መስርሕ ኣዝዩ ሓፂር እዩ ዝኸውን እቲ ሃለክለክለክለክ ትብሎ ዓሰርተ ግዜ ገለ ኣሕፅር ኣቢሉ ይቐርበልካ። ከምዛ ናይ ካልኩሌተር እያ ካልኩሌተር ስኻት ሓስብ ንሳቀ ቀሚራ ትህበካ ምስ ተማሃዘት ኩሉ ሰብ ሊሑ ሒልዋ ነይሩ ሕጂ ከዓ ጆጅባና ኣላ ኤኣይ ካ ምስተማሃዘ ሒልዎ ሰብ ሕጂ ምስ ማዕበለ ሕብለሎ ሰብ ገለ ሓደ መዓልቲ ኣብ ጆጅባና ክኸውን ንኽእል እዩ። ግን እቲ ኩሉ መስርሕ ምስላጡ ሓደ ካብቲ ጥቕምታት እዩ ሓደ ካብቲ ጉድኣቱ ከዓ እዩ። እቲ ጥቕሙ እንታይ እዩ? ግዜ ይቁጥበልካ ኣሎ። እቲ ጉድኣቱ ከዓ እንታይ እዩ? ሰብ ኣይጥዕም መወዳትኡ በቲ ሓደ ወገን ክትሪኦን ከለካ ከዓ ንኣብነት ኣእምራዊ ምዕባለ ዝደኸሙ ሰባት ኣለውና ኣካላቶም ዝሰንከሉ ሰባት እውን ኣለውና። ግን ሙዚቃ ካ ክፃወቱ ይደልዩ ኤኣይ ነዚኦም ሓገዝ እዩ ይሓስቡ ይእዝዙ ይሰርሑ ኣለኹ። ሕጂስ ስለ ዝሰንከልካ ኢድካ ጥራይሲ ሙዚቃ ይትፃወትን ክትበሃል ከቢድ እዩ እዝዩ ከቢድ እዩ። ገሊኦም ንዕኡ ይትሕስዎ እንድዮም ይትሕስዎ እዮም ስቲቪ ወንደርሲ ዓይነ ስውር ኢና

ንፈልጦ ብመኪና ሓደጋ ዘጋጠሞ መልሓሱ ተሃሪሙ ሲ ክዛረብ ክደርፍ ገለ ከሎ ቃላቱ ብዙሕ ይስማዕኒ ኣተኩር ኣቢልካ ተዘይሰሚዐኸ ብዙሕ ይስማዕኒ ግን ይደርፍ እዩ ክሳብ ሕጂ ወዲ 75-76 ዓመት ሽማገለ ሰብኣይ ኣዳራሻ ትመልእ ስታዲማ ትመልእ ኣሎ ከምኡ ዝጠሕስዎ ሰባት ኣለዉ ብርግፅ ገሊኦምካ ተስፋ ይቆርፁ ሓደ ነገር ምስ ኣጋጥሞ ሕጂ ነቲ ተስፋ ዝቆረፀ ነቲ ዝደኸመ ደኺመ ኢሉ ካዓ ዝፀንሐ ሰብ እዚ መርሓ ይንዕዎ መወዳቱ ስታይ ኣይካ ሓገዝ ትኾነላ ማለት እዩ ጠቕላላ ንሙዚቀኛታት ክትክእ ይኽእል ዶ ንደረፍቲ ክትክእ ይኽእል ዶ ሚኢቲ ካብ ሚኢቲ ኣይክእል ዘይከውን መወዳቱ ሰብ ይዝነፍቕ ሰብ መሽን ኣይናፈቕኒ ሙሉ መዓልቲ ምስ ቴሌፎንካ ውዒልካ ገላ መወዳቱ ኣጥፋ ኣቢልካ እያ ምስ መሓዙት ክኸድካ ካ ተዕልል እምበርሶም ኣይመገደሱኻ ነይሮም እዚኣ ሚኢቲ ካብ ሚኢቲ ተተገድስ ነይራ ሕጂ ፕሮሴን ኮንስ ናበልና ንድሕርዳት ናይ ህላውነት ኤኣይ ርኢናዮ ጥቕምታት ኣለዎ ጉድኣትካ ኣለዎ እቲ ጥቕልል ኣቢልካ ስርቕ ኣቢልካ ገለ ሚኢቲ ካብ ሚኢታ ቡ ኣሚንካ ምስራሕ ግን መወዳቱስ እሞ ሰባት ኣይነድልን ኢናብ ዓለም ኢና ንብል ዘለና ማለት እዩ ሕጂ እዚ ዘየድሊ ሻቕሎት ኮይኑ ይፅምዐኒናዓ ጥቆሙ ዝገብር ዘሎ ኣካልካ ስሒትዎ ኣሎ ኣጠቃቅማ ኤኣይ ወይ ኣጠቃቅማ ቴክኖሎጂ ስሒትዎ ኣሎ ማለት እዩ ኣብ መወዳቱ ነቲ ዋና ተፍቅድ ኤኣይ ትጥቀመሉ ሚኢቲ ካብ ሚኢቲ ዘይኮነ ዝትክእሲ ትጥቀመሉ ጥራይ ከምዛ ገንዘብ ትጥቀመላ ንሕዳ ክትጥቀመልካ ጀሚራ ገንዘብካ ተፀልለካ ልካቆምያታ ኤኣይ ከዓ ትጥቀመላ ንመሳርሒ ንመሳለጢ ንገለ ሓሳባት መመንጨዊ ገለ ክጥቀመላ ትኽእል ኢኻ ሚኢቲ ካብ ሚኢቲ ክትክኦ ነቲ ኩሉ ስራሓት ናይ ብዙሕ ሰብ ግን ከቢድ እዩ

0: ኣብዝ ሓለፈ ክፋል ከም ዝገለጽናዮ ደርፊ ንባህልን ልምድን ሓደ ሕብረተሰብ ምንፅብራቕ ዓብ ኣስተዋጽኦ ኣለዎ። እዞም ብሰብ ዝሰርሖ ብልሒ ዝዳለዉ ዘለዉ ንኽትሰምዖም ኣድነቕቲ ክኾኑ ይኽእሉ እዮም። ኣብ ምግላጽ ባህልን ልምድን ናይ ሕብረተሰብ ግን ኣብ ከመይ ደረጃ ከም ዘሎ ብከምዚ ይግለጽ።
1: ኤኣይሲ ተምሃራ እዩ ዘሎ ዓሰርተ ግዜ ዝመሃር ዘሎ ይመሃር ይመሃር ይመሃር እዩ ዘሎ እምበሪ ከምዚ ኣብቲ ተደልዩ ዘሎ ደረጃ ሳይበፅሐን ኣሎ። ዝተፈላለዩ ምሁራት ናይ ቴክኖሎጂ ዝመዙ ኣብቲ ዓለም እቲ ዘለዉ ገለ ብዛዕባ ኤኣይ ዝተፈላለዩ ቀለ መሕታት ኣካይዶም ኣለዉ። ኣብ ፖድካስት ኢሎም ገለ ብዙሕ ግዜ ተዛሪቦም ኣለዉ። ብዙሕ ሰሚናራት ኣኼባታት ገለ ገይሮም ኣለዉ። መወዳእቱ ትናትና ብቕዓት ገ ኣይበፅሖና ናይ ሰብ ኣይበፅሖን ኣሎ ክበፅሖ ናይ ክበፅሖን ካልእ ሕቶ እዩ ንሱ ንካልእ መዓልቲ እዩ ትዘረባ። ሕጂ ኣብ ከምኡ እናተምሃረ እንከሎ ኣብ ውሽጢ ኣቲኻ ሕብረተሰብ ዶ ባህሊ ዶ እቲ ባህሊ ምስ በልካ ሽዑ ከዓኒ ንኣብነት ኣብዛ ኤርትራ ሲ 9 ብሄራት ኣለዋ። ካብዘን 9 ብሄራት ኣብ ሓንቲ ብሄር እቱ ምስ በልካ ኣብታ ሙዚቃ ጥራይ ትብል ንድሕር ዳ እቱ ዊኢልካ ትጠፍእ ኣብኡ 10-20 ዓመት ከተሓልፍ ትኽእል ኢኻ። ከምዚ ዓይነት ህርመት ኣሎ ኣብ ከምዚ ንጥቀመሉ እዚ ዓይነት መሳርሒ ሙዚቃ ኣብ ከምዚ ንጥቀመሉ እዚኦም ቀቢላ እዮም ዳ ከምዚኣ ትፃወቱ እምበር ኣብቲ ሓንቲ እንድሕር ዳ ከይድካ ካልኦት ከምዝባሃሉ ቀቢላ ኣሎ እሶም ከ ከምዚኣ እዮም ዝገብሩ ናይ ከም ክስቶ ፅልዋ ስለ ዘለዎም እኳ እዮም ከምዚ ገይሮም ሞ እትባሃሎም ገለ ናበሉ ኣብ ውሽጢ ተኣቱ ትጥሕል ኢኻ። ሕጂ ነዚ ኩሉ እዚ መርሚሩ ፈትሹ ፈሊጡ ገለ ኤኣይ ከንፀባርቐልካ ገና ንሽትለ ማማይ እዩ ዘሎ እቲ ጥራይ እንታይ ኮይኑ ከምዚ ናይ ከልባ ተዓብያ ኮይኑ ተዓብዩ ግን ማለት ቀልጢፉ ጉብዝ ጉብዝ ጉብዝ ገለ ዝብል ኮይኑ ከምኡ ኢሉ ዳ ከይመውት እምበር ቀልጢፉ ዝጉብዝ ዘሎ እጂ ኣብ ከምኡ ብዙሕ ትስሕቶ ነገራት ኣለዎ። ብዙሕ ኣዝዩ ብዙሕ ነገር ትስሕቶ ኣለዎ። ብዙሕ ነገርካ ዝጠቕመካ ኣለዎ። እቲ ባህሊ ሕጂ ሓደ ካብቲ ዝስሕቶ እዩ። እቲ ክብርታት ገለ ሓደ ካብቲ ዝስሕቶ እዩ። ከምዝ በልኩ ዓንቲ ወይ ኮ ኣዛዚ ኣለዎ ባዕሉ ኣልዕል ኣቢሉ ኣይሰርሐልካ ክእዘዝ ኣለዎ። ሕጂ እቲ ኣዛዚ እዩ ማዕረ ክንደዩ ኣፍልጦ ዘለዎ። ንኣብነት ኳስ ዓንቲ እውን ኣልዕልንያ ነርና ሕጂ እውን ከነልዕላ ኳስ ብዓይኒ ሙዚቃ ክትሪኦን ከለካ እቲ ህርመት ኣብ ዌስተርን ዓለም ብብዙሕ ዝጥቀሙሉ ህርመት ኣይኮነ። ኣብ ትግርኛ ይጥቀምሉ ኣብ ትግረ ሳሕቲ ይጥቀምሉ እዮም ገ በዓል በለና ይጥቀምሉን እዮም በዓል ኩናማ ኣዝዩ ብዙሕ ዝኾነ ህርመታት ኣለዎም ገለ። ሕጂ ኣብታ ብዳዊት ምስ መፀኸታ ኳስ ንዓ እንድሕር ዳ መሪፅካ እያ ከምዚ ዓይነት እያታ ህርመት ገሊልካ እንድሕር ዳ ኣስሚዕካ እዮ ሰራሒቲ ናይ ኤኣይ መን እዮም ዘለዎ ክሳብ ሕጂ ዌስተርን እዮም ዘለዎ። ኣብ ኣሜሪካ ርኢና ኣብ በዓል ቻይና ርኢና እተን ብብዙሕ ብልጭ ኢለን ሰደሰንበዳ ማለት እዩ። ሕጂ ንሳቶም ናይ በዓል ኳስ እንታይ ፍሉጦ ኣለዎ ዓይነት ርሞት እንታይ ፍሉጦ ኣለዎ ኣብዚና ንመፅእ ማለት እዩ። በቲ ሕጊ ከይድካ ቀሚርካ ገለ እዚኡ እቲ ክኸውን ዝኽእል ገሊልካ ገለ ክትህቦ ትኽእል ኢኻ በታ ዝሃብካዮ ይሰርሐልካ ሽዑ እንታይ የጥፍእ ግን እቲ ኣለዎ ኣብ ውሽጢኻ ዝፈጥረልካ ስምዒት ኣለዎ ተንቀሳቀስ ዝመፀካ እቲ ዓይነት ምንቅስቃስ ከማስ ካልእ ዓይነት ምንቅስቃስ እዩ። ሕጂ እቲ ውሽጢኻ ዝፍጠር ስምዒት ገለ ግን እቶም ደቂ ዓዲ ነቲ ባህሊ ዝፈልጥዎ ፅቡቅ ገይሮም ገለ ክፃወትዎ ከለዉ እዩ። ምክንያቱ እንታይ ኣሎ ሰንከል ዝብል ነገር ገለ ኣሎ ትሰምዖ ንሶም እዮም ትፈልጥዎ ንሳ እታ ሰንከል ትብል ሲ ተዘይክኢልካ እያ ናይ ብሓቂ ስንክልና እያ። ግሊች ዝበሃል ሙዚቃ ዓይነት ሙዚቃ ኣሎ ጅር ናይ ሙዚቃ ግሊች ዝበሃል ኣሎ እታ ሽማ ሲ ግሊች ኢማጅን ግሊች ትበሃል ሕጂ ናይ ብሓቂ እያ ግሊች ትገብር ካብ ሙዚቃ ክሰባዕ ፀኒሕካ ኣብ መንጎስ ሰንከልከል ገለ ትብል ምሽ ትፃወትካ ትቕፅል ብዕላማ ይዛኣቱ ትሰንከልከል ሕጂ ክትስዕስዐሉ ገለን ከለኻ ኣይኮልፈካን እዩ ስምዒትካ ወይ ክትሰምዖ ገለ ከለካ ስምዒትካ ኣይኮልፈካን እዩ እታ ግሊጅቲ ብዕላማ ይኣት ስማ ግሊጅ ኢሎማ እታ ሙዚቃ ግሊጅ ትገብር ኣብ መንጎ ገለ ኢልካ ከምዚ ኮምፒተር ክትጥቀም ፀኒሕካ መንጎ ዝርግርግርግ ገለ ትብል ወይ ግሊጅ ገይራ ኮምፒተር የ ገለ ትብል ኣብታ ሙዚቃ ከምኡ ኣት ኣለ። ሕጂ እዚ ካብቲ ባህሊ ዝመፀ እዩ። ኣብ በዓል ብዳዊት ገለ ክትሰምዕን ከለካ ሕጅስ ከምኡ ስንክል ገለ ዝብል ገለ ኣለዎ ትኽብትኽብቲ ኣብ ሙዚቃ ዓለም ትመሃሮ ገለ ዘይከይድ ነገር ገለ ኣለዎ ንሱ እዩ ትመቐረቱ ኣብ መወዳእቱ ሰባት ደብለኒ ከዓ ንሱ እዩ እቲ ኣብ ውሽጥና ዘሎ ትስምዒት ገለ ንብሎ ሲ ኮምፒተር ኣይትረኽቦ ናይ ንሱ ኣይትፈልጦ ናይ ቴክኖሎጂ ኣይፈልጦ ናይ ንሱ ስምዒታ ወይኒ ና ደቂ ሰባት ስምዒት ኣለና ገለ ንዕኡ ኣብ ሙዚቃ ነእት ወይና ኣብ ባህሊ ነእት ወይና ኣብ ኣራዳዳ ነእት ወይና ገለ እዚ ኩሉ እዚ ኤኣይ ኣይፈልጦን እዩ ክፈልጦ ድዩ ኣይክፈልጦን ከ ካልእ ሕቶ እዩ ምናልባት እቲ ናይ ምቕማር ዓቕሙ ገለ ሰማይ ክስቀል ይኽእል እዩ ንዓ ስምዒታን ፀለይ ገለ ኢልካዮ ግን ካልእ ሕቶ እዩ ኣይኮነን ዶ በቲ ስምዒት እተሰርሐ ባህልሲ ዋላ እታ ስምዒት ትብል ብዓንደ ርእሳ ነተኣምር ከማን ክርዳእ ኣይክእል እዩ ሕጂ ይሓዋውሰልካ ባህሊ ከማን ኣዝዩ ይሓዋውሰልካ ባህሊ ንኣብነት እቲ ቃላቱ ናይ ኣምቸ ዝጥዕም ገለ ትግርኛ ፀያፍ ትግርኛ ገለ ኣምሓሩ ትግርኛ ክዛረቡ ከለዉ ርኢኸዮም ኣለኸ ፅይፍ ገለ እዮም ዝብሉ ፐርከተን ገለ የብሎምን ከዓ ንሳቶም ምስን ሕጂ በን ስለዘይ ዓብዪ ኩሉ እዚኦም ናፀየፉ ትዛረቡኻ ከምኡ እዩ ዝጥዕሚ ትዳረፋ ዩኮ እቲ ሙዚቃ ናይ ወስተርን ገለ ኣዝዩ በቃ ከምዚ ዋእዚ ኣብዚ ኮነን ተሰሪሑ ገለ የብለካ ምክንያቱን ኣብዚ ንጥቀመሉ ኤለመንትስ ገለ ኣይትሰምዖን ካብቲ ሙዚቃ ሕጂ ናይ መንዳ እዛ ደርፊ ገለ ትብል ገብረ ፃድቕ ብብዙሒ ይለዓል እዩ ኣብ ኤርትራ ገብረ ፃድቕ ዝበሃል ትግራዋይ ደረፋይ ሲ ናይ ብዙሓት ኤርትራውያን ደረፍቲ ደርፍታት ደጊምዎ ብዋጣ ገይሩ ዝደርፍ ብዋጣ ገይሩ ደጊምዎ ናይ ሓዳር ጌርኪ ሰሚዐ ብዋራ ገለ ብዙሕ ሰብ ናይ ገብረ ፃድቕ ደርፊ እያ ይብለካ ገሊኻ ናይ ሽላን ደርፊ እያ ይብለካ ናይ ባርያ ደርፊ እያ ባርያ ደሪፍዋ ባርያ ሰሪሕዋ ሕጂ ገብረ ፃድቕ ምስ ወሰዳ ሃቢባ ኣህቢብዋ በቂ ሽዑ ሰብ ናቱ ክብል ጀሚሩ ሽዑ ናይ ዑስማን ኣደሪሒም ሰምዕ ፀኒሕካ ናይ ፀሓይቱ በራኺ ትሰምዕ ፀኒሕካ ናይ ኣተወ ብርሃን ሰጊድ ትሰምዕ ፀኒሕካ ናይ ተወልደ ረዳ ትሰምዕ ክውሰድ ጀሚሩ ሕጂ እንታይ ኮይኑ ትሰምዕ ኖኖ ገብረ ፃድቕ ይደሪፎ ኖኖ ዝያዳ ናይ ኩስቶ እንድ ገለ ኣብ ዘየድሊ ሕንፍሽፍሽ ኣትዩ ትሰብ ድሓር እንታይ ከዓ ኮይኑ እቲ ደጋማይ ከዓኒ ክረዲት ኣይህብኒ እዚኣ ናይ ኩሶ ደርፊያ ኣነ ግን ይደግማ እየ ዘለኹ ገለ ከዓ ይብልኒ ወይ ብፅሑፍ የለ ወይ ብኣንደበት የለ ኮይኑ ሕጂ ኤኣይ ካኹማ ይገብር ንፅኢሉ ድግምድግም መብለልካ ይሰርሐልካ ገለ መልታት ገለ ክረዲት ኣይህብኒ ባህሊ ሕውሱስ እዩ ዘብሎ ኣብ መወዳእቱ ሽዑ እታ ስራሕ ጥራይ ቅምር ኣቢሉ ዝህበካ ተኣዛዛ እዩ ኣብ መወዳእቱ እቲ ኣዛዚ ኣይሕግዘካኒ እቲ ተኣዛዛይ ከዓ ዝገደደ ክሕግዘካ ይክእልኒ ማለት እዩ ሕጂ ባህሊ ገሊልካ ጥልቕ ኢልካ ክትዛረበሎም ዘለካ ኣምራት ገለ ኤኣይ ኣይበፅሑፈን ኣሎ

0: ክብራት ተኸታተልትና ሰብ ዝሰርሖ ብልሒ ከም ኣጠቃቅማና ዘስዕበልና ጉድኣትን ጥቕምን ኣለዎ። ስለዚ ካብ መፀስ ንጥቕምና ድኣ ክነውዕሎ ይግባእ እምበር በንጻሩ ሞያ ንምጉዳል ክኸውን ኣይግባን። ነዚ ኣመልኪቱ ኣብ መወዳእታ ዝሃበና ለቦዋ ብምቕራብ መደብና ክንዛዝም
1: ኣይትስራቀታ ዘረባ እጂ ሰብ ግን እንታይ የምፀላ መሲል እ ከምዚ መምሎቂ ገለ ይፍትነላ ኣይዳሓዚያ ዲጂታል እንድያ የብለካ ናብ ሰርቅያ ዲጂታል እያ ዲጂታል ኣይኮነትን ገለ ዝኾነ ነገር ቅድሚ ኣቡታት ገለ ምምርማር ምእታው ኳስ ኣይትስራቀያ እታ ዘረባ ኣይትስራቅ ተወዲ ሞባይል ኣብዚ ጣውላ ኮፍ ኣቢለ ያ ንሒዝዋ ተኸይሉ ሰብ ኩሉ ሰብ ታ ስርቂ ትርዶ ንሓደ ደረፋይ ከይፍ ቆድኩ እታ ደርፊ ንሕርዳ ደጊመ እያ ከዓኒ ዋይ ክፅብቕ ገይርዋ ክትፍተወካ ገ ኣብ ምድናቕትኣቱ ተቀዳዲምካ ነብ ስርቂ ስርቂ መወዳእቱ ሕጂ ብዝተቓለ መጠንሲ ኖንዶ ሕጂ ኤኣይ መፅኡ ድሕሪ መጋረጃ ተሓቢእካ ዝፈልጠካ ዘይብልካ ገለ ከም ድላይካ ትሰራረቕን ተባላሹን ገለንስ ዋላ ገዝካ እናተረእኻ ከማንሲ ሰባት ይሰርቁ ኣለውኣሎም ብዙሓት ንኣሽቱ ደረፍቲ ከለዉ ሕጂ ዝጫጭሑ ዘለዉ ዝመፁ ዘለዉ ገለ ኣብ መወዳእትኡ ግን ናይ ዝተፈላለየ ደረፍቲ ገለ ክወስቱ ትርዮ ገሊኦም ብፈቓድ ክወስቱ ትርዮ ደስ ብለካ ገሊ እንኳ ሰርኳ ኣይ ድሓን ሓን ፀገመ ብሉን ገለ ብሉካ ቅድማ ምንታይ ኢኻ ብብዙሒ ትርዮ ነይሩ ኣብ መርዓታት ኣብ ሌታዊ ትልሂታት ኣብ ከምዚ ፌስቲቫል ገለ ክጋጥም ከሎ ገለ ዝኾነ ወይ ናይ በዓልና ፅነት ገለ ክበሃል እንከሎ ሲ ኩሉ ደረፋይስ ናይ ዝኾነ ደርፊ ኣምፃ ኣቢሉስ ይደርፎ ስርቂ እኳ እዩ መወዳእቱ በረኻት መንግስቲ ኣብ ዝቆረፆ ደርፍታት ናይ ባህሪ ኢሉ ካብትን ካብትን ዝኣኸቦ ደርፍታት ናቱ ምህዞታት ገለሲ ኣብ መርዓስኻ ደደሪፍካስ ኣሸሓት ትእክበሉን ከለኻስ ኣፍ ቂድካ ዲኻ ንበረኻ ተልካዮ እንታይ ብለካ ደረፋይ ዋይ ዝላ መርዓ እንድዩ ዝለካ ንስርቂ እዩ መርዓ እዩ ዘይኮነሲ ስርቂ እዩ ሽሙ ቅድም ድሓር እቲ ስርቂ ኣብ መርዓ ኣጋጢሙ ወይ ካታ ስርቅስ ኣብ ፌስቲቫል ኣጋጢሙ ገለ ሕጂ ብዓንደ ርሱ እታ ስርቂ ትብል ኣጓንያ ኣቢልካስ ዝኾነ ሽም ግን ተጠመቓ ኤኣይ እንድያ እዚኣ ድሓን እዚኣ ንምሃር እንዲና ዘለና ድሓን እዚኣ ደይ ፌስቲቫል እያ እዚኣ ደይ መርዓ እያ እዚኣ ደይ ሕፀ እያ እዚኣ ደይ ጥምቀት እያ እዚኣ ደይ ከምዚ እያ ገለ እናበልካስ ብዓንደ ርሱ ግን ስርቂ እዩ ሕጂ እቲ ስርቂ ዝበሃል ኣምር ጌጋ ኹም ምዃኑ እዩ ሰብ ክርድኦ ዘለዎ ዘይርድአና ኮይኑ እውን ኣይኮነ ክርድኦ ኣለዎ ክብል ከለኹ ሲ ኣነ ውን ጋገሎ ዘይርድአና ኮይኑ ይኮነ ግን መምኽኔታ ነምፀሉ ነቲ ንገብሮ ዘለና ተግባራት በርጊ ክንገብር ስለ ንደሊ ዘለና ሕጂ ተቋርፆ ትጎድፎ ስርቂ ነውሪ እዩ ኣይነስራቅ እዚኣታ መልእኽቲ

0: ሰላምታና ተቐበሉ ፈነወና ኣብ ምክትል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ሶኒ 31 ናሓሰ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክታልኩም ብኽብሪ እናዓድምኩ ብቐንዲ ኣርስተ ዜና ፍለም ንሃበርም ተምሃሮ ዝግበር ምትብባዕ ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊፆም ኣብ ንዞባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ዝተፈላለየ ንጥፈታት ተተግቢሮም ኣብ ዓዲ በዛሃንስ ንዞባ ድባርባ መደብ ንእስ ርቡሕ ቃፅዑ ሕርሻ ንምስፋሕ ይስራሕ ኣሎም ኣሜሪካን ኢራንን ሓድሽ መለውዋጥ መጥቃዕትታት ሚሳይላትን ድሮናትን ከም ዘካየዳ ተገሊፆም ኣብ መስርሕ ህንፀት ዘለዉ ንቻይና ክርጊስታንን ኡዝቤኪስታንን ዘራኸበ መንገዲ ባቡር ኣብ ቁጠበአን ዓብዪ ግደ ከመ ዝህልዎ ተሓቢሮም ማእከል ምርምር ናሳ ንጠፈራዊ መፅናዕትታት እትሕገዝ ቴሌስኮፕ ወንጪፉ ዝርዝር ዜና ንሃበርም ተምሃሮ ዝግበር ምትብባዕ ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊፁ ወኪል ኤሬና ኣብ ዞባ ማእከል ቤትኤል ሰሎሙን ኣብ ኣስመራ ዝርከባ ሰለስተ ናይ ካልኣይ ደረጃ ኣብያተ ትምህርቲ ንተምሃሮአን ንምሽላም ንዘካየድኦ ስነስርዓት ተኸታቲላ ንዘዳልወቶ ፀብጻብ ኣርሴማ ስመሮም ከተቅርበያ
1: ኣብ ሃገራዊ መርመራታት ብሉፅ ውፅኢት ንዘመዝገቡ ሃበርም ተምሃሮ ዝግበር ምትብባዕ ናይ ተወዳርነት መንፈስ ክብምባል ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊፆም እዚ ዝተገልፀ ኣብ ኣስመራ ዝርከባ ናይ ካልኣይ ደረጃ ኣብያተ ትምህርቲ ምባህራ ሓላይን ባርካን ካብ 27 ክሳብ 30 ሓሰ ኣብ ዝወደቦኦ ስንስርዓት ኣብ ዓመተ ትምህርቲ 225 226 ካብ 3 ክሳብ 4 ሙሉእ ነጥቢ ንዘምፁ 157 ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተምሃሮአን ኣብ ዘተባባዓሉ ኣጋጣሚ እዮም በዚ መሰረት ቤት ትምህርቲ ምባህራ 46 ቤት ትምህርቲ ሓላይ ድማ 32 ተምሃሮ ከተባባዓን ከለዋ ቤት ትምህርቲ ባርካ 49 ሙሉእ 4 ነጥቢ ንዘምፅኦን ልዕሊ 3.6 ነጥቢ ንዘመዝገቡን 79 ተምሃሮ ሸሊማ ርእሰ መምህራን ናይዘን ኣብያተ ትምህርቲ ኣብ ዘስምዕዎ ቃል እቲ ዕላማ ንተሸለምቲ ብምትብባዕ ኣብ ማኣዲ ትምህርቲ ንዝርከቡ ቅዱስ ቅንኢ ምሕዳር ምዃኑ ገሊፆም ብቕዓት ትምህርቲ ብውህደትን ፃዕርን መምህራን ተምሃሮን ወለድን ከም ዝረጋገፅ ብምሕባር እናበረኻ ዝመፅእ ዘሎ ውፅኢት ሃገራዊ መርመራታት መርኣያ ከም ዝኾነ ብምግላፅ ተሸለምቲ ንዝበለፀ ዓወት ክሰርሑ ተላብዮም ኮሚተ ወለዲ ብግዲኦም ከምዚ ዝበለ መደባት ልዕሊ ኣበርክቶ ስለ ዘለዎ ብሰፊሑ ክድፍኣሉ ብምዝኽኻር ንኮሌጅ ዝፅንበሩ ዘለዉ ተምሃሮ ንዝዓበየ ዕማ ይብገሱ ምህላዎም ተገንዚቦም ሙሉእ ኣተክርኦም ኣብ ዕላማኦም ክገብሩ ተማሕፂኖም ሓለፍቲ ኣገልግሎት ትምህርቲ ኣብ ንኡዞባታት ድማ ንተሸለምቲ ከምኡውን ንመምህራንን ወለድን የውሃና ድሕል ምባል ኣብ ዝቕፅል ጉዕዞ እውን ምክትታል ወለዲ ክሕይል ተምሃሮ ድማ መደባቶም ኣነፂሮም ክቕፅሉ ተላብዮም ሰለስተን ኣብያተ ትምህርቲ ኣብ ዓመተ ትምህርቲ 225 226 ኣብ ሃገራዊ መልቀቂ ፈተና ማለት ማትሪክ ካብ ዘሳተፈኦም 1392 ተምሃሮ 421 ናይ ዲግሪ 294 ከዓ ናይ ዲፕሎማ ዝረኸቡ ክኸን እንከለዉ 66 ካብኣቶም ሙሉእ 4 ነጥቢ ዘመዝገቡ እዮም
0: ኣብ ንኡሶባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ብምውህሃድ ኮምን ትካላት ጥዕናን ዝተፈላለየ ንጥፈታት ተተግቢሩ እቲ መደብ ምንጻቅ ፀረ ጣንጡ መድሃኒት ኣብ ኣባይትን ጣንጡ ክራባሓሉ ዝኽእላ ቦታታትን ከም ዘጠቓልል ዝጠቐሰ ሓላፊ ህዝባዊ ጥዕና ኣቶ ገብሪ ህይወት በየነ ምንጻቅ ፀረ ጣንጡ መድሃኒት ንበይኑ ኣኻሊ ስለዘይኮነ ካልኦት ናይ ምክልኻል ሜላታት ብምልኣት ክትግበሩ ከም ዝግባእ ገሊፁ ንኣገዳስነት መደብ ብምግላፅ ምምሕዳራት መረዳእታ ሕብረተሰብ ኣብ ምብራኽ ክዋስኡን

ካልኦት ናይ ምክልኻል ሜላታት ብዕቱብ ንምትግባር ክሰርሑና ዘኻኺሩ ነበርቲ ብወገኖም እቲ ሕማም ኣካል ናይቲ ሕማም ዓሶ ንምቁፅፃር ዝዓለመ ተበግሶታት ምዃኑ ኣብ ብምክልኻል ሕማም ዓሶ ልዑል ተራ ከም ዝፃወትን ብምጥቃስ መረዳእትኦም ኣብ ኣገዳስነት መደብ ካብ ግዜ ናብ ግዜ እናበረኸ ይመፅእ ከም ዘሎ ኣረዲኦም። ኣብ ንኡሶብ ኣድባርዋ ካብ ዓድታት ዓዲ በዛሃንስ ዓዲ ነኩዕን እምኒ ፀሊምን ንዝተዋፅኡ ሓረስቶትን ኣነባበርቲ ዓድን ብ26 ነሓሰ ኣብ ራብሓን ኣገባብ መደብ ንኡስ ርቡሕ ቃፅዑ ሕርሻ ኣብ ግራት ሓረስቶት ኣስተምህሮ ተዋሂቦም ኣብ ቤት ፅሕፈት ሕርሻ ንኡሶብ ኣድባርዋ ኣወሃሃድ ናይቲ መደብ ኣቶ መድሃኒ ዕባይ ሓረስቶት ካብቲ ኣህላኺ ልምዳዊ ኣገባብ ወፂኦም ብምህርትን ቁጠባን ንክረብሑን መነባብሮኦም ንክቅይሩን ብዛዕባ ዝሕግዝ ፍሉጥ ሜላ ንኡስ ራብሖ ቃፅዑ ሕርሻ መብርኢ ሂቦም ሓረስቶት ኣብ ዘላቶም መሬት ግቡእ ምሕደራን ባህርያዊ ድኩዕን ተጠቂሞም ብመስመር ምስ ዘርኡ ብውሕድ ዘርእን ፃዕርን ርቡሕ ምህርቲ ክሓፍሱ ከም ዝኽእሉ ኣብነታውያን ኣሰኒዮም ኣረዲኦም። ተሳተፍቲ ብወገኖም ሚኒስትሪ ሕርሻ ዓቕምታቶምን ንቕሓቶምን ንምብራኽ ዝገብሮ ዘሎ ጎስጓሳት ስልጠና ዳፋኢ ከም ዝኾነ ብምሕባር ምኽርን ማዕዳን ሞያውን ከይፍለዮም ተማፂኖም ኣምሓዳር ምምሕዳር ከባቢ ዓዲ በዛሃንስ ኣቶ ኢሳያስ ፀጋሃንስ ብወገኑ ኣብ ክልተ ጉጅለታት ዝተጠርነፋ 60 ሓረስቶት ብስሙር ሓሪሶም ብመስመር ናይ ምዝራእ ተበግሶ ከም ዝወሰዱ ብምጥቃስ ንምስፍሑ ስልጠና ሓረስቶት ብኣብነት ክምርሑ ተላብዮም። እዚ ማእከል ኣብ ደቂ ምሓረን ዓላን ብሓሙሽተ ዓይነታት ሞያ ብክልሲ ሓሳብን ግብርን ዘሰልጠኖም 54 ደቂ ኣንስትዮ ዝርከብኦም 513 ኣባላቱ ብ28 ነሓሰ ኣመሪቑ ኣብቲ ኣዛዚ እዚ ማእከል ብርጋዴር ጀነራል ተክለ ክፍላይ ከምኡውን ኣዛዚ ማእከል ስልጠና ሓይልታት ፖሊስን ፀጥታን ብርጋዴር ጀነራል ኣድም መሓመድ ኮኮል ዝተረኽብሉ ኣብ ዓላ ዝተካየደ ስነስርዓት ተመረቕቲ ብቴክኖሎጂ መራኸቢታት ምሕደራን መሪሕነትን ምሕደራ ገንዘብን ስርዓት ዕድግን ከምኡውን ኣተሓሕ እዛ ንብረት ኣጋር ሓኪም ከም ዝሰልጠኑ ተገሊጹ። ድሌትን ተገዳስነት ሰልጠንቲ ካብ ቀንዲ ረቋሒታት ዓወት ናይቲ ስልጠና ከም ዝነበረ ዝጠቐሰ ኣካየድቲ ደቂ ኣንስትዮ ንዘረኣይዎ ተወዳደርቲ መጊሶም ንደቂ ኣንስትዮ ሰልጠንቲ ብፍሉይ ዘተባብዐ ብርጋዴር ጀነራል ተክለ ክፍላይ ሰልጠንቲ ንዝቐሰሞ ሞያ ብግብራዊ ስራሕን ንባብን ክዕምቕዎ ተላብዩ። ኣብ መወዳእታ ወኪል ተምሃሮ ካፒቴን የማነ ወልዳ ብንዝረኽቦ ዕድል ድሕሪ ምምስጋን እቲ ስልጠና ዝነበሮም ሃጓፋት ከለልዩን ስነ ፍልጠታዊ ኣሰራርሓ ክኽተሉን ከም ዝሕግዞም ብምሕባር ብግብሪ ከም ዝሰርሕሉ ቃል ኣትዩ። ቤት ፅሕፈት ሃማዲኤ ኣብ ንኡስ ዞባ ሓልሓል ኣባላት ተጠርኒፈን ተጠቃምነት ማሕበር ፈጢሮ ዘሎ ዕድላት ንክኾና ኣብ 8 ምምሕዳራት ከባቢ ኣብ ምሕያል ውዳቤታት ዘተኮረ ጎስጓሳትን ርክባትን ኣካይዱ ሓላፊቲ ቤት ፅሕፈት ወይዘሮ ከዲጃ ኢብራሂም ካብ 25 ክሳብ 27 ነሓሰ ኣብ ኩለን ምምሕዳራት ከባቢ ኣብ ዝገበረቶ ርክባት ቁፅሪ ኣባላት ብዓመቱ እናወስኸ ይመፅእ ከም ዘሎ ብምሕባር ብፍላይ ኣብ ማእከላይን ካልኣይን ደረጃ ዝርከባ ተምሃሮ ንምውዳበ ዝተገብረ ንጥፈታት ኣተባብዓ ውፅኢት ከም ዝተረኽቦ ብሪሃም። ተሳተፍቲ ብወገነን ናብ ዓድታትን ምምሕዳራትን ከባቢኤን ወሪድካ ዝካየድ ኣስተምህሮታት ክድፋኣሉ ከምኡውን መደባት ስልጠና በብደረጅኡ ብምስፋሕን ክቕፅል ዝብል ካልኦትን ርእቶታት ኣቕሪበን። ሓላፊ ምምሕዳርን ፋይናንስን ንኡሶብ ሓልሓል ኣቶ ዑመር ዑስማን ድማ ውዳበ ሓይሊ ስለ ዝኾነ ሃማድኤ ዘካይዶ ፃዕርታት ንምዕዋት ብወገን ምምሕዳር ዘድሊ ደገፍ ከም ዝግበር ኣረጋጊፁም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊመ ብክብሪ ይዕደም። ኣብ ዜና ወፃኢ ኣሜሪካን ኢራንን ናብ ሎሚ 31 ነሓሰ ኣብ ዘውግሕ ለይቲ ምልውዋጥ መጥቃዕትታት ሚሳይላትን ድሮናትን ከም ዘካየዳ ማዕከናት ዜና ኣቃሊሐን። ማእከላይ እዚ ኣሜሪካ ኣብ ወደብ ላራሪካ ብልዕሊ ዝርከብ ኣገዳሲ ዝበሉ ዕላማታት ኢራን ደብዳብ ድሕሪ ምክያዱ ሓልዋ ሰውራ ኢራን ድማ ኣብ ዮርዳኖስን ሕብራት ኢማራት ዓረብን ኣብ ልዕሊ ዝርከብ ወታደራዊ ዕላማታት ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ፍሊጡ። በዚ ኣሜሪካ ዘካየደቶት መጥቃዕትታት ሰብኣውን ዋታውን ክሳራታት ከም ዝወረደ ክሕበር ከሎ ኢራን ዘካየደቶ መጥቃዕቲ ከዓ ኣብ ወታደራዊ ትሕቲ ቅርፂ ኣሜሪካ ከቢድ ዕንወት ከም ዘሰዓበ ገሊጻ። ንመጥቃዕትታት ኣሜሪካ ብትሪ ዝኮነነ ፕረዚደንት ኢራን መስዑድ ፔቼክሽታን ከቢድ ዋጋ ክኸፍላ ምዃነን ኣጠንቂቕሎም።
ኣሜሪካ ዘካየደቶ መጥቃዕታት ኣብ ወሽመፂ ሆርመዝ ፈንጂታት ንምፅዋድ ዝተወጠነ መደብ ንምብሻል ምዃኑ ሓቢራ ኣላ። ፕረዚደንት ዶናልድ ትራምፕ ሃገር ኣብ

መጽሓ ሞት ተፃዊዱ ንዝነበረ ፈንጂታት ጠቕሊላ ከም ዝኣልየቶ ብምጥቃስ ኢራን ኣብቲ ማያዊ ኣካል ደጊማ ከተፃውድ ምስ እትፍትን ኣብ ልዕሊኣ ከቢድ መጥቃዕታት ከም ዘካየድ ምጥንቃቁ ዝዝከር እዩ። እዚ ሓድሽ መጥቃዕታት ድሕርቲ ኣብ መወዳእታ ዝሓልፈ ወርሒ ሓምለ ዝተካየደ ናይ ፈለማ እዩ። ህዝባዊት ሪፓብሊክ ቻይና ክርጊስታንን ኡዝቤኪስታንን ኣብ ጊሰንኦ ዘለዋ ዘራኸበን ህንፀት ዘመናዊ መንገዲ ባቡር ኣብ ቁጠበአን

ሃገራት ከም ዘስፍሖ ተገሊጹ። እዚ መስርሕ ህንፀቱ ኣብ 2025 ዝፈልምን ኣብ 2031 ክዛዘም ትፅቢት ዝግበረሉ ናይ ኣስታት 5 ቢልዮን ዶላር ፕሮጀክት ንምብራቅ ኤስያ፣ ማእከላይ ኤስያ፣ ኤውሮጳን ማእከላይ ምብራቕን ከይተረፈ ዓብዪ ረብሓ ከም ዝህልዎ እዩ ዝግለጽ ዘሎ። ልዕሊ ፍርቂ ብርክታት ናይቲ ፕሮጀክት እትውንን ቻይና ንመስርሕ ህንፀቱ ዝዓበየ ስልዒት ከም እትገብር ተፈሊጡ። እቲ ዘመናዊ መንገዲ ባቡር ካብ ህዝባዊት ሪፐብሊክ ቻይና ተበጊሱ ናብ ኡዝቤኪስታን ዝውድእ እዩ። ማእከል ምርምር ጠፈር ኣሜሪካ ናሳ ንጠፈትራዊ መፅናዕትታት እትሕግዝ ቴሌስኮፕ ትማሊ 30 ናሓሰ ውንጪፎም። እዚ ናይ 4 ቢልዮን ዶላር ገዚፍ ቴሌስኮፕ ካብ መሬት 1.6 ሚሊዮን ኪሎ ሜትር ኣብ ዘለህዋ ከም እተዋደደ ተፈሊጡሎም። እዚ ናይ 5 ዓመታት ተፈጥራዊ ፕሮጀክት ጠፈራዊ ፕሮጀክት ብፍላይ ኣብ ዓውዲ ስሕበት ዝካየድ ዓሚቕ መፅናዕቲ ሓጋዚ ከም ዝኸውን ናሳ ኣሚቱ። እቲ መደብ ን5 ዓመታት ከም ዝፀንሕ እኳ ይግለጽ እንተሎ እታ ቴሌስኮፕ ን5 ተወሰኽቲ ዓመታት ዘፅንሕ ፀዓት ከም ዘለዋ ተገሊጹሎም። ሩስያን ቤላሩስን ኣብ መዳይ ቁጠባ ፀጥታን ምክልኻልን ዝፀንሐን ሽርክነት ምስፋሕ ተሰማሚዐን። መራሕቲ ክልቲአን ሃገራት ብ29 ናሓሰ ኣብ ሩስያ ብዘካየድዎ ዝርርብ ሃገራቶም ግዳማዊ ተፀባኦታት ንምምካት ዘካየድዎ ሓበራዊ ፀጥታን ወታደራዊ ንጥፈታትን ብዓይነትን መጠንን ክብከብልኦ ምዃንን ኣፍሊጦም። ፕረዚደንት ቭላድሚር ፑቲን ሩስያ ንጎረቤታ ቤላሩስ እትገብሮ ወታደራዊ ደገፍ ከተዕብዮ ምዃና ነፂሩ። ሩስያ ግዳማዊ ተፃብኦታት ንምምካት ኣብ ቤላሩስ ኒክለሳዊ ኣፅዋርን ናይ ነዊሕ ሓፂርን ሚሳይላት ኣዋዲዳ ከም ዘላ ጸብጸባት የረዱ። ክልቲአን ሃገራት ሓንቲአን ምስ እትጥቃዕ እታ ሓንቲ ናይ መልሰ ግብሪ ክትህብ ዘኽእል ወታደራዊ ስምምዕ ከም ዘለወን ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ቭላድሚር ፑቲንን ፕረዚደንት ኣሌክሳንደር ሉካሸንኮን ሃገራቶም ቤናዊ ዘይሕጋዊ እገዳታት ብሓባር ከም ዝምክታ ገሊፆም። ናይ መወዳእታ ዜና። ኣብ ኔፓል ብዝተኸስተ ሓደጋታት ውሓይዝን ዕልቕልቕን ከም ዝሞቱ ናይ ዝተረጋገጹ ሰባት ቁፅሪ ናብ ልዕሊ 900 ክብ ከም ዝበለ ተገሊጹ። በቲ ዛጊት ጠንቁ ዘይተነፀረ ዝሓለፈ ሮብዕ 26 ናሓሰ ዘጋጠመ ዕልቕልቕ ኣስታት 4,000 ሰባት ዳህየም ጠፊኡ ስለ ዘሎ ቁፅሪ ምዉታት ብተዓፃፃፊ ክውስኽ ከም ዝኽእል የመት። ኣማይቲ ካብቶም ግዳያት ካብ 23 ሃገራት ዝመፁ በፃሕቲ ምዃኖም ክፍለጥ ተኻኢሉ ኣሎም። መንግስቲ ኔፓል ግዳያት ንምርዳእ ኣህግራዊ ሓገዝ ድሕሪ ምሕታቱ ብውሕዱ 12 ሃገራትን ውድባትን ደገፍ ይገብራ ከም ዘለዋ ተፈሊጡ። እዚ ምስ ምብራቅ ኣውራጃ ቲበት ኣብ ዘደባብ ግዛኣት ኔፓል ዘጋጠመ ሓደጋ ኣቐዲሙ ኣብታ ኤስያዊት ሃገር ካብ ዝተኸስተ ተመሳሳሊ ሓደጋታት እቲ ዝዓበየ ሰብኣውን ዋታውን ክሰራታት ዘውረደ ምዃኑ ጸብጸባት የረዱ። ገለ ወገናት ጠንቁ ምምካኽ ኩምራታት በረዲ ኢማልያ ክኸውን ከም ዝኽእል ክእምቱ ከለዉ፣ ገለ እውን ንኡስ መጠን ምንቅጥቃጥ ምድሪ ዘበገሶ ክኸውን ተኽእሎ ከም ዘሎ ግምታቶም ክህቡ ጸኒሖም ኣለዉ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ንሃበርም ተምሃሮ ዝግበር ምትብባዕ ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊጹ። ኣብ ንዞባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ዝተፈላለየ ንጥፈታት ተተግቢሮም። ኣብ ዓዲ በዛ ሃንድስ ንዞባ ድዋርባ መደብ ንእስ ርቡሕ ቃፅዑ ሕርሻን ምስፋሕ ይስራሕ ኣሎም። ኣሜሪካን ኢራንን ሓድሽ ምልውዋጥ መጥቃዕትታት ሚሳይላትን ድሮናትን ከም ዘካየዳ ተገሊጹ። ኣብ መስርሕ ህንፀት ዘሎ ኒው ቻይና ክርጊስታንን ኡዝቤኪስታንን ዘራኸብ መንገዲ ባቡር ኣብ ቁጠበአን ዓብዪ ግደ ከም ዝህልዎ ተሓቢሩ። ማእከል ምርምር ናሳ ንጠፈራዊ መፅናዕትታት እትሕግዝ ቴሌስኮፕ ወንጭፉ። ክቡራት ተኸታተልቲ ንሰዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ።

ሰላም ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ኣለኹ። ንምክትታልኩም ብክብሪ ዝዕድም ኣሚር ዓሊ። ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ብምትሕባር ሃገራዊ ኦሎምፒክ ኮሚቴ ኤርትራ ንካብ 6ቲኤን ዞባታት ዝመፁ ህፃናት ኣብ ክብርታትን ምንቅስቃስን ኦሎምፒክ ዘተኮረ ስልጠና ሂቡ። እዚ ን10 መዓልትታት ዝተዋህበ ስልጠና ኣብ ክብርታት ኦሎምፒክን መባእታዊ ስልጠና ሰደቃ ቴኒስ ዘተኮረ ብክልሲ ሓሳብን ግብራውን ዘጠቃለለ እዩ። ነዚ ስልጠና ዝሃቡ ማለት ክልሲ ሓሳብ ብዛዕባ ክብርታት ኦሎምፒክ ኣባላት ሃገራዊ ኮሚቴ ኦሎምፒክ ኤርትራ ዝኾኑ ዶክተር ኣሚነ ተክላይን ገብረትን ሰዳምርን ክኾኑ ከለዉ ባራዊ መባእታ ስልጠና ሰደቃ ቴኒስ ድማ ብክፍሊ ሓላፊ ቴክኒክ ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ መምህር ስምኦን የማነን 3 ተሓጋዝቱን ተዋሂቦም። ኣብዚ ስልጠና 18 ደቂ ኣንስትዮን 18 ደቂ ተባዕትዮን ብድምር 36 ሰልጠንቲ ህፃናት ተሳቲፎም። ኣብ መዛዝም ዕለት ስልጠና ፕሬዚደንት ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ኢንጂነር ኣሕመድ ዲን መሓመድ ሓጎስ ንሰልጠንቲ ህፃናት ረኺቦም ዘለዎ ስልጠና ቀፃሊ ልምምድ ብምግባር ናብቲ ዝለዓለ ደረጃ ከብፅሕዎ ተማሕፂኖም። ከም እውን ካብ ሃገራዊ ኮሚቴ ኦሎምፒክ ኤርትራ ኣቶ ገብረትንሳ ኣዳምር እዚ ስልጠና እንተኸታታሊ ካልኣይ ዓመት ይወሃብ ከም ዘሎን ከም እውን ኩለን ዞባታት ሃገርና ዝተዋፍአን ዘረጋግፃሉ ዕውድ ስልጠና ምዃኑ ገሊጹ። ኣብ መዛዘሚ ስልጠና ንሰልጠንቲ ህፃናት መምዘኒ ብቕዓት ፈተናን ውርድርን ተሰሪዑሎም ነይሩ። ኣብ ዝተኻየደ ውርድር ዝተረኸበ ውፅኢት ድማ ካብ ደቂ ኣንስትዮ ቀዳሜይቲ ኣርያም ተስፋኣለም ካብ ዞባ ደቡብ፣ ካልኣይቲ ድባብ ዮናስ ካብ ዞባ ማእከል፣ ሳልሰይቲ ኣርያም ማሕሪ ካብ ዞባ ደቡባዊ ቀይሕ ባሕሪ፣ ራብዐይቲ ሳሌም ሃብቶም ካብ ዞባ ጋሽ ባርካ ክኾና ከለዋ ብደቂ ተባዕትዮ ድማ ቀዳማይ ኣሕመድ መሓመድ ዞባ ደቡባዊ ቀይሕ ባሕሪ፣ ካልኣይ ኣቤል ብርሃነ ዞባ ማእከል፣ ሳልሳይ ፋኑኤል ንጉሰ ጋሽ ባርካ፣ ራብዓይ ሚካኤል ሕሳቡ ካብ ሰሜናዊ ቀይሕ ባሕሪ ኮይኖም ተዓዊቶም። ኣብቲ ዕለት ሰልጠንቲ ስለለወሎም ሰርቲፊኬት ከምኡውን ንዕወታት ናይቲ መዓልቲ ዋንጫን መዳልያን ተዓዲሎም። ዝሓለፈ ሰሙን ባህል ሲቲ መሪር ስዕረት ዝቐመሰት ማንቸስተር ዩናይትድ ኣብ ኦልትራፎርድያ ኣንጻር ካልእቲ ናይዚ ዓመት ናብቲ ሊግ ዝደየበት ኤፕስዊች ታውን ዓዲማ ጸወታ ኣካይዳ። ማንቸስተር ዩናይትድ ኣብዚ ግጥም ብኤፕስዊች ታውን ምስ እትስዓር ኣከታትላ ብሓደስቲ ዝደየባ ክለባ ዝተሰዕረት ናይ ፈለማ ጋንታ ዝገብራ ብምዃኑ ናይ ዝሓለፈ ሰሙን ስዕረታ ብምድባስን ናብ መቕዳቕንታ ክለባት መልእኽቲ ንምሕላፍን ዝኣተወቶ ግጥም እዩ። ካብቲ ዓብ ዜና ናይዚ ግጥም እንግሊዛዊ ማርኮስ ራሽፎርድ ድሕሪ ውሕ ተሓሳስ 2024 ንፈለማ ግዜ ናይ ሊግ ጸወቱን ምክያድ ምስ ቀዳሞ ተሰለፍቲ ንሜዳ ዝወረደሉ እዩ። ዴቪስ ኣብ መብል 29 ድቕ ንኢፕስዊች ታውን መሪሕ ዝገብረ ሸቶ ድሕሪ ምምዝጋቡ ናይ ዝሓለፈ ሰሙን ስዕረት ከም ዘለዎ ከይድገሚ ተሰጊኡ። ይኹን ግን ማንቸስተር ዩናይትድ ድሒራ ካብ ብሩኖ ፈርናንደስ 3 ሸቶታት ግሬቭስ ናብ ልዳቱ ብዘመዝገባ ሸቶን ካብ ብሪያን ኤምቦሞን ብዘውፅረተን 5 ሸቶታት ነታ ካብ ኣክፖም ኣብ ተወሳኺ ድቕ ካልኦት ሸቶ ዝወሰኸት ኤፕስዊች ታውን ብገፊ 5-2 ረቲዓታ። ኣብዛ ግጥም 3 ሸቶ ብምዝጋብ ሃትሪክ ዝሰርሐን ሓንቲ ናይ ሸቶ ቀረብ ዝገበረን ብሩኖ ፈርናንደዝ ብሉስ ተጻዋታይ ናይ ዝግጥም ተጸዊዑ። ብሩኖ ፈርናንደዝ ኣብ ፕሪምየር ሊግ እንግሊዝ ኣብ ሓደ ግጥም 3 ሸቶ ከመዝግብ ንኻልኣይ ግዜ እዩ። ቅድሚ ሕጂ ኣብ 2021-22 ኣብ ልዕሊ ሊድስ ዩናይትድ ተመሳሳሊ ኣሃዛት ዘለዎም ሸቶታት ኣመዝጊቡ ምንባሩ ዝዝከር እዩ። ብሩኖ ፈርናንደዝ ኣንጻር ሓደስቲ ዝደየባ ክለባ ጽቡቕ ቁፅርታት ዘለዎ ተጻዋታይ ኮይኑ ኣብ ናይ መወዳእታ 15 ርክቡ ኣንጻር ዘን ክለባት 8 ሸቶ ኣመዝጊቡ 9 ናይ ሸቶ ቀረባት ድማ ኣካይዱ። ማንቸስተር ዩናይትድ ካብ ሓደ ባሎ ዝተመርሐቶ ግጥም ተበጊሳ 5 ልዕሊን ሸቶታት ኣመዝጊባ ክትዕወት ድሕርቲ ንቦርማውዝ ኣብ 2020 ሰዓረትሉ ናይ 5-2 ውፅኢት ንፈለማ ግዜ እዩ። ማንቸስተር ዩናይትድ ተፃወቲ ኣንጻር ጋንታ ብጌጋ ናብ ልዳቶም ብዘመዝገብዎን ሸቶታት እታ ዝያዳ ሸቶ ዝረኸበት ጋንታ እያ። ትማሊ ግሬቭስ ናብ ልዳቱ ዘመዝገባ ሸቶ መበል 80 ዩናይትድ ካብ ኣንጻር ጋንታ ተፃወታይ ዝረኸበታ ሸቶ እያ። በዚ ኣሃዝ ድማ ንሊቨርፑል ብሓንቲ በሊፃ ነቲ ክብረ ወሰን ሒዛቶላ። ቸልሲ ኣብዚ ግጥም ካብ ኣስቶን ቪላ ንዝዓደገቶ ሓድሽ ሓላው ልዳታ ኢሚልያኖ ማርቲነዝ እያ ኣብ ቦታ ሮቤርቶ ሳንቸዝ ኣውሪዳ ጸወታ ኣካይዳ። ቅድሚ ዕረፍቲ ካብ ሮሚዮ ላቪያ፣ ፔድሮ ኔቶን፣ ጃኦ ፔድሮን ቀዲማ 3 ባሮ ዝመርሐት ቸልሲ ተጻዋታይ ብራይተን ያልኩየ ኣብ መበሳሳን 5 ደቂ ብዘመዝ

0: ገባሾቶ ቸልሲ ንዕረፍቲ 3-1 መሪሓ ወፅያ ድሕሪ ዕረፍቲ ጃኦ ፔድሮ ኣብ መበል 63 ደቂ ናብ ልዳቱ ብዝቆፀራ ሸቶ ውፅኢት ፀወታ ናብ 3-2 ተቐይሩ ኣብ ብሉፅ ቁመኑ ዝርከብ ኮል ፓልመር ኣብ መበል 74 ደቂ ራብዒት ሸቶ ቸልሲ ኣመዝጊቡ ፓስካል ግሮስ ኣብ ተወሳኺ ደቂቕ ሳልሲት ሸቶ ብራይተን እኳ እንተመዝገበ ፀወታ ኣብ ምውድኡ ብምንባሩ ግን ኣብዚ ግጥም ፍልልያት ክትፈጥር ኣይከኣለትን ቸልሲ ኣብ ትሕቲ ሓድሽ ዓላምያ ዛቪ ኣሎንሶ ካልኣይ ተኸታታሊ ናይ ሊግ ዓወታ ኣመዝጊባ ጃኦ ፔድሮ ኣብዛ ግጥም ሸቶ ኣመዝጊቡ ናይ ሸቶ ቀረብ ገይሩ ከም እውን ናብ ልዳቱ ሸቶ ኣመዝጊቡ ኣብ ታሪክ ፕሪምየር ሊግ ኣብ ሓደ ግጥም ነዞም ቁፅርታት ዝሃረመ ሻድሻይ ተፃወታይ ክኸውን እንከሎ ኣብ ታሪክ ቸልሲ ድማ ናይ ፈለማ ተፃወታይ ይገብሮ ንራብዒይቲ ሸቶ ቸልሲ ዘመዝገበ ኮል ፓልመር ኣብ ልዕሊ ብራይተን ሸቶ ከመዝግብ ንሻድሻይ ግዜ እዩ ፓልመር ልዕሊ ካልኦት ክለባት ብራይተን እታ ዝበዝሐ ሸቶ ዘመዝገበላ ጋንታ እያ ብራይተን ድሕሪ ግንቦት 2021 ንፍለማ ግዜ ኣብ 3 ተኸታተልቲ ካብ ሜዳ ወፃኢ ዘካየረቶም ግጥማት ስዕረት ቀሚሳ ቸልሲ ንምብል 18 ተኸታታሊ ፀወታ ልዳታኪ ዓቅበት ወፅያ ኣብ ካልእ ግጥማት ሊድስ ኣንጻር ብሮንትፎርድ ማዕረ 1-1 ሳንደርላንድ ድማ ኣብ ልዕሊ ፉልሃም 1-0 ተዓዊታ ግጥማት ፕሪምየር ሊግ ዓዲ እንግሊዝ ሎምሸት ብግጥም ኣርሰናል ኣንጻር ኣስቶን ቪላ ቀጺሉ ክካየድ እዩ
1: ማርከ ዝኸበርኩም ተዓዘብቲ ነሎም ትሕዝቶይ ኣብዚ ዛዚመለኹ ምስ ተርፍ መደባት ኤርቲቪ ሓድገኩም ብወገነይ ብሩኽ መዓልቲ

0: ክቡራት ተዓዘብቲ እዚኣታ ወትሩ ቀዳም ትከታተልዋ እንደገና ሶኒ እትድገብ መደብ ደቂ ኣንስትዮ መደብ ሳይዳ ንጅምር ኣለና።
1: ጥቅድመና ዝነበረ ኩሉ ሰራዊት ናይ ፀላኢ ምስብሮቱ ምስዑትኩም ኩሉ ጠቓና እዩ ትሬሳ ልክ ኣብ ናይ ሜትሮታት እዩ ትፍልል ኢና ግን ዕድል ዝህብ ዋላ ሓንቲ ኣይነበረን ኣንደሳ ተባዕያ ሓደ ግዜ ኣነ ሳልሳያም ነይረቶም ጉጅለ ንሳ ምስ ካልኣ ደንበላ ዝበሃል ሓደ ሓድሽ ተጋዳላ እዩ ነይሩ ብዝኾነ ግን ሓርበኛ እዩ ምስ ምሕዳሱ ኣዝዩ ተባዕ እዩ ንክልትኦም ገዲፋ ኣነ ምሳይ ዝነበሩ ሓካይም ኩሎም ዝተሰውኡ ኣነ ጥራይ ሓኪም ነይረ ብቲ ሓይሊ ናብተን ካልእ ጋንታታት ተሃሪሞም ክሕክም ምስ ከድኩ ሃንደሳ ነቲ ዝነበረና ተኽሲ ንምሽፋን ናብ ትሕትተና ዝነበረ ሬሳታት እያ ትወርድ ሽዱሽተ ቡምባ ካብኡ ኣምፅያ ዳሓር ተኽሲ ስለ ዝፀዓቐ እንደገና ነቲ ሓንቲ ጋንታ ሓኪም እናመፃኹ ከለኹ ኣብኡ ምስ መፃኹ ሃንደሳ ቤላ ተኸለ ኢለዮ እንታ ኣብያትኒ ናብዚ ቅድሚ ትወሪድ ኣላ እንታይ ክትገብር ቡምባታት ከተምፅእ ዳሓር ከምዚ ኢለ እንታይ ኣሽሙ እንዳገበርኩ ከለኹ እንደገና
0: ካብ መን ያ ቡምባ ክተምፅ እንዳ
1: ካብ ፀላኢ ካብቲ ትሕተና ዝነበረ ሬሳታት ጌና ትደብዳባ ኣሎ ጌና ትተኽስሎ ቡምባታት ግን ወዲኦም እዮም እተን ዝነበራና ቡምባታት ኣብ ሳንጣ ወዲእና ኢና እተን ኣብ ዕጥቅና ዝነበራ እንተወዲአን እዮም ዋላ ሓንቲ የብልና ቁልቁል ስለ ዝነበረ ከዓ ንብጥኢት ክንዋጋእ ከዓኒ ፀላኢት ንኣና እዩ ዝሃርመና በር ንሕና ብቁልቁል ክንሃርሞ እውን ኣይንኽእል ነርና ማለት እዩ ሕጂ ሃንደሳ ካልእ ኣማራፂ ስለ ዘይነበረ ታብ ጉጅለ ከዓኒ ብሰንኪ ዋሓደ ሰብ ተፋናቲቱ ስለ ዝነበረ ነዘን ሽዱሽተ ቡምባ ካብ ቅድሚት ወሪዳ ተምፀአ ዳሓር ኣብ መጨረሻ ኣነ ናብተን ካልእ ጋንታታት ክሕክም ምስ ከድኩ ንሳ ተመሊሳ ፀኒሓትኒ ፀላኢ ደብዳብ ጀሚሩ እንደገና ትኮይና ትቀፂሉ ኣነ እንዳመፃኹ ከለኹ ተኽለተን ቡምባታት ከይ ትትኩሰን ኢድ ንኢድ ምስ ኮነ ጥራይና ንትኩሰን ኣብ ሳንጣ ኣቐምጠን ሕጂ ኺድ ንስኻ ደናጉላ ቐርበለይ እሞ ፀድፊ እዩ ናይ 400 ሜትሮ ዝኸውን ትሕተና ኩሉ ፀድፊ እዩ እተን ኣባና ተሓንጌረን ዝመፃ ነበራ ካልእ ሰራዊት ዘይኮነ ከዓ ነተን ስፓርታኪያ ዝበሃላ ናይ ኮማንዶ ዝተምሃራ ወታደራት እዮም ኪድ ንስኻ ደንጎላ ኣምፅእ ኣብዚኣ ጥራይ ቀርበለ ኢላቶ ነቶም ቡምባታት ስጋብ መጨረሻ ዝመፃና ርኢና ንሃርመን ክኾናና ዳሓራ መጨረሻ ኣነ መፅአ ተኽለ ደናጉላ ይእክብ እንታይ ዳ ድፋዕ ዝሰርሑ ኣለኹም ናይ ሓንቲ ጉጅለ ንሳ እንዳ ድፋዕኹም ይብሎም ስቕበል ጥራይ ሓደ ብልሓት ኣምፅእ ኣለ ሃንደሳ ብለኒ ኣየንድሽ እንታይ ዳ ኸ እንታይ ትገብር ኣለኺ ስቕበል ስቕበል ወዲ ባሻ ሂጂ ብደናጉላ ነዘን ኣብ ትሕተና ተፀቕፅአን ዘለዋ ኣብ ዝበለ ዝተዓሽገን ዘለዋ ብደናጉላ ኢና ንበር ዘና ዝምፅአን ዘለኹ ቡምባ እንታይ ክኣኽላና ዳሓራ መጨረሻ መደረጋሕ ንጅምር እሞ እተን ኣብ ትሕተና ዝነበራ ንሕና ሰረት ናይ መደረጋሕን ለኪሞ ዝኸደ በለስን ለኪሞ ዝኸደ ገረብን እንደገና ነቲ ደናጉላታት ከዓኒ ለኪሞ ስለ ዝኸይድ ኣምሓራ ብምልአን ኣውያት ንኣውያት ጥራይ ኮይነን ካ ድማ ዝፀድፋ ደንጎላ ዝሃርመን ዳሓር ብሰንኪ እዛ ጉዳይ እዚኣ እቲ ተፀጊዕና ዝነበረ ፀላኢ ንጎልጎል ይወርድ ካባና ዳሓርታ ውግእ ዝግ ትብለልና ንሕና ብዝኾነ በቲ ሓደ ንስሕቕ በቲ ንሕና ዝገበርናዮ ኣብ መጨረሻ ናይ ኣጋ

0: ዝሓገዘ ኮይኑ ናይ ምሸት እንደገና ካሃጅማ ናይ ረፋድ እዩ ነይሩ ብዙ እዋን እዙ እዚ ረፋድ እዙ ሕጂ እዚኣ ፅቡቅ ኣጋጣሚ ስለ ዝኾነት እተ ናብ ፀዳፍ ዝነበረ ኣሃቷትና ብምውልአን ደናጉላ እየን ክእብካ ውዒለ ብሰንኪ እዚ ሃንደሳ ዘምፀታ ጥበብ ከዓኒ እዚ ደናጉላ እዚ ነተ ናብ ፀዳፍ ቦታ ዝነበረ ጋንታሃትና ቀንዲ ከም መዋግእ ኮይኑ ስጋብቲ ካብቲ ቦታ ንኸይድ ከዓ እቲ ከባቢና ዝነበረ ደናጉላ ተወዲኡስ ካብ ትሕተና ሓያል መገዲ ከይድና ኢና ደናጉላ እንዳምፃና ክብብ ክብብ ዝበለ ኒው ዝበፅሓልና እንዳመረፅና ነቲ ኩናት ክንወርሖ ክኢልና
1: ስለዚ ካብዚ ቀፂልና ሰሜናዊ ሁራ ሳሓል ምስከና ኣብ በዓል ዒላ ፃዕዳ ከዓ ድገደደ ሁሮሮማ ፀሓይ ማይ የብሉ ድፋዕ የብሉ ጎላጉል ከምዚ ናይ ሲና እግርካ ዝሸክል ሑፃ ስጉም ተበልካ ተመን ስኩም ተበልካ ዓንቂ ርብዒት ዝመልኦ ቦታ ይፀኒሕና ነዚ ባህርያዊ ሽግር እዚ ንክትሳገር ከዓ መዓት ከረውረው ይሓሊፉ ማለት እዩ ምስኡ ከምኡ ኢሉ ከሎ እቲ ወራራት ይቅፅል ስለ ዝነበረ ካብ ወራር ናብ ወራር ዝፈላለ ወራር የለን ሓደ ዓይነት እቲ ወራራት እዚኣ ወራር እዚኣ ዝተቀልል ነራ ትብላ ወራር ዚ ኣብ ወራራት የለን ኩሉ ወራር እሳት ኩሉ ወራር ከዓ ሓዊ እዩ እዚ ከዓ እተን ደቂ ኣንስትዮ ኢና ንበሃል ሳላ ፅንዓት እቶም ምሳና ኣብ ጎንና ኮይኖም ዝዋግኡን ዘዋግኡን ዝነበሩ ብፆትና ንሕና ከዓ ምስኦም ከዓ ፀኒዕና ካብኦም ንከይንፍለ ንዕኦም ንክንመስል ከዓ ንሕና ልክዕ ፀኒዕና ተዋጊእና ናዋጊእና ማለት እዩ እዚ ክኸውን ከሎ ኣብ በዓል ዒላ ፃዕዳ እዚ ናይ ካብ ቀዳማይ ወራር ጀሚሩ ሳልሳይ ወራር ራብዓይ ወራር ሓምሻይ ወራር እንዳበለ እዩ ዝኸይድ ንበዕሉ ኣብ ኣስራይ ዝተካየደ መጥቃዕቲ ናና ነይሩ ኣብ 80 እዚ ፀረ መጥቃዕቲ እዚ ሓያል ፀረ መጥቃዕቲ እዩ ነይሩ ንጉሆ ሰዓት 4 ዝኣተና ኣብኡ ምሸት ሰዓት 7 ኢና ወፂና ሁሮሮማ ፀሓይ ልክዕ ሲና ርኢ ክረአያታ ቦታ እግርካ ውኡ ዝሽከል ሑፃ እዩ ድፋዕ የብሉን ጎልጎል እዩ ብጀካ ቆጥቋጥ ገረብ ካሊእ የብሉን ኣብኣ መስኣተና ሙሉእ መዓልቲ ውዒልና ብቕድሜና ጥይትን ቦምባን ብልዕልየና ከዓ ናፓል ክላስተርን ብሪምሪምን ከየቋረፀ ብዘይ ምግናን ልዕሊ 100 ግዜ በረራታት ናይ ነፈርቲ ነይሩ እዚ ሁሮሮማ ፀሓይ ምግቢ የለ ማይ የለ እቶም ምግቢ ከምፅሉና ኢሎም ዝኸዱ ሰባት ከማ ናብኡ እነቲ ቅጫ ሒዞሞ እንዳመፁ ኣብ በዓቲ ከለዉ ብእዚያ ብሪምሪምታ እያ እዚ ፋክረስ ዝበሃል ጥይት ናይ ነፋሪት ዝሞቱ ነይሮም ምስንጀሮም እዚ ሕጂ እዚ ሽግር እዚ ሕጂ ቀሊል ይመስል ክትገልፆ ከለካ ኣነ ሕጂ ኣብ ሓንቲ ድፋዕ ትመስል ንእሽተይ ቆልቋጥ እእማን ዘለዋ ነይረ ኣብኣ ኮፍ ኢለ እንዳተኮስኩ ከለኹ ተመን መፂ ንብቅድመይ ዝተመን ሕጂ እታ ክገብረ እየ ኣነ ሕጂ ፈሪ ኣታ ምልጎይታ ኣብሎ ብጎነይ ነይሩ ሓደ ቃልኣይ ኣታ ምልጎይታ ተመን ዲዳ መፂኒ ዋ እሞ እንታ ክትገብሪ በዚኣ ተተቀልቂል ክምንጠል ከብላኽ እየን ሓፍቴልክ ከዓ ክትምንጠል ኢኺ ስቂል ክርእዮ ዓይነ ክጥራይ ዓሚት ክስቂል ክሕልፍ እዮ ዋላ ብድሓለፍ ሕለፍ ብለኒ ዋ እዎ ሞኺ ክእላ ዴ ኣጆኹይ ኣጆኹይ ዓመት እየ ጥራይ ዓይነ ከዓ ይትርአዮ ይብለኒ ዕምት የብላ ነዛ ብረተይ ከምዚኣ ሒዘ እዚ ተመን በዛ ሰለፈይ ለመም እንዳበለ ወሪዱ ማለት እዩ ሓደ ፍርቂ ሜትሮስ ይኸውን እዩ ተመን
2: ኣርባ ዓዋን ዓዋን ናይ ብሓቂ ዝበለታ ከዓ ናይ ብሓቂ እያ ካብኡ ኢና ጎይና ድፋዕ ናይ በዓል እንዳቆልቋል ፈሪሱ ጉየዩ ተባሂልና መሉ ለይቲ ኢና ክንጎይ ሓዲርና ጎይና ከዓ ደይብና ኣየድሓናን ኣብ ሩዒላ ድሪስ ኣብኡ ኣርኪቦምና ኣብኡ ፀኒሖምና ድሓር ተደፊእና ደኺምና ኢና 10 ኣብኡ ኩላ ሰብ ብጢመትን ብድኻምን ብኣፍልባ ተደፊያ ስዉእ ግርማይ ቆራይ ኣብዚ ድሕርና ፅንደት ተሰዊ እዩ ካልኣይ ተበጀ ዝበሃል ስዉእ እዩ ገብርኤላ ትባርኽ ኣላ ኣብ ዓዲ ቀይሓ ኣላ ኣነ ንሳን ብሓንሳብ ደቂስና መሓዘት ኢና ንፋቶ ኢና ብሓንሳብ ደቂስና ነርና ማለስቲ ከምዚ ኢልካ ካ ደኺምካ በጥካ ትብላኡ በጥ ኢልና ከለና ግርማይ ኣታ ኣታ ዘደርባ ዓሰርተ ጉየዩ ጉየዩ ንሳ እንተሒዘና ቦታ የብልና ለብለና ዋይ ጓል ትባርኽ ዘይ

ሓንቲ ያ ኢላ ቡንባ ፈቲሓ ቅድሚ ኩሉ ሰብ ጎያ ማለት እቲ ዝበለቶ ዳኣ እምበር የማን ፀጋም ኩሉና ጎይና ብፅምእን ብጢመትን ኢና ሜትና ኣብኣ ኣነን ሓደ ማሓራይን ተቀዳዲምና ሕጂ ታድፋዕ ቀዲምኒ ኣነ ቡንባ ኣይፋን ደርብየሉ ንስ ከዓ ቡንባ ክደርብለይ ታድፋዕ ስለ ዝቀደመኒ በታ ናተይ ዝነበርኳ ማለት እዩ ኣነ ቡንባ ኣይፋን ስለ ዝደርቢ ኩሉ ተፈትፊቱ ንሱ ግን ቡንባ ትክ ስለ ዝኾነት

ዕቁባ ትበሃል ካብ ዓዲ ጥልያን ናይ ዓዲ ጥልያን መናባብሮ ገዲፋ ንሃገራ ክስዋ ኢላ ተሰሊፋ ምሳና ነይራ ጓል ምስራ እያ ናይ ሕጂ ዕቁባ ብጣዕሚ እያ ፅሪቲ ናይ ዓዲ ጥልያን ባህሪ ስለ ዘሎ ሓንቲ ሃመማ ንድሕሪያ ትኪ ገይረ እያ ከምዚኣ ገይራ ክትብላ ትውዕል ናይ ባሓቂ ንሕና ስቂልና ወዘልዘል ንብሉ ዕብይ ትብል እያ ከባና ኣንፂፋ ገለ ነታ ጅባ ነታ ንእሽተይ ገዛና ገለ ክትገብራ ትፍትን ገለ ናይ ባሓቂ ሕጂ ኪድ ክብል ዕቁባ ኣብኡ ብናባል ተወቅያ ኩርሚ ኢላ ነይሮም ካልኦት ሕጂ ክዝክሮም ኣይክእልን ቁርብ ከዓ ክሳድ ዳኣሰራላ ነይራ ኪድ ክንብል ኣብታ ክሳድ ከዓ በናት ዓሊ በናት ዓሊ ሕጂ ባህሊ ብርጌድና እያ ነይራ ሕጂ ንባህሊ ውድብ ክትሰሓብ ተባሂላ ኣነ ኣይወፅን እያ ካብ ድፋዕ ኢላ ኣብያ ዳሓር ሸዓ ካብ ባርካ ምስ መፀና ተወዚያ ኣትያ ሕጂ በዚኣ ክሳድ ጥዊ ክብል ከለኹ በናት ዓልን ሙሴ ኣጎደለንን ከምዚኣ ኢሎም ክልቲኦም ወዲቖም ፀንሑኒ ሕጂ እውይ ይብል ሕጂ ምሳይ ዝነበረ ይሄ ተኾንኪ ሕክድ እብለኒ ብጣዕሚ እየ ዝፈትዋ መሓዛየ መኣልስተያ ጥዕምቲኣ ንፍዕትያ ኩሉ ነገር በናት ዓልሲ ኣብያ እያ ናብኣ ኣትያ ኣብታ ውግእ ክንኣቱ ኣብኣ ተሰውየኒ ሕጂ ኣብ ጨጓርታባ እዚኣ ዕቁባ ዓዲ ጥልያንን በናት ዓልን ተሰውዒናና ካብኡ ከምኡ እንዳበለ ከይነውሕ ስጋብ ኩባንያ ኩባንያ ከምቲ ዝተቐሰቶ 7-8 ግዜ ኣብ መዓልቲ ውግእ ይካየዶ ነይሩ ሕጂ ቅርፂ ኩባንያ ዝፈልጦ ፈልጦ እዩ ትካልእ ግን ከምዚ ላወሪዳ ካራ ብድሕሪኣ ሓደ ኣብ ጎቦታ ኣባ ሰላም ንበሃል ኣሎ ሕጂ ከምኡ ስለ ዝኾነት ኩባንያ መግቢ ብለይቲ ውጋኣት ብለይቲ ጠያይት ብለይቲ ረዳት ብለይቲ ዝኾነ ነገር ሽግሩ ኣጓኒፎ እቲ ዘሎ ኣሃዱ እንተዘይኮይኑ ካልእ ክፈትሖ ዝኽእል ኣሃዱ ኣይነበረን ሕጂ ምሸት ዕርብ ክትብል ከላ ባሬላ ሒዝካ ናብኡ ውጋኣት ተምፅእ ብርቱዕ መውጋእቲ ዝነበሩ ክወፅእ ኣይክእልን እዩ እቶም ዝነበሩ ኣጋራብኣ ሓኪሞም ኣብኣይ ዝውዕል እሱ ጥራይ ደይኮነ ኣብ ኩባንያ እተን ጅባታት ኣብኣ እተናእሽቱ ዝተውካዕታ ክልተ ሰብ እዮም ኮፍ ደብላ ከምዚ ኢሉ ኸማን ክስተያ የብልን እዩ ኣይ የንቀሳቐስን እዩ ሕጂ ኣብኣ ክስክራ ዝደሊ ዛኹይ ሽማ ገነት ነይራ ሕጂ ዛኹይ ሽንቲ ትውጠጥ ሕጂ ንወድማ እንታይ ኣነክሸየን ክኸይደ ትብሎ እንድሕሪ ወፂኣ ከዓ ካሃርማ እየን ደብዳባ ኣሎ ገለ ኣሎ ኩሉ ኣይትሸነን ይኽ እንድሕሪ ወፂኢኸ ካሃርማ ክየን እንክም ወዛ ጃኬተይ ዓፂፍኪ ሽንላ ድሕራፍቲ ንድርብያ ምክንያቱ ኣብኣ ተሸይና ቦታ መዋጊኢ የብሎምን ሕጂ ማዕርክ ንዲ እዚ እሞ ምስ ባህርያዊ ሽግር ናይ ደቂ ኣንስትዮም

ገድልሲ ፅንኩሩ እንዲ ክፉእ ፅንኩሩ እንዲዩ ብዙሕ ጥሜቱ ኣነ ዝከረኒ ኣብ ናይ ባሮንቱሲ ሰለስተ ሰሙን ማይ ከይሰተና ማይ ይወቅዕ ክዳና ኣብ ነፍስና ነቅፅ ትንፀፍዮ ትክደንዮ የለን ማይ ከይሰተና ሲ ጉንዲ ድማ ዓባይ እንድያ ጉንዲ ላታ ሕጂ እታ ጉንዲ ክንዲ እዚኣ ትኸውን ነቓዕ ነይራታ ሕጂ ኣብቲ ታሕቲ እንታይ ኣሎ ማይ ሕጂ እዚ ዘርኡ ዝብለኪ ከምዚ ኢሉ ደቂሱ ሲ ዝሕልሕልሕል ብሎ ተረኣየ ከዓ መስመስ መስመስ ዝብል ርኢ ሕታ ይብለኒ ንእስከ ጁልያ ብለኒ እንታይ ኣሎ ዝብለኒ እንታይ ኣሎ ዳ ኣብዚ ንድዕ ይብሎ ረኣዮም ኖስ ዋ ማይ ኣሎ ይብሎ ማይ ክትብሊ ኣብቲ እዋን እቲ ተቓል ከማ ንባዕላ ከባድ እያ ክዝክርያ ከለኹ ዚ ማይ ድየ ድብል ደለኹ እዩ ክትብሊ እታ ማይ ግን ቤየን ትውፃእ ሽዑ መክዲ ናይ ፒሮ እዚ ሻምቡቆ ገይሩ ሰሲሒቡ ኣብራሾ መሊኡ ኣብራሾ እንዳገምጠልና ክገርመኪ እዚ ኩሉ እንዳሰሓበ ሓንቲ ማዕጎ ኸማ ናይ ጣዓመን ይስሕባ ኣብኣእትዋ ይስሕባ ኣብኣእትዋ ቀዳምነት ነቶም ብፆትና ብከምዚ ንሕና ኣብታ ድማ ውዒልና ሓዲርና ማይ ረኺብና ማለት እዩ ተጋዳላይ ጥሜ ኣይፈልጥን እዩ ተጋዳላይ ፀሜ ኣይፈልጥን እዩ ተጋዳላይ ዓሪቀ ኣይፈልጥን እዩ ተጋዳሊት እየ ክብል ከሎ ከዓነ ክብሪ እዩ ዝስምዓኒ ምክንያቱስ ተጋዳላይ ዝሓለፎ ብሕጂ ክሕልፍ ኣይክእልን እዩ ከምኡ ዓይነት ፀልማት ክመፅእ ኣይክእልን እዩ ተጋዳላይ ኣብ ፀልማት ኮ ፀልማት ኣነ ሕጂ

መስየኒ ኣቐድማኒ ኢለ ሽዑ ግን ብፀልማት ሕሰብዮ 21 መዓልቲ ቆልዓ ተሸኪመ ዕጥቀይ ዓጢቀ ከዝልቕ ከለኹ ብፀልማት እየ ዝጓዓዝ ነይረ

0: ንእሸይ እየ ነይረ። ኣቦይ ግን ከምዚ ደይ ክትብሎ ፀንሐት ወረቐት ኣብ ክታብ ቆርበት ከቲቡ ንእሸይ ከለኹ ተፀሊይዎ እዩ ነይሩ ሸዓነታት ትዝከረኒ። ማሕጅዳ እንታይ ና ክንገብር ከመይ ና ክንገብር ኢልዎ እዚ ኣብራሂም ወዲ ዓዳ ቤትን ወዲ ያቆብ እኒኦም ነይሮም። ወዲ ያቆብ ፈዳይኒ ነይሩ፣ እቲ ከዓ ተጋዳላይ እዩ ነይሩ። ሕጂ ድሓን እሞ ኮሚደረ ተኣርዩ ኮሚደረ ምስ ተኣረየ ደእትዎ ይስእን ድሓን እስክ ነዛ ቆልዓ ክፍትናይ ክእትወ ኣይልበይ ኣትየ ይመፅእ ማለት እዩ። ብድሕሪኡ ወዲ ያቆብ መፅኡ ዳሕርሻ እዮም ነይሮም። ካብ ዳሕርሻ ክልተ ኣድጊ መንደሪኒ እዩ ነይሩ ሽዑ ኣርዮም ነማልኣያ ኣነ ደድሕሪኣ ከይድ እሺ ከምቲ ትግበር ግበር ኣብልዎ ንዑበሊሉ ነዘን ክታብ ከቲቡ 12 ክታብ እየ ናብዛ ክሳደ ይገይርዎ ነቦይ ወርቃቅቲ ተኸቲበን ኣብዛ ክሳደ ኣሲርወን። ሕጂ ኣይትፍተሽ ኒያ ቆልዓያ ዋላ ሓንቲ ዝፍትሻ ነገር የለን ኢሎም ብትሊስ ዝበሃላ ነይሮም ጉልፈስ ካብ ኣብዚኣ እሰን ብትሓተ ተኸዲነ እየን ንኣቱ ማለት እዩ። ሕጂ ዝወዲ ያቆብ ድብለክ ደለኹ ምሳይ ኣቱ ጀዲድ ነፀላ ተኸዲኑ ነዛ በትሪ ኣብዚኣ ከምዚኣ ግብራ ኣቢልዋ ጉዕ በርበረ ንብሎኮ ላዕለይ ጉዕ በርበረ ንብሎኮ ታሕታይ ኣብሳንጣ ኣቦ ይቆፅረለይ ኣብ ልዕሊ ኣድጊ እቲ ወረቃቅቲ ብጠይቂ ተሰፊ ደሎ ከምዚ ኢሉ እቲ ካሴታ ካ ልውጉብ ይገብሮ ሞ ኣብ መንጎ እቲ ክልተ ተላጊቡ ዘሎ ጣውላ ከምዚ ገይሩ እቲ ወረቃቅቲ ኣብኡ ይኣቱ ኣብኡ ሒዘዮ ይኣቱ። ኣነ ሕጂ ወዲ ያቆብ ኣብታ ብሎኮ ላዕላይ ክንበፅሖ ከለና ተዳፋፊ እዩ ዝሓልፍ ይለፍ የብሉን ይሓትኦም መዓት እዱግ ስለ ዝኣትዉ ግን ምስኦም ይኣቱ። ሰብ በለስ ኣለዉ፣ ሰብ ዘይትን ኣለዉ። ኣብኡ ራጉፍ ኢሎም ከምዚ ገይሮም ይኣሉ ናፍቲ ብለኮ ነራግፍ ንሕና ሕጂ ኣነ ተቃዳዲመ ነተን ጉዕ በርበረ ህብ ኣብሎም ነቶም ኣምሓሩ ፍለዮም ቶም እዱክ በዚያ ጌርክ ከይድ ይብሉን እዩ ፈለዮም ብሎኮ ላዕላይ ከይድ ኣብ ብሎኮ ላዕላይ ከዓ
1: ከምኣልጉዕ
0: በርበረ ማዓት እዮም ክፈትዉ ነይሮም። ቃርያ እዮም ዝብልዎ ነይሮም ሽዕ ግዜ ማሓራይሲ ማዕት ጉዕ ክፈትዎ ነይሩ ንዕአና ራጊፍን ከይተራጉፍካ ሓሙሽተ ኣድጊ ሒዜ ይኸይድ እዚ ዝብለክ ደለኹ ወዲ ያቆብ ላጌት ተፀንሐኒ ኣብዚ ናይ 4 ስመራ ገዛ ክንሻ ኣብይ ፀንሐኒ ነዛ ነፀላ ዕፅፍ ዕፅፋ ብሉፀዊ ሳንጣ ነራ ኣብዛ ሳንጣ ሕዚ ያብለኒ ሒዝያ ትኽልካ ንጅደ ድሕሪኪ ድንዓይ ግን ከይትርኢ ንብለኒ ኣይርአኒ ትኽልና እንዳጣውላ ንኸይድ እንዳጣውላ ከይድና ኣራጊፍና እተ እንደድልዮ ምሕቅ ምሕቅ ምሕቅ ኣቢሉ ወሲዱ እሱ ይኸይድ ካባይ ይሽረብ እተን ኣራንሽ ድን ዘይቲ ውንዴን ንዕን ሸይጦ ከዓኒ ኣብታ እንዳጣውላ ይምለስ። ኣብኣ ምስ ተመለስኩ እሰንከይድ እንዲ ወሲድዎን ተንክታብ ፈቲሑ ወሲድዎን ኣብ ጠይቂ ዝነበረ ወሲዱ ይኸይድ እንደገና ከይዱ ከም እንገይሩ ከዓ የምፀአን ንዕናይ በሊ ሻሂድ ንዝተብለኒ እንዳ ሻሂድ ንኸይድ ኣይስትን እያኒ ከምዛ ዘዕልል ዘሎ ነዛ ክታብ ከምዛ መንዲለይ ዳኣስረለይ ደሎ እስሪ እስራ ኣቢልለይ ክድ ሕጂ በዚያ ገር ክብለኒ ካብቶም ኦዱ ካብ እንዳጣውላ ውፅኢና ንድርፋኣነ ይወርድ ኣቦ ይቕበለኒ ሳግላ ነር ዓባይ ኣብታ ግራፍና ኣብኣፀንሕ ኣቦይ ተቐቢልኒ ቶም ኦዱ ግበል ራግፍ እዮም ምእንቲ ትደሎ ንብረት ኣብ ክወስድ ኣብቲ ሩባ ንራግፎም መንግስ ከመይ ዝኻሴታ ብሎ ድሓን ደይ ፅባሕ ክነኣሪና ኣራግፊ እየ ጥራይ ኣብዚ ሩባ ብለኒ ኣራጊፍና ኣቦይተ ንደድለዮ የ ወሲዱ ንብራሂም ይህቦ
2: ተረባሪቡ ሰብ ክንኣቱ ከለና ትሒዝና እቲ ቦታ ሕማቕ ስለ ዝነበረ ብዙሓት ብፆት ከፊ ኢልና መውጓእቲ መውስዋእቲ ኣብኣ ስለ ዘጋጠመና እቲ ሓይሊ ረቂቑ ሓይሊ ምስ ረቐቐ ኩላ ከምዛ ጎሊልና ጎሊልካ ዘትረፍካዮን ሲ ደቂ ኣንስትዮ ጥራይ ተሪፍና እንታታይ መዓት እዩ ኣበይ ናይ በዓቲና ውዒልና ንሕና ዳ ወይ ንስዋ ወይ ንውጋእ እንታይ ዳ እዩ ናህና ሽግር ዝኾነ ከምኣ እናበልና ሓደ መድፋዕ ጂ ተኸስተዓማን ዕንዲ ኩር ንተርፉ ሞ ካልእ

ደቂ ተባዕትዮ ዝስዋእ ተሰዊኡ ዝውጋእ ከዓ ብከቢድ ንእሽተይ ተወጊኡ ዝኸይሰብ እየ ኣይነበረን ሻድሻ ወራ ብጀካ ክስበር ኣለዎ ኣርተሪ ክህረም ኣለዎ ከብዲ ክህረም ኣለዎ ቸስቲ ክህረም ኣለዎ እዚአ እንተደይ ኮይነ ዝኸይሰብ ካብ ድፋዕ ኣይነበረን ሕጂ ምፅ ኢሉ ወዳንኤል ዋ ኢሉ ኣይዓገበን ኣንስቲ ጥራይ ፀኒሕናዮ ዋ እንታይ ኮንካ ቆሊሕ ቆይዕ ዋ እሂ ንሕናስ ካብ ምንታይ ዶ ንሰንፍ ኢና እንታይ ይወሪዱ እኳ ብዝኾነ ኣይተዛረበን ክዛረባ ከ ይክእልን እዩ ሃየበላ ተገተረ ዓድና ባኸንያ ኢሉና ሕራይ ንሕና ዓቕምና ክንገብር ኢና ዘውዓለ ከዓ ምክኤለ ውዕለና ዝኾነ እታ ኩነታት ንፀድፊ ስለ ዝነበረ እስን ኣየር ወለድ እየን እኮ ኣንከር ነይሩዎን ትገመደን ትገመድ ውግኣት ነውፀሉ ነበርና ኣንከር ዘለዎ ዝደርበይኦሞ ኣብ ጎቦ ይሕዞ ሓሙሽተ ስኒ ኣለዎ ቦ ጌረን እየን ዝድይባኻ ኮማንዶ እየን ተዓዊትና ኣለን ብድሕሪ ብፅፍና መፅኦም ኣብቲ ዓወት ግን እንታይ ተባሂላታት ኣባ 14 ደቂ ኣንስትዮ

0: ኤርትራዊት ጓል ኣንስተይቲ ንቕሕቲ እያ ኤርትራዊት ጓል ኣንስተይቲ ኣይትንበርካኽን እያ ኣይተንበርካኻትን ከኣነ ናፅነት ኣምፅያ እዛ ናፅነት እዚኣ ኸበይና ኣምፅያ ድየን እተን ቁርን ቀዝሕን ተሃሪመን ንዝተፈላለየ ንመንዲ ንፅህና ድዩ ንኽዳን ድዩ ማዕሪ ማሽናት ፅዒነን እየን ናይ ሞዴስ ይኹን ናይ ኮስትሞታት ናይ ረጂታት ፅዒናን ኣብ ሜዳ ዝዕጥቓ ዝነበራ ኤርትራውያን ደቂ ኣንስትዮ ሃማድዕ ሃማድዕ እኳ ነቲ ቅርፂ ማሕበር ተባሂሉ ንዝዓቡ ማሕበር መስሪቱ ዘሎ እቲኣን ኣብ ደገ ዝነበራ ውን ኣጆኹን ስለ ዝበላና ጥራይ እዩ እታ ኤርትራዊት ኣብ ድፍዓ ኮይና ውን ኣለኹ ስለ ዝበለት ንማዕርነታ ኣረጋጊፃታ እያ ብረት ጥራይ ኮነት እንትትክስ ነይራ ኣብ ፖለቲካ ኣብ ስልጣን ውን ዝለዓለ በፂሓ እያ ድሕሪ እውን ክቐፅለና ንፅበ ወክቐፅለልና ከኣለዎ እዩ እቲ ናይ ስልጣንን እቲ ናይ ቦታ ምሃቡ ድሕሪኡ ወረራት ናይ ወያነ መፅ እዩ ኣፍሪና ዘይኮነን ኣብ ሳልሳይ ወራር ዝረባረባ ዝነበራ ምስ ጀብጀብ ጨጉረን ዘውያ ጨጉረን ኮይ ክትቆርፃ ዝተሰውአ ኣፍሪና እኳ ኢና
1: እቲ ሰብ ከዓ በብሓደ ኣትዩ ዓመታት ምስነውሐ ኣትዩ ሰብ መን ተገዳዕኹ ኣነ ጎደለ እንዳቐሸሰድዎ እናልካ ሰንኪተዎ እንታይ ደኣ ክገብር ሞ ንዕኦም ከዓ ኣረኣዩኒ እንድዮ እቲ ንሶም ዝቃለሱ እዋ ዳሓራ ምንታይ በፂሐ ኣቑሑት ወዲእ ነታ ጊባቦ ተወዲኡ ድስትታተይ ኣርዩ ኣየሮ መዓሻ ነብሲ ከለ ግዳ ተወዲእ ኣለኹ ነብሰይ ከማኹም ክሳዕ ትወግሕ እንተወግሐት ምሳኹም እንተደይወግሐት ምሳኹም ክትኣትዉ ከለኹም ግና ሓዲግኩም ንኸይትኣትዉ መሪሐኩም ክኣትየ ዋ ንዓኽ ገዲፍና ይነኣቱን ኢና ኢሎም እዛ ኩላ ታሪክ ከዓ እንታይ ገድፍለዩ ነይሮም ንሕና ናፅነት ከነምፅ ኢና እዚ ታሪክና ግና ዓዲ ዓዲ ከይድኪ ክትነግረልና ይኸ ንሕና ኣተውቲ ንስኹም ተረፍቲ ኾንኩ እወ ከም ኣታ ታሪክ ከይርስዓ ናይ ደቅና መርድእ ትመፅእ መፅያ መርድእ ተነጊርና ኣብኣ ከለና ንዛ ታሪክ ደሉኒ ኣብኣ ተዛሪበ
2: ናይ ኩላህና ዕዮ ገዛ እዩ ናተይ ኮነ ናይ ማንና ይኮነ ናይ ሓደ ኮነ ናይ ኩላህና ስጋዕ ዘለና ንደቅና ከነብርስቲ ኮይና እዚ ታሪክ እዚ ክንዝርዝሮ ክንክናለና ጎቦታትን ኣኽራናትን ስሕል ብታሪክ ዝቕቢቦም ኣለው ይነብዑ ኣለው ብፆትና ኣብኡ ኣለዉ መን እየ ከዘንትወሎም ንሕና ንበዓል ኣልማዝ ጓለታይ ንድሕ ዘይ ንዝክር ኮይና በዓል ኣልማዝ ታንኪ ደይ ንዝክርቲ ኮይና በዓል ኤልሳ ላምፐን ጓል ሓዝሓዝ ኣንቶኒዮ እታ ተፃዋቲት ብርትዕቲ ጓል ማይ ተመናይ መን ምኹም ለ በዓል ጓል ሌኒን መወዳእታ ይብለንን ብፆትና ስዋኣት በዓል ጓል ጥሮታ ዓንቶይት ዝግለፅ ነይራ ብዙሕ ታሪክ ዘለዎን እየን ስለዚ ንሕና ኢና ህልዋት ሳልአኒና ካብዚ ደረጃ ዝበፅሕና ዘለና ወሊድና ኣመርዒና ደቂ ደቅና ርኢና ዋ ማህፀነ ንድወፈያ ዘይወለዳ ኣብ ገዛ ጥርሕን ዘለዋ ብፆትና ከ ኣለዋ ኩኒ ስለዚ እቲ ኣብ ጎቦታት ሳሕል ተንጠልጢሉ ዘሎ ተሓቂፉ ዘሎ ታሪክ ንሕና ተዚኣ ሰንቲናዮስ መን እየ ከዘንትዎ እንዳ ኮፒ ፔስት ንሪኦም ኣለና ከም ታሪኮም ገይሮም የቃልሕዎ ኣለው ናይ በዓል ትሪንዳድ ናና ከሎ ቅርፂ ቀይር ኣቢሎም ጫማ ነቲ ጥላሞም ኣውፂኦም ንሓና ሽዳ ገይሮም ክሹክ ገብሩ ክሹክ ኣይፈልጥዋን እዮም ከም ናቶም ታሪክ ገይሮም ባፅዕ ባዕላቶም ከምዝሓዝቦ ገይሮም ከምዚኦም ዓይነት ታሪክ ዝልውጡ ዝግምጥሉ ኣብ ዓለምና ተራእዮም ዶይፈልጡ ስለ ዘለውና መፍቶ ኣዛብእ ከይንኾን ሞኒ ታሪክና ባዕልና ከለናዮ ወርቂ ታሪክ ከለና ካልኦት ናቶም ኣምሲሎም ከይውርቕዎ ከይዘንትውዎ ሓደራ ንብል ንሕና
3: እዎ ሕጂ እዚ ኩሉ ክንብሎ ፀናሕና ደኺምና ፀሚኢና ቢልና እኒና መፂና ዘይሓልፍ ነገር የለን ኩሉ ሓሊፉ መፂና ኢና ሕጂ ኣብ ዘለኹም ንኣሽቱ እዛ ሃገር እዚ ኣብ መሪር መስዋእትን ደምን ስለ ዝመፀት ንስኹም ብዝኾነ ይኹን ዘረባ ድዩ ናይ ባዕሊ ድዩ ክትታለሉ ክትክእሉ የብልኩም ምክንያቱ እዛ ሃገር እዚኣ ክንደይ ደም ጨቂ ነብሶ ከፍ ቦታ ኢና መፂና እዚ ቀሊል ኣይትሕሰብዎ ዝኾነ ሰብ ከዓ ከይሰርሐ ከይደኸመ ኣብ ህዋ ዝነብር ሰብ የለን ሓሶት እዩ እዚ ንስኹም ግዳ ዕድለኛታት ኮይንኩም ትመሃሩ ኣለኹም ምስ ቴክኖሎጂ ትኸዱ ኣለኹም ሕና ከባል ሓንቲ ንፈለጥ ኢና ሓንቲ ከይፈለጥና ኢና ተሰሊፍና ማለት እዩ ኣብ ሜዳ ግን ንሕና ንዓና ዝኾነና ኣቢልና ንስኹም ከዓ እዛ ሃገር እዚኣ ወድኹም ጓልኩም እዞም ንኣሽቱ ትምሃሩ ዘለኹም ዕድር ረኺብኩም ኣብ ኩሉ ቴክኖሎጂ ትኸዱ ዘለኹም ሓደራ ብል ኣነ ነዛ ሃገር እዚኣ ፅንፅያ ዓይና ዘንፍረላ ክትርእዩን ክሰምዑን ከለኹም ክትሕለቑላ ኣለኩም ንሕና እኮ ኣለና ሕጂ ቁሩብ ግዜ እየ ኣለና ንዓኹም እያ ዝሃገር

ሰላም ኣብ ርሑቕ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምውቕ ሰላምታይ ክቕርበልኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ፓስታ ማኮረኒ ምስ ስጋ ምራኽ ክኸውን እዩ ወይ ድማ ምስ ልስሉስ ስጋ ማለት እዩ። እስኪ ኣእላወይ ይሕፀብ ኣለኹ። ፀሬት መጀመርታ ኣደ ጥዕና ስለ ዝኾነት መጀመርታ ከነረጋግፆ ዝግበአና ፀሬት እዩ። ሓራይ ኣስቤዛና ተቐሪብሎ ፓስታና ተሰኽቲታት ትበስላላ። ባሽመል ንእሽቶ ተዳልያላ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ፣ ፍርቂ ኪሎ ስጋ ምራኽ ተዳልዩሎ። ሽጉርቲ ቀይሕ ተዳልዩሎ። ስምስም በርበረ ፀሊም ካዕካዕ ጨው ክንጥቀም ኢና ማለት እዩ። ስለዚ ኩሉ ስቤዛና ኣብ ሓንሳ ኣብዚኣ ክንሰኽትቶ ኢና። ፓስታና ከዓ ይበስል ኣሎ። ስለዚ ስጋ ምራኽ ወይ ድማ ልስሉስ ስጋ ናይ ብስቴካ ስጋ ክንገዝእ ንኽእል ኢና ማለት እዩ። ፍርቂ ኪሎ ስጋ ምራኽ፣ ሽጉርቲ

ሓደ ማንካ ጣውላ ሽጉርቲ ጻዕዳ ክልተ ማንካ ጣውላ ፐርሰሜሎ

فرق كوبايه زيت السمسم، ጨው ከም ኣድላይነቱ ከምቲ እነዳልወሉ ሰቢና ንጥቀም። ሓደ ማንካ ጣውላ ካዕካዕ ፅቡቅ ትሕዝቶ እዩ ዘለዎ፣ ክንጥቀመሉ ፅቡቅ እዩ። ሓደ ማንካ ሻሂ በርበረ ፀሊም፣ ከምዚኣ ገርና ክንሰክትታ ኢና። ኣድላይቲ ኮይኑ ንእሽ ቁሩብ ማይ ውዒ ከነንጥበላ ኢና። ካብ ምቅልላው ወፂና ክንከውን ተስፋ እየ ዝገብር። ፓስታ ናብ ምብሳል ኣደላ ሲላትልና ኣላ። ዝቑቕ ኣቢልና ኣብታ ድስቲ ኢና ክንመልሳ፣ ምክንያቱ እቲ ሰክቲትናዮ ዘለና ኣስቤዛና ከዓ ብሓንሳ ኣብኡ ክንሓዋውሶ ኢና ማለት እዩ።

ምስቲ ዝበሰለልና ፓስታ ሓዋዊስና ባሽመል ወሲኽና ኣሕቢርና ኣብ ፅቡቕ መቐረቢ ጌርና ንመግቢ ነዳልዎ።

ሃራይ ከምዚኣ ጌርና ኣብ ፅቡቅ መቐረቢ ጌርና ብዝደለናዮ ጌርና ኣመላኽዕና ንመግቢ ክንቅርባ ንኽእል ማለት እዩ። ኩሉ ግዜ ከምቲ ኩሉ መዓልቲ ንብሎ ኣቀራርብኡ ኣገዳሲ እዩ። ተሰሪሑ ምግቢ ኣቀራርብኡ ከዓ እንተደኣ ሰሓቢ ኮይኑ ብጣዕሚ ፅቡቅ እዩ። ሕጂ ኣመላኽዕ ኣቢልና ከዓ ንመግቢ ንቐርባ ማለት እዩ። ፓስታ ማኮሮኒ ምስ ስጋ ምራኽ ኢና ኢልና ደለና። ስጋ ምራኽ እንተ ደኣ ዘይረኺብና ልስሉስ ናይ ብስቴካ ስጋ ገዚእና ክንጥቀም ንኽእል ኢና። ፓስታ ከም ብዙሕ ዓይነት ኣሰራርሓ ጌርና ክንሰርሖ ከም ንኽእል። ስለዚ እዚኣ ከዓ ብቐለል ዝበለት ኣሰራርሓ እያ ተሰሪሓ። ፓስታ ተሰኽቲታ ነተን ስጉኦ ከዓ ብሓንሳእ ጌርና ሰኽቲትናየን ማለት እዩ። ኣብቲ ትሕዝቶ እንድሕር መፂና ፓስታ ማኮረኒ ኩሉ ግዜ ካርቦሃይድሬት እዩ። ፓስታታት ዓይነት ፓስታታት ካርቦሃይድሬት እዩ ማለት ናይ ፀዓት መግቢ እዩ። ናይ ዳይት መግቢ ይኮነን ብግን ብምጡን ዓቐን ክንጥቀመሉ ከዓ ንኽእል ኢና። ኣብቲ ስጋ ከዓ ስብሒ ዘይብሉ ሉስሉስ ስጋ ኣብ ስጋ ዘሎ ትሕዝቶ ከዓ ብጣዕሚ ኩሉ መዓልቲ ኢና ንገልፆ። ኣብ ስጋ ንኩሉ ሕማማት ክከላኸል ዝኽእል ዚንክሎ ክሳብ ንወቕዒ ልቢ ወቕዒ ሓንጎል ዝእክብ ስብሒ ንምክልኻል ዝኸውን ትሕዝቶ ኣለዎ። ፅሕጊ ኣለዎ። ብቪታሚናትን ማዕድናትን ሃፍታም እዩ። ስለዚ ብዙሕ ቀመማት ኣሎ ኣብ ስጋ ከዓ ማለት ንኣካላትና ዋላ ዘገድስ ማለት እዩ። ጎዳእነቱ ገዲፍካ ማለት እቲ ጎዳኢ ኮለስትሮል ገዲፍካ። ስለዚ ጎዳኢ ኮለስትሮል ድማ ብዓቐን እንተ ደኣ ተጠቒምካ ኩሉ ግዜ ኣብቲ ጎዳእነት ኣይትበፅሕን ኢኻ ማለት እዩ። ኣዚኻ ተኸልከል እንተ ደይ ደኣ ተባሂልካ። ስለዚ ክንጥቀመሉ ስጋ ብጣዕሚ ፅቡቅ እዩ። እቲ ከም በዓል ፐርሰሜሎ፣ በዓል ሽጉርቲ ፃዕዳ፣ በዓል ጉዕ በርበረ፣ እቲ ቀመም ኩሉ ከዓ ነናቱ ዝኾነ እንታይ ኣለዎ? ትሕዝቶ ኣለዎ። ኣብ ካዕካዕ ከዓ ፅቡቅ ዝኾነ ትሕዝቶ እዩ ዘሎ። ካዕካዕ ንሕማም ፀላም ከብዲ ይከላኸል እዩ፣ ንልቢ ይከላኸል እዩ፣ ንቆርበት ይከላኸል እዩ። ኣብ ካዕካዕ ከዓ ብጣዕሚ ፅቡቅ ትሕዝቶ እዩ ዘሎ ማለት እዩ። ምክንያቱ ክንጥቀመሉ ቀመማትና ኩሎም ነናቶም ዝኾነ ትሕዝቶን ኣገዳስነትን ኣለዎም። ስለዚ ክንጥቀመሎም ፅቡቅ እዩ። ኣብዚ ድማ ካዕካዕ ተጠቂምና ኣለና፣ በርበረ ፀሊም ተጠቂምና ኣለና። በርበረ ፀሊም ኩሉ መዓልቲ ኢና ንገልፆ። ስለዚ እዚ ናይ ሎሚ መዓልቲ ፓስታ ማኮረኒ ምስጋ ምራኽ ኣብዚ ኣወዲእና ኣለና። ብጣዕሚ ሃብታም ትሕዝቶ ከም ዘለዎ ከዓ ገሊፀ ኣለኹ። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ። ኣብ ዘለናዮ ሰላም ዝሰፎ ነቕነ

ምንለለን ትርኦ ፀናሕኩም ሓልየት ብድግማ ንቕቡላ ምልና መተቕብላትና ዜማ ክልሕላየት ወገል ንቐድም ምል እንዳትለና ዱልያ መልህልና ሕላየት ዓባይ ፈናኒትና ዝህርዓሊ ሕጊ ጎየላ ትብል እብጀዲድ ሊ ሕላየት እላ ዳግመተህልየት ግንርኣያት ብሕባር እንደገብአና እግላ እንደተልየት መየ ሕላየት ፍትግትሃሊ ግናቱ ሕላየት ፈናኒት ፌቨን ሃብቶም ለሓልየት ላ ከድርብልሃ ግንቐድመንቱ ብድግማ ንሄ ግነቕብልቱ በርናምጃትና ምስሊ ትልለየኩም ታብዑና ዋዜማ ዲባሓልየቱ ግንትዓደየ

ቃዕሪሩ ደማስ ደማስ ነፋሲት ግንዳዕ ገጹ እሞ ባቡረይ ካብ ነቐልካ ነፋሲት ምስ በጻሕኻ ንደቂ ዓደይ ሰላም በለለ ኢኻ ኣስመራ ምስ ተቐልቀልካ ንደቂ ኣስመራ ንዅሎም ሰዓመለ ኢኻ ምስ ወረድካ ኸረን ንደቂ ብሌን ኣቑርደት ንደቂ መሬት ንዅሎም ሰላም በለለይ ባቡረይ እብላ ኣለዎ ወዲ ሸኽ።

0: መራሕቲ ሕብረት ኣፍሪቃ ተሳቲፉ። እዚ ማእከል ኣብ ደቂ ኣምሓራን ዓላን ብሞያ ዘሰልጠኖም ልዕሊ 500 ኣባላቱ ኣመሪቑ። ኣብ ንዞባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ዝተፈላለየ ንጥፈታት ተተግቢሩ። ኔቶ ኣብ ልዕሊ ሩስያ ፀቕጦ ንምፍጣር ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘሎ ተገሊጹ። ቱርኪ፣ ስዑዲ ዓረብን ፓኪስታንን ኣብ ጉዳይ ትግባረ ዝኸተመኦ ወተሃደራዊ ውዕል ናይ ፈለማ ዝርርብ ኣካይደን። ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበፅሑ ኣፍሊጦም። ዝርዝር ዜና ልኡኽ ኤርትራ ዝሓለፈ ቀዳመ ሰንበት ኣብ ዝተቓንዐ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሕብረት ኣፍሪቃ ተሳቲፉ። መርገፂ ኤርትራ ዘነፅር ምድር ድማ ኣስሚዑ። ካብቲ ቦታ ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዳልዩሎ ገረ መስቀል ገረዝጌር ከቕርቦ እዩ።
1: ብኣምባሳደር ኤርትራ ኣብ ሪፓብሊክ ደቡብ ኣፍሪቃን ሃገራት ዞባ ደቡባዊ ኣፍሪቃን ኣቶ ሳልሕ ዑመር ዝተመርሐ ልኡኽ ኤርትራ ምሕያል ኣልያታት ምክልኻልን ምፍታሕን ግጭታት ኣብ ኣፍሪቃ ብዝብል ቴማ ካብ 29 ክሳብ 30 ነሃሰ ኣብ ሉዋንዳ ኣንጎላ ኣብ ዝተኻየደ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሃገራት ሕብረት ኣፍሪቃ ተሳቲፈዉ። ልኡኽ ኤርትራ ብዘስምዖ መደረ ኣብ ኣፍሪቃ ግጭታት ንምግታእን ንምፍታሕን ዝቆሙ ኣልያታት ዛጌታ ኣድማዕ ስራሕ ከሰላስሉ ከም ዘይከኣሉ ብምግላፅ ነዚ ክውነት እዚ ኣብ ግምት ብምእታው እቲ ዋዕላ ኣብ ባይታ ተጨባጢ ለውጢ ከምፅእ ዝኽእሉ ግብራዊ ተበግሶታት ዝውሰደሉ ክኸውን ከም ዝግባእ ኣገንዚቦም። ቀንዲ ጠንቅን ኣጓሃርትን ግጭታት ኣፍሪቃ ዓሌታውን ሃይማኖታውን ምትፍናን፣ ድኹም ስርዓተ መንግስታት፣ ብልሽውና፣ ከፋፋልን ሃማሽን ፖለቲካን ናይ ደገ ምትእታውን ከም ዝኾነ ብምጥቃስ ንምእላዮም ኣጠቓላልን እስትራቴጂካውን ስጉምታት ምውሳድ ከም ዘድሊ ዝኣመተ ልኡኽ ኤርትራ ኣብዚ መዳይ እዚ ብቐዕ ተራን ሓላፍነትን ሃገራት ኣፍሪቃ ኣብ ምርጋፅ ውሽጣዊ ፀጥታን ርግኣትን ከም ዝኾነ ኣስሚሩ ኣለዉ። ምውሓስ ልኡላውነት ግዛኣታዊ ሓድነትን ናፅነትን ኣባል ሃገራት ካብ ቀንዲ ዕላማታትን መትከላትን ናይቲ ሕብረት ምዃኑ ብምዝኻር ድማ እቲ ሕብረት ፅኑዕ መርገፂ ክህልዎ ከም ዘድሊ ገሊጹ። ዋዕላ ኣብ ዘካየዱ ዘተ ግጭታት ንምግታእን ንምፍታሕን ኣብ ዝካየድ ፃዕሪ ናይ ሕብረት ኣፍሪቃ መዋቕር ምውሓስ ሰላምን ፀጥታን ንምሕያል ግብራዊ ስጉምቲ ክውሰድ፣ ኣብ መንጎ ኣባል ሃገራትን ኣልያታት ሕብረት ኣፍሪቃን ዝያዳ ውህደትን ስጥመትን ክህሉ፣ ናይ ቅድመ ግጭታት ዲፕሎማስያዊ ስራሓት ዝሕይለሉ መንገድታት ክፍጠር፣ ከምኡውን ኣብ ክንዲ ኣብ ምፍታሕ ግጭታት ኣብ ቅድመ ምግታእ ግጭታት ዘተኮረ እስትራቴጂ ክህሉ ኣብ ምርዳእ በፂሖ። እቲ ፍሉይ ዋዕላ ኣብ መወዳእታ ኣሌታት ምክልኻልን ምፍታሕን ግጭታት ኣፍሪቃ ንምሕያል ክውሰዱ ዘለዎም ስጉምታት ዘነፅር ውሳነታት ከምኡውን ውጥን ትግባርን ናይ ግዜ ሰሌዳን ኣፅዲቑ።
0: እዚ ማእከል ኣብ ደቂ ኣምሓራን ዓላን ብሓሙሽተ ዓይነታት ሞያ ብክልሲ ሓሳብን ግብርን ዘሰልጠኖም 54 ደቂ ኣንስትዮ ዝርከቦም 513 ኣባላቱ ብ28 ነሓሰ ኣመሪቖም ኣብቲ ኣዛዚ እዚ

ማእከል ብርጋደር ጀነራል ተኽለ ክፍላይ ከምኡውን ኣዛዚ ማእከል ስልጠና ሓይልታት ፖሊስን ፀጥታን ብርጋደር ጀነራል ኣድም መሓመድ ኮኮል ዝተረኽብሉ ኣብ ዓላ ዝተኻየደ ስነ ስርዓት ተመረቕቲ ብቴክኖሎጂ መራኸቢታት ምሕደራን መሪሕነትን ምሕደራ ገንዘብን ስርዓት ዕድግን ከምኡውን ኣተሓሕዛ ንብረትን ኣጋር ሓኪምን ከም ዝሰልጠኑ ተገሊፆም ድሌትን ተገዳስነትን ሰልጠንቲ ካብ ቀንዲ ረቋሒታት ዓወት ናይቲ ስልጠና ከም ዝነበረ ዝጠቐሱ ኣካየቲ ደቂ ኣንስትዮን ዘረኣየዎ ተወዳርነት ሞጊሶም ንደቂ ኣንስትዮ ሰልጠንቲ ብፍሉይ ዘተባብዐ ብርጋደር ጀነራል ተኽለ ክፍላይ ሰልጠንቲ ንዝቐሰመዎ ሞያ ብግብራዊ ስራሕ ንባብን ክዕምቕዎ ተላብዮም ኣብ መወዳእታ ወኪል ተምሃሮ ካፒተን የማነ ወልደኣብ ንዝረኸብዎ ዕድል ድሕሪ ምምስጋን እቲ ስልጠና ዝነበሮም ሃጓፋት ከለልዩን ስነ ፍልጠታዊ ኣሰራርሓ ክኽተሉን ከም ዝሓገዞም ብምሕባር ብግብሪ ከም ዝሰርሕሉ ቃልኣት እዮም። ኣብ ሃገራዊ መርመራታት ብሉፅ ውፅኢት ንዘመዝገቡ ሃበርም ተምሃሮ ዝግበር ምትብባዕ ናይ ተወዳርነት መንፈስ ክቢ ምባል ንዝበለፀ ውፅኢት ድርኺት ከም ዝፈጥር ተገሊፆም እዚ ዝተገልፀ ኣብ ኣስመራ ዝርከባ ናይ ካልኣይ ደረጃ ኣብያተ ትምህርቲ እምባህራ ሓላይን ባርካን ካብ 27 ክሳብ 30 ነሓሰ ኣብ ዝወደቦ ስነ ስርዓት ኣብ ዓመተ ትምህርቲ 2025-2026 ካብ 3 ክሳብ 4 መሉእ ነጥቢ ንዘምፅኡ 157 ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተምሃሮአን ኣብ ዘተባባዕሉ ኣጋጣሚ እዮም። በዚ መሰረት ቤት ትምህርቲ እምባህራ 46 ቤት ትምህርቲ ሓላይ ድማ 32 ተምሃሮ ከተባብዓን ከለዋ ቤት ትምህርቲ ባርካ 49 ሙሉእ 4 ነጥቢ ንዘምፅኡን ልዕሊ 3.6 ነጥቢ ንዘመዝገቡን 79 ተምሃሮ ሸሊማ። ርእሰ መምህራን ናይዘን ኣብያተ ትምህርቲ ኣብ ዘስምዕዎ ቃል እቲ ዕላማ ንተሸለምቲ ብምትብባዕ ኣብ ማኣዲ ትምህርቲ ንዝርከቡ ቅዱስ ቅንኢ ምሕዳር ምዃኑ ገሊፆም ብቕዓት ትምህርቲ ብውህደትን ፃዕርን መምህራን ተምሃሮን ወለድን ከም ዝረጋገፅ ብምሕባር እናበረኸ ዝመፅእ ዘሎ ውፅኢት ሃገራዊ መርመራታት መርኣያ ከም ዝኾነ ብምግላፅ ተሸለምቲ ንዝበለፀ ዓወት ክሰርሑ ተላብዮም። ኮሚቴ ወለዲ ብግዲኦም ከምዚ ዝበለ መደባት ልዑል ኣበርክቶ ስለ ዘለዎ ብሰፊሑ ክድፍኣሉ ብምዝኽኻር ንኮሌጅ ዝፅንበሩ ዘለዉ ተምሃሮ ንዝዓበየ ዕማም ይብገሱ ምህላዎም ተገንዚቦም ሙሉእ ኣተኩሮኦም ኣብ ዕላሞኦም ክገብሩ ተማሕፂኖም። ሓለፍቲ ኣገልግሎት ትምህርቲ ኣብ ንእዞባታት ድማ ንተሸለምቲ ከምኡውን ንመምህራንን ወለድን የውሃና ድሕሪ ምባል ኣብ ዝቕፅል ጉዕዞ እውን ምክትታል ወለዲ ክሕይል ተምሃሮ ድማ መደባቶም ኣነፂሮም ክቕፅሉ ተላብዮም። ሰለስቲኤን ኣብያተ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ መልቀቂ ፈተና ማለት ማትሪክ ካብ ዘሳተፎም 1392 ተምሃሮ 421 ናይ ዲግሪ 294 ከዓ ናይ ዲፕሎማ ዝረኸቡ ክኸውኑ ከለዉ 66 ካብኣቶም ሙሉእ 4 ነጥቢ ዘመዝገቡ እዮም። ኣብ ንዞባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ብምውሃድ ኮምን ትካላት ጥዕናን ዝተፈላለየ ንጥፈታት ተተግቢሮም እቲ መደብ ምንጻግ ፀረ ጣንጡ መድሃኒት ኣብ ኣባይትን ጣንጡ ክራብሓሉ ዝኽእላ ቦታታትን ከም ዘጠቓልል ዝጠቐሰ ሓላፊ ህዝባዊ ጥዕና ኣቶ ገብሪ ሂወት በየነ ምንጻግ ፀረ ጣንጡ መድሃኒት ንበይኑ ኣኻል ስለ ዘይኮነ ካልኦት ናይ ምክልኻል ሜላታት ብምልኣት ክትግበሩ ከም ዝግባእ ገሊፆም ንኣገዳስነት እቲ መደብ ብምግላፅ መምሕዳራት መረዳእታ ሕብረተሰብ ኣብ ምብራኽ ክዋስኡን ካልኦት ናይ ምክልኻል ሜላታት ብዕቱብ ንምትግባር ክሰርሑን ኣዘኻኺሮም ነበርቲ ብወገኖም እቲ ዕማም ኣካል ናይቲ ሕማም ዓሶ ንምቁፅፃር ዝዓለመ ተበግሶታት ምዃኑን ኣብ ምክልኻል ሕማም ዓሶ ልዑል ተራ ከም ዝፃወትን ብምጥቃስ መረዳእትኦም ኣብ ኣገዳስነት እቲ መደብ ካብ ግዜ ናብ ግዜ እናበረኸ ይመፅእ ከም ዘሎ ኣረዲኦም። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታል ብትቅፅሉ ደጊምና ብክብሪ ንዕድም። ኪዳን ሰሜን ኣትላንቲክ ኔቶ ከም ኣካል ናይቲ ኣብ ልዕሊ ሩስያ ፀቕጥን ምፍጣር ከካይዶ ፀንሐ ወፍሪ ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘሎ ሚኒስተር ጉዳያት ወፃኢ ሰርጌ ላቭሮቭ ወቒሶም። እዚ ዝግለፅ ዘሎ እቲ ኪዳን ህላው ኣብቲ ዞባ ንምውሓስ ሓድሽ ወተሃደራዊ ልምምድ ከም ዘበገሰ ድሕሪ ምቅልሑ እዮም። እቲ ልምምድ ብቐንዱ ኣብ ልዕሊ ሩስያ ወተሃደራዊ ፀቕጥን ምፍጣር ዝዓለመ ምዃኑ ዝጠቐሰ ሚኒስተር ላቭሮቭ ሃገሩ መልሰ ግብሪ ከም እትህበሉ ኣነፂሮም። እቲ ወተሃደራዊ ልምምድ ነቲ ዞባ ኣብ ፀጥታውን ወተሃደራውን ወጥሪ ከም ዝሸሞ ብምጥቃስ ከዓ ኔቶ ተኽታኺ ስጉምትታት ካብ ምውሳድ ክሕየብ ኣተሓሳሲቦም። ኔቶ ኣብ ወርሓት ለካቲትን መጋቢትን ናይዚ ዓመት ልዕሊ 30,000 ወተሃደራት ዝተሳተፍዎ ልምምድ ኣብ ዞባ ኣርክቲክ ከም ዘካየደ ዝዝከር እዮም። ምስፍሕ ኔቶ ኣብ ምብራቕ ኤውሮጳ ፀጥታውን ወተሃደራውን ፀገማት ኣስዒቡ ከም ዘሎ ፀብጻባት የረድኡ። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባረ ዝኸተመኦ ስሉሳዊ ውዕል ናይ ፈለማ ዝርርብ ኣካይደን። ኣብዚ ሎሚ 31 ነሓሰ ሚኒስትራት ጉዳያት ወፃእን ምክልኻልን ኣብ ከተማ ኢስታንቡል ቱርኪ ዘካይድዎ ዝርርብ ሓዳስ ሓባራዊት ኮሚቴ ከም ዝቆመ ተፈሊጡሎም። ሰለስቲኤን ሃገራት ነቲ ስምምዕ ብ7 ነሓ

ሰብ ከተማ መካ ስዑድያ ከም ዝኸተምዎ ዝፍለጥ ኮይኑ ትግባርኡ ንምቅልጣፍ ከም ዝሰርሓ ምግላፀን ዝዝከር እዮም። እቲ ስሉሳዊ ስምምዕ ሓንቲ እን ምስ ትጥቃዕ ብሓባር መልሰ ግብሪ ክህባ ዝኽእል ኮይኑ ዞባዊ ፀጥታዊ ኣገዳስነቱ ልዑል ምዃን እዩ ዝግለጽ። እዚ ከምዚ ኢል እንከሎ ቱርኪ፣ ስዑድ ዓረብን ፓኪስታንን ነቲ ወተሃደራዊ ውዕል ካልኦት ሃገራት ክፅምበርኦ ክፉት ምዃኑ ሓቢረን ኣለዋ። ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበፅሑ ኣፍሊጦም። እዚ ትማል 30 ናሓሰ ብመንጎኘት ውድብ ሕቡራት ሃገራት ዝተኸተመ ስምምዕ ኣብ ውሽጢ 24 ኣዋርሕ ምርጫ ክካየድ ዝኽእል ኮይኑ ንሃገራዊ ዕርቂ ባይታ ከም ዘጣጥሕ ተገሊፆም። ኣብ 2021 ክካየድ ዝተወጠነ ሃገራዊ ምርጫ ኣብ መንጎን ብዝተፈጥረ ዘይምስማዕ ከምዘይተተግበረ ፀብፃባት የረድኦም። ኔቶ ኣብ 2011 ኣብ ሊብያ ድሕሪ ዘካየዶ ምትእትታው ብዝሰዕበ ቅልውላው እታ ሰሜን ኣፍሪቃዊት ሃገር ኣብ 2 ከምተመቕለት ይፍለጥ። ከም ሳዕቤኑ ኣብ መንጎቶም ንምብራቃውን ምዕራባውን ክፋላት እቲ ሃገር ዝተቆፃፀሩ ተቐናቐንቲ ወገናት ተደጋጋሚ ግጭታት ክካየድ ከም ዝፀንሐ ይሕበር። ኣብቲ ሃገር ንኣስታት 14 ዓመታት ብዝቐፀለ ቅልውላው ኣማኒት ኣሽሓት ሰባት ከም እተቐትሉን ሚልዮናት ከም እተመዛበሉን ፀብፃባት ይጠቕሱ። ኣሜሪካን ኢንዶኔዥያን ንኣስታት 2 ሳምንታት ዝቕፅል ዓመታዊ ሓባራዊ ወተሃደራዊ ልምምድ ሎሚ 31 ናሓሰ ጀሚረን። ኣብዚ ኣብ ግዛኣት ኢንዶኔዥያ ዝካየድ ዘሎን ክሳብ 11 መስከረም ዝቕፅልን ልምምድ ጃፓን፣ ደቡብ ኮርያን ካናዳን ዝርከበን 15 ሃገራት ይሳተፋ ምህላውን ተገሊጽሎም። ዕላማ ዝልዕል 5,000 ወተሃደራት ዝሳተፍዎ ዘለዎ ሓባራዊ ልምምድ ወተሃደራዊ ዝምድና ንምምዕባልን ክሳራታት ባህርያዊ ሓደጋታት ንምንካይን ምዃኑ ኣፍሊጠን። ኣሜሪካን ኢንዶኔዥያ ነዚ ዓመታዊ ሓባራዊ ልምምድ ካብ 2006 ጀሚረን ካይዶ ከም ዝፀንሐዮም ፀብፃባት ዘረድኡ። ኣሜሪካን ኢራንን ናብ ሎሚ 31 ናሓሰ ኣብ ዘውግሖ ለይቲ ምልውዋጥ መጥቃዕትታት ሚሳይላትን ድሮናትን ከም ዘካየዳ ማዕከና ዜና ኣቀሊሐን። ማእከላይ እዚ ኣሜሪካ ኣብ ወደብ ላራክ ኣብ ልዕሊ ዝርከብ ኣገዳሲ ዝበሉ ዕላማታት ኢራን ደብዳብ ድሕሪ ምክያዱ ሓለዋ ሰውራ ኢራን ድማ ኣብ ዮርዳኖስን ሕቡራት ኢማራት ዓረብን ኣብ ልዕሊ ዝርከብ ወተሃደራዊ ዕላማታት ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ኣፍሊጦም። በዚ ኣሜሪካ ዘካየደቶም መጥቃዕቲ ሰብኣውን ንዋታውን ክሳራታት ከም ዝወረደ ክሕበር እንከሎ ኢራን ዘካየደቶም መጥቃዕቲ ከዓ ኣብ ወተሃደራዊ ትሕቲ ቅርፂ ኣሜሪካ ከቢድ ዕንወት ከም ዝሰዓበ ገሊፃ። ንመጥቃዕቲ ኣሜሪካ ብትሪ ዝኾነነ ፕረዚደንት ኢራን መስዑድ በዘሽኪያን ከቢድ ዋጋ ክኽፍላ ምዃኑ ኣጠንቂቕሎም። ኣሜሪካ ዘካየደቶም መጥቃዕቲ ኣወሽመጠ ሆርሙዝ ፈንጂታት ንምፅዋድ ዝተወጠነ መደብ ንምፍሻል ምዃኑ ሓቢራላ። ፕረዚደንት ዶናልድ ትራምፕ ሃገሩ ኣወሽመጠ ሆርሙዝ ተፃዊዱ ንዝነበረ ፈንጂታት ጠቕሊላ ከም ዝኣለየቶ ብምጥቃስ ኢራን ኣብቲ ማያዊ ኣካል ደጊማ ክተፃወድ ምስ እትፍትን ኣብ ልዕሊያ ከቢድ መጥቃዕቲ ከም ዘካየድ ምጥንቃቆ ዝዝከር እዩ። እዚ ሓድሽ መጥቃዕትታት ድሕሪ እቲ ኣብ መወዳእታ ዝሓለፈ ወር ሓምለ ዝተኻየደ ናይ ፈለማ እዩ። ህዝባዊት ሪፓብሊክ ቻይና ክርጊስታንን ኡዝበኪስታንን ኣበጊሰንኦ ዘለዋ ዘራኽበን ህንፀት ዘመናዊ መንገዲ ባቡር ኣብ ቁጠበአን ዘይነዓቕ ኣበርክቶ ከም ዝህልዎ ሓቢረን። እዚ ኣስታት 530 ኪሎ ሜትር ዝዝርጋሕ ግዙፍ ፕሮጀክት ምስ ተዛዘመ ንንግዳዊ ንጥፈታትን ርክብ ህዝብታትን ሰለስቲኤን ሃገራት ከም ዘስፍሖ ተገሊፆም። እዚ መስርሕ ህንፀቱ ኣብ 2025 ዝፈለመን ኣብ 2031 ክዛዘም ትፅቢ ዝግበረሉን ናይ ኣስታት 5,000,000,000 ዶላር ፕሮጀክት ንምብራቅ ኤስያ፣ ማእከላይ ኤስያ፣ ኤውሮጳን ማእከላይ ምብራቅን ከይተረፈ ዓብ ረብሓ ከም ዝህልዎ እዩ ዝግለጸሎም። ልዕሊ ፍርቂ ብርክታት ናይቲ ፕሮጀክት እትውንን ቻይና ንመስርሕ ህንፀቱ ዝዓበየ ስልዒት ከም እትገብር ተፈሊጡም። እቲ ዘመናዊ መንገዲ ባቡር ካብ ህዝባዊት ሪፓብሊክ ቻይና ተበጊሱ ናብ ኡዝበኪስታን ዝውድእ እዩ። ማእከል ምርምር ጠፈር ኣሜሪካ ናሳ ንጠፈራዊ መፅናዕታት እትሕግዝ ቴሌስኮፕ ትማል 30 ናሓሰ ወንጭፉ። እዛ ናይ 4,000,000,000 ዶላር ገዛፍ ቴሌስኮፕ ካብ መሬት 1.6 ሚልዮን ኪሎ ሜትር ኣብ ዘሎ እዋን ከም እትዋደድ ተፈሊጡሎም። እዚ ናይ 5 ዓመታት ጠፈራዊ ፕሮጀክት ብፍላይ ብዓውዲ ስሕበት ዝካየድ ዓሚቕ መፅናዕቲ ሓጋዚ ከም ዝኸውን ናሳ ኣሚቱ። እቲ መደብ ን5 ዓመታት ከም ዝፀንሕ እኳ ይግለጽ እንተሎ እታ ቴሌስኮፕ ን5 ተወሰኽቲ ዓመታት ዘፅንሕ ፀዓት ከም ዘለዋ ተገሊጹሎ። ዜናታት ንምዛም ቀንዲ ነጥብታቱ ልኡኽ ኤርትራ ኣብ ኣንጎላ ኣብ ዝተቓንዐ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሕብረት ኣፍሪቃ ተሳቲፉ። እዚ ማእከል ኣብ ደቂ ኣምሓርን ዓላን ብሞያ ዘሰልጠኖም ልዕሊ 500 ኣባላቱ ኣመሪቑ። ኣብ ንዞባ ሻምብቆ መልከፍቲ ሕማም ዓሶ ንምክልኻል ዝተፈላለየ ንጥፈታት ተተግቢሩ።

ኔቶ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘለዎ ተገሊጹ። ቱርኪ፣ ስዑዲ ዓረብን ፓኪስታንን ኣብ ጉዳይ ትግባር ዝኸተመ ወተሃደራዊ ውዕል ናይ ፈለማ ዝርርብ ኣካይደን። ተቐላቐምቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበፅሑ ኣፍሊጦም። ንሰዓት ዝተዳለወ ሓፈሻዊ ዜናዊ መሰናዶና ኣብ ተዛዚምሎ ዝኸበርኩም ተዓዘብትና ስለምክታልኩም ነመስግን። ብሩህ ምሸት።

ኣብ ብዙሕ እዋን ኣብዑር ምስ ቀይሕ ሕብሪ ዘይሳነየ ጌርና ንርድኦ ማዕረክ ንደይ ብዙሓት ኮን ኢና። እዚ ሓሳብ እዚ ኣብቲ ኣብ መራኸቢ ብዙሓን ካብ ብዝዝርጋሕ ቪድዮታት ዝሰረፀ ስነ ሓሳብ ምዃኑ እዩ ዝንገር። እቶም ኣብ እስጳኛ ዝግበር ውድድር ባእሲ ናይ ኣብዑር ዘሰልፉ ኣልዕቲ ዝበዝሐ እዋን ቀይሕ ሕብሪ ከም መለለዪ እዚ ፀወታ ክጥቀምሉ ምስ ጀመሩ ኣብ ርእሲ ሰባት ኣብዑር ንቀይሕ ሕብሪ ከም ዝፀልእዎ ጌርካ ክትሰኣል ክኢሉ

እቲ ሓቂ ግን ኣብዑር ቀይ ሕብሪ ኣይርእዎ ኣይጸልዎ። ኣብ ዓይነቲ ናይ ሰብ ሰለስተ ሕብርታት ክፈሊ ዝኽእል ውሕዮታት ኣሎ። ኣብ ናይ ኣብዑር እንተ መጺና ግና ክልተ ጥራይ እዩ ዘለዎም። እዚ ማለት ናይ ሕብሪ ምርኣይን ምፍላይን ክእለቶም ካብ ናይ ሰብ ድሩትን ትሕት ዝበለን እዩ። ኣብዑር ንቐይሕን ቀጠልያን ሕብሪ ክፈላልይዎ ኣይክእሉን እዮም። እንተ ደኣ ከምቲ ንሕና ደቂ ሰባት እንሪዮ ቀይሕ ሕብሪ ክርእዩ ዘይክእሊ ኮይኖም ብኸመይ ይርበሹን ይጸልእዎን ደኣ ዝብል ሕቶ ክልዓል ግድን ይኸውን። እቲ ሕብሪ ናይቲ ጨርቂ ዝተቐየረ ይቀየር። እቶም ኣብቲ ፀወታት ዘለዉ ኣብዑር ኣብ ሜዳ ንዘለዉ ኣሰለፍቲ ብሕርቃን ንምጥቃዕ ድሕራ ይብሉን እዮም። እቲ ኣብዑር ዝጸልእዎ ሕብሪ ዘይኮነ ምንቅስቓስ እዩ። ኣብዑር ዝኾነ ዝግበር ቅጡፉን ረባሽን ምንቅስቓስ ክትፃወርዎ ኣይክእሉን እዮም። ንኣብነት ኣብ በረኻ ዝኾነ ኣራዊት ሃንደበት ንእትንቀሳቐስ እንስሳ ከም ሓደገኛ ብምርዳዮም ንምጥቃዕ ዝደናደኑ። ካልእ ንስምዒታት እቶም ኣብዑር በረኻ ናብ ሓደገኛታት ዝቕይሮም ኣብ ዘይፈልጥዎን ብዝሒ ህዝብን ጫውጫውታን ኣብ ዘለዎ ቦታ ብምዃኖም ዝተፈላለየ ጨና ናይ ሰባት ስለ ዝበዝሖም በቲ ርድኢት ናይቶም እንስሳታት ኩሉ እቲ ኩነታት ስጋኣት ይንዕኦም። ቅልስ ወይ ባእሲ ናይ ኣብዑር መበቀሉ ኣብ ቅድመ ታሪክ ኣብ መሶፖታምያ ኮይኑ ምስ መስዋእቲ ወይ ኣምልኮ ኣብዑር ምትሕሓዝ ከም ዝነበሮ ታሪክ ይነግረና። ከም ፀወታ ናብ መላእ ዓለም ክዝርጋሕ ዝጀመረ ግና ምስ ምስፍሕፋ

ስራሕ ናይ ንግስነት ሮማ ምዃኑ ኣብ ታሪክ ይንገር እዩ። ናብ ኤስያ፣ ኣፍሪካ፣ ላቲን ኣሜሪካ፣ ኤውሮጳ ድማ ከስፋሕፍሕ ጀመረ። እዚ ባእሲ ኣብ ገለ እዋን ኣብ ትሕቲ ግላድየተር ዝብል ስም እውን ክፅዋዕ ጀሚሩ ምንባሩ ይፍለጥ። ኣይበርያን ዝበሃሉ ኣብ ግሪክን ሮማን ዝነብሩ ዝነበሩ ቀቢላ ምስ ኣብዑር ናይ ምቅላስ ልምዲ ስለ ዝነበሮም እዚ ባህሊ እዚ ናብ ብርክት ዝበለ ሃገራት ብፍላይ ድማ ኣብ ላቲን ኣሜሪካ ከስፋሕፍሕ ግዜ ኣይወሰደን።

ኣብ ማእከላይ ግዜ ወይ ሚድል ኤጅ ድማ ሕጊ ተሰሪዕሉ ናብ ሓደ ብዙሓት ሰባት ዝከታተልዎን ዝሳተፍዎን ፀወታ ተቐየረ። ቅድሚ ተራ ህዝቢ ክሪኦ ምጅማሩ ማለት ኣብ 15 16 ክፍለ ዘመን እዚ ፀወታ ነቶም ኣብ እስጳኛ ዝነበሩ ሃብታማትን ነገስታትን ጥራዩ ዝቐርብ ነይሩ። ኣብቶም ኣብዑር ተገዳስነት ብምሕዳር ድማ ነቶም ኣብዑር ምስ ኣብዑር በረኻ ብምድቓል ዓብ ወፍሪ ክገብሩ ተራእዩ። ኣብ ከም መርዓን ካልእ ፍልይ ዝበለ ኣጋጣሚታትን ክዘናግዑን ክርእዩን ስለ ዝደልዩ ነዚ ፀወታ ብዕሊ ደፍእሉ። እዚ ፀወታ ብኣንጻር እቲ ብብዙሓት ሰበ ስልጣን ዝመፆም ዝነበረ ተቃውሞ ከስፋሕፍሕን ክዓብን ግዜ ኣይወሰደን።

እዚ ሕጂ ኣብ እስጳኛን ኣብ ናይ ላቲን ኣሜሪካን ሃገራት ዝፅወት ዘሎ ቅልስ ናይ ኣብዑር በረኻ ኣብ 18 ክፍለ ዘመን ብዝሓዞ ቅርፂ እዩ ዝፅወት ዘሎ። ኣብ 1726 ፍራንቺስኮ ሮሜሮ ዝተባሃለ ኣሰላፋይ ሓድሽ ቅዲ ፀወታ ኣተኣታተወ። እቲ ኣብ ኣፍራስ ተወጢሕካ ዝፅወት ዝነበረ ፀወታ ብእግሪ ክፅወት፣ እቶም ኣሰለፍቲ ድማ ኣብ ኢዶም ስቶክ ዝተባሃለ ሴፍን ቀይሕ ጨርቅን ብምሓዝ ንክፃወቱ ዝብል ሕጊ ኣቕመ። ዝበዝሐ ግዜ ኣብ ፀወታ ዝስለፉ ኣብዑር መወዳእታ በቶም ኣሰለፍቲ ይቕተሉ እዮም። ኣብ ገለ እቶም ኣብዑር ተባዓትን ብርቱዓትን ብዝኾኑ ክምሕርዎም ይረኣዩ እዮም።

0: life to a goal and stacked them up all for the goodwill. But the beneficiaries of privilege, the forward reactionaries, the short-sighted.
1: ኣብ መወዳእታ ናይ 18 ክፍለ ዘመን ብሰበ ስልጣን ጥራይ ዝጥለብን ዝርአን ዝነበረ ፀወታ ብተራ ህዝቢ ክርአን ከም ሓደ ክቡር ሞያ ክብሪ ተባሂቦ ብሰባት ፍቱው ፀወታ ክኸውን ጀመረ። እዚ ፀወታ ኣብ ብዙሓት ሃገራት ብተጣበቕቲ መሰል እንስሳታት ኩልኩል እኳ እንተኾነ ኣብ እስጳኛ፣ ፖርቱጋል፣ ሜክሲኮ፣ ደቡብ ፈረንሳ ግና ክሳብ ሕጂ ይፅወታ ኣሎ። ኣብዚ ሕጂ እዋን ኣብ ሃገራት ላቲን ኣሜሪካ ከም ባህሊ ሰሪፁ ዓለማዊ ውርሻ ኮይኑ ክቕፅል ይድፋኣሉ ኣሎ።

ኣብ ዓለምና ኣብ ዝፀወታ ዝበዝሑ ኣብ ዕርብ ምቕታል ዝለዓለ ክብሪ ወሰን ሰቢሩ ዘሎ ኣሰላፊ ጋስቶን ሳንቶስ ጁኒየር ዝስሙ ሜክሲካዊ እዩ። ንሱ ዛጌት ክሳብ 2000 ዝኣኽሉ ኣብዑር በረኻ ኣብ መኸተ ወይ ፀወታ ቀቲሉ ይርከብ። ንሱ ኣብዚ ሕጂ እዋን ኣብ ጥሮታ ይርከብ። ጋስቶን ሳንቶስ ብብዙሓት ሰባት ብክብሪ ዝጥመት ሰብ እኳ እንተኾነ ብገለ ወገናት ኣብ እንስሳታት ብዘለዉ ጭካነ ይፍለጥን ይፅላኣን እውን እዩ።